0: እንታ ኣቕዶ ተሸላሚት ቡር መዳልያን 4,000 ኣፋን ሳሴቲ ድማ ጋንታ ባሮንቱ ተሸላሚት ናሓስ መዳልያን 3,000 ኣፋን ብምዃን ንውድድረን ፈጺመን። ካብ ደቂ ኣንስትዮ ብልስታ ምዝጋቢ ሸቶ ያስሚን ኢብራሂም ካብ ጋንታ ኣቕዶት 58 ሸቶታት ከተመዝግብን ከላ ኣብ ናይ ደቂ ተባዕትዮ ድማ ኤስር ታረቀ ካብ ጋንታ ሃይኮታ ብሉፃ መዝጋቢ ማለት ብ92 ሸቶታት ብምዃን ተሸሊሞም። ሉልያ ተኸለዝጊ ካብ ባሮንቱ ብልፅ ተፃዋቲት ክትከውን ከላ ኣብ ናይ ደቂ ተባዕትዮ ድማ ርሺድ ያቆብ ካብ ጋንታ ተሰኒ ብሉፅ ተፃዋታይ ተባሂሉ ሰን ካብ ጋንታ ሃይኮታ ኣብ ናይ ደቂ ተባዕትዮ ድማ ርዝቂ ዓብደላ ካብ ጋንታ ተሰኒ ዕዉታት ኮይኖም ኣብ መወዳእታ ንዕዉታት ብውልቅን ልዑል ኣበርክቶን ዝገበሩን ውልቀ ሰባትን ትካላትን ዝተዳለወ ናይ ምስጋና ወረቐት ገንዘባዊ ዋንጫን መዳልያን ሽልማት ካቢ ዝተፈላለዩ ሓለፍቲ ተዓዲሉ
1: ካብ 18 መያዝያ ክሳብ 5 ሓምለ ኣትሒዙ ክካየድ ዝወርሐ ወውዕ ሻምፒዮን ስፖርታዊ ንጥፈታት ንዘበ ሓጋዝ ብ5 ሓምለ መገረጁ ዓፅዩ ኣብቲ ኣብ ከተማ ሓጋዝ ኣብ ቅርቲ ስፖርት ሓለፍቲ ፌደሬሽናት ዞባ ዓንሰባ ወከልቲ ግንባር ሓለፍቲ ሚኒስትርታት ኣመሓደርቲ ከባቢታትን ስፖርታውያንን ዕድመ ዝተገብረሎም ኣጋይሽን ዝተረኽብሉ መዛዘሚ ስነ ስርዓት ነቲ ተዳኺሙ ዝፀንሐ ስፖርታዊ ንጥፈታት ኣብ ምብርባርን ፅምኢ ስፖርታውያን ኣብ ምፍታሕን ብኡቢሉ ድማ ጥዕና መንእስያት ምውሓስን ዝዓለመ ምዃኑ ሓለፍትን ወደብትን ገሊፆም። ሓላፊ ባህልን ስፖርትን ዞባ ሓጋዝ ኣቶ ዑስማን መሓመድ ስዒድ ንሪና ኣብ ዝሃቦ ሓበሬታ እቲ ቤት ፅሕፈት ባህልን ስፖርትን ዝተወደበ ስፖርታዊ ንጥፈታት ታት ኩዕሶ እግርን ኩዕሶ መርበብን ብክልቲኡ ፆታ ዘጠቃለለ ምንባሩ እንተኾነ ጋንታ ሓሸሻይ ብሰንኪ መጓዓዝያን ረሓቂ ዓድን ክትሳተፍ ከም ዘይከኣለት ብምሕባር ነቲ ስፖርታዊ ንጥፈታት ኣብ ምሕያል ፀዓሩ ፌደሬሽናትን ኣመሓደርትን ኣፍቀርትን ብምምዝጋን ኣብ መጻኢ ብዝተወደበን ዝተፀንዐን ኣገባብ ክካየድ ምዃኑ ሓቢሩ። ኣብ መንጎ ጋንታታት ኩዕሶ እግርን ኩዕሶ መርበብን ናይ ዝተኻየደ ውፅኢት ምስ ንዕዘብ ኣብ ኩዕሶ እግሪ ቀዳሚት ጋንታ ቢሻ ካልአይቲ ጋንታ ዝተበርቀጠ ሳሲት ድማ ጋንታ ባርካ ኮይነን ኣብ ኩዕሶ መርበብ ደቂ ተባዕትዮ ኣብ መንጎ 6 ጋንታታት ኣሸራ ሓሽፈራይ ቢሻ ሰላም ፖሊስ ኣዱሊስ ኣብ ዝተኸየደ ፀወታ ድማ ቀዳመይቲ ጋንታ ቢሻ ካልአይቲ ኣሸራ ሳልሰይቲ ሰላም ብምዃን ክዕወታ ንከለዋ ኣብ መንጎ ጋንታታት ኣዳል ሰረስር ሽንግርዋ ሓሬና ኣልኣንዋር ናይ ደቂ ኣንስትዮ ድማ ቀዳመይቲ ኣዳል ካልአይቲ ሓሬና ሳሲቲ ድማ ጋንታ ሽንግርዋ ኮይነን።
0: ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ምስ ማእከል ስልጠና ሃገራዊ ኣገልግሎት ብምትሕባር ኣብ ሳዋ ከካይዶ ፀንሐ ስልጠናን ውድድርን ዛዚሙ። እዚ ካብ ዕለት 23 ሰነ ጀሚሩ ክሳብ 1 ሓምለ ዝተካየደ ስልጠና ውድድርን 18 ደቂ ኣንስትዮ ዝርከቦም ን33 ህፃናት እዩ ተዋሂቡ። እቲ ስልጠና ካብ ሃገራዊ ፌደሬሽን ባይታ ቴኒስ ኣቶ ጎይቶም ሓድጉ ሚካኤል ዳዊት ከምኡ ድማ ዓወት ከሰተ ካብ ማእከል ስልጠና ሃገራዊ ኣገልግሎት እዩ ተዋሂቡ። በዚ መሰረት ኣብ ናይ ግራስሮትስ ማለት ባውንስ 13 ደቂ ኣንስትዮ ክሳተፋ ከለዋ 39 ውድዳት ድማ ካይደን። ኣብ ናይ ደቂ ተባዕትዮ ከዓ 7 ተወዳደርቲ 21 ፀወታታት ኣካይዶም። ኣብ ናይ ራውንድ ሮቢን ምስንልከት 5 ደቂ ኣንስትዮ 10 ውድዳት ከካይዳ ኣብ ናይ ደቂ ተባዕትዮ ድማ 8 ተፃውቲ 15 ግጥማት ኣካይዶም። በዚ መሰረት ኣብ ዝተካየደ ውድዳት ዞም ስዕቡ ዕዉታት ኮይኖም ኣለዉ። ኣብ ናይ ባውንስ ናይ ደቂ ተባዕትዮ ቀዳማይ ኣሚር መሓመድ ኑር ካልኣይ በረኸት ዓወት ሳልሳይ ኤቨንተ ኬም ኣብ ናይ ደቂ ኣንስትዮ ቀዳሚቲ ዘቢብ ገብራይ ካልኣይቲ ቤትኤል ሳሙኤል ሳልሰይቲ ሃና ዓብዱ ኣብ ናይ ሚኒኮርት ደቂ ተባዕትዮ ቀዳማይ ኣድሓኖም ነጋሲ ካልኣይ ሙሴ ኣባዲ ሳልሳይ ሃና ዓብዱ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ዶልሺ ግደ ካልኣይቲ ስኒት ግደ ሳልሰይቲ ዲያና ሳሙኤል ብምዃን ተዓዊቶም። ኣብ ዕለት መዛዘሚ ናይቲ ስልጠና ውድድርን ኣዛዝ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደን ፕረዚደንት ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ኣቶ ዮሃንስ ተስፋይን ካልኦት ኣዘዝትን ሓለፍትን ኣብዝ ትረኽብሉ ንዕውታ ተፃውትን ናይ መዳልያን ዋንጫን ከምኡ ድማ ሰርቲፊኬት ሽልማት ዓዲሎም።
1: ኣብ መንጎ ንኡሳን ዞባታት ክካየድ ፀኒሐ ግጥማት ኩዕሶ እግሪ ሊግ ዞባ ደቡብ ብዓወት ጋንታ መንደፈራ ተዛዚሙ።
0: ኣብ መንጎ ንኡ ዞባታት ክካየድ ፀንሐ ግጥማት ኩዕሶ እግሪ ሊግ ዞባ ደቡብ ብዓወት ጋንታ መንደፈራ ተዛዚሙ። እቲ ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተወዲቡ ካብ መፋርቅ ወርሒ መያዝያ ጀሚሩ ክካየድ ዝወርሐ ግጥማት ብብቕዓት ኣብ ላዕለዋይ መሳሊ ዝተሰርዓ ጋንታታት መንደፈራ ዓዲ ቀይሕ፣ ሰንዓፈ፣ ድባርዋ፣ ዓረዛ፣ ደቀ ምሓረ ዝተካየደ ኮይኑ ነፍሲ ወከፍን ኣብ ሜደንን ካብ ሜደን ወፃእን ብዘካየዱ ግጥማት ብዝተረኽበ ውፅኢት ጋንታ መንደፈራ ዕውቲ ክትከውን በቂዓ። ኣብ ከተማ መንደፈራ ብዝተኻየደ መዛዝሚ ግጥም ብነጥቢ ካብ ቀዳማ ክሳብ ሳሳይ ተሰሪዐን ዝነበራ ጋንታታት ድባርዋ፣ ሰንዓፈ፣ መንደፈራ ተቐራራቢ ነጥበ ዋህሊለን ብምባርን እቲ ኣብ መንጎ መንደፈራን ሰንዓፈን ዝተኻየደ ናይ መወዳእታ ግጥም ንደረጀን ወሳኒ እዩ ነይሩ። ፀወታ ምስ ፈለመ ኣብ ሜዳኣን ኣብ ቅድሚ ደገፍታን ትፃወት ዝነበረት ጋንታ መንደፈራ ብነዊሕ ምቅባል ንልዳእ ሰንዓፈ ፀወቲ ክትፈጥር ጀሚራ ኣብ 5ሸይቲ ደቂቕ ድማ ሰሊጥዋ ብመገዲ ናትናኤል ብርሃነ ቀዳሚ ሸቶ ኣመዝጊባ ፆታ ናሃሩ ኬንኬ ኣብ ዝቐፀለሉ ሕጂ እውን ጋንታ መንደፈራ ደጊማ ካሊት ሸቶ መበል 12

0: ተደቕ ካብ ተጻዋታ ሳሙኤል ሳምሶን ረኸበት ንመጥቃዕታት ጋንታ መንደፈራ ከምኩን ኣብ ጽዑቕ ናይ ምክልኻል ስራሕ ተጸሚዶም ዝነበሩ ተጻወቲ ዝሰናዓፈ ሕጂውን ኣብ መበል 27 ደቕ ኣብ ክልል ልዳቶም ብዝፈጽሞ ጌጋ ኣብ መበል 27 ደቕ ፍጹም ቅላዕ ንጋንታ መንደፈራ ተዋህበ ናትናኤል ብርሃኒ ድማ ንዕኡ ካልእቲ ንጋንቱ ሳልሰይ ሸቶ ብምዝጋብ ንዕርፍቲ ብመሪሕነት ጋንታ መንደፈራ 3 ባዶ ተዛዘመ ኣብ ካልኣይ ብረት ፀወታ ተማሓይሾም ዝመፁ ጋንታ ሰናዓፈ ኣብ ሜዳ መራኽ ምንቅስቓስ ከርእዩ ድሕር ምውዓል ኣብ መበል 66 ደቕ ናብ ፀወታ ትመልሶም ሸቶ ካብ ሙሉእ ጎይቶም ረኸቡ ፀወታ ብዓብላልነት ሰናዓፈ እናቐፅለ ኣብ ማእከላይ መስመር ተሰሊፉ ዝፃወት ሙልጌታ ግደይ ናይ ጋንታ መንደፈራ ብዝፈፀሞ ዘይእሩም ተግባራት ብማእከላይ ዳኛ ብቐይሕ ካርድ ካብ ሜዳ ተባሪሩ ተፃወቲ ጋንታ ሰናዓፈ ንዝተፈጥረ ክፍተት መዝሚዞም ተጠቀሲ ፈተነታት እኳ እንተካይዱ ክሰልጦም ግን ኣይከኣለን ፀወታ ድማ ብዓወት ጋንታ መንደፈራ 3-1 ተዛዚሞ ኣብቲ ግጥም ብክልተ ሸቶታት ንመንደፈራ ናብ ዓወት ዘብቅዓ ናትናኤል ብርሃኑ ድማ ብሉሰ ፀወታ ተባሂሉ ብሓፈሹ ኣብ 60 ግጥማት ኣብ ክልተ እብረት ዝተሰላሰሉ ሊግ ዞባ ደቡብ 76 ሸቶታት ክምዝገበ ከሎ 109 ብጫ ካርድ 7 ቀሕ ካርድታት ድማ ተራእዩ ኣብ መወዳእታ ዝተረኽበ ውፅኢት ምስ ንምልከት ጋንታ መንደፈራ ብ19 ነጥቢ ቀዳሚቲ ብምዃን 25,000 ናቕፋን ወርቂ መዳልያን ዋንጫን ክሽለም ከላ ካልእቲ ድባርዋ ብ17 ነጥቢ 20,000 ናቕፋን ብሩ መዳልያን ሰንዓፈ ድማ ብ14 ነጥቢ 3ሳይ ደረጃ ብመሓዛ 15,000 ናቕፋን ናሓስ መዳልያን ረኺባ ንብሉፃ መዝጋቢ ዝውሃብ ሽልማት ድማ ናትናኤል ብርሃነ ካብ ጋንታ መንደፈራ ማሓረ ዳዊት ካብ ጋንታ ዓረዛ ክልቲኦም በብ6ሽተ ሸቶታት ብሉፃታ መዝገብቲ ብምዃን ወርቃውያን ጫማታት ክሽለሙ ተመስገን መብራቱ ካብ ጋንታ ድባርዋ ብሉፅ ሓላው ልዳት ብምዃን ወርቃዊት ጓንቲ ከምኡውን ኣሰልጣን ጋንታ መንደፈራ ዓብዱሰላም ዓብዱልከሪም ብሉፅ ኣሰልጣኒ ብምዃን ወርቃዊት ኩዕሶ ተሸሊሞም ብዘይካዚ ጋንታ ዓዲ ቀይሕ ብዘረኣየቶ እሩም ስነ ምግባር ናይ ጠባይ ዋንጫን 2,000 ናፋን ተሸሊማ ዕታት ጋንታታትን ተፃወትን ዝተዳለሉን ሽልማት ካብ ኢዳ ማሕዳር ዞባ ደቡብ ኣቶ ሃብታብ ተስፋፄን ምክትል ፕረዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣቶ ተኽላ ሚካኤል ብርሃነን ኣብ ማሕዳር ንኡ ዞባ መንደፈራ ኣቶ ህዝቅያስ ውበትን ተቐቢሎም
1: ኣብ ክልተ ደረጃታት ተመቒሉ ካብ 1 ሓምለ ክሳብ 5 ሓምለ ኣብ ከተማ መንደፈራ ክካየድ ዝቐነየ ሻምፒዮን ኩዕሶ መርበብ ደቂ ኣንስትዮ ዞባ ደቡብ ብዓወት ዓዲ ኳላን ማይ ዓይንን ተዛዚሙ እቲ ብፌደሬሽን ኩዕሶ መርበብ ዞባ ደቡብ ተወዲቡ ኣብ መንጎ ቀዳማይን ካልኣይን ዲቪዥናት ዝተሰርዐ ውድድራት ኣብ ቀዳማይ ዲቪዥን ዝተሰርዓ ጋንታታት ፀሮና ዓረዛ ዓዲ ኳላ ደቀ ምሓረም ድባርዋን መንደፈራን ኣብ ካልኣይ ዲቪዥን ዝተመደባ ጋንታታት ድማ ሰንዓፈ ማይ ምነ ማይ ዓይኒ እምና ሓይሊ ዓዲ ቀይሕን ሰገነትን ነረን መሰረት ኣብ ናሓድሕደን ዘካየዶ ፀወታ ንፍጻመ ዝበፅሓ ናይ ካልኣይ ዲቪዥን ጋንታታት ማይ ዓይንን እምኒ ሓይልን ክኾና ከለዋ ጋንታታት ዓዲ ኳላን መንደፈራን ድማ ኣብ ቀዳማይ ዲቪዥን ብምዃን ግጥማተን ኣካይደን ፈለማ ንሜዳ ዝወረዳ ጋንታታት ናይ ካልኣይ ዲቪዥን ማይ ዓይኒን እምኒ ሓይሊ 3 ብሓደ ክትረትዓን ከላ ዕውቲ ሻምፒዮን ካልኣይ ዲቪዥን ኩዕሶ መርበብ ዞባ ደቡብ ድማ ክትከውን በቂዓ ድሕሩ ኣብ ዝተካየደ ኣብ ቅርቲ ስፖርት ልዑል ትፅቢ ዝገበርሉ ግጥም ቀዳማይ ዲቪዥን ጋንታ መንደፈራን ዓዲ ኳላን ዘካየደ ግጥም እዩ እዘን ክልተ ጋንታታት ሰሙን ሙሉእ ኣብ ዝተካየደ ግጥማት ንመዋድርተን ማራኺብ ዝኾነ ብቕዓት ዝሰዕራ ብምንባረን ንትፅቢ ተዓዘብቲ ዝያዳ ዘንጥልጥል ነይሩ ክበሃል ይከኣል ክልትን ጋንታታት ብሞራል ደገፍተን እናተተባብዓ ተወዳዳሪ ዝኾነ ብቕዓት የን ኣንፀባሪቐን ኣብ መወዳእታ ድማ ጋንታ ዓዲ ኳላ ንመጋጥምታ መንደፈራ 3-1 ብዝኾነ ውፅኢት ረቲዓታ በዚ ረኽበቶ ውፅኢት ድማ ዓዲ ኳላ ሻምፒዮን ኩዕሶ መርበብ ቀዳማይ ዲቪዥን ዞባ ደቡብ ብምዃን ተዓዊታ ብሓፈሻ ዝረኽበ ውፅኢት ድማ እዚ ስዕብ ይመስል ኣብ ካልኣይ ዲቪዥን ማይ ዓይኒ ሻምፒዮን ብምዃን ተሸላሚት ወርቂ መዳልያ ዋንጫን 8,000 ናቕፋን ክትከውንን ከላ ካልአይቲ ሰገነይቲ ብሩር መዳልያን 6,000 ናቕፋ እምኒ ሓይሊ ድማ ሳልሰይቲ ብምውፃእ 4,000 ናቕፋን ንሓስ መዳልያን ተሸሊማ ናይ ማይ ዓይኒ ተፃዋቲት ፌበን ካሕሳይ ብዘንፀባርቆቶ ብቕዓት ብልእስቲ ተፃዋቲት ተባሂላ ንሽልማት በቂዓ ካብ ቀዳማይ ዲቪዥን ዓዲ ኳላ ዕውት ብምዃን ተሸላሚት ወርቂ መዳልያ ዓባይ ዋንጫን 10,000 ናቕፋን ክትከውንን ከላ መንደፈራ ካልእቲ ብምዃን 8,000 ብሩር መዳልያን ዓረዛ ድማ ሳሳይ ደረጃ ብምሓዝ 6,000 ናቕፋን ንሓስ መዳልያን ተሸሊመን ናይ መንደፈራ ፍትሕ ረኸበ ውፅኢት መሰረት ጋንታታት ማይ ዓይንን ሰገነይትን ናብ ቀዳማይ ዲቪዥን ክዲባን ከለዋ ኣብ ቀዳማይ ዲቪዥን ተደሊለን ዝነበራ ጋንታታት ድባርዋን ፀሮናን ድማ ብዘመዝገበኦ ትሑት ውፅኢት ናብ ካልኣይ ዲቪዥን ከም ዝወረዳ ተፈሊጹ ኣብ መወዳእታ ዕውታት ጋንታታት ተፃወትን ዝረለወሎም ሽልማት ካብ ኢድ ዝተፈላለዩ ዕዱማት ኣጋይ ሽልማቶም ተቐቢሎም
0: ኣብ ኑ ዞባ እምኒ ሓይሊ ክካየድ ዝቐነየ ውድዳት ሻምፒዮን ኩዕሶ እግርን መርበብን ብ29 ሰነ ተዛዚሙ በዚ መሰረት ኣብ ኩዕሶ መርበብ ኤክላስ ንዛራ 3-2 ኣብ ናይ ደቂ ኣንስትዮ ድማ ኤክላስ ንዛራ 3-2 ኣብ ናይ ደቂ ተባዕትዮ ክደብዑር ንስምረት 3 ባዶ ኣብ ናይ ደቂ ኣንስትዮ ክደብዑር ንስምረት 3

0: ዝተዋሓደ ንዋንጫ ደቂ ተባዕትዮ ጋንታ ዛራ ንክደብዑር 3 ባዶ ክደብዑር ኣብ ናይ ደቂ ኣንስትዮ ድማ ዛራ ንክደብዑር 2 ባዶ ኣብ ኩዕሶ እግሪ ደቂ ተባዕትዮ ዛራ ንኣድከመ ምልጋ 6 ባዶ ኣብ ናይ ደቂ ኣንስትዮ ድማ ኣድከመ ምልጋ ንዛራ 3 ባዶ ኣብ ናይ ደቂ ተባዕትዮ ጋንታ ክደብዑር ምስ ሰላም 3-1 ክትፈላለም ናይ ደቂ ኣንስትዮ ድማ ጋንታ ዓዲ ሓንሶ ምስ ክደብዑር ተፃዊታ 3 ባዶ ተዓዊታ ንዋንጫ ደቂ ተባዕትዮ ጋንታ ክደብዑር ንዛራ 3-1 ክስዕር ኣብ ናይ ደቂ ኣንስትዮ ድማ ክደብዑር ንኣድከመ ምልጋእ 2 ባዶ ተዓውታትላ ጎብለል ናይ ዝውድዳት ክደብዑር ብክልቲ ፆታ ናይ 226 ኮይና ብምዕዋታ ሙሉእ ዕጥቂ ክትሽለም ንካልኣይን ሳልሳይን ድማ ኩዓሳሱ ተሸሊሞም
1: ኣብ ከተማ ዓዲ ቀይሕ ብተኸታታሊ ሰንበት ዝካየድ ዘሎ ውድድራት ቅድም ብሽክለታ ንራብዓይ ሰሙን ቀፂሉ ተኻይዱ
0: ኣብ ከተማ ዓዲ ቀይሕ ዝካየድ ዘሎ ውድዳት ብሽክለታ ዝሓለፈ ሰንበት ንራብዓይ ግዜኡ ቀፂሉ ውዒሉ ኣብ ከተማ ዓዲ ቀይሕ ኣብ መንጎ 4 ምምሕዳራት ከባቢ ማለት ሃዳሙ ሓይነባ ዑናብር ሒሽምለን ካብ ንኡ ዞባ ሰንዓፈ ዝመፁ ተፃወቱ ድማ ብውልቂ ዝካየድ ዘሎ ውድዳት ቅድም ብሽክለታ ብሰንበት 7 ሓምለ ንራብዓይ ግዜኡ ቀፂሉ ውዒሉ እዚ ኣብ መንጎ ንኣሽን ማእከሎትን ከምኡ ድማ ዓበይቲ ናይ ደቂ ኣንስትዮን ተኸፋፊሉ ዝካየድ ዘሎ ውድዳት ኣብ ሰንበት ዝነበረ ቅድም ምስ ንዕዘብ ኣብ ንኣሹ ቀዳማይ ነቢ ኣማን ካብ ምምሕዳር ዑናቡር ካልኣዮ ስያስ ዓጎሶም ካብ ምምሕዳር ዑናቡር ሳልሳይ ሚሒሩ ሚካኤል ካብ ሕሽምለ ራብዓይ ልኡላውነት ተኪአ ካብ ሓይነባ ሓምሻይ ኤርምያስ በረኸት ካብ ዑናቡር ሻርሻይ ሚልዮን ሙሉእ ካብ ሓይነባ ናይ ማእከሎቲ ቀዳማይ ናኦዳ ተኽልቲ ዑናቡር ካልኣይ ምርሃዊ ኣባዲ ሓይነባ ሳልሳይ ምርሃዊ ክብሪ ዑናቡር ራብዓይ ፊልሞን ፍሬዘር ሰንዓፈ ኣብ ናይ ደቂ ኣንስትዮ ድማ ቀዳሚቲ ዘቢብ ተስፋ ጋብር ሕሽምለ ካልእቲ ማዕዱን ሙሉጌታ ሰንዓፈ ሳልሰይቲ ኤልዳና ክብሮም ሓይነባ ኣብ ዓበይቲ ኣብ ናይ ግዜ ፀወታ ዝተሰርዕት ናይ ቅፅታ ውድድር ቀዳማይ ዮሴፍ ለገሰ ሃዳሙ ካልኣይ መትከል ሰሎሞን ሕሽምለ ሳልሳይ ጅምዕ እስማዒል ሰንዓፈ ኣብ መወዳእታ ናይ ዓበይቲ ቀዳማይ ዮሴፍ ለገሰ ሃዳሙ ካልኣይ መትከል ሰሎሞን ሕሽምለ ሳልሳይ ናኦድ ሃብተ ገብርኤል ሓነባ ራብዓይ ዮናታን ኣማኑኤል ጉፍላ ብውልቂ ሓምሻይ ኣምሓዳር ኣብርሃ ሰንዓፈ ሻርሻይ ጅምዕ እስማዒል ካብ ሰንዓፈ ኮይኖም ተዓዊቶም
1: ሎሚ ዓመት ንመበል 113 ግዜኡ ኣብ ምክያድ ዝርከብ ቱር ደ ፍራንስ ትማሊ ሰንበት ብካልኣይ መድረኹ ቀፂሉ ተኻይዱ
2: ትማሊ ቀዳም ብቐዳማይ መድረኹ ዝፈለመ ቱር ደ ፍራንስ ሎሚ ሰንበት 5 ሓምለ ብካልኣይ መድረኹ ቀፂሉ ኣብ ዘኽሌት መድረኽ ድማ ተቀዳምቲ ካብ ታራጎና ተበጊሶም ኣብ ከተማ ባርሴሎና ትዛዘ 128.5 ኪሎ ሜትር ዝርሕቐት ውርድር ንምክያድዮም ካብ መበገሲ ህንፃ ዝንቂሎም ኣብ ቀዳሚት መድረኽ ምስጋንቱ ብምዃን ኣኽሊል ዓወት ዝደፈ ዴንማርካዊ ዮናስ ቪንጌጋርድ ኣብዛ መድረኽ ብጫ ማልያ ለቢሱ ተበጊሱሎ ቀጠልያ ማልያ ብኢጋን በርናል ማልያ ኣንበሳ ዓቐብ ብታደይ ፖጓቻ ፃዕዳ ማልያ ብሉፅ መንእሰይ ድማ ብስጳኛዊ ኽዋን ኣይሶ ተለቢሰን ኣብ ናይዚ ዓመት ውርድር ዝበዝሑ ዓወታት ሒዙ ናብዚ ውርድር ኣትዩ ዝርከብ ታደይ ፖጓቻ ብ13 ዓወታት እዩ ዮናስ ቪንጌጋርድ 12 ኢሳቅ ደልቶሮ 8 ሬሜኮ ኤቨኖፐል ፖል ቴክሳስን ድማ ብ7 ዓወታት ይኽተልዎ ነዛ ካልኦት መድረኽ ብዓወት ክዛዝማ ልዑል ትፅቢት ዝተገብረሉ ስሎቬናዊ ታደይ ፖጓቻ እዩ ንፖጓቻ ተኸቲሎም ድማ ማቲዩ ቫንደርፖል ዮናስ ቪንጌጋርድ ቶም ፒድኮክ ሬሜኮ ኤቨኖፖል ፖል ቴክሳስ ብቐደም ተኸተል ዕውታት ናይዛ መድረኽ ክኾኑ ቅድመ ግምት ዝተዋሃቦም ተቀዳምቲ እዮም ድሕሪ 2 ኪሎ ሜትር ምጅማር ውርድር ኣብ ዓባይ ጉጅለ ብዝተፈጥረ ስካቶ ጀርመናዊ ኣባል ጃይኮ ኣልኡላ ፌሊክስ ኤንጌል ሃርትን ሆላንዳዊ ኣባል ፒክኒክ ፍራንክ ቫንደንብሮክን ካብ ዓባይ ጉጅለ መሊቆም ጸኒሑ ኣባል ካጃ ሩራል ኣሌክስ ሞሊናር ተጸንቢርዎም ኣብ 7 ኪሎ ሜትር ቢንያም ግርማይ ዝርከቦም 8 ተቀዳምቲ ናይ ምውዳቕ ሓደጋ ኣጋጢምዎም ድሕሪ 9 ኪሎ ሜትር ቀዳሜት ጉጅለ ንዓባይ ጉጅለ ናይ 17 ካሊት ናይ ግዜ ጋጋ ኣንፂፋትላ ኣብ 18 ኪሎ ሜትር ኣቐዲሙ መውደቕቲ ኣጋጢምዎ ዝነበረ ቢንያም ግርማይ ምስ 3 ርእሱ ናብ ዓባይ ጉጅለ ተሓዊሱ ኣብ 22 ኪሎ ሜትር ቀዳሜት ጉጅለ ንፈረንሳዊ ባፕቲስ ቬይስትሮፈር ናይ 30 ካሊት ንዓባይ ጉጅለ ድማ ናይ 1 ደቂቕ ናይ ግዜ ጋጋ ኣንፂፋትላ ኣብ 29 ኪሎ ሜትር ባፕቲስ ቬይስትሮፈር ንዓባይ ጉጅለ ኣብ ዝተጸበየሉ ኣባል ኤንኤስኤን ቢንያም ግርማይ ብሽክለታ ቀይሩ ኣባል ባሕሪን ቪክቶርያ ስሎቬንያዊ ማቴጅ ሞሆሪክ መበል 250 ናይ ግራንቱር ናይ መድረኽ ውርድሩ ዘካይድ ዘሎ ገዲም ተቀዳዳማ እዩ ኣብ 85.6 ኪሎ ሜትር ንዝነበረት ናይ መንጎ ቅፅበታ ውርድር ካብ ኣባላት ቀዳማይ ጉጅለ ሆላንዳዊ ኣሌክስ ሞሊናር ቀዳማይ ኣትዩ 25.0 ወሲዱ ፌሊክስ ኤንጌል ሃርት ብ20.0 ካልኣይ ሆላንዳዊ ማርክ ቫንደንብሮክ ድማ ሳልሳይ ተርታ ብምሓዝ 16.0 ወሲዱ ዓባይ ጉጅለ ድሒራ ኣብዚ መስመር ኣብ ዝበፅሐትሉ ኤርትራዊ ቢንያም ግርማይ ንዓባይ ጉጅለ ስዒሩ ራብዓይ ተርታ ብምሓዝ 14.0 ወሲዱ ዴንማርካዊ ማድስ ፔደርሰን 12 ቤልጅማዊ ያስፐር ሮጀር ፊሊፕሰን 10 ፈረንሳዊ አንቶኒ ቱርጊስ 9 ቤልጅማዊ ቲም ሜርለር ድማ 8 ነጥብ ወሲዶም ኣብ 88 ኪሎ ሜትር ኣብ መንጎ ቀዳሚትን ዓባይ ጉጅለን ዝነበረ ናይ ግዜ ጋግ ናይ ደቂቕን 35 ካሊትን ተዓቂኑ ኣብዚ ህሞት ዓባይ ጉጅለ ብኣባል ዩናይትድ ኣረብያን ኤምሬትስ ቤልጅማዊ ፍሎሪያን ቨርመርች ክትቅለስ ጀሚራ ኣብ 90 ኪሎ ሜትር ኣብ ኣሎቶ ኢንተር ማርሼ ቤልጅማዊ ኣርናው ደሊ ካብ ዓባይ ጉጅለ ተሪፉ ኣብ 94.2 ኪሎ ሜትር ኣብ ዝነበረት ናይ ክልተ ካታጎሪ ዓቐን ዝነበራ ናይ ዓቐብ ቅፅበታ ውድድር ኣሌክስ ሞሊናር ቀዳማይ ኣትዩ 5 ነጥቢ ወሲዱ ፌሊክስ ኤንግልሃርት 3 ፍራንክ ቫንደንብሮክ ድማ 2 ነጥቢ ወሲዱ ካብ ዓባይ ጉጅለ ብርጣንያዊ ጆሽዋ ታርሊንግ ተሪፋ ንዝነበረት 1 ነጥቢ ኣኪብዋ ኣብ ድሕሪት ብዩናይትድ ኣረብያን ኤምሬትስ ትቕለስ ዝነበረት ዓባይ ጉጅለ ንሓደ ካብ ኣባላት ቀዳሚት ጉጅለ ሆላንዳዊ ፍራንክ ቫንደንብሮክ ምሳሕ ዊሳቶ ቁፅሪ ኣብ መጥቃዕቲ ዝነበሩ ተቀያድምቲ ድማ ናብ 2 ወሪዱ ኣብ 18 ኪሎ ሜትር ሜክሲካዊ ኢሳቅ ደልቶሮ ብሽክለታ ኣባላሽዩ ካብ ዓባይ ጉጅለ ተሪፉ እዚ ሜክሲካዊ ንፈለማ ግዜኡ ኣብ ቱር ደ ፍራንስ ኣብ ምስታፍ ይርከብ ኣሎ ደልቶሮ ኣይፀንሐን ድሕሪ 3 ኪሎ ሜትር ናብ ዓባይ ጉጅለ ተመሊሱ ኣብ 118 ኪሎ ሜትር ኣብ መንጎ ቀዳሚትን ዓባይ ጉጅለን ዝነበረ ናይ ግዜ ጋግ ናብ 45 ካልኢታት ወሪዱ ኣብ 137 ኪሎ ሜትር ኣብ መጥቃዕቲ ዝውዕለት ጉጅለ ኣብ ትሕቲ ሙሉእ ምቁፃር ዓባይ ጉጅለ ኣትያ ፀወታ ንክዛዘም 28 ኪሎ ሜትር ምስ ተረፎ ተቀዳደምቲ 1.6 ኪሎ ሜትር ንዝንውሓተ ዓቐብ ኣብ ዝሓዝሉ ኣሜሪካዊ ብራንዶን ማክናልቲ ንፖጋቻ መሪሑ ኣብ ዓባይ ጉጅለ ምጉፅጓዝ ክፈጥር ጀሚሩ ብቁፅሪ ብርክት ዝበሉ ተቀዳደምቲ ድማ ኣብ ዘህሞት ግዳይ ምትራፍ ካብ ዓባይ ጉጅለ ኮይኖም ብምንቅስቃስ ፖጋቻን ብራንዶን ማክናልትን ዝሰግአ ዮናስ ቪንጌጋር ኣብ ሮታ ታደይ ፖጓቻ ኮፍ ክብል መሪፁ ኣብ 141 ኪሎ ሜትር ንዝነበረት ናይ 3 ካታጎሪ ዓቐብ ንዝነበራ ናይ ዓቐብ ቅፅበታ ውርድር ብራንዶን ማክናልቲ 2 ታደይ ፖጓቻ ድማ 1 ነጥቢ ኣኪቦምላ ፀወታ ንክዛዘም ባልኔት ካምፓኒ ኢኒዮስ ፈረንሳዊ ኬቨን ቫኮሊን ካብ ዓባይ ጉጅለ ዘልሓጢሉ ፀኒሑ ኣባል ባሕረይን ኢጣልያዊ ኣንቶኒዮቲ በሪስዒብዎ ፀወታ ንክዛዘም 22 ኪሎ ሜትር ምስ ተረፎ ዓባይ ጉጅለ ምስ 4 ተቀያድምቲ ተሪፋ ፀወታ ንክዛዘም 20 ኪሎ ሜትር ምስ ተረፎ ፈረንሳዊ ኬቨን ቫኮሊን ናብ ዓባይ ጉጅለ ተመሊሱ ኣብ 153 ኪሎ ሜትር ንዝነበረት ናይ ዓቐብ ቅፅበታ ውርድር ብራንዶን ማክናልቲ 2 ማትዮ ጆርጊንሰን ድማ 1 ነጥቢ ወሲዶ ኣሜሪካዊ ኣባል ዩናይትድ ኣረብያን ኤምሬትስ ብራንዶን ማክናልቲ ንዓባይ ጉጅለ መሪሑ ናብ ናይ መወዳእታ 10 ኪሎ ሜትር ዝኣተወ ተቃደማ እዩ ፀወታ ንክዛዘም 5 ኪሎ ሜትር ምስ ተረፎ ኖርዌጃዊት ክለብ ኡኖ ኤክስፕሮ መሪሕነት ዓባይ ጉጅለ ተረኪባ ኣብ ናይ መወዳእታ ኪሎ ሜትር ኣብ ዝነበረት ዓቐብ ኣባል ደኬታሎን ቤልጅማዊት የስ ቤኖት ንዓባይ ጉጅለ ሒዝዋ ደይቡ ኣብዚ ህሞት ሆላንዳዊ ማቲዩ ቫንደርፖል ካብ ዓባይ ጉጅለ ተሪፉ ድሕሪት የስ ቤኖት ኣባል ዩናይትድ ኣረብያን ኤምሬትስ ብርጣንያዊ ኣዳም ያተስ መሪሕነት ዓባይ ጉጅለ ተረኪቡ ፀወታ ንክዛዘም 2.4 ኪሎ ሜትር ምስ ተረፎ 12 ተቀዳደምቲ ኣብ ጉጅለ ፋቨራይት ተሪፎም ፀወታ ንክዛዘም 1.5 ኪሎ ሜትር ምስ ተረፎ ኣባል ትሬክ ዴንማርካዊ ማትያስ ኬልሞንስ ኣብ ጎልጎል ክሳብ 50 ኪሎ ሜትር ኣብ ሰዓት እናረገፀ መጥቃዕቲ ፈኒዩ ሜክሲካዊ ኢሳቅ ደልቲሮ ንመጥቃዕቲ ስኬልሞንስ ኣበርዒኑ ብሓያል ስካቶ ክረግፅ ጀሚሩ ፖጓቻ ነቲ ንፈለማ ግዜኡ ኣብዚ ውርድር ዝሳተፍ ዝነበረ ወዲ ጋንቱኡ ኢሳቅ ደልቲሮ ናይ መድረኽ ዓወት ንኸመዝግብ ብድሕሪት ስካቶ ንኸይገበሮ ክሕልወሉ ጀሚሩ ንውህደት ደልቲሮን ፖጓቻን ከበርዐን ዝኽእል ተቃዳማይ ብዘይምንባሩ ደልቲሮ ዓወቱ ክኸውን ንክኸውን ፍቓድ ንዝሃቦ ፖጓቻ እናመስገነ ንውርድሩ ብ3 ሰዓትን 4 ደቂቕን 48 ካልኢትን ብምዝዛም ቀዳማይ ኮይኑ ሕንፃፅ ረጊፁ ታደይ ፖጓቻ ካልኣይ ቤልጅማዊ ሬሜኮ ኤቨኖፐል ሳልሳይ ዴንማርካዊ ዮናስ ቪንጌጋር ድማ ራብዓይ ተርታሒዙ ኣባል ኤንኤስኤን ቢንያም ግርማይ ካብ ዕውት መድረኽ ኢሳቅ ደልቲሮ ብ13 ደቂቕን 56 ካልኢትን ድሒሩ መበል 157 ተርታሒዙ ሕንፃፅ ረጊፁ ኣብዛ መድረኽ ወዲ 22 ዓመትን 220 መዓልታትን ዝነበረ ኢሳቅ ደልቲሮ ናይ መድረኽ ዓወት ምምዝጋቡ ስዒቡ መበል 30 ናይ ፕሮፌሽናል ዓወቱ ፀምቢሉ ኢሳቅ ደልቲሮ ድሕሪ 21 መዓልታት እዩ ዳግማይ ናብ ጎደና ዓወት ተመሊሱ ኢሳቅ ደልቲሮ ኣብ ቱር ደ ፍራንስ ናይ መድረኽ ዓወት ከመዝግብ ዝበቕዐ ካልኣይ ሜክሲካዊ ኮይኑ ናይ መወዳእታ ሜክሲካዊ ኣብ ቱር ደ ፍራንስ ናይ መድረኽ ዓወት ኣመዝጊቡ ዝነበረ ራውል ኣልካላ ኣብ 1989 እዩ ብዘይካዚ ኢሳቅ ደልቲሮ መበል 12 ኣባል ዩናይትድ ኣረብያን ኤምሬትስ ኣብ ቱር ደ ፍራንስ ናይ መድረኽ ዓወት ዓወት ከመዝግብ ዝበቕዐ ተቓዳማ እዩ። ኣብዛ መድረኽ ካልኣይ ተርታ ክሕዝ ዝኽኣለ ታደይ ፖጓቻ ኣብ ውድድሩ ካልኣይ ተርታ ሒዙ ፅወቱ ክውድእ ንመበል 32 ግዜ እዩ። ዩናይትድ ኣረብያን ኤምሬትስ ድማ መበል 808 ዓወታት ፀምቢላ። ኣብ ሓፈሻዊ ግዜ ዴንማርካዊ ዮናስ ቪንጌጋርድ ብ4 ሰዓትን 1 ደቂቕን 48 ካልእ

0: ትን ኣብ ብጫ ማልያ ዝነበሮ መሪሕነት ዓቂቡ ኣብዛ መድረኽ ካልኣይ ተረታ ድሕሪ መሓዙ 6 ካሊታት ናይ ግዜ መቑሸሽ ዝረኸበ ታደይ ፖጓቻ ብ6 ካሊት ድሕሩ ካልኣይ 4 ካሊት ናይ ግዜ መቑሸሽ ዝረኸበ ሬሜኮ ኤቨኖፐል ብ15 ካሊት ድሕሩ ሳልሳይ ቀዳማይ ተረታ ድሕሪ መሓዙ 10 ካሊት ናይ ግዜ መቑሸሽ ዝረኸበ ሜክሲካዊ ኢሳቅ ዴልትሮ ብ16 ካሊት ድሕሩ ራብዓይ እስጳኛዊ ክዋን ኣይሶ ብ19 ካሊት ድሕሩ ሓምሻይ ፈረንሳዊ ፖል ሴክሳስ ብ42 ካሊት ድሕሩ ሻድሻይ ተረታ ሒዙሎ ቢንያም ግርማይ ብ17 ደቂቕን 6 ካሊትን ድሕሩ መበል 133 ተርታ ሒዙሎ ብነጥቢ ዕውት መድረኽ ሜክሲካዊ ኢሳቅ ዴልቶሮ ብ30 ነጥቢ መሪሕነት ቀጠልያ ማልያ ተረኪቡ ኣብ መጥቃዕቲ ውዒሉ ገለ ነጥብታት ዝኣከበ ሆላንዳዊ ኣባልካጃ ሩራል ኣሌክስ ሞሊናር ብ25 ነጥቢ ካልኣይ ስሎቬናዊ ታደይ ፖጓቻ ብተማሳሊ 25 ነጥቢ ሳልሳይ ረሜኮ ኤቨኖፐል ብ22 ነጥቢ ራብዓይ ተርታ ክሕዝን ከሎ ኣብ መንጎ ኣብ ዝነበረት ናይ መንጎ ቅፅበታ ውርድር ንዓባይ ጉጅለ ዝሰዕረ ቢንያም ግርማይ ድማ ብዝኣከበን 14 ነጥቢ መበል 10 ተርታ ሒዙሎ ኣባልካጃ ሩራል ኣሌክስ ሞሊናር ብ5 ነጥቢ መሪሕነት ኣንበሳ ዓቐብ ተረኪቡ ኣሜሪካዊ ኣባል ዓረብያን ኤምሬቶስ ብራንዶን ማክናልቲ ብ4 ነጥቢ ካልኣይ ጀርመናዊ ፍሌክስ ኤንግልሃርት ብ3 ነጥቢ ሳልሳይ ታደይ ፖጓቻ ብ1 ነጥቢ ሻድሻይ ተርታ ሒዙሎ ዕውት መድረኽ ኢሳቅ ዴልቶሮ መሪሕነት ብሉፅ መንእሰይ ካብ እስጳኛዊ ክዋን ኣይሶ ተረኪቦም ኣይሶን ፖል ሴክሳስን ብመዓል ተበሊፆም ካልኣይን ሳልሳይን ተርታ ሒዞም ይኽተልዎም ብጋንታ ኣብዛ መድረኽ ንክልተ ተቀዳድምታ ምስ ቀዳሞት ክልተ ዘእተወት ዩናይትድ ኣረብያን ኤምሬትስ መሪሕነት ናይ ዝውድድር ተረኪባ ብርጣንያዊት ኔት ካምፓኒ ኢኒዮስ ብ21 ካሊት ድሕራ ካልኢቲ ሬድቡል ቦራሃንስ ግሮ ድማ ብደቂቕን 20 ካሊትን ድሕራ ሳልሳይ ተርታ ሒዛላ ቱር ደ ፍራንስ ሶኒ 6 ሓምለ ብሳልሳይ መድረኹ ክቕፅል እዩ ኣብዛ መድረኽ ድማ ተቀዳድምቲ ብ25.9 ኪሎ ሜትር ዝርሕቀቱ ውድድር ከካይድ እዮም
1: ግጥማት ዋንጫ ዓለም ዝሓለፈ ቀዳምን ሰንበትን ብናይ ዙር 32 ግጥማት ቀፂሉ ተኻይዱ
2: ካናዳ ንጻር ሞሮኮ እያ ተፃዊታ እዚ ፆታ ኣብ ሂውስቶን ሕብራት መንግስታት ኣሜሪካ እዩ ተኻይዱ ኣብ ናይ ቅድሚ ዕረፍቲ ፆታ ካናዳ ነታ ተረጋጊኣ ዘይነበረት ሞሮኮ ብዝተፈላለዩ ዘይዕውታት መጥቃዕታት ብምግባር ክትርብሻ እኳ ተኻለት ሸቶ ግን ከተመዝግባ ኣይከኣለትን ንዕረፍቲ ድማ ብዘይሸቶ እየን ተፈላለየን ድሕሪ ዕረፍቲ ኣብ ዝቐፀለ ካልኣይ ኣብረ ፆታ ሓይላ ዘቕረበት ሞሮኮ ኣብ መበል 50 ደቂ ካብ ኦናሂ ብዝረኸብታ ሸቶ ቀዲማ መሪሕነት ሒዛ ኣብ መበል 82 ደቂ እውን ካብ ዝተፀዋታይ ካልእ ሸቶ ዝወሰኸት ሞሮኮ ኣብ መበል 98 ደቂ ካብ ራሒሚ ንዓወታ ርጉዝ ገበረት ሳሴ ሸቶ ስለዝደገመት እቲ ፆታ ብዓወታ 3 ባዶ ተዛዚሞ ኣብዛ ፆታ ንክልተ ሸቶታት ሃገሩ ዘመዝገበ ኣዘዲን ኦናሂ ይብል ሰፃዋታይ ተባሂሉ ተሰይሙ ፓራጓይን ፈረንሳን እውን እተን ናይ ዙር 16 ፆተን ዘካየዳ ሃገራት እየን ኣብ ናይ ቅድሚ ዕረፍቲ ፆታ ዘን ሃገራት ሸቶ ዘይተመዝገበ ፆታ ከካይዳ ክልዋ ድሕሪ ዕረፍቲ ኣብ ዝቐፀለ ካልኣይ ኣብረ ግጥም ፈረንሳ ኣብ መበል 70 ደቂ መገዲ ሓለቓ ኪላ ምባፐ ብፍፁም ቅላዕ ሸቶ ብምርካብ ነዚ ግጥም ሓደ ባዶ ብምዕዋት ናብ ዝቕፅል ናይ ርብዒ ፍጻሚ ግጥማት ሓሊፋ ፈረንሳ ኣንጻር ሞሮኮ ዝመፅእ ሓሙስ እያ ክትራኽብ
0: ኣቐዲመን በዓልቲ 5 ኮኸብ ብራዚል ኣንጻርታ ድሕሪ ነዊሕ ዓመታት ኣብ ናይ ዝዓመት ውድድር ናብ ዋንጫ ዓለም ዝተመልሰት ኖርዌጅን ፀወተን ኣካይደን እዚ ግጥም ነቶም ኣብ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ልዑል ናይ ምትህላኽ መንፈስ ዘሕደሩ ጋብርኤል ማጋላስን ኤርሊንግ ሃላንድን ዳግማይ ናብ ዓውደ ኩናት ዝመልስ ብምንባሩ ካብቲ ነዚ ግጥም ርዝነት ክውስኸሉ ትፅቢት ተገይሩሉ ዝጀመረ ፀወታ እዩ ንፀወታ ካብ ምጅማር ክቋፀርዎ ዘይተሸገሩ ኖርዌጃውያን ኣብ 40 ደቂቕ ብመንገዲ ፓትሪክ በርግ ሸቶ ኣመዝጊቦ እኳ እንተነበሩ ነታ ቁዕሶ ዝኸሸነ ሶርሎስ ካብ ፀወታ ወፃኢ ብምፅኑሕ ግን እታ ሸቶ ተሰሪዛ በዛ ዝተሰረዘት ሸቶ ኖርዌይ እንታይ ክትገብር ትፃወቶም ከም ዘላ መልእኽቲ ዝመፆም ብራዚላውያን ኪንዮ ብመልሰ መጥቃዕቲ ንኩዕሶ ተቐባቢሎም ናብ ልዳት ኖርዌይ ናይ ምውህዋር ባህጊ ኣይነበሮምን ኣብ መበል 15 ደቂ ብመንገዲ ኩንያ ዝተረኽበት ፍፁም ቅላ ንምህራም ሓላፍነት ዝወሰደ ብሩኖ ጉማረሽ ብሓላው ልዳት ኖርዌይ ነይላን ተዓጊቱ ቅድሚ ሕጂ ኣብ ኒውካስል ንዝቐልዐን ክልተ ፍጹም ቅልዓት ናብ ሸቶ ቀይርወን ዝነበረ ጉማረዝ ድሕሪ 1989 ኣብ ፀወታም ብማልያ ብራዚል ፍጹም ቅላዕ ዝሰሓተ ተፃወታይ ኮይኑ ዚኮ ኣብ ዋንጫ ዓለም 1989 ኣንጻር ፈረንሳ ፍጹም ቅላዕ ድሕሪ ምስሓቱ ካብቲ ግዜት ንድድሓር ኣብ ምድብ ፀወታ ፍጹም ቅላዕ ስሒቱ ዝፈለጥ ብራዚላዊ ፀንሐን ፀወታ ብዘይሸቶ ንዕረፍቲ ባዶ ባዶ ምሪሑ ድሕሪ ዕረፍቲ ኣሰልጣኒ ብራዚል ካርሎ ኣንቸሎቲ ናብ ፀወታ ንምምላስ ንኤንድሪክ ብኩንያ ቀይርዎም ፍልልያት ክፈጥር ግን ኣይከኣለን ኣብ መበል 79 ደቂ ኣብ ዘግጥም ኣስቂጡ ዘምሴ ኤርሊንግ ሃላን ካብ ሼልደራፍ ንዝቆርፀት ኩዕሶ ልዕሊ ጋብርኤል ማጋላስ ዘሊሉ ንልቢ ብራዚላውያን ዝሰበረት ሸቶ ኣመዝጊቦም ኣብ መበል 14 ኣህጉራዊ ፀወቱ ብተኸታታሊ ሸቶ

ዘመዝገበ ሃላንድ ኣብ ሓንቲ ሸቶ ጥራይ ከይተሓፅረ ኣብ መበልቴ ስዓደቐ ንኖርወይ ኣብ ታሪኻ በፂሓቶ ንዘይትፈልጥ ኮታ ርብዒ ፍጻመ ዘውሓዘትላ ካልኦት ሸቶ ኣመዝጊቡ ኣብ ተወሳኺ ደቂቕ ናይ መወዳእታ ናይ ዋንጫ ዓለም ፀወቱ ንምክያድ ተቐይሩ ንሜዳ ዝወረደ ነይማር ጁንየር ብራዚል ንዝረኸበታ ፍጹም ቅላዕ ሓላፍነታ ወሲዱ ንብራዚላውያን ካብ ብባዶ ምስዓር ዘናገፈት ሸቶ ኣመዝጊቡ ዝተመዝገበ ተወሳኺ ሸቶ ይነበረን እቲ ግጥም ብዓወት ኖርወይ 2-1 ተዛዚሙ ክልተ ሸቶታት ዘመዝገበ ኤርሊንግ ሃላንድ መዝገበ ሻም ናይ ኤሮጳዊ ክኸውን እንከሎ ድሕሪ 98 ክርስቲያን ቪር ድማ ነቲ ታሪክ ዝበፅሐ ናይ ፈለማ ተፃወታ እዩ ኖርወይ ኣብ ታሪክ ዋንጫ ዓለም እታ እንኮ ብብራዚል ዘይተሳዕረት ጋንቲያ ኣብ ታሪክን 5 ግዜ ዝተረኸባ ኮይነን ኖርወይ ኣብ 3 ክትዕወትን ከላ ኣብ 2 ድማ ማዕረ ተፈላለያ ኖርወይ ኣብ ዓበይቲ ኣህጉራዊ መድረኻት ኣብ መድረኽ ርብዕ ፍጻመ ክትበፅሕ ኣብ ታሪኻ ንመጀመርያ ግዜ እዩ ብራዚል ብውሕዶ ርብዕ ፍጻመ ከይበፅሐት ካብ ዋንጫ ዓለም ካብ ናይ ውዲጋ ምሕላፍ ግጥማት ክትግለፍ ድሕሪ 1990 ብኣርጀንቲና ዝተገለፈቶ ንፈለማ ግዜ እዩ ብራዚል ብውሕዱ ኣብ ዝሓለፉ 8 ውርድራት ዋንጫ ዓለም ኣቶም 3 ክሳብ ርብዕ ፍጻመ በፂሐያ ኣብ 14 ተኸታተልቲ ኣህጉራዊ ግጥማት 27 ሸቶ ኣመዝጊቡ ዝርከብ ኤርሊንግ ሃላንድ ንመወዳእታ ግዜ ኣብ ተወዳዳሪ ፀወታ ኣህጉራዊ ሸቶ ካብ ምምዝጋብ ዝተፀገመሉ ኣብ ወርሒ ጥቅምቲ 2024 ኣንጻር ኦስትሪያ ኣብ ግጥም ኔሽንስ ሊግ እዩ ድሕሪ ፀወታ ካብ ኣህጉራዊ ግጥማት ጥሮታ ምውፁእ ወግዓዊ ዝገበረ ነይማር ጁንየር ድሕሪ ፔለ ኣብ 4 ውርድራት ዋንጫ ዓለም ሸቶ ዘመዝገበ ካልኣይ ብራዚላዊ ተፃወታይ ኮይኑ ድሕረን ሓንቲ ካቢኤን ገቲ ሃገራት ናይ ዝውርድር ዝኾነት ሜክሲኮ ኣንጻርታ ብጀርመናዊ ቶማስ ቱሸል ተመሪሓ ድሕሪ 1966 ጽሙሉጋም ናይ ዋንጫ ዓለም ንምርዋይ ናብ ዝውርድር ኣቕኒዓ ዘላ እንግሊዝያን ገጢመን እዚ ኣብ ታሪኻዊ ስታድዮም ኣስቴክ ዝተኸየደ ግጥም ቅድሚ ምጅማሩ ብሰንኪ ዝነበረ ንጎዳ ዝተሓወሶ ሕማቅ ኩነታት ኣየር ካብቲ ዝተመደበሉ ግዜ ብሓደ ሰዓት ደንጊ ጀሚሩ ኣብ ዝውርድር ኣብ ዘካየደቶም ግጥማታ ልዳታ ሸቶ ዘየድፈረትን ኣብ ሜዳ ኣስቴክ ኣብ 89 ተዋድርቲ ግጥማት 2 ግዜ ጥራይ ዝተሳዕረት ኣብ መሬታን ኣብ ቅድሚ ኣሸሓት ደገፍታን ትፃወት ሜክሲኮ ንእንግሊዝ ዓብ ብዶ ከም እተቐምፀላዩ ብኣጉኡ ከም ግምት ሰፊሩ ይኹን እምበር ምስ ማድሪድ ዝነበሮ ናይ ውርድር ዓመት ወዲኡ ናብ ሃገራዊት ጋንታ እንግሊዝ ድሕሪ ምጥርናፉ ወርቃዊ ብቕዓቱ ዳግማይ ዝረኸበ በሊንግሃም ኣብ መበል 36 ድቕ ንእንግሊዝ ሻምላ መሪሕነት ዘተሓዘት ሸቶ ኣመዝጊቦ ኣይፀንሐን በሊንግሃም ድሕሪ 99 ሰከንድታት ቀዳሚ ትሸጡ ኣብ መበል 38 ተንድቕ ብኻሊት ሸቶ ተመሊሱ እንግሊዝ ንመሪሕነታ ከተማሓድሮ ኣብ ትውደበሉ ዝነበረት ግዜ ኣጥቃዓይ ሜክሲኮ ኩኖይኖስ እቲ ግጥም ድሕሪ ረፍቲ ህይወት ዘርዩ ክምለስ ኣኽኢላ ንመሪሕነት እንግሊዝ ድማ ኣብ ሓደጋ ዘእተወትን ሸቶ ኣመዝጊቡ እቲ ግጥም ብመሪሕነት እንግሊዝ ንዕረፍቲ 2-1 ኣቕኒዑ ድሕሪ ረፍቲ ተኸላኸላይ እንግሊዝ ጃሮል ኩንሳ ኣብ ልዕሊ ጀሱስ ጌራልዶ በደል ብምስርሑ ማእከላይ ዳኛ ብፃዊዒት ቫር ተሰኒዩ ብቀይሕ ካርድ ካብ ሜዳ ኣሰናቢትዎ ቁፅሪ ተፃወቲ እንግሊዝ ናብ 10 ድሕሪ ምውራዱ እታ ብ3 ኣናብስ ፅዋዕ ሃገራዊት ጋንታ ኣብ መበል 60 ደቂቕ ፍጹም ቅላዕ ረኺባ በዓል ውዕለታ ሃሪኬን ድማ ቀሊዑ 6 ሸቶ ናይ ዝውርድር ኣመዝጊቡ ሃሪኬን ፍጹም ቅላዕ ሸቶ ድሕሪ ምምዝጋቡ ኣብ ልዳት ጋንቱ ኣብ ልዕሊ ጉተረዝ ብሰርሖ በደል ሜክሲኮ ዳግማይ ናብ ፀወታ ከተምልሳ ትኽእል ፍጹም ቅላዕ ረኺባ ራዊል ኺሜነዝ ድማ ቀሊዑ ናብ ሸቶ ቀይርዋ ምስ ጎድሎ ተፃወቱ መሪሕነቱ ክዕቅብ ዝነበረ ቶማስ ቱሸል ንቆራይሊ ብስፐንስ ንኢልዮት ኣንደርሰን ብዳንበርን ንቡካዮ ሳካ ድማ ብጆንስተን ዝተኪዩ ናይ 3-2 መሪሕነቱ ዓቂቡ ወፅዩ እንግሊዝ ኣብ ታሪኻዊ ስታድዮም ታሪክ ሰሪሓ ወፅያ እንግሊዝ ንመወዳእታ ግዜ ኣብ ስታድዮም ዝተፃወተትሉ ኣብ ዋንጫ ዓለም 1986 ግጥም ርብዒ ፍጻመ ብሸቶ ኢድ ኣምላኽን ዝበለፀት ሸቶ ናይቲ ዘመን ዝተባህላ ብ2 ሸቶታት ዲያጎ ኣርማንዶ ማራዶና ዝተሳዕረትሉ እዩ ሎሚ ግን በሊንግሃም ንማራዶና ተኪዩ ንእንግሊዝ ነጊስ ላምስ እዩ ንቀዳሚት ሸቶ ሜክሲኮ ዘመዝገበ ኩኖይኖስ ኣብዚ ውርድር ዘመዝገበን 4 ሸቶታት ምስ ሉዊስ ሄርናንደዝን ሃቪየር ሄርናንደዝን ብማዕረ ናይ ኩሉ ግዜ ዝለዓለ ኣመዝጋቢ ሸቶ ሜክሲኮ ኣብ ውርድራት ዋንጫ ዓለም ኣብ ርእሲ ምዃኑ ኣብ 3 ተኸታተልቲ ግጥማት ናይዚ ውርድር ሸቶ ዘመዝገበ ናይ ፈለማ ሜክሲካዊ ኮይኑ ኣብዛ ግጥም ሓላው ልዳት እንግሊዝ ጆርዳን ፒክፎርድ መበል 17 ናይ ዋንጫ ዓለም ፀወቱ ብምክያድ ምስቲ ዝበዝሐ ግጥማት ዋንጫ ዓለም ብምክያዱ ግብረ ወሰን ሒዙ ዝፀንሐ ፒተር ሽልተን ተማዕራርዩ እንግሊዝ ብተኸታታሊ ንሳልሳይ ግዜኣ ናብ ርዕ ፍጻመ ክትዘግርን ከላ ብሓፈሻ ድማ ንመበል 11 ግዜ ኣብቲ መድረክ ክትፀወት እያ ጃረል ኩንሳ ድሕሪ ሬይ ዊልክስ ዴቪድ ቤካምን ዋይን ሩንን ኣብ ግጥም ዋንጫ ዓለም ብቀይሕ ካርድ ዝተሰናበተ ራብዓይ እንግሊዛዊ ተፃወታይ ኮይኑ ንቀዳሚት ሸቶ ጁድ በሊንግሃም ዝሃንደሰ ቡካዮ ሳካ ኣብ ዝውርድር ብዝገበሮ

0: ሰለስተ ናሽቶ ቀረባት ምስ ሃሪኬንን ጁድ ቤሊንግሃምን ተመዓራርዩ ግጥማት ዋንጫ ዓለም ሎሚ ምሸት ብዓብ ግጥም ስጳኛ ኣንጻር ፖርቹጋል ቀጺሉ ክካየድ እዩ
1: እምበኣርከስ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምናሉና ዝመጽእ ሰሙን ብዝተፈለየ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ

0: سلام كما يعلكم ذ خبركم انت قطعتلتين لو مي صار الشوعه تعمل ساعه حمشت استدلوا هاجراون هاجراون زينات حيزنا لكم كاربنا لنا مسام تنح بيتروس منجس مسا عربيت كون كامل كس نايت برغت بمخانينا ارست زينا مهيال ودابتا تابع غسغاس لمعات عابد درغيت كم زلو مينستر زواو من محدارات غليتون مبل 5 عامت من مسرات بيت مرت صورة عبد كندا بلعل دمكات تصنبيلو عبد نوزوا عرزان مسرح ممهارن مستمهارن مجو بايتان مفطار يسرح الله هندن اندونيزيان عبد مكلخال ستان كتبان ذات كورس من معات فراريمان عبد أمريكا مس قطر وعي بستاسا سرت عنا وصقمات لعلي سارة ساسبات كم زموت تقليتون أمريكا نسلساو نقداو عل كم زي تحدسو مقلاصا كم زي تحساسبا مكسيكون كندا حبيرا محيال ودابيتات بعفشا نايمن سياد دما بقندو اب معزاز كلن تناوي غسغس لمعات حيال درغيت كم زفتر منستر زباو من محدارات امباسادر عبد الله موسى اب باصعب استقانا اخي باغليتون ب 45 حمله اب استقايده منفقاوي غمغم من محدار زبات مناوقي بحر استرخ بمنستر عبد الله بكبرتات حزبو غمبارن حبرته سوا من تخسكوسو بقعات من سيات نمملمال ውርፅ ዓዲ ዘድልዮ ሃገራዊ ዕማም ከም ዝኾነ ብምጥቃስ ኣብ ባይታ ዝረአ ዘሎ ውፅኢት ተስፋ ዝህብ ስለ ዝኾነ ብዝሓየለ ክድፋኣሉ ከም ዝግባእ ሓቢሩ ኣብቲ ኣኼባ ኣብ ዝሓለፈ 6ዱሽተ ኣዋርሕ ኣብ መዳይ ሕርሻ ቀረብ ማይ ማሕበራዊ ኣገልግሎታት ከምኡውን ብጨናፍር ሚኒስትርታት ማሕበራትን ካልኦትን ናይ ዝተሰላሰለ ንጥፈታት ምስናይ ብልጫታቱን ድኻማቱን ዝገልፅ ፀብጻባት ቀሪቡን ተሰቲሉን ተሳተፍቲ ብወገኖም ኣብ ገለ ከባቢታት ዘሎ ሕፅረት ቀረብ ማይ ዕቱብ ቆላሕታ ክግበረሉ ተርዮ ብርሰት ኣግራብ ንምግታት ተተካ ፀዓት ብስፍሓት ክተኣታቶ ኣብ መስርሕ ህንፀት ዝርከባ ትካላት ትምህርቲ ክቀላጠፋ ከምኡውን ዝኣረጋ ትካላት ጥዕናን ትምህርትን ዝፅገናሉ ባይታ ክፍጠር ዝብልን ካልእ ንርእቶታት ኣቕሪቦም ዋና ኣካየድ ስራሕ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ክብሮም ዓንደ ሚካኤል ኣብ ዝሃቦ መዛዝሚ ቃል ዛጊት ተሰላሲሉ ዘሎ ዕማማት ብእወታ ዝግምገም ከም ዝኾነ ብምጥቃስ ብልጫታት ተዓቂቡ ኣብ መስርሕ ዘጋጥም ብድሆታት ኣለሊኻ ንምእራም ብኣጋ ዝውሰድ ስጉምቲ ኣገዳሲ ከም ዝኾነ ኣነፂሩ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብዝሓለፈ ዓርብን ቀዳምን ኣብ ካናዳ ብልዑል ድምቀት ተፀንቢሉ ካብቲ ቦታ ዝበፅሐና ሓበሬታ ብመልክዕ ፀብጻብ ተዋሂዱሎ ሚካኤል ሓድጉ ከቕርቦ እዩ
1: ኣብ ዮቤሉ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ34 ሓምለ ኣብ ቶሮንቶ ካናዳ ብልዑል ድምቀት ተፀንቢሉ ጠቕላሊ ቆንስል ሃገር ኤርትራ ኣብ ካናዳ ኣቶ ኣዩብ ዓብዱልዓሊም ኣብ ዝሃቦ ቃል ቤት ትምህርቲ ሰውራ ኣካዳሚ ጥራይ ዘይኮነ ሃገራዊ ንቕሓትን ጅግንነትን ፍቕሪ ሃገርን ህዝብን ከምኡ ውን ሓላፍነታዊ ባህርያት ዝኽስኮሰላን ዝምዕብለላን ማዲ ምትእኻብ ወለዶታት ከም ዝነበረት ብምጥቃስ ኣብ ምላእ ዓለም ንዝርከቡ በዛ ቤት ትምህርቲ ዝሓለፉ ዮውሃና ኢሉ እቲ መደብ ምብራህ ሽምዓ ንኹሎ ምእንቲ ህዝብን ሃገርን ንዝወድቑ ሰማዕታት ንጉዕዞ ታሪክ ቤት ትምህርቲ ሰውራ ዘንፀባርቕ ስእላዊ ምርኢትን መብርህን ከምኡ ውን ባህላዊ መሰናዶ ዘጠቓለለ ነይሩ ገዲም መምህር ቤት ትምህርቲ ሰውራ ደራስን ተመራማሪ ታሪክን ኣቶ ኣለም ሰገር ተስፋይ ድማ ንጉዕዞን መድረኻትን ቤት ትምህርቲ ሰውራ ዝምልከት መግለፂ ካብ ከተማ ኣስመራ ብማዛ ሂቦ ኣቦ እምበራዋ ሃዲ ሽማግለ ተምሃሮ ቤት ትምህርቲ ሰውራ ኣብ ካናዳ ኣቶ ወልዱ ፍትዊ ንኣበርክቶ ውዳበታትን ህዝብን ከተማ ቶሮንቶ ከምኡ ውን ነቲ በዓል ምድማ ካብ ኩለን ዞባታት ካናዳን ሕብራት መንግስትታት ኣሜሪካ ንዝመፁን ነቲ በዓል ክውን ንምግባር ንዝፀዓሩን ኣመስጊኖ ንተምሃሮ ቤት ትምህርቲ ሰውራ ወኪላ ቃል ዘስምዐት ወይዘሮ ኣዜብ ሰሎሙን ብወገና ንታሪክ ቤት ትምህርቲ ሰውራን ህዝባዊ ግንባር ንትምህርቲ ዝነበሮ ገዚፍ ራእይን ዕላማን ዝምልከት መግለፂ ቅሪባ ኣብቲ ኣጋጣሚ ጉጅለ ቀያሕቲ ዕንበባ ከተማ ኪችነር ብምስሊ ጉጅለ ባህሊ ቤት ትምህርቲ ሰውራ ነበር ሰውራዊ መዛምሩን ደርፍታትን ከተቐርብ ከላ ወክልቲ ማሕበረኮም ሃማደን ህግደፍን ድማ ናይ ውሃና መልእኽቲ ኣመሓላሊፎም
0: ኣብ ንዞባ ዓረዛ ዝርግሐ ኣብያተ ትምህርቲ ብምስፋሕ ንመስርሕ ምምሃርን ምስትምሃርን ዝምችእ ሃዋህቡ ንምፍጣርን ውፅኢት ተምሃሮ ንምምሕያሽን ይስራሕ ከም ዘሎ ቤት ፅሕፈት ትምህርቲ እቲ ንኡስ ዞባ ገሊጹ። ብ3ለስተ ሓምለ ኣብ ዝተካየደ ኣኼባ ብደረጃ ኣብያተ ትምህርቲ ዝተዓመ ንጥፈታት ውፅኢት ሃገራዊ ምርመራ ሻምናይ ክፍሊ ከምኡውን ባህላውን ስፖርታውን ንጥፈታት ተገምጊሙ። ሓላፊ ትምህርቲ ኣብቲ ንኡስ ዞባ መምህር ተስፋ ሂወት ወልደ ገርግሽ ኣብ ዘቕርቦ ጸብጻብ ዝርግሐ ትካላት ትምህርቲ ብምስፍሑ ኣብ ዝሓለፈ 3ለስተ ዓመታት ቁፅሪ ናብ ማኣዲ ትምህርቲ ዝቐርቡ ተምሃሮ ብ10 ሚእታዊት ከም ዝዓበየ ብምጥቃስ ኣብ ዓመተ ትምህርቲ 2526 ብገምጋም ኣብ ኩሉ ደረጃታት ትምህርቲ 88 ሚእታዊት ከም ዝሓለፉ ገሊጹ። ተሳተፍቲ ብግዶም ፅበት መምሃሪ ክፍልታት ዘለዎን ኣብያተ ትምህርቲ ደረ ስላሴ ዕበልን ማይ ድማን ቆላሕታ ክግበረለን ከምኡውን ሕፅረት መሳለጥያታት እርጋን መፅሓፍትን ሰደቓታትን መፍትሒ ክናደየሉ ኣዘኻኺሮም። ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህር ህብቲ ዝጊ ኪዳነ ብወገኑ ንተሳትፎ ሕብረተሰብ ኣብ መስርሕ ምምሃርን ምስትምሃርን ብምምጓስ መስርሕ ምህሮ ንምውርፃጥ ኣብ ዝግበር ፃዕሪ ተራ ኣብያተ ትምህርቲ ብፍላይ ከዓ ናይ መምህራን ክሕይል ተማሕፂኑ። ኣብ መወዳእታ ኣመሓዳር ንኡ ዞባ ዓረዛ ኣቶ ርእሶም ክፍለ ማርያም ተምሃሮ ብቑዕ ኣገልግሎት ትምህርቲ ዝረኽብሉ ባይታ ንምፍጣርን ሕፅረታት ኣብያተ ትምህርቲ ንምምላእን ብወገን ምምሕዳር ኣድላይ ምድግጋፍ ከም ዝግበር ኣረጋጊፁ። ኣብ ንኡ ዞባ ዓረዛ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዘርግሐ 113 ትካላት ትምህርቲ ይርከባ። ኣብ ንዞባ ተሰነይ ቀረብ ድሕነቱን ንፅህንኡን ዝተሓለወ መግቢ ሰብን እንስሳን ንምርግጋፅ ዝዓለመ ኣስተምህሮ ንሓረስቶት ኣብ መስራሕቲ ትካላት ወሃብቲ ኣገልግሎትን ኣከፋፈልቲ ኣሕምልትን ፍረታትን ተዋሂቡ። ኪላታት ኣብ ዝሃቦ መግለፂ ዘይውሕስ ኣጠቓቕማ ንፅህና ኣተሓሕዛን ኣተዓቕባን መግቢ ኣብ ሰብን እንስሳን ዘውርዶ ጥዕና ዋሃስያ ከቢድ ከም ዝኾነ ብምጥቃስ ኣፍልጦን ንቕሓትን ብምብራኽ ንምክልኻሉ ብዕቱብ ክስራሕ ዘኻኺሮም። ሓርስቶትን ኣብ መስራሕቲ ምግብን ኣብ መግቢ ወለድ ሕማማትን ሳዕቤናቶምን ዘለዎም ርዲኢት ብምዕባይ እኹል ምክትታል ብምክያድን ውሕስ ምህርቲ ንምቕራብ ሓጋዚ ከም ዝኾነ ብምጥቃስ ፀረ ባልዕ መድሃኒት ብዘይ ኣፍልጦ ክኢላታት ከይጥቀሙ ኣተሓሳሲቦም። ኣካየድ ስራሕ ንኡስ ዞባ ተሰነይ ኣቶ ተስፋ ዝጊ ዕቕባ ዝጊ ብወገኑ መግቢ ወለድ ሕማማት ኣብ ጥዕና ሰባት ቁጠባ ውልቀ ሰባትን ስድራ ቤታትን ከምኡውን ሕብረተሰብን ሃገርን ዘስዕቦ ፅልዋ ኣዝዩ ዓብዪ ብምዃኑን ዝተዋህቦም ኣስተምህሮ ኣብ ግብሪ ከውዕሉ ፀዊዑ። ተሳተፊ ግድኦም ኣብ ዝሃቦ ይቕሬታ ተሳተፍቲ ብግድኦም እቲ ኣስተምህሮ ኣብ ስርሖም ሓጋዚ ምዃኑ ብምግላፅ እኹል ምክታል ብምግባር ውሕስ ምህርቲ ንምቕራብ ከም ዝፅዕሩ ኣረጋጊፆም። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ህንድን ኢንዶኔዥያን ኣብ ምክልኻል ፀጥታን ቁጠባን ዘተኮረ ስምምዓት ተፈራሪመን። እቲ ስምምዓት ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ሎሚ 7 ሓምለ ምስ ላዕለወት ሰብ መዚ ኢንዶኔዥያ ኣብ ከተማ ጃካርታ ድሕሪ ዘካየዶ ዝርርብ ተበፂሑ። ብመሰረት ውዕላት ህንዲ ንኢንዶኔዥያ ብርሃሞስ ዝተሰሚየ ልዕሊ ድምፂ ዝውንጨፍ ሚሳይል ክሸጠለያ። እቲ ኣፅዋር ኣብ ምምዕባል ወተሃደራዊ ዓቕሚ ኢንዶኔዥያ እወታዊ ኣበርክቶ ከም ዝህልዎ ዝጠቐስቶም መራሕቲ ትግባርኡ ንምቅልጣፍ ከም ዝሰርሑ ፍሊቶም። ህንድን ሩስያን ብሓባር ዘፍረዮ ሚሳይል ብርሃሞስ ክሳብ 800 ኪሎ ሜትር ንዝረሓቐ ዒላማ ከጥቅዕ ዝኽእል ዘመናዊ ኣፅዋር እዩ። እዚ ከምዚ ኢሉ እንከሎ ህንድን ኢንዶኔዥያን ቁጠበ ንምምዕባል ንግዳዊ ምልውዋጥን ወፍርን ከስፋሓ ኣብ ዕደና ብርቂ ማዓድናት ድማ ክተሓባበራ ምዃነን ገሊፀን። ምዚ ኣብ ዝተኣሳሰር ህንድን ኢንዶኔዥያን ኣብ ዘካየደዎ ንግዳዊ ምልውዋጥ ተጠቃምነት ዶላር ኣሜሪካ ክጉድላ ምዃነን ገሊፀን። ክልቲን ሃገራት ኣብ 225 ልዕሊ 28 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ፀብጻባት የረዱ። ሕቡራት መንግስታት ኣሜሪካ ኣብ ዝሓለፈ ቀረባ መዓልታት ምስ ክትር ዋዒ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 30 ሰባት ከም ዝሞቱ መዓከና ዜና ቃሊሐን። ብዘይካዚ በቲ ኣብ ልዕሊ 10 ክፍላተ ሃገር ኣሜሪካ ኣጋጢሙ ዘሎ ክስተት ሚልዮናት ባሉታ ከም ተፀልቡ ክፍለት ተኻኢሉሎ። ምብራቃዊ ከምኡውን ደቡባዊ ምብራቅን ደቡባዊ ምዕራብን ኣሜሪካ በቲ ክስተት ሕልፊ ካልእ ከባቢታት ተሃሲዩ ከም ዘሎ ዝሓበሩ ፀብጻባት ኣብቲ ከባቢ መጠን ዋዒ ኣስታት 44 ዲግሪ ሴንቲግሬድ በፂሑ ከም ዝቐንያ ረድዮም። ኩትር ዋዒ ኣብ ኣሜሪካ ጥራይ ዘይኮነ ኣብ ሰፊሕ ክፋል ኤውሮጳውን ሰብዊ ክሳራታት የውርድ ከም ዘሎ ይፍለጥ። ምስቲ ተፈጥራዊ ክስተት ብዝተኣሳሰር ኩነታት ኣብቲ ኣህጉር ኣብ ዝሓለፈ ክልተ ኣዋርሒ ጥራይ ልዕሊ 1400 ሰባት ከም ዝሞተ እዩ ዝቃናሕ ዘሎ። እዚ ከምዚ ኢሉ እንከሎ እቲ ዋዒ ኣብ ሓያል ሃገራት ኤውሮጳ ሓደጋ ባርዕ መሮር ከስዕብ ጀሚሩ ስለ ዘሎ ክሳራታት መሊሱ ክውስኽ ከም ዝኽእል ይእመት። ምምሕዳር ፕረዚደንት ዶናልድ ትራምፕ ንስሉሳዊ ንግዳዊ ውዕል ከምዘየሐድሶ ምሕባሩ ከም ዘተሓሳስበን ሜክሲኮን ካናዳን ገሊፀን ሰለስተ

ሃገራት ነቲ ንግዳዊ ውዕል ክሳብ 242 ናይ ምሕዳስ መደብ እኳ እንተነበረን ኣሜሪካ ግና ክትዝትየሉ ዘለዋ ጉዳያት ከም ዘሎ ብምጥቃስ ነቲ ውጥን ከምዘወን ዘንፈቶ ኣብ ዝሓለፈ ቀረባ መዓልታት ሓቢራ እያ። እቲ ንግዳዊ ውዕል ንቁጠባ 3ስተ ሃገራት ኣገዳሲ ምዃኑ ዝገለጻ ሜክሲኮን ካናዳን ኣሜሪካን ውሳኒኣ ዳግመ ግምት ክትገብረሉ ፀዊዕና ኣለዋ። ይኹን እምበር ኣሜሪካ ነቲ ፃውዒት ዛጊት ምላሽ ኣይሃበትሉን ዘላ። 3ስተ ሃገራት ዓመታዊ ኣስታት 2 ትሪልዮን ዶላር ንግዳዊ ምልውዋጥ ከም ዘካየዳ ዝገለጹ ፀብጸባት ዘይምሕዳስ

ኣብ 220 ከም ተመስረተ ፀብፃባት ይረዱ። ኣሜሪካ ኣብ ናይጀርያ ዋፊራቶ ንፀንሐት ሰራዊታ ክስሕቦ ከም ዝጀመረት ሓቢራ። እቲ ሰራዊት ተልእኹ ከም ዝዓመመ ብምጥቃስ እያ ካብ ዝሓለፈ ቀረባ መዓልትታት ከተውፅኦ ጀሚራ ዘላ። ኣሜሪካ እቲ ወፍሪ ዕውት ምንባር እኳ እንተገለፀት እቲ ሰራዊት ኣብ ቃልሳ ኣንጻር ሽበራ ዘምፅኦ ለውጢ ከምዘየለዮም ንኩነታት ናይጀርያ ብቐረባ ዝከታተሉ ወገና ዝጠቕሱ። ኣሜሪካ ኣንጻር ሽበራ ምስ ሰራዊት ናይጀርያ ከም ዝተሓባበሩ ዝገለፀቶም 200 ወታደራት ካብ ፈለማ 226 ከም ዝለኣኸ ትዝከር እዩ። ኣብ ናይጀርያ ተኸሲቱ ዘሎ ፀጥታዊ ቅልውላው ብምትሕባር ዞባውያን ሃገራት እምበር ብግዳማዊ ሰራዊት ክዓርፍ ከም ዘይክእል ተንተንቲ ክሕብሩ ፀኒሖም እዮም። ናይጀርያ ነቲ ክስተት ንምግታእ ኣብ ዝሓለፈ ቀረባ መዓልትታት ምስ ኒጀርን በኒን ፀጥታዊ ስምዕ ከም ተፈራረመት ይፍለጥ። እቲ ስምዕ ብቐንዱ ኣብ ዶባተን ዝኽሰት ሽበራዊ ተርእዮታት ብሓባር ንምምካት ዝዓለመ ምዃኑ ሰለስተይን ሃገራት ገሊፀን ኣለዋ። ዝሰፍሐ ሰሜናዊ ክፋል ናይጀርያ ኣብ ትሕቲ ሽበራውያን ወዲቑ ስለ ዘሎ ግን ነቲ ተርእዮ ንምግታእ ቀሊል ከም ዘይከውን እዩ ዝግለጽ። ሩስያ ትማሊ 6 ሓምለ ኣብ ልዕሊ ዝተፈላለየ ዕላማታት ዩክሬን ተወሳኺ ደብዳብ ኣካይዳ። በቲ ኣብ ርእሰ ከተማ ኪየቭን ከባቢያን ዝተኻየደ ናይ ሚሳይላትን ድሮናትን መጥቃዕቲ ኣብ ልዕሊ ወታደራዊ ትሕተ ቅርፂ ከምኡውን ትካላት ነዳዲ ከቢድ ዕንወት ከም ዝወረደ ዝገለፀ ሚኒስትሪ ምክልኻል ሩስያ ልዕሊ 200 ዕላማታት ከም ዝደብደበ ሓቢሩ። እዚ ከምዚ ኢሉ እንከሎ በቲ መጥቃዕትታት ብውሕዱ 25 ሰባት ከም ተቐትሉ ዝሓበሩ ፀብፃባት ሩስያ ዝርከቦም ልዕሊ 60 ከም ዝቐሰሉ ኣረድዮም። እሱ ግምቲ መልሰ ግብሪ ናይቲ ዩክሬን ኣብ ሃገሩ ተካይዶ ዘላ ተደጋጋሚ ደብዳብ ምዃኑ ሚኒስትሪ ምክልኻል ሩስያ ገሊጹ ኣሎ። ዩክሬን ብ5 ሓምለ ኣብ ትካላት መጻረዪ ነዳዲ ሩስያ ከቢድ ዕንወት ከም ዘውረደ ዝተጠቕሰ ደብዳብ ሚሳይላትን ድሮናትን ከም ዘካየደት ማዕከና ዜና ምክልሓን ይፍለጥ። ሩስያ ብ3 ሓምለ ኣብ 226 ኣብ ልዕሊ ዩክሬን ካብ ዝወሰደቶ ተመሳሳሊ ወታደራዊ ስጉምትታት እቲ ዝዓበየ ክሳራ ዘውረደ መጥቃዕትታት ከም ዘካየደ ዝዝከር እዩ። ምልውዋጥ መጥቃዕትታት ሩስያን ዩክሬይንን ኣብ 226 ብዓይነትን መጠንን ሰፊሑ ከም ዘሎ ፀብፀባት ይረዱ። ካናዳን ጀርመንን ኣብ ምስራሕ ሳብ ማሪናት ዘተኮረ ናይ ኣስታ 30 ቢልዮን ዶላር ውዕል ከም ተፈራረማ ይቃልሓ ኣሎ። እቲ ስምምዕ ጀርመን ንካናዳ 12 ዘመናውያን ሳብ ማሪናት ክሰርሐላ ዝኽእል ኮይኑ ተግባራውነቱ ኣብ ዝመፅእ ቀረባ ግዜ ከም ዝጅመር ኣፍሊጠን። እቲ ውዕል ን50 ዓመታት ዝቕፅል ናይ ፅገና መስርሕ ዘማልአ ብምዃኑ ክሳብ 100 ቢልዮን ዶላር ከም ዝግመት ይግለጽ ኣሎ። ካናዳ ነተን ሳብ ማሪናት ካብ 232 ክሳብ 236 ክትርከበን ከም ትኽእል ግምታት ኣሎ። እተን መራኽብ ኣብ ምምዕባል ወተሃደራዊ ዓቕሚ ካናዳ ብቐንዱ ድማ ኣብ ምምዕባል ዓቕሚ ሓይሊ ባሕርቲ ሃገር እወታዊ ተራ ከም ዝህልዎ ይጥቀስ። ካናዳ ነተን መራኽብ ንምውናን ምስ ደቡብ ኮርያ ክትዝትድሕር ምፅናሐ ነቲ ውዕል ምስ ጀርመን ከም ዝፈረመቶ ዝግለጽ ዘሎ። ካናዳ ኣብ 226 ወታደራዊ ኣቕማ ንምድንፋዕ ናይ ኣስታት 50 ቢልዮን ዶላር ባጀት ሰሊዓ ከም ዘላ እዩ ዝዕበር። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ምሕያል ውዳቤታት ኣብ ገስጋስ ልምዓት ዓብዪ ድርኺ ከም ዘለዎ ሚኒስተር ዞባዊ ምምሕዳራት ገሊጹ። መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ካናዳ ብልዑል ድምቀት ተጸንቢሉ። ኣብ ንዞባ ዓረዛ ንመስርዕ ምምሃርን ምስትምሃርን ምቹ ባይታ ንምፍጣር ይስራሕ ኣሎ። ህንድን ኢንዶኔዥያን ኣብ ምክልኻል ጸጥታን ቁጠባን ዘተኮረ ስምምዓት ተፈራሪመን። ኣብ ኣሜሪካ ምስ ቁፅሪ ዋሒብ ዝተኣሳሰር ጥዕናዊ ፀገማት ልዕሊ 30 ሰባት ከም ዝሞቱ ተገሊጹ። ኣሜሪካ ንስሉሳዊ ንግዳዊ ውዕል ከም ዘይተሐድሶ ምግላጻ ከም ዘተሓሳሰበን ሜክሲኮን ካናዳን ሓቢረን። ዝኸበርኩም ተኸታተልቲ ዜና ተፈጺሙ። ምስ ዝተረፉ መደባትና ሰላም።

0: እንታይ
1: ፀፅቡቕን ህፃናት ፀፅቡቕን ህፃናት ትብል ኣብ ልብኻ ሕዙሕረ ፀፅቡቕ ንመን ምዃኑ ከዓ ባዕለይ ከርእየከ እየ።

0: ኣይሰምዕ ዲኻ ብጊዜ ክነግረካ ሕራይ ንስኻት ዓቢ ሸለል በለ ድሓር ከዓ ዝዓቢ ቆልዓ ኣይትበድል እባ ዝንእስ ኣረጊት ኣይትበድል ሕራይ
1: ስንከ ሸለል ደይትብሎ ቆልዓ እንዲ
2: ኣሽ እንኳን ነዚ ቆልዓ ንዓኻውን ኣገድፈካን እየ ሓውድዕትየሉ ዝገዛይ ፅንሑ በሉ ጉጥጉጥ ኣብያ ክውፃኩም
1: በዓልና እምበር ኣብ እንዳ ሓዋኣት ኢና

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ ኣብ ናይ ሎሚ ዛዕባና ንምረዛ ዝምልከት ትሕዝቶ ኢና ቀሪብናልኩም ዘለና። ብዝተፈላለየ መንገዲ ክንምረዝ ከም ንኽእል ሓካይም ይነግሩና እዮም። ንምገቦ ነገር ወይ ኣብ ኣፍና ዳኣቱ ነገራት ክኸውን ይኽእል፣ ብነስተንፍሶ ክኸውን ይኽእል፣ ምስ ነፍስና ብምትንኻፍ ዝመፅ እውን ክኸውን ይኽእል፣ ካልእ ዓይነት ኣገባባት እውን ክህሉ ይኽእል እዩ። እዚ ምረዛ እዚ ኣብ ነፍሰብነትና መስ ኣጋጠመ እንታይ ና ክንገብር ዘለና? ክሳብ ሕክምና ንበፅሕ እንታይ ና ክንገብር ዘለና? ከም ተመረዝና ኸ ብቐንዱ ከመይ ጌርና ክንፈልጥ ንኽእል? ናብ ሕክምና ምስ ከድና ኸ ሓካይ እንታይ እዮም ዝገብሩልና? ምረዛ ንኸየጋጥመና ኸ ወይ ንክንከናኸሎ እንታይ ና ክንገብር ዘለና ዝብልን ካልእን ሕቶታት ሒዝና ቀሪብና ኣለና። ዕዱምና ዶክተር ናሆም ደበሳይ ካብ ክፍሊ ውሽጣዊ ሕማማት ሆስፒታል ኦሮታ እዩ። ዶክተር ዕድመና ኽቢርካ ብምፃእካ ኣዝየ የመስግነካ። ብሳይንሳዊ መንገዲ ክንትንትኖ ብቐዳምነት ምረዛ ክበሃል እንከሎ ሓካይም ከመይ ኹም ትገልፅዎ?
1: ቴንክዩ ዝተገብረሉ ዕድመ የመስግን። ሕጂ ምረዛ ክንብል ከለና ብሓደ ኬሚካላዊ ባእታ ናይ ምምራዝ ብቕዓት ዘለዎ ኣብ ልዕሊ ህወታዊ ዝኾነ ኣካላዊ ጉድኣት ከውርድ ከሎ ዝፍጠር ሳዕብን ምረዛ ንብሎ። እቲ ዝምርዝ ኣካል ድማ መርዚ ኢልና ንፅውዖ ማለት እዩ። እዚ ምረዛ እዚ ብብዙሕ መገዲ ከጋጥሞ ወይ ሃንደበታዊ ክኸውን ይኽእል እዩ፣ ኣብ ውሽጢ ሓፂር ግዜ ዘጋጥም ክኸውን ይኽእል እዩ፣ ወይ እውን ኣብ ዝተናውሑ ግዜ ዘጋጥም ክኸውን ይኽእል እዩ ማለት እዩ። ሕጂ ምረዛ መብዛሕትኡ ሰብ ከነደናግሮ ዘይብልና ምስ ኣለርጂ ክነተሓሓዞ ይብልና። ኣለርጂ ማለት ንሓደ መርዚ ዘይኮነ ነገር ግን ኣብ ኣካላትካ ተኣፋፊ ዝኾነ ወይ ዘይሰማማዕ ነገር እሱ ተኣፋፍነት ንብሎም። መርዚ ግን ኣብ ኣካላትካ ዘምፅኦ ኣሉታዊ ጎናዊ ሳዕብን ልዕሊ ዓቐም ዝውሰድ ወይ እውን ኣዝዩ ሓደገኛ ኮይኑ ብውሑድ ዓቐም ዝውሰድ ዘጋጥም እዩ ማለት እዩ።
0: እንታይ እዩ ሕጂ እቲ ምረዛ ከጋጥመልና ዝኽእል? ብምንታይ እዩ እቲ ጠንቂ ክንፈላለዮ ንኽእል ኢና? ከምዚ ኣቐዲምና ክንጠቕሰ ዝሰርሕና
1: ሕጂ መብዛሕትኦም ነገራት ብተፈጥሮ መርዛማት እዮም፣ ክንወስዶ እውን ዘይግባአና ነገራት እዮም። ገሊኦ ነገራት ከዓ ኣገደስቲ ኮይኖም ንኣካላትና ጥቕሚ ዘለዎም ኮይኖም ልዕሊ ዓቐም ዝውሰዱ ናይ መርዛም ተኽእሎ ክቕየር ይኽእል እዩ ማለት እዩ። ብሓፈሻ ምርዝምና ኣብ ዓለም ዳርጋ ኣብ ዓመስ ከባቢ 4,000 ናይ ምረዛ የጋጥም እዩ። መብዛሕትኦም እዚኦም ድሕር ብግቡእ ተኸናኺን ካብ ሕክምና በፂሖም ናይ ምሕዋይ ተኽእሎ ወይ ነቲ ሰዓበ ሳዕብን ናይ ምብላስ ተኽእሎ ኣሎ። ውሕዳት ግን ዋላብ ሕክምና በፂሖም ከሎ እቲ መርዚ ኣዝዩ ሓደገኛ ስለዝኾነ ቁሩብ ናይ ሞት ሳዕብን ከጋጥም ይኽእል እዩ።
0: 4,000,000 ድት ደጋጥም
1: እዎ ኣብ ዓመት ምረዛ የጋጥም ማለት እዩ። እዚ ሕጂ ኣብ ሕክምና ዝቀረበ ፀብፃብ እዩ፣ በር ዘይቀረበ ፀብፃብ እውን ኣብ ግመ ዘይኣቶ ማለት እዩ። ሕጂ ምረዛ መብዛሕትኡ ግዜ ብምስታይ ክኸውን ይኽእል እዩ፣ ብምስትንፋስ ከጋጥም ይኽእል እዩ ናይ መርዛን ባእታ ማለት እዩ፣ ወይ እውን ኣብ ደጋዊ ክሽፋ ናይ ኣካላትካ ብዝርከብ ምትንኻፍ ከጋጥም ይኽእል እዩ ማለት እዩ። መብዛሕትኡ ግዜ ምምረዝ ብሓደጋ ዘጋጥም ወይ ዘይ ምስትውዓል ማለት እዩ፣ ብፍላይ ኣብ ቆልዑ ማለት እዩ። ምክንያቱ ንሓደ ነገር ክርእይዎ ወይ መክደኒ ፍሉይቲ ኮይኑ ወይ ሕብሩ ፍሉይቲ ኮይኑ ህንጥይነት ስለ ዘለዎም ወይ እውን ፍሉይ ጨና ስለዝህቦም ወይ ፍሉይ መቐረት ስለዝህቦም ካብ ህንጥይነት ዝተላዕለ ነቲ ነገርቲ ነቲ መርዛም ነገር ክወስድዎ ክእሉ ማለት እዩ። ኣብ ኮተቴ ዕድመ ዝበፅሑ መንእሰያት ግን መብዛሕትኡ ግዜ እውን ብሰንኪ ካልእ ጉዳያት ወይ ጭንቀት ክኸውን ይኽእል ወይ ቃዙነት ክኸውን ይኽእል እዩ፣ ወይ ብሰንኪ ሕርቃን እውን ኮነ ኢሎም እውን ኣካላቶም ዝሃስዩ ኣለዉ ማለት እዩ። ኣብ ኣረጋውያን ተመፂኻ መብዛሕትኡ ግዜ ምስ ዕድመ ብዝመፅእ ዘይምስትውዓል ድኻማት ወይ እውን ብዙሕ መድኒታት ካብ ምሕር ዝተኣዘዘ ምፍልላይ ዘይምኽኣል ብጌጋ ክወስድዎ ክእሉ ማለት እዩ። እዚ ሕጂ ሓፈሻዊ ኣብ ዘጋጥም ኣብ ክሊ ዕድመ ማለት እዩ።
0: እቲ ስለዚ ዝተፈላለየ ዓይነት ምምራዝ ወይ ኣገባባት ናይ ምምራዝ ኣሎ ኢና ንብል ዘለና። እቲ ኣብ ውሽጢ ነፍስና ኣትዩ ዝገብሮ ነገር ወይ ብላዕሊ ኣትዩ ዝገብሮ ነገራት ተመሪዝና ድዩ ናይ ተመረዝናን ክንፈልጠሉ ንኽእል ምልክታት
1: ሕጂ ቀዳመይ ንገብሮ ክነስተውዕሉ ዘለና እቲ ሰብ ወዲቑ ምስ ፀናሓካ ወይ ሃለዋቱ ምስ ጥፈ

0: ከመይ ኣሎ ኩነታቱ ክትሪኦ ኣለካ እንታይ እዩ ኮይኑ እቲ ሓፈሻዊ ገምጋም ማለት እዩ። ካልኣይ ኣብ ከመይ ቦታ እዩ ወዲቁ ፀኒሑ፣ ጥቃ መድሃኒት ዘለዎ ቦታ ድ ወዲቁ፣ ኣብ ከባቢ ስርሑ እንታይ ምዃኑ እውን ኣገዳሲ እዩ። ምክንያቱ ከባቢ ስርሑ ብዙሕ ኬሚካላት ኣለው ዝእውን ኣገዳሲ እዩ። ካልኣይ ኣብቲ ዝትገብሮ ኣካላዊ ምርመራ ድማ ዝረአ ምልክታት ኣሎ። ኩሉ ዓይነት ምረዛ ሓደ ዓይነት ምልክታት ኣይህብኒ ማለት እዩ። እዚ በዚ ክንፈለየ ንክእልና። ሕጂ መብዛሕትኦም እቶም ምልክታት ኣብቲ ዓይነት ናይቲ መርዚ እዮም ዝምርከሱ። ብሓፈሹ ግን እዚኦም ክንመቕሎም ከለና ኣብ ሓሙሽተ እዮም ዝምቀሉ። ኣብዚ ድማ ኣብ ኣካላትና ዘምፅኦ ለውጢ እዩ። መብዛሕትኡ ኣብ መረዛ ዘጋጥም ለውጢ ኣብ ስነ መትኒ ናይ እምሮን ኣብ ስንዓተ ዝረደምኒ እንጂ ብሓፈሹ ስርዓተ መትኒ ናይ ኣካላትና ብክልተ መገዲ ይሰርሕ። እቲ ሓደ ድማ ካብ ደገ ዝመፆ ዝኾነ ሓበሬታት ዝቕበለሉ ስርዓት ኣሎ። ካብ ኣካላትካ ካብ ሓንጎል ጀሚርካ ዓንዲ ሕቆ ጀሚርካ መትኒ ድማ ናብ ኣካላትካ ትገብሮ ግብረ መልሲ ኣሎ። ሕጂ ኣብዚ ግብረ መልሲ ድማ ክልተ ዓይነት ነርቭታት ኣለውና ማለት እዩ፣ ሲምፓቴቲክ ፓራሲምፓቴቲክ ንብሎም። እዚኦም ሕጂ እቲ ሲምፓቴቲክ መብዛሕትኡ ግዜ ባዕልካ ትቋፀሮ ንጨዋዳታትካ ትቋፀሮ ማለት እዩ። እቲ ፓራሲምፓቴቲክ ንብላ ድማ ናይ ውሽጣዊ ኣካላትካ ህዋሳት ከም በዓል ልቢ መዓናጡ ንዕኡ ዘገልግል ክፋል ስርዓት ነጥቢ። ሕጂ ኮሊነርጂክ ዝበሃል ዓይነት ምረዛ ከጋጥመና ከሎ ነቲ ኣሴታይል ኮሊን ዝበሃል ኣሎ ኣካላትና ዝርከብ ናይ ስርዓት መትኒ ዝፈሪ ቀመም ንዕኡ ልዕሊ ዓቐን ከም ደፈርህ ክገብሮ ከሎ ማለት እዩ። ንሱ ልዕሊ ዓቐን ክፈርህ ከሎ ልዕሊ ዓቐን ምልዛይ ይመፅእ። እቲ ንብዓት ብዙሕ ወፀካ ምቁፅፃር ሽንቲ ማይ ኣይትቋፀርን ኢኻ። መርዓት ዓይንካ ኣዝዩ ይደቅቕ። ብርቱዕ ውፅኣት ገብረልካ፣ ተምላስ ገብረልካ። ስርዓተ ምስትንፋስ ድማ ልዕሊ ዓቐን መራቕ ይፈፅም። ሽቡኾም ድማ ማዕበስቲ የጋጥም ማለት እዩ። እዚ ሕጂ ሓደ ካብ ኣብዚኣ ስእሊ ሕጂ ክንሪኣ ዘለና እታ መርዓት ዓይነ ኣዝያ ፀቢባ ኣላ ማለት እዩ። ኣብታ የማነይቲ ስእሊ ክንሪኣ ከለና ኣብታ ፀጋመይቲ ኣብ የማነይቲ እውን ልዕሊ ዓቐን ገፊሓላ ማለት እዩ። ካልኣይ ኣንጻር ናይ እዚ ድማ ኣንቲኮሊነርጂክ ክንብሎ ድማ እዚ ድማ እቲ ኮሊኣሴታይ ኮኒ ንብሎ ኣካላትና ዝፈሪ ቀመም ልዕሊ ዓቐን እንድሕር ፈሪ ማለት እዩ፣ ድሕር ጎዲሉ ማለት እዩ። ቅረታ ሕጂ ብዘጋጥም ድማ ብርቱዕ ረስ ንገብረሉ ገፁ በርበረ መስል ህርመት ልቢ ይውስኽ፣ ሽንቲ ማይ ክሸይን ኣይክእልን እዩ፣ ዒንቱ ሕውዙዝ ይብሎ፣ መርዓት ዓይኒ ይዓቢ፣ ካብ ኮማ እውን ኣቱ ወይ መንፍርፋሩ የጋጥም ማለት እዩ። እዚ ሕጂ እቲ በዓል ሞያ ዘስተውዕሎ ምልክታት ማለት እዩ። ካልኦት ዓይነት ድማ ሲምፓቶሚሜቲክ ንብሎም ድማ ኣለው፣ ከም በዓል ኮኬን ካፌን ንብሎም። እዚኦም ድማ ብልዕሊ ዓቐን ምስ ወሰድካዮም ኖር ኢፒፌሪ ዝበሃል ኣለ ኣብ ኣካላትና ዝፈሪ ቀመም ኣብ ስርዓት መትኒ ማለት እዩ። ልዕሊ ዓቐን ከም ዝፈሪ ስለ ዝገብሮ ብርቱዕ ፀቕጢ ደም የጋጥመካ፣ ህርመት ልቢ ኣዝዩ ልዕል፣ ብርቱዕ ረስ ንገብረልካ፣ እቲ ሰብ ስምዒቱ ክሳብ ቋፀር ዘይክእል ይዕገርግር ማለት እዩ። ብርቱዕ ረሃፅ ድማ ይገብረሉ ማለት እዩ። ሕጂ እዚ ድማ ኣብ ገለገሊዩ ተመሳሳልነት ኣለዎም። ገሊኦም ዓይነት ምልክታት ድማ ዘደቁሱ ዓይነት ምርዝምና ንብሎ ማለት እዩ። እዚኦም ድማ ከም በዓል ኣልኮልን ዲያዘፓም ዝበሃሉ መድሃኒታት ማለት እዩ። እዚኦም ልዕሊ ዓቐን ድሕር ዝውሰዱ እቲ ሰብ በብቕሩብ ሃላዋት የጥፍእ፣ ፈዘዝ ይብል፣ ናብ ኮማ ይኣቱ፣ ኣተናፍሱ ብርቱዕ ይኸውን ማለት እዩ። ቀፂሉ ድማ መንፍርፋሩን ከጋጥሞ ይኽእል እዩ። ካልኦት ንፈውሲ ቃንዛ ኢልና ንእዝቦ ወይ ብርቱዕ ቃንዛ መድሃኒት ጠቕሙ ከም በዓል ኦፒስ ንብሎም ድማ እዚኦም ድማ ናቶ ምልክታት ኣለዎ። እዚኦም ድማ ልዕሊ ዓቐን ምስ ውሰዱ ስርሖም እዚኦም እንታይ ነቲ ቃንዛ ምጉዳል እዩ፣ ኖርማል ስራሕ ማለት እዩ። ሕጂ ቃንዛ ክትቋፀር ትኾንካ ነቲ ናይ ስርዓት ናይ ንመት ንብሎ ኣብ ሓንጎልና ንዕኡ ከም ዝሕል ንገብሮ ማለት እዩ። እዚ ልዕሊ ዓቐን እንተተወሲዱ ግን ተቀዳማይ ዘጋጥም ስርዓት ምስትንፋስ ናይ ወዲ ሰብ ይዝሕል ማለት እዩ። ፀቕጢ ደማ እዚ ይጎድል፣ ብኡ ገይሩ ድማ ናብ ሃለዋት ምጥፋ የጋጥም ማለት እዩ። ስለዚ ዝኾነ ሰብ ልዕሊ ዓቐን መረዛ ከጋጥም ከሎ ክገብሮ ዝግባአና ከመ ኢልና ክንገብሮ ዝግባአና ምስና ቀዳሚ ክንገብሮ ዝግባአና እቲ ሰብ እቲ ዓቢ ድዩ ንእሽተይ ድዩ?
1: ቅድማ ከምታይ ክንገብር ኣለና ዶክተር፣ እዚ ምረዛ እዚ ክትገልፃ ኣለና ንፅናሕካ ኣነ ኮይኑ ዝስማዓኒ ኣብቲ ከብድ በለ ደረጃ ምስ በፅሐ ኮይኑ ዝስማዓካ ኣብ መጀመርታ ደረጃ እንከሎ ክትፈልጠሉ ወይ ዘርእካ ምልክታት ኣሎ ዶ?
0: ሕጂ እዚ ኣብ ምንታይ ዝምርኮስ ተልና ሓደ ኣብቲ ሰብ ይምርኮስ እዩ። ንኣብነት ኣብ ቆልዑ ተኮይኖም ዋላ እቲ መርዛም ባእታ ወሲዶም ከለዉ ዘይክነግሩካ ክእሉ እዮም። ዓበይቲ ይኹኑ ወይ ጉቡዝ ዝበሉ ግን ዋላ ዳሕራይ እውን ተተረዲእዎም መርዛም ነገር ከም ዝወሰዱ ቀልጢፎም ክሕብሩካ ክእሉ። ሕጂ እዚ ኣብ ምንታይ ዝምርኮስ ኣብቲ ውልቀ ሰብ ይምርኮስ እዩ፣ ቀልጢፉ ናይ ምሕባር ተኽእሎ ማለት እዩ። ንኣብነት ኣይሓብረ ንበሎ እቲ ሰብ ወይ እውን ኣይፍለጠ ንበሎ ዘርኢካ ምልክታት ድማ ኣለዉ። ሕጂ ኣብ ምንታይ ዝምርኮስ ተልካ እዚ ድማ ኣብቲ ብዝሒ ዓቐን ናይቲ መርዚ ዝወሰዶ ኣገዳሲ እዩ። ብርዝሒ ዓቐንን መርዛምነት ናይቲ ባእታ ገሊኦም ነገራት መርዛማት ኣዝዮም መርዛማት ኣይኮኑን፣ ገሊኦም ድማ ፍኹስ ዝበለ ናይ መርዛምነት ባእታታት ኣለዎም። ሕጂ እቲ ቀዳማይ ዘጋጥም ነገር መብዛሕትኡ ግዜ ብሓፈሹ ዘጋጥም ተምላስ እዩ፣ ዕግርግር ምባል፣ ህርመት ልቢ ምውሳኽ፣ ቀጨውጮ ምባል ማለት እዩ። እዚአን ቀንዲ መበገስ ማለት እዩ። ወይ ብርቱዕ ረሃፅ ገብረሉ ወይ ቅርፀት ኣብ ከብዲ ገብረልካ ወይ እዚአን ቀንዲ ምልክታት ክነስተውዕለን ዘለና ማለት እዩ። ወይ እውን ኣብ ኣፉ ተሰቲዎ ድማ ብርቱዕ ቃንዛ ገብረሉ ወይ ኣብ ቆርቦ ተፈሲሱ ድማ ብርቱዕ ቃፅሎ ገብረሉ እዚ ተሓፈሻዊ

0: ዝፈልጦ ማለት እዩ። ካልኣይ ድማ ነዚ ድማ ኣገዳሲ ብሎ ድማ መዓስ ኣጋጥሙ ሕጂ ኣብ ውሽጢ ሓፂር ግዜ ዘጋጥመ ድዩ ወይ ተሓቢ ፀንሕ ነዊሕ ግዜ ዝገበረ ድዩ ነገር እውን ኣገዳሲ ዋላ ናይ ሰዓታት ፍልል እውን ኣገዳሲ እዩ ናብትን ሕክምና ማለት እዩ። ብኸመይ መገዲ ኸ ተወሲዱ? ብምስትንፋስ ዩተወሲዱ? ብምስታይ ዩተወሲዱ? ብጨና ዝመስል ነገር ዩተወሲዱ? እዚታት እውን ኣገዳሲ ንምባል ኢለ እየ። ካልኣይ ድማ እቲ ክስታይ ኣገዳሲ ድማ እቲ ነገርቲ ብኸመይ ተፈፂሙ? መብዛሕትኡ ግዜ ብሓደጋ ተኮይኑ ተቐልጢ ሰብ ቀልጢፍ እዩ ዝመልሶ ነቲ ነገር ተቐልጢፉ ድሕር ሰብ ሓደ ሰብ ኮነ ኢሉ ግን ድሕር ነገር ተፈፂሞ ግን እቲ ክብደቱ ኣዝዩ ከቢድ ኮኑ ማለት እዩ ዘይክነግረካ ውን ንኽእል እዩ። ስለዚ ኣብ ብዙሕ
1: ጉዳያት
0: ዝተመርኮሰ ንምባል እዩ
1: ነካ ምናልባት ፅኒሕልና ክንምለሶ ክንፍትን ኢና በብሓደ ጉዳይ ብጉዳይ ክንሪኦን ክንፍትን ኢና ምስቲ ዘለና ግዜ ነረኣኢና። ስለዚ ናብቲ እንታይ ክንገብር ኣለና ጀመርናዮ ክንቅፅል ሕጂ እዚ ብክልተ መንገዲ ክንሪኦ ንኽእል ኢና። እቲ ሓደ ኣብ ሕክምና ምስ በፅሐ እንታይ ዝግበረሉ ደረጃ ሕክምና መጀመርታ ግን ገለ ምልክታት ምስ ረእኻ ኣብ ገዛኻ እንታይ ክትገብር እንታይ ሓገዝ በዓልካ ክትገብሮ ትኽእል ነገራት እንተደ ኣሎ ፅቡቅ እተደ ይኮነ ከዓ ካልእ ሰብ ንካልእ ሰብ ብኸመይ ክሕግዞ ክእል?
0: ኦኬ ሃረ ሕጂ ኣብ ገዛ ክንገብሮ ንኽእል ቀዳመይቲ ነገር እንታይ እያ ገለገለ መርዚ ምስ ወሰድካ ተምሊስካ እዮም ንዓኻ ዝበለፂ ቀልጢፉ ወፀልካ ገለገለ መርዛማት ነገር ግን ኦልሬዲ ኣብ ኣካላትካ ምስኣሰው ድሕር መሊሽካ ድር ንኸተምልሶ ነቲ ሕሙ ማለት እዩ ድሕር ደፋፊኻ መሊሽ ዝገደደ ሳዕብን ከጋጥም ክእል እዩ። ሕጂ እሱ ነቲ ሰብ ንኸምልስ ሓግዞ ወይ ንኸይተምልስ ክትብሉ ኣብ ኩነታት ናይቲ መርዚ እዩ ዝምርኳስ እሱ እቲ በዓል ሞያ እዩ ዝውስኖ። ካልእ ክንገብሮ ዝግባአና ነገር ግን ሓደ ፈሳሲ ክንቦ ኣለና ነቲ ሰብ ድሕር ሃለዋት ጥፊኡ ኣትሊስት ነቲ ሃለዋት ንክፈልጥ ክንሕግዞ ኣለና። ኣየር ኣብ ዘለዎ ቦታ ክንወስዶ ኣለና። ማይ ክሰቲ ዝኽእል ኮይኑ ማይ ክነስትዮ ኣለና ፈሳስቲ ማለት ነቲ ኣካላት ቁር ንምምላስ ማለት እዩ። ካልኣይ መብዛሕትኡ ግዜ ኣብ ግዜ ብምረዛ እቲ ኣካላት ወይ ክዳውንቲ ናይቲ ሰብ በቲ ኬሚካል ተፀይቁ ክኸም ስለዝኽእል ኣብዚ ድማ ቀልጢፍና ነቲ ክዳውንቲ ክንቅይሮ ኣለና ነቲ ኣካላት ክንሓፅቦ ኣለና። እዚ ኣብ ገዛ መጀመርያ ትገብሩ ማለት እዩ። ነቲ ገሊኦም መርዝታት ብቆርበት ዝሓልፉ ብክዳውንቲ ዝሓልፉ ስለዘለዉ ቀልጢፍካ ነቲ ክዳውንቲ ክትቅይሮ ኣለካ። እንታይ ኢልካ ዋላ ስጋ ምርጋፅ የድለካ ጃስት ኣሊኻ ክዳውንቲ ሓድሽ ፅሩይ ክዳውንቲ ምግባር ኣድላይ ማለት እዩ። እዚአን ክንገብረን ዝግባአና መጀመርያ ሽዑ ድማ ብቁልጥፍ ናብ ሕክምና ክንከይድ ኣለና ማለት እዩ። ኣብ ሕክምና ምስ መፅሕና ድማ እቲ በዓል ሞያ ክገብሮ ዝግበሩ ድማ ቀዳሚት ኮኖ ኩነታት ሃለዋት ናይ ሰብ እዩ ሃለዋት ጥፍኢ ድዩ ኣይጥፍእን ድዩ ወይ ኣብ ከመይ ኩነታት ኣሎ ነቲ ፀቕጢ ደም ህርመት ልቢ ኣተናፍሳ ብምዕቃን ክፈልጦ ክእል ማለት እዩ። ከማ ምስ ገበርካ እንታይ ዓይነት መርዚ ኣጋጢሙሎ መምራዝ ድማ በቲ ምልክታት ኣቐዲምና ክንገልፆ ፅንሕና ምልክታት ኣብ ስርዓተ መትኒ ብፍላይ ኣብ ስርዓተ ልቢ ዘጋጥም ብኡ ተመርኪሱ እንታይ ዓይነት መርዚ ኣጋጢሙሉ ክግምግም ይኽእል ማለት እዩ። ካልኣይ ንገብራ ድማ ግድባእና ድማ እቲ መርዚ ምስ ኣተወ ኣካላትካ ናይ ምምፃው ተኽእሉ ከመይ ኢልካ ተጉድሎ ምክንያቱ ኣብ ደም ተሓዊሱ ውሽጢ ከይኣተወ ከሎ ቀጢፍካ ከመይ ጌርካ ነቲ ናይ ምምፃው እቲ መርዚስ ከመይ ገይሩ ከይኣተወ ከሎ ናይ ክተጉድሎ ኣለካ። እዚ ሓደ ኣገዳሲ ማለት እዩ። ኦልሬዲ ምስ ኣተወ ድማ ከመይ ገይሩ ካብ ኣካላት ናቐልጢፍ ንክወፅእ ድማ ክትገብሮ ዝግባአካ ነገራት ኣሎ ማለት እዩ። ካብ ኣካላት ቀጢፎ እቲ መርዚስ ኣብ ደም ከይኣቱ ማለት እዩ።
1: ንኣብነት ኣብ ገዛና ከምኡ እንተ ኣጋጢሙ ሓደ ሰብ መርዚ ኢሉ እንተ ጠርጢሩ ዝገብሮ ክንዛረብ ፀኒሕና ርግፀኛ ግን ክትኮን ትኽእል ኮይና ኣይስማዓንን ምክንያቱ እቲ ምልክታት ክትጠቕሰልና ዝፀናሕካ ናይ ካልእ ሕማማት ምልክታት እውን ክኾን ይኽእል እዩ። ስለዚ ብኸመይ ከረጋግፅ ኣለዎ ወይ ድማ ርግፀኛ ኮይኑ ክወስዶም ዘለዎም ስጉምትታት እንታይ እዮም?
0: ፅቡቅ ሕጂ ከምዛ ዝበልና እዩ እቲ ምረዛ ከም ዝበልና ምልክታት ምስ ካልኦት ሕማማት ውን ከጋጥም ክእል እዩ። ምስ ረሰንቲ ሕማማት ካልኦት ሕማም ምፍርፋር ውን ክመስ ክእል እዩ። ብዙሕ ምክንያት ኣለዎ። ሕጂ ሓደ ካብቲ ክነስተውዕሎ ዝግባአና ድማ እንታይ ክንርኢ ኣለና ኣናምነት ኣብቲ ገዛ እንተጋጢሙ ኣብቲ ከባቢ ሕሙም ዘለዎ ከባቢ እንታይ ፍሉይ ዓይነት መድሃኒት ኣለ ወይ እንታይ ዓይነት ፍሉይ ቀመም ኣለ ወይ መርዛም ነገር ኣብቲ ከባቢ እንታይ ኣለዎ ክንርኢ ኣለና። ወይ እውን ኣብ ቦታ ስራሕ ተጋጢሙ ድማ ኣብቲ ቦታ ስራሕ እንታይ ዓይነት መርዛማት ነገራት ይቕመጡ እውን ክነስተውዕለና እዛ ኣገዳሲ። ካልኣይ ፍሉይ ጨና ወይ ሕብሪ ኣብ ኣካላት ተርኢና ወይ ዝኾነ ምፅያቅ ናይ ኬሚካላት ተርኢና እውን እዚ እውን ከም ምልክት ክኾነና ክእል ማለት እዩ።
1: ንኣብነት ኣብ ደጋዊ ክፋል ተዳመፂ ብማይ ምሕፃብ ፅቡቅ ዶ ማይ ጥራሕ ድ ክኾን ዘለዎ ካልእ ነገራት ታይ ክንገብረሉ ነገራት ንኽእል ነገር ኣሎ ድ
0: ሕጂ ኣብ ብፍላይ እዞም ኣሲድን ኣልካሊን ንብሎም ከም በዓል በረኪና ወይ ኣችዶ ዓይነት መብዛሕትኡ ግዜ ቃፅሎ ኣብ ደጋዊ ክፋል ወይ ናብ ውሽጣዊ ክፋል ከጋጥሙ እ ነዚኦም ሕጂ ተቀዳማይ ክገብሩ ኣብ ደጋዊ ክፋል ተጋጢሙ ብማይ ኢካ ክተሓፅቦ ዘለካ ማለት እዩ። ካልእ ነገራት ተወሳኺ ይኸውን ኢልካ ምግባር ፅቡቅ ኣይኮነ ምክንያቱ ነቲ ነገር ከጋድዶ ስለዝኽእል እዩ። ማይ ግን እቲ ዝሓሸ ባእታ እዩ ነዚ ንፅራይ ማለት
1: እዩ። ሓራይ ክንቅፅል
0: ስለዚ ከምዛ ዝበልና እያ እቲ ኩነታቱ ምስ ተረጋጋእካ ድማ ንመርመራ ዝሕግዘካ ደም ካብቲ ሕሙም ክትወስድ ኢኻ። ካልኣይ ድማ ዩኒቨርሳል ኣንቲዶት ንብሎ ፀረ መርዚ እቲ ሕሙም እንታይ ዓይነት መርዚ ዋላ ሰት ሎ ብዘይ ገድስ መጀመርያ ክትህቦ ዝግባእካ ፀረ መርዚ ዝሕግዙ ነገራት ኣለው። ከም በዓል ኦክሲጅን ክትበለካ፣ ኢንፊዥን ክትበለካ፣ ሽኮር ግሉኮስ ክትበለካ ማለት እዩ። መድሃኒታት እውን ኣለ።

0: ካሚናት ወይ ናሎክሰን ዝበሃሉ ኣብ ከምከም ኩነታት ናይቲ ሕክምና ዘሎ ክወሃቦ ግብኦ ማለት እዩ። ካልኣይ ንገብሮ ዝግባአና ከምዘኒያ እቲ ኣካላቱ ክዳውንቱ ኣውፂኻ ጥርሖ ክትገብረ ኣለካ ነቲ ሕሙም ንኩሉ ንምርኣይ ማለት እዩ። እዚአን ካልኣይ ሕጂ ካብተን ክንገብረ ዘለና ምፅሬት ፅሬት ዝበሃል ኣሎ። ኣብ ዓይኒ ድሕርቲ መርዚ ኣትዎ ድማ ዓይነቱ ብፁሩይ ፈሳሲ ጌርካ ማይ ሳሊን ኢሪጌሽን ንብሎ ኣሎ ክፀር ኣለዎ ነቲ ኣሲድ ወይ ነቲ ኣልካሊ ንምፅራይ ማለት እዩ። ኣገዳሲቲ ኮይኑ ናብ ሕክምና ናይ ዓይኒ እውን ክኸይድ ኣለዎ ማለት እዩ። ኣብ ቆርበት ተጋጢሙ ድማ ከም ዝበለና ኩሉ ክዳውንቲ ኣልጊስካ ነቲ ፈሳሲ ነቲ መርዛ ንባእታ ድማ ክተፅርዮ ኣለካ ማለት እዩ። ካልኣይ ኣብ ስርዓተ ማዓንጣ ዝግበር ድማ ሕፅቦ ናይ ከስዐ ንብሎ ኣለዎ። እዚ ድማ ሕጂ ሰብ እቲ መርዚ ምስ ሰትዮ ኣብ ኩሉ ሕክምና ይግበር እዚ። ኣብ ውሽጢ ሰዓት እቲ ሕሙም ድሕር ኣርኪብካ እሞ ከዓ እቲ ባእታት ርኢቱ ኮይኑ መርዛም ኣዝዩ መርዛ ምዃኑ ድሕር ኣሚንካሉ ጋስትሪክ ላቬጅ በዛ ስእሊ እዚኣ ንሪያ ዘለና ብፍንጫ ጌርካ ትቦ ናብ ከስዐ ከም ዳኣቱ ጌርካ ነቲ መርዚ ሓፂብካ ከም ዝወፅእ ስሒብካ ከም ዝግበር ይከኣል እዩ ማለት እዩ። እዚ ግን ኣብ ኣዝዮም ከቢድ ዝኾነ መርዚ ምና ንድሕር ኣጋጥሚ ኢልካ ሓሲብካ እዩ በዓል ሞያ ጥራሕ ኢኻ ክገብሮ ዘለዎ። ምክንያቱ ነዚ ክትገብር ከለካ ከስዐ ወይ ሻሕለለ ክቅደር ስለ ዝኽእል ብጥንቃቐ ክግበር ኣለዎ። ወይ እውን ሰብ ነቲ መርዚ እውን ስሒቡ ናብ ሳንቡኡ ክእትዎ ስለዝኽእል ክጥንቀቕ ኣለና ማለት እዩ። እዚ ጋስትሪክ ላቬጅ ንብሎ ማለት እዩ። ኣብ ውሽጢ ሰዓት ክፍፀም ተተኽኢሉ ኣብ ውሽጢ ሰዓት ኣጋጥሚ ኣለዎ። እዚ ጋስትሪክ ላቬጅ ግን ኣብ ኩሉ ሰብ ኣይኮነ ንገብሮ። ምክንያቱ ገሊኦም ሃፈፍቲ ዝበሃሉ ባእታታት ኣለዉ ከም በዓል በንዚን፣ ናፍታ፣ ላምባ ወይ ፓራፊን ዝበሃሉ ዓይነት መርዝታት እዚኦም ሕጂ ኦረዲ ምስ ኣተው ኣብ ከስዐ ንድሕር ክተውፅኦም ከለካ ካሃፉ ክእል እዮም ክወፁ ክእል እዮም ንላዕለዋይ ስርዓት ምስትንፋስ ማለት እዩ። ተገምጢሎም ኣብ ሳምቡ ከቢድ ሳዕብየን ከምኡ ስለዝኽእል ከምዚ ዓይነት ንድሕር ወሲዱ ሰብ ነዚ ኣይግበርኒ ማለት እዩ። እዚ ድማ ነቶም ዘይሃፉኑ መርዛማት ኢና ንገብረሉ። ካልእ ድማ ኣክቲቬቲድ ቻርኮል ንብሎ ኣለና። እዚ ድማ ኣክቲቭ ቻርኮል ኮይኑ ከም ፋሓም ዓይነት ፓውደር ኮይኑ ብፓውደር ክስራሕ ክእል ወይ ከም ሎሽን ክስራሕ ክእል እዩ። እዚ ድማ ብምስታይ ነቲ ሕሙም ክስትተ ክእል። እዚ ድማ ቀንዲ ጥቕሙ እንታይ እዩ? ነቲ መርዚ ኣብ ከብድኻ ዝኣተወ ወይ ኣብ ስርዓተ ማዓንጣ ዘሎ ስሒቡ ነቲ መርዚ ከም ድሕዞ ነቲ ናይ ምርዝምና በቕዓቱ ንኸጉድሎ ዝጥቀም ዓይነት መድሃኒት እዩ ማለት እዩ። እዚ ኣብ ሕክምና ዝወሃቢ ስእሉ ነዚ መፅእ ኣዝዩ ልክዕ ከም ቻርኮል እዩ። ንጡፍ ቻርኮል ኢና ንብሎ ማለት እዩ። ነቲ መርዚ ናይ መሓስ ክእለት ኣለዎ። ሳልሳይ ድማ ሕፅቦ ናይ ማዓንጣ ዝበሃል ኣሎ። እዚ ድማ ቀልጢፍ ናቲ መርዚ ኣብ ኣካላቱ ክወፅእ ኣለዎ ኢሉና ንድሕር ወሲንካ ፖሊኢታሊየነ ግላይኮሎን ዝበሃል ፈሳሲ ኣሎ። ነቲ ሕሙም ከም ድሰትዮ ገብር ብዓቕን ኣለዎ ንዓበይትን ንኣሽቱ ነናቱ ዓቕን ኣለዎ ብከምዚ እዚ ክትህብ ከንካ ግን እቲ ሕሙም ሃለዋቶ ፈልጥ ኣለዎ። ዝደቀሱ ሕሙም ወይ ሃለዋቶ ዘይፈልጥ ሕሙም ክትቦ የብልካን ማለት እዩ። ሃለዋቶ ፈልጥ ኣለዎ። እዚአን መስላተን ቀንዲ እዚ እቲ መድሃኒት እዩ።
1: እዚ መድሃኒት እቲ ትጥቀምሉ መድሃኒት እዩ እዚ። ስለዚ እዚ ከምዚ ንሪኦ ዘለና ኣብ ገዛ ዝግበር ብዙሕ ሓገዝ ዘሎ ይመስልኒ።
0: ግን እቲ ኣገዳሲ ቀንዲ ግን ኣብኡ ዝግበር። ምክንያቱ ትገብሮ ዘለካ ሓደ ቅልጣፈ ኣገዳሲ ናብ ሕክምና ትገብሮ ቅልጣፈ ቀልጢፍካ ናይ ምንላይ ብቕዓት እውን ክህልዋካ ኣለዎ። እቲ ቀንዲ ሓገዝ ግን ኣብ ሕክምና እዩ ዝግበር። እቲ ኣብ ገዛ ትገብሮ ምድንጓያት ይኹን ወይ ውሳኔታት ግን ኣገዳሲ እዩ። ነቲ ሕክምና ኣዝዩ ብጣዕሚ ለዋ ሓገዝ ኣለዎ።
1: ስለዚ ከባቢ ኣፅኒዕካ እንታይ ክጋጢሙ ክኾን ከም ዝኽእል ምልክታት ሒዝካስ ናብ ሓኪም ምኻድ ማለት እዩ። እንታይ ሒዞም ተመፅኦም ሓገ ዝኾነኩም ንዓኹም? ንኣብነት ኣብ ከባቢ ሓደ ሰብ ብምራዝ ክኾን ይኽእል እንተ ሃለዋቱ ትፍዩ ንኣብነት፣ ወይ ድማ ኣዝዩ ተሃሲሎ ናብ ሕክምና ሒዞ ከይድ ከሎ ነቲ ሰብ ጥራሕ ደይኮነስ ገለ ነገር እውን ክማልእ ዘለዎ ኮይኑ ስማዓኒ
0: ኣገዳሲ። እዚ ድማ ንኣብነት ሕጂ መድሓዚ ናይ ከኒናታት ዝኾነ ይኹን ኣብቲ ከባቢ ዘሎ መድሓዚ ናይ ከኒና ይኹን ወይ ናይ ሓኪም ዝተኣዘዘ መእዘዝ
1: ወሲድዎ ክኾን ይኽእል ኢሉ ዝጠርጠሮ ማለት
0: ዝኾነ ኹም ኣሎ ወይ እውን እቲ ሕሙም እውን እንታይ ዓይነት ሕማም ከም ዘለዎ ሓበሬታ ኣገዳሲ እዩ። ሽኮር ፀቕጥ ደምዲ ወይ ካልእ ሕማማት ኣለዎውን እዚ እውን ኣገዳሲ እዩ። ገሊኦም ሕጂ ሕሙማት ንኣብነት ናይ ሽኮር ሕማም ዘለዎ ንበሎ እቲ መድሃኒቶም ልዕሊ ዓቐን ተወሲዶሞ ሕጂ መርዛን ኮይኑ ክሃስዮም ይኽእል እዩ። እቲ ዝወስዶ መድሃኒት እውን መርዚ ኮይኑ ዋላ ንኣካላትካ እኳ ኣገዳሲ ዝኾነ ግን መርዚ ኮይኑ ካሴካ ዘስል እቲ ሕሙም ዝወስዶ መድሃኒታት ወይ እውን ሓደሽቲ ኣብቲ ከባቢ እዩ ዘሎ መድሃኒታት ዝኾነ መትሓዚ ናይ ኬሚካላት ክኾኑ ይኽእል ጎማታት ክኾኑ ወይ ዝኾነ ኣብቲ ፈሲሱ ድፀንሐ ነገራት ወይ እውን ኣገዳሲ ኮይኑ ስእሊ ናይቲ ቦታ እውን ሒዝካ እውን ፅቡቅ እዩ። ኣገዳሲ
1: ነቲ ሓኪም ሓበሬታ ኮነ ኣራይ ገለገለ ክንርኢ ቶም ቀንዲ ምረዛ ዘቃልዑና እሞ ክንፈልጦም ዘለና ክንደሶ
0: ሕጂ ከም ዝበለና ናይ ምረዛ ተዓውደ ፍልጠት ኣዝዩ ገፊሕ እዩ። ብዛዕሚ ብዙሓት ኬሚካላት እዮም ዘለዎ ቶም ቀንዲ ኣብ ከባቢና ዘለዉ ድሃሲና ዝኽሉ ሕጂ ሓደ ካብኦም ፓራስታሞል እዩ። እዚ ፓናዶል ኢና ንዛረቦ ማለት እዩ። ሕጂ ፓራስታሞል እቲ ዝኣዝዩ ድሓን ዝኾነ መድሃኒት ናይ ቃንዛ መድሃኒት እዩ። ልዕሊ ዓቐን ክውሰድ ከሎ ግን ንኣብነት ሕጂ 22 ከኒና ሓባ ከኒና ብሓንሳብ ንድሕር ውሒጥካ ዋላ ልዕሊኡ ክኸውን ይኽእል እዩ። ብጣዕሚ ናይ ምረዛ ሳዕብን ኣለዎ። እዚ ድማ ቀንዲ ፀገሙ

0: ፀላም ከብዲ ካብ ስራሕ ወፃኢ ክገብራ ክእል እዩ ማለት እዩ። ነቲ ፀላም ከብዲ ኣገዳሲ ባእታታት ንዑ ካብ ስራሕ ወፃኢ ገይሩ ነታ ፀላም ከብዲ ካህስያ ክእል እዩ። መብዛሕትኦም ሕጂ ናይ ፓራስታሞል ፓናዶል መርዝምና ኣብ ቀረባ ተነቀፍቲ ዝኾኑ ድማ እዞም መስተ ድሰትዩ ሰባት ወይ ኣብ ዓፀቦ ዘለዎ ሰባት ፀላም ከብዶም ተሃስያ ስለ ዝፀንሕ ብቐሊሉ ክንቀፉ ክእል እዮም። ሕጂ ክጥንቀቕ ኣሎ ንባል ኢ ሕጂ መብዛሕትኡ ምልክታት ፓራስታሞል ሓደ ሰብ ብዙሕ ከይና ፓራስታሞል ውሒጡ ዝገብረሉ ተምላስ፣ ዕግርግር፣ ቃንዛ ከብዲ ብብጫው ናይ ኣካላት ሽኮር ናይ ኣካላት ድማ ኣዝዩ ታሕተ ኸይድ ምክንያቱ ሽኮር ንምቁፃር ጠቕመና ክፋል ናይ ኣካላትና ፀላም ከብዲ ስለዝኾነት ማለት እዩ። ስጋብ ሃለዋት ምጥፋእ ከ ክጠፍእ ንኽእል እዩ። ኣብ ሕክምና ምስ በፅሐ ግን ኣሴታይል ሳሊን ዝበሃል መድሃኒት ኣሎ ብኢንፊጅን ጌርካ ነቲ ምረዛ ክተወግዶት ወይ ናብ ዝነበሮ ክትመልሶ ትኽእል ኢኻ ማለት እዩ። ካልኣይ እዚ ስሚ ንጭወ ወይ ስሚ ንካልኦት ደቀቕቲ እንስሳታት ኢልና ንገብሮ ስሚ ድማ እዚ ኣንቲኳጉላንት ፖይዘን እዩ ዝበሃል። መብዛሕትኡ እዚ ናይ ስሚ ንጭዋ መድሃኒት ብምንታይ ድሰራት ኢልካ እቲ ህወታዊ ምስ ወሰዶ ነቲ ናይ ደም ናይ ምርጋእ ክእለቱ ከም ዝደክም ገብሮ። ስለዚ ብውሽጣዊ መድመይቲ እንስሳ ወይ ህወታዊ ዝሞት ማለት እዩ። ሕጂ ድማ መብዛሕትኦም እዚ ናይ ስሚ ንጭዋ መድሃኒታት ብፍላይ ኣብ ቆልዑ ከይተረድኦም ወይ ሕብሪ ፍሉይ ሕብሪ ስለዘለዎ ገሊ ወይቲ መትሓዚ ካቨር እውን ኣዝዩ ሕብራዊ ስለዝኾነ ከም ዓሲር መሲልዎም ክኸውን ንኽእል ወይ ዝኾነ ስተ ወይ ድብላዕ መሲልዎም ክወስድዎ ክእሉ እዮም። ስለዚ እቲ ሕብሪ ከደናግሮም ይኽእል እዩ። እዚኦም ሕጂ ዋርፋሪን ወይ ሱፐር ዋርፋሪን ዝበሃሉ መድሃኒታት እዩ ዘለዎ። ከም ዝበልናዮ ኣብ ውሽጢ 24 ስጋብ 72 ሰዓታት ድማ ትፅዋ ክረአ ክእል እዩ ማለት እዩ። ሕጂ ኩሎም ዓይነት መርዛ ስምንጭዋ ዓቐኖም ፈላለዩ ሕጂ ዛስዋይ እቲ ዓይነት ዝወሰዶ መድሃኒት ኹም ብስእሊ ምርኣይ ኣገዳሲ እዩ ምባል ማለት እየ። እንድሕሪ ዝጋጢሙ ሰብ መብዛሕትኡ ግዜ ሰብ መድመይቲ እዩ ዝመት ውሽጣዊ መድመይቲ ይገብረሉ ብፍንጭኡ ከማዓናጥውን ብርቱዕ መድመይቲ ምግባር እዩ ሰብ ክጉዳእ ዝኽእል ማለት እዩ። ነዚ ድማ ቀልጢፍ ናብ ሕክምና ንገብሮ ቫይታሚን ከይንህቦ ደም እውን ንልግሰሉ ማለት እዩ። ነቲ ዝወፈሰሰ ደም ብምልጋእ ነቲ ክትመልሶስ ትኽእል ኢኻ ንምባል ማለት እዩ። እዚ እቲ ሕብሪ ናይ ስምንጭዋ ዝበልናዮ ንቆልዑ ድስሕብ ፅቡቅ ሕብሪ ዝመስል እዩ መብዛሕትኡ ዘለዎ ከስተውዕልዎስ ኣለዎ ንምባል እየ። እዚ ነገር ሕጂ ካብቲ ከባቢ ናይ ቆልዑ ዘለዎ ቀልጢፍካ ክትኣልዩ ኣለካ ወይ ኣብ ዝቐመጥካ ቦታ ክትፈልጥ ኣለካ። መብዛሕትኡ ስምንጭዋ ኣብዚ ገደፍካዮ ረሲዕካ ትኸይድ ካእ ፈትዎ ድሙካ ኹን ወይ ከልብካ ክበልዖ ክእል እዩ ካስ ክእል
1: ካልእብዛሕትኡ መድሃኒታት ወይ ከምዚ ዓይነት እንጥቀመሉ ፀረ እንስሳታት ስምንጭዋ ዲ ካልእ ይፀሓፈሉ እዩ ካብ ቆልዑ ብቀሊሉ ዘይረክቦ ቦታ ኣም ዝብል እውን ይፀሓፈሉ እዩ። ሓደገኛ ክሳብ ክንዳይ ሓደገኛ ምዃኑ እዩ ነገረካ እዩ ማለት እዩ።
0: እዚ ኣገዳሲት ነቲ ዝግበርቲ
1: ሓበሬታሰብ ከንብቦ ኣለዎ ኣብቲ ወረቀት ዝግበር ወይ ኣብቲ ካቨር ድፅሓፍ ነገራት ኣብ ምልክታት ይፀሓፈሉ እዩ እንታይ ክሳብ ክንዳይ ሓደገኛ ምዃኑ ሓራይ ክንቅፅለኩ
0: ካልእ እዚ ከኒና ናይ ኣይሮ ናይ ዋሕዲ ደም ኢልና ንእዝዞ መድሃኒት እውን ልዕሊ ዓቅ እንተተወሲዱ ሓደገኛ ዝኾነ ናይ መርዛምነት ባህርያት ኣለዎ። መብዛሕትኦም እዚ ኣብ ቆልዑ እዩ ዘጋጥም። ሕጂ እቲ ከኒና እታ ኣይሮን ክናኸልና ኤሌመንታል ኣይሮ ማለት ፅሩይ ኣይሮን ኣብ ውሽጢ ዘሎ ካብ 60 ሚሊግራም ፐር ኪሎግራም ድሕሪ ሓሲብናዮ ወይ እውን ካብ 500 ሚሊግራም ንላዕሊ ኮይኑ እቲ ከኒና ኣይሮን ተወሲድካ ብርቱዕ ተምላስን ቃንዛን ገይሩ ውፅኣት ክብረልካ ክእል እዩ። ቀልቀልካ ውን ደም ክመስል ይኽእል እዩ። እዚ ሓደ ካብቲ ምልክታት ማለት እዩ። ፈርፈረ ብሎ ኮማ ውን ክኣቱ ይኽእል እዩ። ኣካላትካ ድማ ኣሲድ ይቕየር ማለት እዩ። እዚ ሕጂ ሓደ ክንጥቀሉ ዘለና ማለት እዩ።
1: እዚ መድሃኒታት እዚ ብሓካይም ድእዘ ዘለና ፓራሲታሞል ከምኡ እዩ እዚውን ከምኡ እዩ። ስለዚ ካብቲ ሓኪም ዳዘዘልካ ዓቐን ክትጥንቀቕ ደለካ ዝያዳ ተወስድ
0: ጥንቀቕ ይብልካ ንድሕር ካብቲ ሓደ ካብ ዝገብሮ ድማ ነቲ በሰላ ፈጥሪ ኣብ ከሰዐ ኹን ኣብ ሻምቦቆ ናይ ስርዓት ምሕቃቅ ምግቢ ብርቱዕ ስለ። ስለዚ ከምዚ ዓይነት ሰብ ንድሕር ኣጋጢሚካ ሕቲ ካብተን ንገብሮ ድማ ታይ ሕፅቦ ናይ ከስዐ ኣገዳሲ እዩ። ምክንያቱ ሓፂ ይብልካ ንክተውፅኦ ኣገዳሲ እዩ። እዚ ክትገብር ኣለካ ማለት እዩ። ሓደ ሓደ ግዜ እውን ድሕር ተጠራጢርካ እውን መብዛሕትኡ ኣይሮን ኣብ ራጅ ይረአ እዩ። ራጅ ብምግባር እቲ ከኒናታት ዘይሓቀቀ ከኒና ኣብ ከስዐ ከሎ ወይ ኣብ ስርዓተ ማዓንጣ ከሎ ክትሪኦ ትኽእል ኢ ብራጅ ውን ክፍለጥ ትኽእል እዩ ማለት እዩ። እዚ ሕጂ መድሃኒት እዚ ንሙር ኣብ ሕክምና ዝእዘዝ መድሃኒት እዩ። ኣይሮን ፌሮስ ሳልፌት ንብሎ ማለት እዩ። ኣብዛ ስእሊ ክንሪኦ ዘለና
1: ኣራይ ተቐፅል
0: ቀፂሉ ኢታኖል ፖይዘን ንብሎ። እዚ ድማ ኣብ መስተ ዝርከብ ኢታኖል ዝበሃል ባእታ እዩ። እዚ ሓደ ካብቶም ኣዝዮም ጉኑናት ዝኾኑ ኣብ መስተ ዘዘውትሩ ሰባት ዝርከብ መርዛምነት እዩ። መብዛሕትኦም እዚኦም ሰባት ክብለ ከምዚ ኣብ መስተ ሓደ ሰብ ሰኺሩ ንብሎ ድማ ሃለዋቱ የጥፍ ኣካይድኡ ሰንከልከል ይብል ፅሩሩ ይብሎ ልዕሊ ዓቐን ይምልስ ፀቕጢ ደሞ ይጎድል ዝሓሊ ስምዖ ኣብ ዘይተደለየ ሓደጋ ውን ከጋጥሞ ክእል እዩ ማለት እዩ። ሕጂ ኩሉ እቲ መርዛምነት ናይ ሓደ ወይ ኣልኮላውነት ናይ ሓደ መስተ ብምንታይ ዝዕቀን ኢታኖል ክንደይ ይርከቦ ኣብኡ እዩ ዘመልከት። ሕጂ ከም በዓል ዊስኪ ጅን 40 ወይ ስጋብ 50 ሚታዊት ናይ ትሕዝትኦም ኢታኖል እዩ። ሕጂ ሓይሊ ከም ዘለዎ እዩ ዘመልክት ማለት እዩ። ኣብ በዓል ቢራ ድሓን ዝኾነ

0: ሓይሽ ማለት እዩ። ሕጂ ብከምዚ ተርእና ካብታ ፅሪቲ በልና ምልእቲ እዛ ጥርሙስ 305 ሚሊሊትር ፅሩይ ኢታኖል ተፀኒሑ ምዃኑ ሕሰይቲ ኸ ሓደገኛ እዩ ማለት እዩ። ዝዓቐ ናይ ኢታኖል ኣብቲ ኣልኮል ኣገዳሲ እዩ።
1: ንምንታይ ኣልኮል ትወስድ ኣለካ?
0: ኣገዳሲ ሕጂ ከምዚ ዓይነት ሰብ ዝሕር ኣጋጢሞ እቲ ቀዳማይ ትገብሮ ዝግባእካ ስርዓተ ምስትንፋስ ናቱ ማዕባይ ስለ ዘጋጥሞ ኣየር ክትህቦ ኣለካ። ሽኮር እውን ታሕቲ ስለዝኸይድ ሽኮር ክትዕቅኖ ኣለካ ወይ ብኢንፊጅን ጌርካ ነቲ ዝተሓተ ሽኮር ክትልዕሎ ኣለካ። መብዛሕትኦም ከምዚ ዓይነት ሰብ ድማ ሓደጋ ርእሲ ወይ ማህረንቲ ስለ ዝጋጥሙ ካልእ ተወሳኺ ማህረንቲ ክህልዎም ክትሪኢ ኣለካ። ነቲ ዝሰተይዎ መስተ ድማ ብጋስትሪክ ላቫጅ ወይ ሕፅቦ ጌርካ ክተውፅኦ ትኽእል ይፍቀድ እዩ ማለት እዩ። ዝሃፈፍ ስለዘየለ ክተውፅኦ ትኽእል ኢኻ ማለት እዩ።
1: ኣብ ገዛ ክፍለጥ ክእል እዚ ምስቲ ከም ዝርዳእ እንዳሎ ብብዝሒ ኣልኮል እውን ስለዝወስድሎ እቲ ሰብ ናይ ስኽራን ምልክት ክህልዎ እዩ። ሕጂ ኣብ ገዛ ሰኺሩ ድ ኣሎ ተመሪዙ ድዩ ክትግምግመሉ ትኽእል ነገር ኣሎ ድ
0: ንገብረ ሕጂ በታ ጨና ኢና ክፈልጣ በታ ጨና ክፈልጣ ኢና ድሕር ሃለዋቱ ኣትሊስት ዝፈልጥ ኮይኑ እውን እንታይ ከም ዝሰትዮም ክነግረካ እዩ። ድሕር ሃለዋቱ እዘ የፈለጠ ግን ኣትሊስት በቲ ዘምልሶ ነገር ይኹን ዋላ በቲ ጨና ኣካላቱ ጨኑ ብኡ ክትግምግም ትኽእል ኢኻ።
1: ኣብ ገዛ ተገብረሉ ኽእል
0: ሕጂ ብገዛ ክትገብሮ ትኽእል ቀዳሚት ነገር ከምዛ ዝበልናየ ነቲ ፈሳሲ ክሰትልካ ዝኽእል ተኮይኑ ሽኮራዊ ዝኾነ ሓይሊ ክቦ ማለት እዩ ክትወለካ ማለት እዩ። ግዜና ኣገዳሲ ማለት እዩ። ክዳውን ተቐይርካ ከዓ ናብ ሕክምና ተወስዶ ኣለካ።
1: ንቅፅል እዚኣ ስእሊ ናይ
0: እዛ ስእሊ ሕጂ ከምሪያ ዝኾነ መስተ ኣብዚ ቢኬሪ ከምሪኦም ዘለና ዓቐ ናይ ኣልኮል ናቶም ይፈላለዩ ሕጂ ክተስተውዕሎ ኣለካ ማለት እዩ ክትፈልጦ ኣለካ። ካልእ ዓይነት ኣልኮል ድማ ሜታኖል ንብለሉ እዩ። እዚ ሜታኖል ከም ምሕቃቅ ንጥቀመሉ ኢና ካብ ኣልኮላዊ መስተ ወፃኢ እዩ። ንድሕር ብዝኾነ ምክንያት ግን ኣብ ኣልኮላዊ መስተ ተሓዊሱ ኣዝዩ ሓደገኛ ዝኾነ ሳዕሚን ኣለዎ። ኣብቲ ሓደ ኢታኖል ዝበለ ክስጋብ ፍርቂ ሊትሮ ዝኸውን ናይ ምርዝምነት ባህር ኣብዚ ግን 6 ሲሲ ዝኸውን ድሕር ኣሎ ሓደገኛ እዩ፣ ብጣዕሚ ሓደገኛ እዩ። መብዛሕትኡ እሱ ድማ እንታይ ዝገብሩ ኣብ ኣካላትና ምስኣቶ ናብ ካልእ ኬሚካል እዩ ዝቕይር፣ ፎርማልዲሃይድ ወይ ፎርሚክ ኣሲድ ዝበሃል ተቐይሩ ንፀላም ከብዲ ንኩሊት ከም ዳሃስ ዝገብር ማለት እዩ። እዚ ድማ ልክዕ ምልክታቱ ከምቲ ሓደ ኮይኑ እቲ ዝገብሮ ድማ ናብ ቆልጢፍ እዩ ናብ ኮማ ዘእቶም። ሓደ ካብቲ ምልክታት ድማ ቁልጡፍ ዑረት የምፅ መስተሰትዮም ዓይኖም ዓዊሮም ዝበሃል ኣብ ዜና ምናልባት ተርኢና ሜታኖል ዘለዎ ዘይሕጋዊ ዝኾነ መስተ ተሰተት ኢኻ ናብ ዑረት ከምፅእ ኽእል ሓደገኛ እዩ። ሓደ ሓደ ግዜ ሜታኖል ዘለዎ ንድሕር መስተ ሰቲኻ ኖርማል ካልእ ኢታኖል ዘለዎ መስተ ንክፍውሶ እዩ ኣብ ሕክምና ይፍቀድ እዩ። እዚ ግን ክተረጋግፅ ኣለካ ሜታኖል ምኳኑ፣ ምክንያቱ ክልቲኦም ኣንፃር እዮም። ድሕር ብሜታኖል ድሕር ሓደ ሰብ ተመሪዙ ምኳኑ ድሕር ኣረጋጊፅካ ኣብዚ እውን
1: ዝረቢ
0: ኢታኖል ዝኾነ ከም በዓል ዊስኪ ጂን ወይ ቮድካ ክተስትዮ ትኽእል ኢኻ፣ ግን ሜታኖል ክኾን ኣሎ ክተረጋግፅ ኣለ እሱ ነቲ ዝኣተዎ ሜታኖል ቀልጢፉ ይሕቆ እዩ። እዚ ካልእ ፓራኳስ ዝበሃል እዚ ምሕረር ናይ ፀሓያ ኢልና ንዛረቦ እዩ፣ ንፀሓያ ንምጥፋእ ኢልና ንዛረቦ ንጥቀመሉ ዓይነት ባእታ እዩ። እዚ ሕጂ ንድሕር ብጌጋ መትሓዚ እዩ ንድሕር ፍላይ ኣብ ናይ መታይ መትሓዚ ወይ ኣብ ናይ ካልእ መትሓዚ ንመስተ ኢልና ንጥቀመሉ ኣብኡ ድሕር ተቐሚጡ ዝኾነ ካልእ ሰብ ፀሚኡ ድዩ ወይ ፀልሚትዎ ከይረኣየ ድዩ ንድሕር ሰትዩ ኣዝዩ ሓደገኛ ዝኾነ ዘንድድ ዓይነት መርዛን ባእታ እዩ። ብርቱዕ ቁስሊ ኣብ ኣፍ ኣብ ሻሕለለ ይገብር ማለት እዩ። ውፅኣቱን ብርቱዕ ይገብር ማለት እዩ። ከምዚ ዓይነት ተጋጢሙካ ድማ ሕፅቦ ናይ ከስዐ ኣገዳሲ እዩ ማለት እዩ።
1: ዶክተር ምናልባት ነዚአን ክንምለሰን ክንፍትን ኢና ግዜና ርኢና ብዙሓት ስለ ዝኾና ክንከላኸል ተዳ ኮይና ከምዚ ዓይነት ፀገም ንኸየጋጥመና መረዛ ከየጋጥመና እንታይ ክንገብር ኣለና ዝብል ሕቶ ክትሓስበላ ፅናሕ እሞ ነተኸታተልትና ከዓ ዕድል ክንህቦም ቴሌፎን ብቁፅሪ ቴሌፎን 12244 ከምኡ 12247 ብምድዋል ኣብዚ ኣልዒልናዮ ዘለና ንምረዛ ዝምልከት ትሕዝቶ ክትሓቱ ወይ ርእቶ ክትህቡ ትኽእሉ ኢኹም። ኣዱምና ዶክተር ናሆም ደመሳይ ካብ ክፍሊ ውሽጣዊ ሕማማት ሆስፒታል ኦረታ እዩ። ዶክተራት ኣብ ስቱድዮ ኢኹም ትከታተሉ ዘለኹም ዶክተራት ኣብ ስቱድዮ ወትሩ ሰንበት ቀትሪ ሰዓት 1 ብቐጥታ ተፈኒ ሶሉስ ድሕሪ ዜና ዓረብ ድሕሪ ሰዓት 5 ፈረቓን ዜና ዓረብ ዝድገም መደብ እዩ። ዶክተር ስጋብ ቴሌፎን ዝድወለልና ንምክልኻሉ ከምዚ ዓይነት ሓጋ ምረዛ ከየጋጥም ኣብ ገዛና ኣብ ነፍስና ኣብ ደቅና ኣብ ኣሕዋትና እንታይ ና ክንገብር ዘለና?
0: ተቐዳሚ ክንገብሮ ዝግባእና እቲ ኣብ ገዛ ተኮይኑ እቲ ንጥቀመሉ ባእታታት ንመሕፀቢ ክዳውንቲ ክኾኑ ክእል ንመፅረ ይኹን ካልእ ኬሚካላት ፍሉይ መትሓዚ ክህልዎ ኣለዎ። ብንፁር ምልክት ዝተገብረሉ መትሓዚ ክኾኑ ኣለዎ። ቆልዑ ክረኽቦ ብዘይክእሉ ቦታ ክቕመጥ ኣለዎ፣ ወይ ዝኾነ ናይ ኣእምሮ ፀገም ዘለዎ ሰብ እውን ክትንክፎ ብዘይክእል ቦታ ክቕመጥ ኣለዎ ማለት እዩ። እዚኣ ክንገብራ ዝግባእና ታቐዲ ምክልኻል እያ።
1: ምክልኻል ካልእ
0: ካልእ ንገብረ ድማ እቲ ነገር እቲ ድሕር ኣጋጢሙ ንበሎ ዝኾነ ብጌጋ ይኹን ቀልጢፍካ ናብ ሕክምና ክትወስደሉ ኣካ ሕሙ ባዕልኻ እውን ከምዚ ይኸውን ኢልካ ክትመራመር ወይ ክትሓስብ ግዜ ክተጥፍ የብልካ ብወልጥሕ ናብ ገዛ ትወስደሉ ኣካ ማለት እዩ።
1: ብልምዲ ክንገብሮ ዘይብልና ነገራት እንታይ ኣለዎ? ሓደ ሰብ ተመሪዙ ኢልካ ተሓስብ ሞ ከምቲ ንሰምዖ ፀባ ምስታይ ፅቡቅ እዩ ወይ ከምዚ ምግባር ፅቡቅ እዩ ገለ ድበሃል ነገራት ኣሎ ክግበር ዘይብሉ ነገራት ከንታይ እዩ?
0: ዋ ሕጂ ፅቡቅ እንድዩ ንምንታይ እቲ ሕጂ እንታይ ዓይነት መርዚ ወሲዱ ስጋብ ዘይፈለጥካ ፀባት ስለዝሰትየ ንዑ ደምፀሉ ሃስያ የለን ክሰቲ ክእል እዩ ንድሕር ኣምሊስዎ ግን ፈላለ ክእል እዩ ከምዝበልኩ ከ ንድሕር ገሊኦም ዝሃፉ ዓይነት መርዛማ ተለዉ ክወፁ ከሎ ከምብሓድሽ ዝገደደ ናብ ሳእንቡቅ ሰዕብዮም ከጋጥሙ ክእሉ እዮም። ዘይሃፉቲ ኮይኑ ልክዕ ከም ሕፅቦ ከምዘብ ሕክምና ክእል ላባይ ዝግበረሉ ክወፁ ስለ ዝኽእሉ ፅቡቅ ማለት እዩ። ካልእ ግን መስተ ክኸውን ይኽእል ወይ ካልእ ዓይነት መድሃኒታት ናይ ቃንዛ ኢልካ ውን ንድሕር ሂብካዮ ተወሳኺ ካልእ ዝፀገም ከጋጥሙ ክእል እዩ። ሕጂ እታ ሓንቲ ክትገብራ ትኽእል ንስኻ እታ ነቲ ሰብ ድማ ብቀልቡ ንድሕር ፅቡቅ ኣሉ ኮይኑ ፈሳሲ ክፈሰተልካ ዝኽእልቲ ኮይኑ ብፍላይ ሓይሊ ዝህቲ ኮይኑ እሳ ክትወለካ ንድሕር ከምልስ ኣምሊስዎ ከዓ ተኸይዱሉ ከዓ ዝበለፀ ማለት እዩ። ግን ዋላ ኣምሊስዎ ኢልካ ውን ስቕ ክትብል የብልካ ንሕክምና ክትወስደ ኣለካ ማለት እዩ። ኣገዳሲ እዩ ምክንያቱም ዘለና ብጣዕሚ ብዙሓት ዓይነት መርዛማ ስለ ዘለዎ
1: ክንምለሰን ሞተን ናብተን ጀሚርና ይነበርና ናብታ ኦርጋኖፎስፌት
0: እዚ ብፍላይ ኣብ ዓድና ብጣዕሚ ብብዙሕ ዘጋጥም ኣብ ሕርሻዊ ቦታታት ዘሎ እዩ። እዚ ድማ ፀረ ባልዕ እዩ። እዚ ፀረ ባልዕ እዚ ኣብ ዘይግቡእ መትሓዝ ድሕር ተቐሚጡ ብጌጋ ድሕር ተሰትዩ ድማ ብርቱዕ ሓደገኛ ዝኾነ ሳዕቢ ነምፅእ። እዚ ድማ ሓደ ካብ ዝገብረሉ ድማ እንታይ እዩ ኩሉ ፈሳሲ ካብ ዓይነትኻ ብርቱዕ ንብዓት ብርቱዕ ተምላስ ውፅኣት ገብረልካ ስርዓተ ምስትንፋስ ድማ ከምዝደከመ ገብሮ ማለት እዩ። ኮማ እውን ክትኣቱ ትኽእል ኢኻ። እዚ ፍሉይ ዝገብሮ ድማ ዋላ ብምስታይ ጥራሕ ዘይኮነ ዋላ ብኣብ ቆረበትካ ብምፍሳስ እውን ክሓልፍ ዝኽእል ክምርዝ ዝኽእል ባእታ እዩ። ስለዚ ብቁልጡፍ ነቲ ክዳውንቱ ነቲ ሕሙም ክዳውንቱ ኣውፂኢካ ሓፂብካ ናብ ሕክምና ክትወስደ ኣለካ። ኣብ ሕክምና ድማ ናይ ኣየር ሓገዝ ክግበረ ኦክሲጅን ኣየር ኣትሮፒን ዝበሃል ከኒና እውን በብ ደረጅ እዋሃቦ ማለት እዩ።
1: ከምቴሌፎን ክንቅበላ ሞ ምሳን ሓዊስና ክንከይድ ሄሎ መርሓባ ዶክተራት ኣብ ስቱድዮ ሰማዓክ ኣለኹ ይቀፅል እዩ
2: ዶክተር ዓራይ ቤጥሮስ ኣነ ዶክተር ክኣቶ ደልዩ ኣለ
1: ሰማዓክ ኣሎ
2: ዓራይ ኣልሙ ዝበሃል ካብ ዓት ዝርዛ እዚ ንዶክተር ክኣቶ ኢለለዩ ዘለኹ እቲ ምረዛን ብከላንቲ በበይኑ ድዩ ሓደ ካልኣይ ነገር ኣፈሳሲ ጥራሕ ዘሎ ደፍካ ዝምረዝ ወላ ኣብ መግቢ እውን ኣሎ ጃና እንታይ ኣጋጥማኒ ኣብ መግቢ ፀገመ ዩደሎ መግቢ ኣርሓደ ግዜ ይብከለኒ ከምዚ ምብስና ዓይልጣለይ ኣብ ሕክምና ስጋብዚ ድቀስ እውን ንኸውን እንታይ ዝጠንቁ ኣብ መግቢ ኸ እንታይ ይፀገም ዶክተር ሓፍ ዘለ ሽኮር ንጠቕጥም ኣለኒ ግን እሱ ብግቡእ መድሃኒት ይወስድ ፓራስታሞል ካልእ ክብሎ ዝፀንሐውን ተጠቃሚሰ ኣይኮንኩን ሓደሓደ ግዜ ክፅላኣኒ ግዜ ክብሎ ተደ ኮይኑ እዚኣ ምብካል ናይ መግቢ ግን ሓፍ ዘለ ኣብሓፍቲ መጋግብ ኣብ መግቢ ኸ እንታይ ይፀገም ዘሎ
1: ዓራይ
2: መግቢ ኸ እንታይ
1: እዩ ዓራይ ቀኒልና ንፅርትያ ካልእ ቴሌፎን ኣላትና ሃሎ
3: ሄሎ ዶክተራት
1: ኣ ቅፅል
3: ሃሎ ኣብርሃም ኢኻ ዕቦል
1: ኣራይ ቀፅል ሕቶኻ ኣብርሃም
3: ኣራይ ኣብርሃም ኢኻ ዕቦል
1: ቀፅል
3: እቲ ሕተይ እንታይ እዩ ኣብዚ ናይ መድሃኒታት ናይ ፀራይ ሓሰኻ ኢንሰክሳይድ ገለ ንብሎ እቲ መብዛሕትኡ ህዝብና ሃሎ
1: እዋ
3: መብዛሕቲ ህዝብና ሲ እዚ ናይ ፀረ ሓሳ ከዓ
1: ቀፅል
3: ሕጂ እዚ እንታይ መብዛሕትኡ ካልኣይ ግዜ ይጥቀመሉ እዩ ብፀባ ብተስኒ ዝኾነ ፈሰስቲ ይጥቀመሉ እዩ። ሕጂ እዚ እቲ ናይ ምረዛ ከስዕብ ይኽእሉ ዶ ኣና ብተደጋጋሚ ካብ ክፍለሕርሻ ሲ እዚ ነዊሕ ግዜ ክፀንዕ ስለ ዝኽእል እቲ መድዓኒት ከይጠፈየ ምስ ካልእ ሓዊሱ ክምርዝ ይኽእል ኢልና ኢና ንሕና ንዛረቦም ግን መብዛሕትኡ ሰብ ብልምዲ ይጥቀመሉ እዩ። ኣብዚ ሕዚ ዶክተር ከመይ ይርዮ
1: ተረድያት ካደ ዶክተር ዓራይ ዓራይ ቀኒልና ቀኒልና ክንምልሰን
0: ኦኬ ፅቡቅ ሕቶ ሕጂ ክመፃ ኒና እታ መረዛ መግቢ ሕጂ ሓደ ካብ ዓይነታት ምረዛ እዩ። መብዛሕትኡ መግቢ ክምረዝ ከሎ ብባክቴርያ እዩ ዝምረዝ ማለት እዩ። ሕጂ ድማ ካብ ዘይግቡእ ኣዋዕያ ወይ ዘይግቡእ ኣዘሓሕላ ክኸውን ይኽእል እዩ። ሕጂ መግቢ ክምረዝ ከሎ እቲ ቀንዲ እቶም ዘፍርዎ ባክተርያ ቶክሲንስ ኣሎ ደፍርዎ ኣብቲ መግቢ ዝፀንሕ ማለት እዩ። ንድሕር እቲ ቶክሲን ሕጂ ብግቡእ ንድሕር ደውዒ ኸያ ቶክሲን እቲ መርዚ ሓይሉ ምስ ሓይሉ ፅንሕ ሽዑ ምስ ተመገብናዮ ድማ ብርቱዕ ረስኒ ተምላስ ፅሩሩ ገብረልካ መንፋሕቲ ቃንዛ ገብረ

ገብርኤልካ ማለት እዩ ስጋ ባህለዋትካ ተጥፍእ ገብርኤልካ ክእል እዩ ከምዚ ሕጂ ብከላን መረዛን ክትብሎ ፀንሐት ተመሳሳለ ንድዩ ኣብ ምንታይ እዩ ዝመርኮስ ሕጂ ግን ኣብቲ ዓቐን እዩ ሕጂ ንኣብነት ብከላ ኣየር ኢልካ ክዛረብ ትኽእል ግን ናይ ብከላ መግቢ ክን ከለና እቲ ዓቐ ናይቲ ብከላ ናብ መረዛ ከምፅእ ክእል እዩ ሕጂ ብከላ ፍኹስ ዝበለ ቃል ክንብሎ ንኽእል ናብ መረዛ ግን ከቢድ ዝኾነ ብከላ ንምባል እዩ ግን ተመሳሳሊ እዩ ሕጂ ኣብ መግቢ ግን ከምዛ ዝብለን ፀንሐት መንፋሕቲ ዝገብረላ ውፃኣት ምን ትብሎ ዘላ እዚ ግን መብዛሕትኡ ሕጂ ከም ዘለናዮ ፎኪስ መረዛ ክ

0: ናይ ስርዓተ ምሕቓቕ መግቢ ነቲ ትበልዖ መግቢ ዘይምስማዕ ክኸውን ይኽእል እዩ። እዚ ሕጂ ብግቡእ መርመራ ክግበር ይኽእል እዩ ማለት እዩ። ግን ኣብ ምረዛ ደረጃ ዝበፅሐስ ኣይኮነን።
1: ፅቡቅ ናይ ተኻላይ
0: እዛ ካልእ ዝበላ እዚ ኣብ ናይ ሕርሻ ዝበሎ ኦርጋኖፎስፌትስ ሕጂ ኦርጋኖፎስፌትስ ፀረ ባልዕን ፀረ ፀህያይን ድዮም እዚኦም ሕጂ ብግቡእ ንድሕር ዘይተጠቂምና ኣሎዎም ሳዕቤኖም ሃሳ እዩ። ዋላ ንኣብነት ኣብ መጀመርያ ቁልጡፍ ስጉምቲ ወሲድካ ሓዊካ ክትብሎ ትኽእል ኢኻ። ግን ናይ ምልምማድ ባህርያት የብሎምን። ንኣብነት ሓደ ሰብ ስ ሓደ ነገር ክፀወር ወይ ክላማመዱ ክብሎ ክእል እዩ። ግን እዚኦም ሓደገኛታት ምክንያቱ ዓይነታቶም እውን ኣይትፈልጦም ኢኻ። ስለዚ ፍሉይ ዝኾነ መትሓዚ ክህልዎ ኣለዎ። መትሓዚኡ ንፁር ክኸውን ኣለዎ። ኣብ ዝኾነ ካልእ ንመስተ ንጥቀመሎም መትሓዚ እውን ክቕመጥ የብሉ። ንኣብነት ኣብ ናይ ከምዚ ናይ ላምባ ድዩ ናይ ማይ መስተይ ድዩ ዝኾነ ጀሪካናት ክቕመጥ የብሉን። ፍሉይ ናይ በይኑ ክቕመጥ ኣለዎ። ምልክት ካ ክግበሮ ኣለዎ። ስለዚ ናይ ምልማድ ነገር የብሎምን። ዋላ ቅድሚ ሕጂ ኣጋጢሚካ ፎክስ ክኸውን ክእል እዩ። ኣብ ካልእ መዓልቲ ግን ከምቲ ኣጋጢሚካ ኣዝዩ ሓደገኛ ክኸውን ክእል እዩ። ምክንያቱ ብጣዕሚ ብዙሓት ዓይነት እያተን ዘለዎ ማለት እዩ።
1: ሓራይ ዶክተር፣ ምናልባት ግዜና ትውዳእ ስለ ዘላ ነዛ ናይ ካርቦን ሞኖክሳይድ ክንድህስሳ
0: እዚኣ ድማ ሕጂ ብብዙሕ ተጋጥም ኣብ ኣባይቲ ዝተጋጥም ድማ እዚ ናይ ቃፅሎ ብሰንኪ ቃፅሎ ዘይግቡእ ሙሉእ ዘይኮነ ቃፅሎ ናይ ፍሓም ናይ ዕንጨይት ንብሎ ማለት ካርቦን ሞኖክሳይድ ይበሃል እዩ። ካርቦን ሞኖክሳይድ ሕጂ ኣብ ኣየር ዝፍጠር እዩ። ሕጂ ብዘይ ሙሉእ ኣገባብ ድሕር ተቃፂሉ ሓደ ነገር ወይ ፍሓም ንብሎ ወይ ዕንጨይቲ ሞ ከዓ ኣየር ንሕር ዘይኣትዎ እቲ ቤት እቲ ካርቦን ኦክሳይድ ቀልጢፉ ናብ ደምና ኣትዩ ናብ ሄሞግሎቢን ይተሓስ። ሄሞግሎቢን ድማ ንኦክሲጅን ዝስከም ክፋል ናይ ደምና እዩ። እንድሕር ቀልጢፉ እዚ ካርቦን ኦክሳይድ ቀዲሞ ንኦክሲጅን ምስ ሄሞግሎቢን ተተሓይዙ ድማ ቀልጢፉ ኣይፍለን እዩ። ብርቱዕ ዝኾነ ናይ ምትሓስ ክእለት ኣለዎ። ስለዚ እንታይ ኣጋጥሞ ማለት እዩ? እቲ ኣየር ሰብ ሕፅረት ኦክሲጅን የጋጥሞ ማለት እዩ። ሽዑ ቀልጢፉ ምልክታት ክስምዖ ክእል ወይ ደንጉ ምልክታት ክስምዖ ክእል እዩ። እዚ ሕጂ መብዛሕትኡ ሰብ ኣይዝተውዕሎን እዩ። ግን እቲ ምልክታቱ ፅርርብ ይብሎ፣ ዓይኑ ፅልግልግ ብሎ፣ ድኻም ስምዖ፣ ተምላስ ዝጅምረሉ፣ ብርቱዕ ቃንዛ ናይ ከብዲ እውን ገብረሉ። መብዛሕትኡ ሰብ ሕጂ ከምዛ ክጋጥም ከሎ ናይ ደገ ዝውዓልኮ ንፋስ ዌልካም ኢሉ እውን ሸለል ብሎ እዩ። ግን
1: ዝበላዕኮ ምግብ
0: ወኮም እዮ ልክዕ ምስ ካልኦት መሳሰሊ ግን ክንጥርሮ ናይ ጥርጣር ክእለት ክህልወና ኣለዎ። እዚ ኣዘንጋዒ ንድሕር ገለገለ ሰባት እውን ፍሓም ወይ ኣናኺሶም ወይ ገለ ኣብ ግዜ ቁር ብፍላይ ወይ ዝሓልብ ዘሎ ግዜ ገዛ ክመቐልና ኢ ኣናኺስካ ንድሕር ገዲፍካዮ ሞ ከዓ ሞስኮት ከይከፈትካ ወይ ዝኾነ ኣየር ከየእተካ ንድሕር ገዲፍካዮ ብኡ ገይሩ እውን ሰብ ብድቁስ እውን ክመው ትኽእል እዩ ማለት ሓደገኛ ዝኾነ ሳዕቤን ዘለዎ
1: ኣብዚኣ ሕጂ ብዙሕ ሰብ ይዛረበላ እዩ። ግን ከምቲ ዝግባእ ጥንቃቐ ኣይገብረላን እዩ። ምክንያቱ ከም ቀሲ ኢሉ ኢኻ እቲ ንሰብ ዘዘንግዖ። ስለዚ እንታይ እዩ ክገብር ዘለዎ? ኩሉ ግዜ ጥንቃቐ ክገብራ ዘለዎ ነገር እንታይ እያ? ምክንያቱ እቲ ፍሓም ጌርካዮ ዘለካ ሙሉእ ብሙሉእ ተቃፂሉ ተቃፀለን እውን ክትፈልጠሉ ትኽእል መንገዲ ዘለዎ ኣይመስለኒን። እቲ ካርቦን ሞኖክሳይድ ይፈርህሉ እዩ።
0: ሕጂ እታ ጠንቂ እንታይ ካርቦን ዲኦክሳይድ ጨና የብሉን ወይ ሕብሪ የብሉን ክትሪኦ ዘይትኽእል ኒ እምበር ኣትሊስት ጨና ተዝህልዎ ወይ ሕብሪ እውን ዝረአ ተዝህሉ ነሩ ምፈለጥካ ነርካ እሱ ስለ ዘይብሉ ሕጂ ብዙሕ ሰብ ይዝንግዕ እዩ። ሕጂ ዝረአ ትክ የለን ዝረአ ጨና የለን ብምባል ድማ ኣየስተውዕሎኒ። ግን እታ ቀንዲ ክትገብራ ዘይግባእካ ንዝኾነ ፋሓን ክስ ክትገብር ከለካ ኣብ ኣየር ፅቡ ጌርካ ክተቃፅሎ ኣለካ። ምክንያቱ ዘይግቡእ ወይ ሙሉእ ዘይኮነ ቃፅሎ ንድሕር ኣሎ እዩ ናብ ከም ዝመርሕ ማለት እዩ። ስለዚ ክተቃፂሉ ብግቡእ ናብ ገዛ ክኣብት ኣለዎ። ካልኣይ ድማ ገለ ክፋል ናይ ገዛ መስኮት ይኹን ወይ ማዕፁ ክትከፍተሉ ኣለካ።
1: ኩሉ ግዜ ክፍት ክኾን ኣሎ ቀትሪ ይኹን ምሸትሓዊ እንተ ኣሎ ገዛ
0: ክፈት ኣለዎ።
1: ኣብ ፍሓም ጥራሕ ድዩ እዚ ዝርከብ?
0: ኣብ ፍሓም ጥራሕ ደይኮነ ኣብ ናይ ነዳዲ ናይ መኪና እውን ንጥቀሙ እዮም። ኣብ ሓዊ ወይ ዘን ቦይለራት ናይ ገዛ ውን መርሰኒ ንገዛ ኢሎም ንጥቀምሉ ከምኡ ከጋጥም ይኽእል እዩ።
1: ኣብ ምዝዛምና ኢና ናይ መወዳእታ መልእኽቲ እንተ ኣለካ ዕድል ክበካ ዶክተር።
0: እዋ ኣራይ ሕጂ ከምዚ ዝበልና እቲ ባእታታት ኣዝዮም ብዙሓት እንዲዮም እንገብሮ ዝግባአና ሕጂ ሓደ ልዕሊ ኩሉ ጥንቃቐ እዩ። ጥንቃቐ ኣገዳሲ እዩ። ካልእ ንእሽተ ኣብዚ ክትፋ ዝደሊ ድማ ክንጥቀሎ እዚ ድማ ካብ ተጓዳእቲ ዝኾኑ እንስሳታት ሓሳኻ እውን ክንጥንቀቕ ኣለና። ሓደ ካብቲ መርዛምነት ናይ ተመን እውን ክንጥንቀቀሉ ዘለና ቅድሚ ሕጂ እውን ተዛረብና ነርና። ግን ብሓፈሹ እቲ ንኩሉ እዚ መርዛምነት ክንጥቀቕ መገሊኡ ከም ዘለና ኮኔልካ ባዕልካ ተጋጥመካ እዩ ገሊኡን ሰኣን ዘይምስተዋዓል ስለዝኾነ ክንጥንቀቕ ኣለና ማለት ቀዳምነት ሓደ። ካልኣይ ምልክት ክወሃብ ኣለዎ ዝኾነ ነገር ከኒና ኹን ዝኾነ ፈሳሲ ኹን ወይ ፋብሪካታት ዝኹን ዝኾነ ነገራት ኣብቲ ኣፍ ደጊ ኣብቲ መጠቂዑ ምልክት ክህልዎ ኣሎ። እዚ ከምዚ እዩ ዝብል ምልክት ንፁር ክህልዎ ንድሕር ሃሲሱ ወይ ሕብሩ ንድሕር ንፁር ዘይኮነ ድማ ከም ብሓድሽ ክፅሓፍ ኣለዎ ወይ ብሕብራ ፈልጣ ብቅርፃ ፈልጣ ኢልካ ኣይከውን እዩ ማለት እዩ። ካልኣይ ኣስተምህሮ ክወሃብ ኣለዎ ንህፃናት ኹን ዋላ ንዓበይቲ ኩሉ ብደረጃ ዕድመ ዝፈለኒ በብግዜኡ ኣስተምህሮታት ክወሃብ ኣሎ ማለት እዩ። ምክንያቱ እቲ ንቕሓት ክዓቢ ኣለዎ ማለት እዩ። ካልኣይ ድማ ኣብ ከምዚ ዓይነት ሽግራት ኣብ ዘጋጥሙ ድማ ኣብቲ ክፋላት ናይ ሕክምና ፖይዘን ሰንተር ዝበሃል ኣሎ ፍሉይ

0: ናይ ምረዛ ዘጋጥሞም ሽግራት ዘጋጥም ተባሂሉ ተዳለወ መሳለጢያት ክህልዎ ኣሎ ማለት እዩ። እዚ እቲ ሚኒስትር ጥዕና ክገብሮ ዝግብኦ ምድላዋት ኮይኑ ይስማዓኒ ማለት እዩ። እዚአን ተመስላት ቀንዲ ኣገዳስቲ
1: ዶክተር ናማ ዜና ንመስግነካ ይቀኒልና። ዝኸበርኩም ተኸታተልቲ ናይ ሕጂ መደባት ዶክተር ኣብ ስቱድዮ ኣብዚ ተዛዚሙሎ ዕድምና ዶክተር ናሆም ደበሳይ ካብ ክፍሊ ውሽጣዊ ሕማማት ሆስፒታል ኦረታ ይፀኒሑ ስለምክታልኩም ኣዚና ነመስግን ድሓቂ

0: ጥራይ ተነፀለት ጥንሲ
1: እንታይ በልኪ
0: ጠዋ ንጓር ረቢ ነብሲ
1: ትውዳ ብላኽንከይድና ባህዱና ፅበይና ኣሎ።

0: ስዳ ተርክቡሉ ኣበይ ከይከደኪ
1: ፍቕሪ ወዲ ማማ ኣብ ልዕሊ ዓይኒ ጋንታ መዳርግቲ ብሎን ቅንጣ መመላእታ ምምፅኣ ኽፅበአ ናብ ሩባ ኸማዕድኡ ቄነኳ ሓዘቶኦ ተጠዊ ኽሳድኡ
2: ወይ ዋ ኣታ እዚ ናይ እምበር ወስድከ ነርካ ዝመናኒኻ ክዳን ዝትረፈ ይብላን ናባኸያ ኣይንጋንታ
3: ወዲ ዓሊ እንካበል እዚአን መስርዕና ተማሊአላ
4: ያ ጀምዓ ዓይንጋንታ እዛ ሳምና ተማሊእ ኣህልና ኣላ ሓሓንሳእ ክነዕፍረላ ኢና
5: ዓሽኣሆ ዓይንጋንታ ነፍሲ
2: ዓይንጋንታ
4: እዛ ስረ እዚኣ እውን ተማሊእ ኣህልና ኣላ መና ኣሎ ዕሩቕ
2: ንወዲ ማማ ተኾኖ ንዑ ሃቦ
6: ንዑ ሃቦ ናትካ እንዳ ግዲ መንፊት መሲላ ዘላ
4: እንካብል
2: ምስ ባብኮ ከልያ እዩ መን ሃቦ ዝብለለየ ኣኽ
7: ዓሽኣሆ መስርዕና

ቦጅ ቦጅ ቦጅ ቦጅ ዛምሳሕና ጸብሕና ጨው መረቕና ማይ ኮይና በስማ ኣምታ መስጋን ሓደ ኾና ተፈደሉ

0: መጋባይ ንዓስ ግብዚኣ ሳርፈይስ ግበረላ
1: እቲ ዓይንጋንታ ውራዲ ኣብኪ
2: ኪዳታ ለኽበጣይ ትግበር
0: እንታይ ደኣ እሞ

0: ዓለም ኣሎ።
1: ሞኣነስ ምንቃ ይብልን? ተደሊኻ ደቅስ፣ ተደሊኻ ኺድሽን።
2: ዓውዓው እነይትበሊ ኣልክስና
1: ኣታ ግደፍና እንዶ ኣሕልወና
2: ስጋቦ ፆት ኢላ ካብዚያ ምንቃ ይብልኒ

0: ወድማማ ያላ መሻርፍ አምጽ
1: ሐዛ ጻሙቀኒ ናብዝ ገጽካ ቡሎ ሐብዝ ባዕልክ ሰጥሐ እንክዚያ

0: ክራራይ ተበቲ
1: ካብ ስምዒትና ግዳ ኮሊፍክና
0: ካብ ካልኣይ መስርዕ ከምፅ
2: መሻሪፍ መሻሪፍ መሻሪፍ

0: ውስድ ውስድ ነብል
1: መሻሪፍና ነልዕል መቕነን ሳምንዓደስ ናይ ዘነሓት ሞደስ ኩሉ መጺኡሎ ብጾት ንዑቶሎ
2: ኣቤላ ዓይኒ ጋንታ እስከ ተዳሃይዋ እንታ ዛጓል እዚኣ ሓሚማኮ ትኸውን ባዕለይ ከብፀሓላ ከይከ

0: ለኸይህልዋ
1: ዶ ትብለኒ ኢለ ቅድሚ ምግራመይ ፀዋዓያ ክሓታ በዓለይ
2: ነለትካ ኸማን መፅያ ትፅውዕ ኣለኺ
1: ስምዐን ዶ ዓይኒ ጋንታ እንታይ እዚ ሞዴስ ዶ ተምላስተ ዝበሃል ዘሎ
3: በዚ እንዳ 17 ደሃባና እዩ
1: በቃ ስዩ መልሲኺ

0: ወዲ ዓሊ ተጸሊኣትን ላሞ ሓክምና ዶ ኸይድ?
1: ከመይ ዳ ጌርኪ?
0: ስቒል እዩ ቁርቁር ቢልኒ
1: ኣራይ በለ ኸይዲ

0: ዓይንጋ እንታ ነብዚ ንዕስ ክኽራር ኣላምድና ይህቲ ተልዕ ረኺብኪ ታይት እዚ ከኒና
1: ዕዕ
0: ሎረኪ ንዲኸ ትውሕቱ ዘለኺ ግደፈባ ዓይንጋ እንታ ፀገማይነብሶ እንታ ሽግር ክተምፅያ እዛ ጓል እዚኣ ህምቧዕ

0: ንዓይን ጋንታ እናበጦለኒ ትድለይ ኣለኺ
1: እሄ
0: ትእዛዝ እዩ ተበገስ ጥራሕ ተኽሱ ዶ ሰሚዐ ኣበይ ለሸኦል ቆልዓ ኣበይ ፀኒሕካ ቅድሚ ድፋዕ
2: ኣታ ወዳ ዓሊ ኣምሓራ ጭራኣሃሪ መና ምብላዕ ምብልዑ ዝብዓድና ብላዓያ የላ ናባና ገፃ መፅያ ኣነ ከዓ ተመልከተለ የለ ዳግም እያ
0: ክንደይ ከትፅብቕ እያ ኪድበል ሃቦም ነቶም መጋቦ
3: እዊ ሽርባኒ ሰለዘኸመስዓኸ
2: ወድማማ
4: እደራር ነብስያኽ
0: እሞ ንትርር ዝበለ ማእሳት ክንብገስ ኢና ፀገም ዘለዎ ሰብ ኣሎ
5: ኣብዚያ ወዲ ዓከር ተጸሊይዎ ኣሎ
0: ወዲ ዓከር ትረፍ
5: ኣነ ድሓን እየ ናይ ነገር ሓቦያ እምበር ጸሊያቱ ያርላ
6: ኣነ ኽእል ድሓን እየ ደለኹ
0: ዓይን ጋንታ ጥንስለኪ ይብል ኣሎ
1: ምስ መና ዳቂስካኒ
0: እሞ ከምኡ ብል ኣሎ ዝወረቐት
1: ድሓር መልሓስኩም ከይ ትሕይኽዎ
0: እዋ ከብዲኸ ምስ ነገር የልክ ግን ምብጋስኪ ተርፈክን እዩ
2: ኣኻልይቲ ፍራዛ ከዓ ላዓታ ተሰይሩ ኣሎ
0: ድሓኒ እግረ መንገዲና ክንፀርበላ ኢና ኣርክብ

ኣብ ሰብ ናይ ሰብ ማእታት ብሪንጎ ክፅዋዕ

0: ዞም ክልተ ፍጡራት ሓደ ዝመውጋእቶም ንኹሎም ገዲፍኩም ቀድሙ
1: ነፍሲ ኣይተረዳእንን ክልተ ምባልካ

0: Nada, todo bem.
1: እዚ ታ ዓይነ ጋንታ ከመይ ኮንኪ?
0: ደሓነ ንስኻትኩም ከ ደሓን ዲኹም?
1: ደሓን እዩ።
0: ከመይ ነይሩ እስክትሽም?
1: ቁሩብ ደብዳብ ፅሒኹ እምበር ደሓን ነይሩ።
0: ኩላትኩም ደሓን ኢኹም?
1: ደሓን ኢና
0: ወድማማ ኸ
1: ቦ ከይደ በሊ
0: ንዓባ መልሰለይ
1: ኩሉ ግርም እዩ ደሎ ከይደ ጥራይ
0: ዶቶረ ንዓባ ቅርብ በለኒ ናይቲ ጥንስ ምግዛፍ ግዲ ኾይኑ ትስፋይ ክፍታሕ ደልዩ።

0: ማይ ባሃብኑ ምጾት ደሓነየኮ።
1: ኣታ ዝዳኣ ተኻርጁን ድዩ ሎንጊኹም እምበር
2: ምስ ደፋእናየን ድዩ ጉዕዞ ንውሒና ሕጂ ኮይ ክዛረብ ፀኒሕ

0: ሓንሳብ ዶ ክረኽበክ ብፀይቲ እዚ ሓቀይ ዓይኒ ጋንታርእ
1: ወ
0: እሞ ኣይፈለጥ ክንዲ ክዳን
1: እንታይ
0: ዝተሰው እዩ ዘሎ ብፃይና ዳ ነዘምንዳኒ
1: ዋ ኣተታይ መሽክሉ እዩ በልኩውል ነብሎ ከይትርዮ

ኣብ ህይወተይ ምሉእ ከም ዝጋጢመኒ ይፈልጥኒ እዩ ኣብ ምንታይ ዝውዓለት እያ

ከመይ ኣለኹም እዞም ደቀይ? ሰላም ሰላም ሰላም ሰላም። ከመይ ኣለኹም ፎቶዋት ደቅና ክቡራት ስድራ ቤታት? ከመይ ኣለኹም ኣብ ውሽጥን ኣብ ወፃእን ትርከቡ ብምሉእኹም? መደብና መደብ ሃለው ቆልዑ ከመይ ኣሎ? ትሕጎስሉ ዘለኹም ዝኾነ ይኹን እንድሕር ርእቶ ኣለኩም ከዓ ኣብቲ ታሕቲ ተፃሒፉሎ ቴሌፎን ደው ኢልኩም ማለሲ ዝኾነ ዘለኩም ሓበሬታ ከትሕብሩና ትኽእሉ ይኹም እዞም ደቀይ። ስለዚ ሕጂ ትምህርቲ ኸ ረሲዑ የፀኒሐ ትምህርቲ ማለት መርመራ ከመይ ቀኒ ጣዕጣዕ ደብልኩም ሞ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ። እዞም ደቀ ኣጆኹም ኣይትሕመቑ እምበኣር ናብታ ምጭውት መደብና መደብ ሃለው ቆልዑ ደበኺልና መፂና ኣለና። ሕጂ ሓንቲ ሙዚቃ ክጋብዘኩም እየ። ተዋዛወዙ ቆልዓር ዓብልዎ ኩሉ ሕቆኹም ደሎ ኩሉ ቃዕቃዕቃዕ ዓብልዎ ብድሕሪኡ ክምለሰኩም እየ። እዞም ደቀይ እዚኣ ንዓኹም

ከመይ ፀኒሓ ሙዚቃ ተሓጒስኩም ዶ? እንኳዕ ተሓጎስኩም፣ እንኳዕ ተሓጎስኩም፣ እንኳዕ ተሓጎስኩም። ሕራይ መቸም ዝሓለፈ በዓል ናፅነት ክንደይ ግዜ ነጊረኩም እየ ብዝተፈላለየ። ብጣዕሚ ኢኹም ነፊዕኩም ዘለኹም። መንከ ግጥሚ ክገጥም ዘይብል መንከ ዝኾነ ክምድር እየ ዘይብል ኩሉ ከዓ ብዛዕባ ስድርኡ፣ ብዛዕባ ሃገሩ፣ ብዛዕባ ኩሉ ዘሎ ማለት ኣብ ከባቢኡ ዘሎ ባህሪ፣ ብዛዕባ እንስሳታት ኩልኹም ዝቀረብኩምዎ ግጥምታትን መደረን ናይ ብሓቂ ሕጉስና ኩላና ከዓኒ ወለዲ ንዛረበሉ ኣለና። እዚኣ ንዓኹም ዞም ደቀይ ሕጂ ናብ ንኡስ መደብ ዲሞይ ዳ ዲሞይ ከብለኩም እየ እሞ ኣብታ ዲሞይ ዳ ዲሞይ እንታይ ኮን ትህሉ ብድሕሪኡ ክምለሰኩም እየ ብሓባር ምስ ረኣና እያ።

0: ነበረ ያ ነበረ ኣብ ሓደ ገዛ ብሩ ትበሃል ድሙ ነበረት። እታ ድሙ ኩሉ ግዜ ቀልቀል ክትወፅእ እንተደልያ ካብ ውሽጢ ገዛ ብምውፃእ ኣብ ሓንቲ ሓመድ ዘለዋ ቦታ ብምኻድ ብክልተ ይእዳዋ ጉድጓድ ብምኩዓት ኣብቲ ጉድጓድ ኩድም ትብል እሞ ቀልቀል ወፅያ ብሓመድ ትደፍኖ ነበረት። እታ ድሙ ኣዝያ ፅሪት እያ ዝነበረት። ንግሆ ንግሆ ብመልሓሳ ጉንቦ ኢዳ ምራቅ ተጠልቂዮሞ ገፃ ትሕፀብ ነበረት። እታ ድሙ ዝኾነ ንጣብ ርስሓት ዘይብላ ሻሽ ትመስል ፃዕዳ ኮይና ኣብ ኣፍንጫኣ ፀላም ብሮት ነበረታ። እታ ድሙ ካንሸሎ ካብ ለመምታን ኣናፁን ብጉቡእ እያ ትሕልዎ ዝነበረት። ድሕሪ ግዜ ግን ሓንቲ ደፋር ኣንጭዋ ብቐትሩ ኣብ ውሽጢ እቲ ካንሸሎ ካብ ሰሜን ናብ ደቡብ ካብ ምዕራብ ናብ ምብራቅ ካብ መንደቕ ካንሸሎ ጎያ ክትቆርፅ ተቐማጦ እቲ ካንሸሎ ወዶም ጓሎም ክርእዋ ነታ ድሙ የላን ድያ ናበሉ ክሓሚዋ ጀመሩ። ድሙ ሕሜት ዋናኣን ተቐማጦ እቲ ካንሸሎን ብጣዕሚ ይሕረቃ ነታ ኣንጭዋ ኣብ ኢዳ ክትእትዋ ሙሉእ መዓልቲ ብዕቱብ ክትከታተላ ጀመረት። ካብ መዓልታት ሓደ መዓልቲ ድሙ ኣብ ሓደ ፀግዕ ፊስቶ ኣብ መሬት ተላሒጋ ተሓቢኣ ክትፀናፀና ዋዕለት። ኣንጭዋ ከም ኣመላ ካብ መንደቕ ናብ መንደቕ ትሸብብ ሓሓንሳ ቀስ እናበለት ኣብቲ ማእከል ካንሸሎ ብምእታው ቅራፍ ኮሚደረ ብክልተ ይእዳዋ ብምሓዝ ኮፍ ኢላ ክትበልዕ ጀመረት። ድሙ ብተግባራት ድፍረትን እታ ኣንጭዋ ኣዝያ ተገረመት ሓረቀትን። እዛ ሎቕማፅ ኣንጭዋ ሲ ብዋናታተይ ከተንዓቐኒ ከተዋርደኒ ብድፍረት ከም ድላያ ካንሸሎ ክትዕንድረሉ ብምባል ክትጎብጣ ብብቕሩብ ናብታ ኣንጭዋ ገፃ ሰጎመት። ኣንጭዋ ውዳቅ ኮሚደረ ክትበልዕ ንድሙ ፍጹም ኣይዝተውዓለትላ። ድሙ በካይዳ ድሙ ሰላሕ እናበለት ኣብ ሓደ ምቹእ ቦታ በፅሐት። ድሙ ሕጂ ንኣንጭዋ ክጎብጣ ፅቡቅ ቦታ ሒዘ ኣለኹ ምስ በለት ድሙ ከም ነብሪ ተወርወረት። ልክዕ ኣብ ዝባን ኣንጭዋ ድማ ዓለበት። ኣንጭዋ ብስምባደ ልባ ሙሉቃ ኣውያት ድማ ተተሓሓዘቶ ጭጭጭጭጭጭጭጭጭጭጭጭጭጭ በለት። ድሙ ሕጂ ዶ ይሓይሽ ጭጭጭ ካንሸሎ ሕዛእቲ ክጌርክዮ ከም ድላይ ክትዕንድርሉ በለታ። ኣንጭዋ ይቕሬታ ድሙ ይቕሬታ ድሙ ንዓይ ሕጂ እንተ ቆራጢምክኒ ንሓንቲ ግዜ ምሳሕኪ ጥራኤ መሓርኒ መሓዙት ንኹን እምበር ቀፃሊ መሳሕክን ድራርክን ካብ ሓደ ቤት ምግቢ ተረፍ መረፍ ጮማ ስጋ ከምፃልክ እየ ምስ በለታ ድሙ ሕራይ ዝሰምዓክ እየ ግን ቅድም ቀዳድም ኣብዛ ካንሸሎ እንትርፎ ብለይቲ ብቀትሪ ገፅኪ ከይርየኪ ፅባሕ ምሳሕን ድራርን ንሸት ፀላም ከደኖ ተረክብኒ ወድሓንኪ ኢላ ፈነወታ። ኣንጭዋ ፀገም የለን ይቀኒለይ ይቀኒለይ እናበለት ከደት እሞ ኣንጭዋ ከም ቆፀረኣ ከመይ ዝኣመሰለ ጮማ ስጋ ምሳሕን ድራርን ንድሙ ኣረከበታ። ድሙ ካበይ ኣምፂእክዮ በለታ። ካብ ፍሪጅ ናይ ሓደ ቤት መግቢ ኣምፂአዮ ምስ በለታ ስምዒ ኣነ ገንዘብ ስርቂ ክበልዕ ኣይደልን እየ ኣነ ንስኽን ካብዛ ሎሚ መዓልቲ ተዓሪቕና ኢና እንተ እንዳማትክ ንብረት ኣላዓኢልክ ምብላዕ ግን ኣቋርፂዮ መሓዙስን ሙሉእ ምሕዝነትን ክህልወና እንተኮይኑ እንዳማትካ ኣልዒልካ ምብላዕ ኣይፈቱን እየ እቲ ዝመፅእ ዝበልክዮ ጮማ ድማ ኣየድልየንን ሕጂ ከላይ ናብታ ዘምፃእ ክያ ፍርጅ ምለስ እየን ኢላ ነተን ስጋ ሃበታ ይበሃል።
1: ክርም ኣብ ዲሞይዳ ዲሞይ እንታይ ነራ መሲልኩም? ብዛዕባ ሓንቲ ንጭዋን ድሞን እታ ንጭዋ ደፋር እያ ኣብ ካንሸሎ እንዳማታሲ ከም ድላያ ትዕንድር ዋ ደይከውን እታ ድሙ ከዓ ዋዛ ዲመሲልኩም። ምክንያቱ እታ ድሙ ስራሕ ኣለዋ እታ ድሙ እታ ንጭዋ እውን ስራሕ ክህልዋ ክእል እንድዩ። ግን ኣብ ቅድሚ ፀላኢኻ መፂኻ ውትፍ ውትፍ ኣይትብልን ኢኻ። ዳሕራይ ግን እቶም ክልተ ፀላእቲ ከዓ ተዓሪቆም ብሰላም ከም ዝነብሩ ከዓ ኮይኖም ማለት ድሙና ንጭዋን ድሙና ንጭዋን ክዕረቁ ከለዉ ንሕና ሰባት ዳ እንታይ ደገራጭ ኣለና እዞም ደቀይ ትኾነ ምስ ዓርክኹም ምስ መሓዛኹም ትኾነ ነገራት ንድሕር ኣጋጢሙኩም ትዕርቕ ኢካ ትብል ሰላም ሰላም ኣይትሓዘለ የቅሬታ ይበሃል። እታ ድሙ ግን ሪኢኹማ ደብታ ጥቃፊስቲ ኮይና ቀስ እንዳበለ ሰላሕ እንዳበለ ፍር ኢላ ከይዳ ዓበት ሽዕታ ንጭዋ ታዕደ ክንመጫኸያ ታዕደ ወያነስ ዘይረክበ ደብላ ተዓሪቐን። ዳሕራይ ግን ብምንታይ ተዓሪቐን? ኣነሲ ተረፍ መረፍ ከም ፃልክ እየ ኢላ ታምሽ። ግና ተረፍ መረፍ ኣይኮነትን ካብ ተላጃ ስጋ ሰሪቃ መፅያታ ንጭዋ ሽዑ ክትባ ቲኣ ጎራሕያታ ድሙ ስርቂ ትፈቱን እያ ካብ ምፅኽዮ ትበለታስ ካብ ሓደ ፍርጅ ኢላ ናይ መን ናይ ካልእ ሰብ ጌጋ ሰላሒል ክምለስ እየን ኣነ ገንዘብ እንዳማተይ ኣይበልዕን እየ ኢላ። እዞም ደቂ እንታይ ተማሂርና ካብዚኣ? ዳማትካ ንብረት መላዓል ነውሪ ምኳኑ ካብ ንጭዋን ካብ ድሙን ተማሂርና። ሃራይ ሕጂ ናበይ ከብለኩም እየ ናብ ታትፈትዋ መን ዝያዳ ዘከረ ምውድዳር ከዓ ኣይትሕመቁ ናብኣ ክብለኩም እየ። መጀመርታ እንታይ ክኾን ትደሊ?
2: ዶክተር
1: ዶክተር ናይ ምንታይ? ናይ ቆልዑ፣ ናይ እንስሳ፣ ናይ ማካይን፣ ናይ ህፃናት ሓገይ ሓኪም ናይ ህፃናት ኣጠቁዕላባ ስክዳ መሓዛይ እንዲኸ ብረዎ ዛጓለ ሕጂ ሓኪም ናይ ህፃናት ክትኮነ ሽምክ መን ሞ
2: ኣርያማን
1: ራእዮቲ ታምዱር ዓሳ ኣብ ርእስ ዶክተር ኣብ ርእስ ታምዱር ዓሳ ኣብ ቁፅሪ ሓደ ኣሎ ኣብ ቁፅሪ ክልተ ትያ ኣብ ኣበስመራ ትያ ቁፅሪ ክልተ ኣብ ቁፅሪ ቁፅሪ ሰለስተ ጃልባ ኣብ ቁፅሪ ኣርባዕተ ባሕሪ ኣብ ቁፅሪ ሓሙሽተ ምእንቱ ክትሓስቡ ይቀስ ኢሉ ትፈጥ ዘሎ ኣብ ቁፅሪ ሓሙሽተ ራይ ተጋደልቲ ጣዕጣዕ ተኢሉ ከይሓልፈኩም መንቲ ክትሓስቡ ኣብ ቁፅሪ ሽዱሽተ ግመ ኣስተውዕሊ ሕጂ ኣቕምጥ ተብል እያ ግመ ኣብ

0: ሸውዓተ ሽምዓ ሽምዓ ሸውዓተ ሽምዓ ኣብ ቁጥሪ ሸሞንተ ክርያና ስከታይ ትመፅእ ሓዙ ካእስኹም ሓዙ ዝግኒ ደርሆ ሕዝ ክደለኺ ብራወ ዛጓለ ቁጥሪ ሓንቲ ስሒብካ ኣብድያ ክተቐምጥ ደስ ዝበለክ ቁጥሪ ሓደ ኣብ ኣግበርያ ቁጥሪ ሓደ ዳንዱር ዓሳ ነዚ ዳንዱር ስኽልኹም ትፈልጥዎ ዳንዱር ዓሳ ኣራይ ዳንዱር ዓሳ እስከ ክርያ ኢና እተኮይና ኣነ ይፈለጥኩን እንድ ዛጓለ ዶክቶረ ታንዱር ዓሳ እተኸይና ክርያ ኢና ኣብዚኣ እስከ ዳንዱር ዓሳ ታንዱር ዓሳ ብራዎ ዛጓለ 1ሰርተ ነጥቢ ትገሚ ቁጥሪ ክልተ
1: ፊያት
0: ቁጥሪ ክልተ ፊያት ፊያት ፊያት ማኪና ኣላዶ ዶክቶር ፊያት ክትገዝኡ ኮ ክድሕራይ ማኪና ኣላ ኣራይ ዓባይ ማኪና ኣላ ንእሽተይ ማኪና ኣላ ፊያት ኣራይ ኣብ ዓድና ብዙሓት ኣለዋ ፊያት ቦልግስ ባገን ገለ መለታት ደይኮነ ስካል ፊያት እስከ ፊያት ፊያት ብራወ ዛጓለ ኣምፅኻ ሳልሰይቲ ቁጥሪ ርባዕቱ ወዳይቶ ዶ ቁጥሪ ርባዕቱ ከዓ መፂ ሕጂ ባሕሪ ባሕሪ ነራ ባሕሪ ነራ ዋ ነራ ስካራይ ባሕሪ ተ ነራ ክርአይና እዚኣ ዶቶረ ናይ ብሓቂ ዶቶረ ድሕራ ዚኣ መሊስክያ ቅልጥፍቲ ቅልጥፍቲ ክደለኽ ዶቶረ ባሕሪ ባሕሪ ባሕሪ ባሕሪ ባሕሪ ኣጣ ቁዕላታ ደቂስኩም ኢኹም ሃራይ ኣንፅኻ እንደገና ረብዓይ ቁጥሪ ሸውዓተ ኢላ ኣላ ሕጂ ከዓ ሸውዓተ ሽምዓ ምንታይ ድውላዕ
1: ዝህረ ሰማዕታት ኣብ 20 ሰነ
0: 20 ሰነ ብራዎ ዛጓለ ብራዎ ንፍዕቲ ሕጂ ክትመፅያ እስከ ሃራይ ኣብ በሪ ዝደይ ክኻ ውላዕ እዩ እስከ ሽምዓ ኣብ 20 ሰነ ኣብ በሪ ዝደይ ናይ ሓውኺ ኣብ ናት ክኸማን ይውላዕ ሓቀ ብራዎ ኣምፅኻ ሕጂ ካልእ ሓምሻይ ሓምሻይ ቁፅሪ ሓሙሽተ ገይርክያ ኣለኸ ሓምሸይቲ ቁፅሪ ሓሙሽተ ተጋደልቲ ኮኑ ኩሉ እዮም ፍራው ተጓላይ ትጠራጠሪ ዶቶረ ንፍዕቲ ኸ እስከ ክርአይና ተጋደልቲ ኮይና ብጣዕሚ ንፍዕቲ እስኪ ዶቶር ምልእቲ ክሕራይ ንቆልዑት ኩሎም ክትሕውዮም ክሕራይ ምስ ዓበኺ ብራዕ ዛጓለ ጅብዚኣ ክርአይና እስከ ተጋደልቲ ዋይ ከትነፍዕ ዛጓለ ሓንቲ ካምፂ ሕጂ መወዳእታ መሬትኪ ቁጥሪ 6ሽተ ዋይ ክትቀልጥፊ ቁጥሪ 6ሽተ
1: ዝግኒ
0: ዝግኒ ኮነትን ኣጆኸ ኣጆኸ ተዓባይ ነፋሪት ነኖ ዝዓባይ ነፋሪት ምሽ ብሰማይ ትኸይድ መሊቓ ኣዋይ ግበያ ነራ ተዓባይ ነፋሪት ደለክ ብልዕሊ ግበ ትኸይድ ሓነይ ግን ኣምፂ ክኮ ሓሙሽተ ብራዎ ዘጓለ ንፍዕቲ ሕራይ እታ ትመፅእ ትግጥምዋ እንዲኹም ዓፍየ ቱሩሩ እንድያ ግን ኣብ ንኡስ መደብ ዓፍየ እንታይ ክትመፅ እዮ ሽዳ ሽዳ ሽዳ ባራራራራራ ቶቶቶቶ ትፈትዎ ማዓት እንዲኹም ንሳ ኣብኣ ገመል ረባዕ ክመፅ እዩ እንታይ ይብለና ግን ብሓባር ክርአና

0: ሽዳ
1: ሰላም ሰላም አነ ገመር ረባ ከመይ ቀኒኹም እዞም ደቀይ ኣቃውሞ ሓይልታት ገድሊ ከመይ ከምዝነበረ ክዕልለኩም ዶ ግርም

0: ከም ትብሉኒ ስለ ዘይጠራጠር ዕላለይ ክጅምር መጀመርያ ሓንቲ ሓይሊ ተጋደልቲ ከመይ ምዃና ኣቃውምኣ ክዕልለኩም። ኣብ ህዝባዊ ግንባር ሓንቲ ሓይሊ ብሰለስተ ጋንታታት 9 መሳርዕን ትቐውም ነበረት። ብፍላይ ኣብ 1980 ቅድሚ ሻድሻይ ወራር ዳርጋ ንክልተ ዓመታት ኣብ ተዛነ ትምህርትን መቅርራብን ስለ ዝነበርና ብዙሓት ሓደሽቲ ተዓለምቲ ፅምበሩና ስለ ዝነበሩ ሓንቲ ጋንታ ኣሳት 45 ተጋደልቲ ዓቕሚ ሰብ በፂሓ ነይራ። ሓንቲ ጋንታ ድማ 3 መሳርዕ ነበራ፣ መስርዕ ኮለይ፣ ካላሽናት፣ ኢንፎርቲን ወይ ናቶ ወይ ጅስሪ ዝበሃል ሓንቲ ነዋሕ ብረት፣ ቦምባታት ኢድ፣ ቦምባ ኤፍ1፣ ቦምባ ቻይና፣ ቦምባ ችኪ ወይ ቦምባ ትኪ ዝዓጠቐት፣ ስጡም ክፉፍ ዕጥቂ፣ ብስክሊት መቐመጢ ጠያይቲ፣ ክፉፍ መቐመጢ 3 ካዝና፣ መቐመጢ ብራሾ ማይ፣ መቐመጢ 2 ቦምባታት ኢድ፣ ተዓፀፈት ነፀላ፣ ብጀካ ነፀላ ኩሉ ካብ ቆርበት ኣሳእን ጦር ሰራዊት ዝተሰርሐ ነበረ። ሓደ ተጋዳላይ ካብ 350 ጠያይት ይሽከም ነበረ። መስርዕ ኣርቢጂ ልክዕ ከም መስርዕ ኮለይ ካላሽናትን ቦምባታትን ኢድ ዝዓጠቐት ኮይና ሓንቲ ኣርቢጅ 7 ፀረ ታንኪ ዝዓጠቐት ክትህሉ ከላ ገለገለ መሳርዕ ኣርቢጂ ድማ ካልአይቲ ኣርቢጅ 2 ዝዓጠቐት ነይራ። መስርዕ ብሬን ካላሽናት ሓንቲ ብሬን ፒኬይ ወይ ከዓ ብሬን እንግሊዝ ብተወሳኺ ብሬን ዲቶሮፍ ወይ ብሬን ካላሽን ተዓጠቕ ነበረት። ሓንቲ ሓይሊ ተጋደልቲ እነሻዕ 135 ጫሕጫሕ ዝብሉ ካብ ኣወዳትን ኣዋልድን ኣቡልኮም ዘተንፍሱ ዓቕሚ ሰብ ነይሩዋ። ኩሉ ጎበዝ ምስቲ ቁምጣ ሚላኖ ስረ ጋምባለ ዝተጠምጠሞ ዳንጋ ሽዳ ጥዮ ነፀላ ወይ ክሹክ ጀብጀብ ወይ ኣፍሮ ፀጉሪ ርእሲ ተፈናቲቱ ብትኩል መስርዕ ብማእከል ዓዲ ሰንጢቁ ክሓልፍ ከሎ ኣዴታት ክዕልላ ኣቦታት ክድብሉ ኣኽላባት ክነብሑ ከለዉ ብገለ ሃሱሳት ሰራዊት ደርጊ ተጋደልቲ በዚ ሓሊፎም እንተ ሰሚዐን ኣብ ስሪአን ሽንቲ ጥሪቕ ጥሪቕ የብላ ነበራ። እዛ ዝተዓዘብናየ ሓንቲ ሓይሊ ተጋደልቲ ብ3 ጋንታታት ብ9 መሳርዕ ዝቆመት ዓርመሾሽ ዘይትድፈር ሓይሊ ብፍላይ ከም በዓል ሻድሻይ ወራር ን3 ኣዋርሕ ለይትን ቀትርን ብዘይ ዕረፍቲ ሓደ ኣንጻር 10 እናሻዕ ድማ ኣንጻር 15 ገጢሙ ኣላሽ የብሎም እሞ ብዙሕ መውጋእትን መስዋእትን የጋጥም። እታ 135 ዝነበረት ሓይሊ ናብ 25 ሓንሳእ ሓንሳእ ድማ 15 ተጋደልቲ ትፀሪ ነበረት። ጸላኢ ሰዓር ይርኹመሽ ውግኣት ሓውዮም ናብ ቦታኦም ይምለሱ። ካብ ክፍሊ ተዕሊምን ክፍልታትን ሓደሽቲ ተጋደልቲ ይድረብዋ ሓይሊ ሰሲና ኣብ ንቡር ትምለስ። መሊሻ ምስ ጸላኢ ትገጥም ስጋዕ ናጽነት እትመጽእ ድማ ብሓደ ወተሃደራዊ መራሒ ሓይሊ ብሓደ ካልኣይ ማለት እዩ ኮሚሽነር ፖለቲካ መራሒ ሓይሊ ብ3 መራሕቲ ጋንታታት ብ3 ኮሚሽነራት ጋንታ ብድምር ብ2 መራሕቲ ሓይልታትን ብ6 መራሕቲ ጋንታታትን ብ9 መራሕቲ መሳርዕን ብ9 ምክትል መራሕቲ መሳርዕን ተመሪሓ ንናፅነት ኣምፂኣ ባንዴራኣ ኣብ መላእ ሃገር ኣንበልቢላ እታ ዝተረፈት ተጋዳላይ ወሊዳ ተዋሊዳ ደቂ ደቃ ሪኣ እዛ ሃገር ከዓ ኮይዕናላ ንነብር ኣለና እብለኩም ገመረባ።
1: ኦ ሪኢኹሞ ዶ ገመረባ እንታይ ምሂሩና? ዓብ ነገር ምሂሩና። ናይ በዓል ኣባ ሓጎይ፣ ናይ በዓል ዓባየይ፣ ናይ በዓል ባባ፣ ናይ

ዓልማማ ኣብ ግዜ ገድሊ እዚ 3 ዓመት ክጋደሉ ከለዉ ካብዚ ኩሉ ገዛውቲ ሓደ ካብቲ ገሊኡ ካብ ገጠር ገሊኡ ካብ ጉስነት ኩሉ ወፅኡ ግና ኣብ ምንታይ ተጠርኒፉ? ከም ሓደ ስድራ ኣብ ጋንታ ኣብ ሓይሊ ኣብ መስርዕ ተጠርኒፉ እንታይ ይገብር ከም ዝነበረ ከመይ ከም ዝነበረ ከመይ ፅባቐ ከም ዝነበሮ ንፀላእ ከዓ ራዕራዕራዕራዕራዕራዕ ተጋደልቲ ተሰሪዖም እንድሕር ተር ኢሎም ተፋናቲቶም ሓሊፎም ብሓደ ዓዲ ሽዑኸም ገለ እንድሕር ሰሚዖም ጦር ሰራዊት ኢሎም ሽንቲ ጥሪቅ የፍርሕዎም ነይሮም። ሽዑ ስለ ዝፈርሑ 3 ዓመት ተዛበጥ ክበዝሑ መዓትዮም ንሳቶም ክበዝሑ ኣብ ድቆም ደርብዮም ኣብ መወዳእታ ድሕሪ 3 ዓመት ናፅነት ኤርትራ መፅያ ንሶም ተኣኪቦም 120,000 ዝኾኑ ምሩኻት ሽዑ ንዓንዶም ቻውቻውቻውቻው ኩይድ ኢልና ኣብዛ ዓድና ፅቡቕታ ኣውፅዕ እዚኣ ነራ እዋይ ክትዕም ወሎ ኣነ ሕጂ ክፋንወኩም እየ ዝመፅእ ዘሎ ሰሙን ብካልእ ፅቡቕ መደብ ዘሕጉስ መደብ ሒዝናልኩም ክንመፅእ ኢና። እዚኣ ንዓኹም ትምህርቲ ትሕመቁ ዞም ደቀይ ብስድራኹም ከዓ ተማእዘዙ ቻው ቻው ቻው ቻው ቻው ስጋዕ ድመፅእ ቀዳም

23 ካይታ ድሒሩ ይኽተሎም ኣሎ። ኤርትራዊ ቢንያም ካብ መራሒ 41 ደቃይቕን 4 ካይታትም ዝኾነ ግዜ ድሒሩ ኣብ 127 ተርታ ተቐሚጡ ኣሎ። ኣብ ናይ ነጥቢ ፖካቻር ብ55 ነጥቢ ንቀጠላ ማልያ ካብ ወዲ ክለቡ ይስሕቅ ቶሮ ክቕበላ ከሎ ቢንያም ግርማይ ብ14 ነጥቢ ኣብ መበል 18 ተርታ ተቐሚጡ

0: ሰማንያ ክልተ ነጥ ትሽዓተ ኪሎሜትር ድማ ርሕቀት ኣብ ዘለዋ ምድረኽ ተጸሚዶም ክውዕሉ እዮም። ኣብ ዜናታት ወፃኢ ምስ ንሰግር ግጥማት ዋንጫ ዓለም 226 ትማልሶኒ ምሸትን ሎሚ ኣብ ሰዓታት ወጋሕታን ብዝተኻይዱ ክልተ ፀወታታት ቀጺሉ ነይሩ። ዝተረኽበ ውፅኢቱ ድማ ይስዕብ ሰዓት 10 ፀወተን ዘካየዳ ሃገራዊ ጋንታታት እስጳኛን ፖርቱጋልን ነይረን። ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ሃገራት ኣሰልቻዊ ዝኾነ ምንቅስቓስን ሸቶ ዘይተመዝገቦ ፀወታን ከካይዳ ኣለዋ። ድሕሪ ዕረፍቲ ኣብ ዝቐፀለ ካልይ ኣብሪ ግጥም ሃገራዊት ጋንታ እስጳኛ ወላ እኳ ንፀወታ ተዓብልሎ ሸቶ ከተመዝግብ ግን ክሳዕ ተወሰኽቲ ደቓይቐ ክፅበ ተገዲዳ። ኣብ መበል 91 ደቕ ተቐይሩ ናብ ሜዳ ዝኣትዎ ሚካኤል መሪኖ ካብ ፌራን ቶረስ ንዝተቆልፀትሉ ኩዕሶ ሰኪዕ ብምረኻቡ እስጳኛ ናብ ርብዒ ፍጻመ ብናይ ሓደ ባዶ ዓወት ሓሊፋ። ኣብዛ ፆታ ሓላው ልዳት ፖርቱጋል ዴጎ ኮስታዩ ብሉፅ ተፃዋታይ ተባሂሉ ተሰይሞ። እዘን ሃገራት ኣብ ዘካየዱ 42 ፀወታታት ኣብ ኩሉ ውድዳት ምዃኑ እስጳኛ ኣብተን 18 ብምዕዋት ላዕለዋ ኢድ ክትሕዝን ከላ ፖርቱጋል ካ ኣብ 7 ክትዕወት እተን ዝተረፋ ግን ነጥቢ ተማቒለን ኣሉ። ወዲ 41 ዓመት ሓለቓ ሃገራት ጋንታ ፖርቱጋል ክርስቲያኖ ሮናልዶ ትማል ምሸት ናይ መወዳእታ ማልያ ሃገራት ጋንታ ፖርቱጋል ወዲዩ ተፃዊቱሎ። ሮናልዶ ድሕርቲ ፀወታ ኣብ ዝሃቦ መግለፂ ሃገሩ ካብዚ ውድድር ምእላይ እኳ ተተሰምዖ ኣብ ኩሉ ማሊኣ ወዲዩ ዘካየዱ ፀወታታት ዝረኽቡ ዓወታትን ግን ሕጉስ ምዃኑ ብምግላጽ ርእሱ ኣልዒሉ ካብ ኣህጉራዊ ፀወታታት ይፋኖ ምህላው ገሊጾ። ሮናልዶ ኣብ ኣህጉራዊ ፀወታታት 146 ሸቶታት ብምዝጋብ ልዕሊ ዝኾነ ተፃውታ ኣብ ቅድሚ ተሰሪዑ ኣሎ። ኣሰልጣን ፖርቱጋል ሮቤርቶ ማርቲነስ ድሕሪ ዛ ግጥም ኣብ ዘካየዶ ጋዜጣዊ መግለፂ ካብ መዝነቱ ከም ዝወረደ ኣፍሊጦ። ማርቲነስ ኣብ መግለፂ እዩ ናብ ፖርቱጋል ዝመጻእ ኩሉ ምኽንያት ዋንጫ ዓለም ንምልዓል እዩ። እዚ ካብ ዘይኮነ ግን ክቕፅለሉ ዘድሊ ነገር ስለ ዘየለ ስርሐይ ሎሚ ደዋቢሉ ኣለኹ ክብል ተዛሪቡ። ሮበርቶ ማርቲነዝ ንፖርቱጋል ካብ 223 ኣትሒዙ ክዕልማ ድሕር ምፅናሕ ዝሓልፈ ዓመት ንዋንጫ ዩኤፋ ኔሽንስ ሊግ ክዕውታ በቂዑ ምንባሩ ይዝከር። ሰዓት 4 ወጋሕታት ዝተፃወቱ ሃገራዊ ጋንታታት ሕቡራት መንግስትታት ኣሜሪካን ቤልጅዩምን እየ ነይረን። ኣብ ናይ ቅድሚ ዕረፍቲ ፀወታ ቤልጅዩም ልዕሊ ትፅዊት ኮይና ብምቕራብ ንኣሜሪካ ፍጹም ብምዕብላልያ ፀወታ ተወፃፂራ። ቤልጅዩም ኣብ ታሽዒት ደቕ ካብ ዲ ኬትላይረ ብዝረኸብታ ሸቶ ቀልጢፋ መሪሕነት ብምሓዝ ንፀወታ ክትቅልሶ ጀሚራ። ኣሜሪካ መበል 31 ደቕ ካብ ቲልማን መገዲ ቅላዕ መቕፃዕቲ ብልፅቲ ሸቶ ብምዝጋብ ናብ ፀወታ እኳ ተተመልሰት ቤልጅዩም ኣይፀንሐትን። ኣብ መበል 33 ደቕ ካብ ዲ ኬትላይረ ካልእ ሸቶ ብምርካብ 2-1 መሪሓን ዕረፍ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኣዕብላለ ቤልጅዩም ኣይተዓግትን። ቫናከን ኣብ መበል 57 ደቕ ንዘይምዋር ተፃውቶ ኣሜሪካ ብምምዝማዝ ንዝረኸባ ኩዕሶ ናብ ሰኪዒት ብምቕማጥ ንመሪሕነት ሃገሩ ናብ 3-1 እኳ ተዕበዮ። ኣብ መበል 96 ደቕ ሮሜሎ ሉካኩ ኣብ ክሊ ፍጹም ቅላዕ ንዝረኸባ ኩዕሶ ናብ ሸቶ ብምልዋጡ ቤልጅዩም ብኣገራሚ ዝኾነ ውፅኢት 4-1 ብምዕዋት ናብ ርብዒ ፍጻመ ሓሊፋ። ኣብዛ ፀወታ ን2 ሸቶታት ቤልጅዩም ዘመዝገበ ዲኬት ላይሮ ይቡል ሰጻታይ ተባሂሉ ተሰይሞም። ዝቕፅል ፀወታ ቤልጅዩም ኣንጻር እስጳኛ ኣብ ርብዒ ፍጻመ እዩ ክኸውን።
1: Well, don't concede another. Lukaku on the loose ball scores. Romelu Lukaku. The exclamation point for Belgium. And now they will ride momentum.
0: ግጥማት ዋንጫ ዓለም 226 ሎሚ ሶልስ ብክልተ ናይ ርብዒ ፍጻመ ፀወታታት ቀፂሉ ከምሲ እዩ። ናይ ሎሚ ምሸት ፀወታ ካብ ሰዓት 7 ምሸት ዝጅምር ኮይኑ ኣርጀንቲና ንጻር ግብፂ ተካይዶ ፀወታ ተሰሪዑላ ኣሎ። ግብፂ ተኸላኸልታ ካሪም ሓፊዝን ኣሕመድ ፋትሕን መጉዳእቲ ፀይሮም ብምህላዎም ሃገሮም ኣብ ናይ ሎሚ ምሸት ግጥም ንክርክቡ ተተስፊያ ኣላ። መሓመድ ዓብዱል መኖም ግን ኣብዛ ፆታ ዘይህሉ ተፃውታይ ምዃኑ ተፈሊጡሎ። ኣከፋፋሊ ማሕናድ ላሽንግን መቕፃዕቲ ወዲዩ ኣብ ናይ ሎሚ ፀወታ ተሰላፈ ብምዃኑ ንግብፂ እፎይታ ዝፈጠረ ክኸውን ሓለቓ ሃገራት ጋንታ ግብፂ መሓመድ ሳላሕ ካብ ዝቕኒ ምጭባጥ ጭዋዳ ብምሕዋዩ ምስ ዑማር ማርሙሽ ብምዃን መስመር መጥቃዕቲ ክምርሕ ትፅቢት ኣሎ። ብወገን ኣርጀንቲና ተኸላኻሊ ፋኩንዶ መዲና ኣብ ናይ ሎሚ ምሸት ፀወታ ክስለፍ ዘሎ ተኽእሎ ትሑት ክኸውን ከም ዝኽእል ዝፍኖ ዘሎ ዜናታት የረድእ። ሰዓት 11 ምሸት ካ ሃገራዊ ጋንታታት ስዊዘርላንድን ኮሎምቢያን ክራኸበን። ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክትታልኩም ኣዝየ መስኪ ምስ ተረፉ መረባት ኤርቲቪ ሓድጎኩም ብወገነ ይግም ሰላም።

0: እንደመጣ ከ ከምስ እለ መጣ ተደየ ሓረስቶት እንደማጣው መንገቢ እንታ ቀደም ወትግስቱ ዋቶም ተመክሮ ለይቡካ ናቅሰት ምንቀል ህለት ህቶም ለቶም መገልከ ምና ናቅስ ምንቀል በርዶ ናቅስ ምንቀል ህለት እለ ግን ወዳያ ወለ ግን ወዳያ እንደቢያሎ እንደ ታባውካ ቀደም ዝገይስ ሓሪት ባልሰካን የለ ካልእ ሚለት መስለካ ላያ ሓረስቶት ዲቡ ሓረስቶት ለበርናምጆም ዳይመን ወበደን ዳይመን ወበደን ህቶም ለናዮም ለመስላታም ጋንሆ ቀደም አነንኮ ገይስ ፈጅር ፈጅር ለሃ እንደት ገስየኮ ግልብላዕ ቤልከ መንገቢ ውግላ ዓድ ከማን ቀደም ግሊ ግስ እጨግቱ ድብካ አንዱ በርናምጅና ከመዶረት በሰል ወልታት እሊ ቀደም ያብለካን አመረክብ አመላይነ ስለ በደከዛት ጀላባላ የጨይ ሰኒቱ ግል ኩሉ ሻዕብና እግላ አመረቡ ጨይ ሰኒቱ ናኑ ሓኮ አርባ ሰነት ሓምስት ሰነት እንተት ገሴከማ መንገቢ ክትበልዕ ትገድር ሓደ ለጨይ ና መንገዛት ሓኮ ሰለስተ ሰነት አርባዕ ሰነት ማይ ታሕት የመንካ ንወሱ ታሕት ገይስ ንወሱ ሓኮ ታሕት ገየሰ እንተ ማይ ምንካ ይሓ
1: ውሕጂቲ ኣፍልጦ ቅድም ዳርጋ ኩሉ ጀራዲን ዳርጋ ይካረ እዩ ነይሩ ምክንያቱ ኣፍልጦ የብሉን ዋላ እውን ክትዕድሎ ከለካ እዚኣ ተኣክለኒ እዩ ድብል ነይሩ ቅድም ሕጂ ግን ትጠቕሙ ስለ ዝፈለጦ ባዕሉ ምልማዕ ጀሚሩ ንእሽተይ ዝነበረት ከዓ ክዕቢ ጀሚሩ ስለዚ እቲ ኣፍልጦ እንዳ ዓበየ እንዳ ዓበየ ይመፅእ ከም ዘለዎ
2: ዝራእትና ተባን ባሰል ወሸታ ወተማትም እክተርሃይ والحمدلله يعني بلدنا كويس في الزراعة بس دي ما قال درير قبيل مشاكلنا بس الجاس والدواء وقتا الزبير والسوق والحمدلله نجحنا كويس وكنا نشتغل وطانا نخدمه قاعد ينتج كويس وكنا نديه دواء واليد العامل الحمد لله الناس في بعد بس مكفين الحمد لله
3: تكنولوجيا حرستوت منا يلمد اتزبناي عمار جرادين قلت بدلو لسد مهم قارتو ات عمار جرادين تكنولوجيا دولنبل آلات وات بحس لات تنكبع علم جرادين اندت نفعك عمليات افريوت سرقلوت واتي عبيوت بهلتو تكنولوجيا مكنكات مشاقي موترات تكنولوجيا تدبير طاقت كس حدوار لدافع آلات يباس وحمامات للكل شتل وازرئت اتعمر جرادين متنفعت بهلتو الحقائق اقل سرقلوتي وزارة حارس حد قدرتا اتتتساقم تسانحت وهليت قلمنا تنسقل تسانحت مصدرات هيني مسنو اقل تعتاتي وماي بتدبير اتمنى

0: እቲ ዲሆም እግል ልብረት ቀድራ ወሸዓብማ ድቕሪ ምናሰብ ጀራዲን ሰበት ልዛበ እብዓውል ራትዕ እግል ልዛበ ቀድራ እዚኣት ኩልሄኒ እብ ማሓብር ሰበት ልትከምከሞ ናይ ሕበር ሰንዱቕ ማል እንዳኣሰሰው እግል ጀራዲኖም ለልኣትሓዘ ኣላት እግል ኣትርቦ ተጃርብ እግል ትባደሎ ምስል ውዛረት ሓርስ ምንቅሩብ እግል ትሻወሮ ወምና ውዛረት እግሎም ለልኣትሓዘ ጠለባት ብዓውል ራትዕ እግል ልርከቦ ልሕሰት ፍርሰት ራክባም ኣለው እቲ ማሓበር ሓቆት ከምከመው ጀራዲኖም እዘበናይ ግልት በደል ላሃላ ብክትማ ዓብ ክምሰልቱ እግሊ ኣእምሮ ቀድረው ምና እቲ ማሓበር ለይት ከምከመው ሰብ ጀራዲንማ ፍርያት እንደዛበው እተዮም እግሊ ዓቡ ቀድሮ እስክላ እቲ ማሓበር ክምኩማም ላህለው ሰብ ጀራዲን ውዛረት ሓርስ እባ ተሂቦም ካኪን እቲ ሃወኖት ዓዳጋ ሓምለ ወፈዋክህ እግርሖም ወሻዕቦም ዶር ወዱሉ ትረከቦ
1: እዚ ቸግዳም እዚ ክስራሕ ከሎ ዲጋታት እዚ ክስራሕ ከሎ ቅድሚ ምስርሑ ኩሉ ቦታታት እቲ ናይ ዋሒዝ ዝወርዶ ዘበለ ቀዳምነት እሱ ከይተሰርሐ ዲጋት ባህላ ይጅመር ከትርታት ኢና ንሰርሐሉ ማለት እዩ እቲ ከትሪ ንምንታይ እዩ ዝኾነ ድበት እንተ ቀልጢፉ እዚ ሕጂ ሕፅ ኣለዎ ቀልጢፉ ከምዝመልእ እንተ ትሚልካ ገዲፍካዮ ቀልጢፉ ክመልእ ከምዝኽእል ሲ ንሕና ቀዲምና እዚ ፈሊጥና ኢና እዚ ዓዲ እውን ፈልጥ እዩ እዚ ሕፃ ምኳኑ ቀልጢፉ ክመልእ ምኳኑ ኣቐዲምና እዚ ኩሉ ኣርባዕተ ስንጭሮታት ኣሎ በዚ እሱ ኣቐዲሙ ነናይ 6 ሜትሮ ነናይ 4 ሜትሮ ዛላታትን ከትርታትን ጌርና ዓፂና ኢና
2: ብሰንኪቲ ብ3 ዓመት ተሰርሐ ብማእቶት ከትርታት ምስ ጀመርናዮ ብዋሓዚ መሪኡ ዘሎ እዚ ዲጋ ብዋሓዚ ምል ዘሎ ሕጂ ንሕና ዓብዪ ዋሕስነት ንዝስተ ንጀራዲና ንልምዓት ንኩሉ ዓብ ዋሕስነት ንኾነልና ነዚ ዲጋ እዚ ስሪሕና ሕጂ ነዚ ዲጋ እውን ምስ መልአ ምስ ተፈፀመ ነቲ ብሰፊሕ ልምዓት ርሑቕ ዘሎ ቦታ ሕርሻና ካብዚ ብሶላር ድዩ ብካልእ ብዝኾነ ቴክኒክ ኣብዚ ርእሲ ዓዲ ንብሎ ጎበዝ ትሪኢ ኣለካ ኣብኡ ባስካታት ተሰሪሑ ካብኡ ከዓ ብግራፊቲ ናብቲ ዝደልዮ ቦታታት ንኸሰትን ከልምዕን መደባት ኣለና
3: ካብ 216 ከባቢ እዚ ከባቢ እዚ ፅሚ ናይ ማይ ሽግር ማይ ኣጋጢሙ ስለነበረ እዚ ቦታ እዚ ኣብ 218 ውሑዳት ሰባት ነዚ ቦታ እዚ ጀሚሮሞ ማለት እዩ ድሕሪ ዓዲ ምሉእ ተበግሽዎ እዚ ቦታ እዚ ብኸትሪ ክንከትሮ ጀሚርና ማለት እዩ ኣብ 218 ዓዲ ምሉእ ኩሉ እንዳነጠፈ ኩሉ ሰሪሕዎ ክሳብ 68 እንትኸውን ከትርታት ኣብዚ ኸቲርና እዚ ኩሉ ትሕተ ባይታ ናይዚ ቦታ እዚ ከምትህብትም ጌርና
4: ወላሂ ኣዳጋ ሃኒ ሜሬና ክትበር በስ መጃፈሳቲ እማር ብደና ብትካየክ ትኩማቲ እትኒና ከታይ ማሃበር ሃረስቶ ድኒፍ ማሃበር ሃረስቶተን መታላባ እንታይ ገደምነይ ሕይ ኔቶ ነኪበር ማሃበር ሃረስቶ ድኒፍ ማሃበር ኤፊ ማሃበሪ ምራብ ነከተን ጃስ ምራብ ክንክ ሰማድ ምራብ ክንክ ናቶይ ምራብ ክንክ ላኪን ማሃበር ሃረስቶ ድኒፍ ላኪን ማስኦኪ ኮይ ምራብ ነከትየነ ሰላማይን እንታይትክሃ
0: ብንየት ትሕትየት ኣግቡይ ባህለት ጽርግያታት እቲ ዓቦ ጀርዲን ለባዶር ቀላል ይኮን ፍርያት እቲ ዓዳጋ ግልብጻሕ ወትጃረት ሓምለ ወፈዋክህ እግልቲ ትሰርገል ገአት መንገቢ ጸረጊት ዶር ዓብቡ እግል ዓማር ጀራዲን ለላትሓዘ ከዛናት ወራህያታት እግል ትብነ ወፍርያት እግል ተኣግዕዝ ከም ኣግቡይ ወከባሪ ለትመስል ብንየት ትሕትየት መህመታ ለኸርባ ሞቶራት እግል ተእስነ ትራክተራት እቲ ጀራዲን እግል ኣትዮት ዓወሊ እግል ትሕፈር ወኣብ ዓመት እግል ጀራዲን ለላትሓዘ ከደማት እግል ተእትምም ሃልዮት ኣግቡይ ምህምቱ እቲ ሲያሰት ሕኩመት ኤርትርያ ኣግቡይ ዶልትሸቀ ለኣውለውየት ለልትሄቡባካት መንጠቐት ዓማር ሓቆጋኣቱ እፈድል እላ ስያሰትሄኒ የም ኣለቡባካት ኤርትርያ ምን ለውሕድ ናይ ረድምት ገበይ ሰበትቡ ጀራዲንማ ምን እላ ብንየት ትሕትየት ልትነፍዕ ሃላ ብዙሕ ገበይ ረድምት ለረክባ ባካት እትለወቀት ነሻጣት ዓማር ጀራዲን እትልትጋየስ እትዶል ትርአሄኒ እህምት ኣግቡይ ልትርእካ
5: ብላዕሊ እናረዳ ተረአ ኮይኑ ተኸቲሩ ዘሎ ብምሉ ትሕቲ ባይታ እጃ ሃብቲም ዘሎ ኣብዚ ዋን ዚ ብኾነ ዲጋታት እናርኣይ ተዓዚብካ ዳርጋ ተወዲየን የንፀና ኣባና ግን ዳርጋ 7 ሜትሮ መሊና ኣሎ ማለት እዩ 7 ሜትሮ እና እጂ በፂሕናያ ዘለና 16 ሜትሮ ያ ቁመታ 8 ሜትሮ በፂሕና ኣለና 7 ሜትሮ ማይ መሊሉ በታ ዓይነ ጥራይ ማለት እዩ ዳርጋ 69 ሜትሮ ክብሲ ሒዛ ኣላ ማለት እዩ እጂ ብጣዕሚ ፅቡ ኢና በቲ ማይ ኣይሰጋእና እንዘለና
6: ካብ መጀመሪኡ ዲጋ ማለት ኩሉ ግዜ ምስ ማይ ዝተኣሳሰር ማይ ማለት ካ ሂወት ናይ ሰባት እዩ ከም ዓዲ መጠን ካ እዚ ዓዲ ዓብዩ ብዙሕ ተፋሰስ እውን ኣለዎ ነዊሕ ግዜ ዲጋ ከይሰርሐ ይፀኒሑ ካልእ መባለታት እዩ በቲ ኮይኑ በቲ ግን ኣድላይ ኮይኑ ብዙእዋን እዚ ቅድሚ ዓመት

0: ረቓን ኣገደስቲ ሰባት ብድሳት ኣብ ደገ ዘሎ ኣሕዋትን ምስ ኣብ ውሽጢ ከተማ ዘለዉ ተዋሂትካ እንታይ ገበር ሓሳብ መፅሞ ዲጋ ኣበይ ዲጋ ተባሂሉ በትን በትን ዝተፈላለየ ቦታ ተራእዩ ኣብ መወዳእትኡ ምስ ቁጠባናን ምስ ዓቕምናን ኩሉ ነገር ኣብ ግምት ኣትዩ ዝቦታ እዚ ተመሪፁ
1: ሓመሌት ኣድፍያት ጃርዲን ፍዋክ እንዳ ኣልማዕና እንደ ኣፍሬና ነብር ብላ ነብር ብዙሕ ከም መሎክየት ገበል ይህለት ብዕድ እየኒ ከም ስርከራ በርበረ ባምያ ብርጭ ድባ ወላ ኣክሬ እዚግኡ ኩሎም ቁርጡጥ ናለት ባህሎ ከማን ኣለው ምስል እሎም ተሄድት ናዮም ናቶም ከም ስርከራ ዓደ ወግራ ፎልስምስምናይ ቅባእ ዝርአት ለበት ግኖ ስግጥም ምና እስትራቴጂክ ክሮፕ ናይ ሸዕብታት ባህልዎት እምንመሄን በርዱ ናይ ዘቱ እምበላመ ናይ ፋይበር ተገብ እትል ናይ ጀራቲን ናትበሃል ኣላ ምስራሓ እቲ ኣሕያን ሒን ምላዕልዓቃ ናሓፋነት ተበዲቡ እቲ ወቕት ምምሻል ሓምስ ኣሰክሻር ሰዕ ይባህላ ናለተሓምሎ ምና ዓይነት ሓመሊት በርዱ እንትሓረቡ ከንነፋዕ ቦም ንህልና ከረመለውክየት እግንሱ ምስሊ ዕዳጋኖ ምስላ መጅተማዕና ሄን ዝያድ ኣምር ኣብጃንብ ነብር ዕብት ነተሓዝዮላላ የን እ ምቁር ድንሽቱ ኣላ ማለት ሓመሊት ይብንሰር ቅቡልቶም ብምጅተማዕ መንገዲ ወብዕርድ መንገዲ ዲባማ ፍሬ ዓበላ
2: ሓረስ ደለየ ከሎ ሓረስ ላበዲር ዓላ እንደ ይገቢ ሓዲስ ላሃላ ዮመቴን ምስላ ዘበን ለገይስ ግልተኣታተ ዲብ ለመንጠቃት ናናይና ኣነ ማራ ንየቻዕለ ወእዚ ብልካስ የኒ ተመር ግንዝራ ወበናና ግንዝራ ወለይሙን እዚኣ ይ ለይሙን ትብል ሃላ ለውሃን ዕጨይ ለይሙን ትለይ ወዕጨይ ማብዕድ የኒ ላናፍዓድ የሊ ማንጎስ ወገለ ግንዝራ ብዙሕ ንየቸየት እዚ ኣነ የኒ ድዓም ልሃም ንእላካ ና ቁርደት እንደገስኮ ምና ቁርደት ኣምፀኮን ግልሚ ተጅርበት ግልግባ ግለ መንጠገት ኣወለን ዒላ ሕፍረትካ ምን ዒላ እስተዮትካ መናፍዖ ዲብ ሽዕብ ልሙድ ይኮኒ ዲበ ፈኮርኮ እላ ዒላ ግላ ሓፈርኮ ሓቆሎ ዒላ ሓፈርኮ የኒ ያዕኒ ላዝምቲ በናና ግልኢደ ብዲብየ ተመር ግልኢደ ብዲብየ ሓጃት ዓበይ እግለ ምስታቕበል ላጂል ለሰሬና ሃላ እግለ ገበይ ለናልየ እንደ ጻብጣ ኣባ ግልጊስ ወለማንጣጋት በደል እክል ወመሸላ ወሉ መስላ ዕላት ዲብ ጀራዲን ክትቀይር እንደእበ ኣነ ህትውት ልህዋየት ለናልየ ለዓለ
3: ለበዝሓምን ሸዓብና መናበረቱ እቲ ሓርስ ተእተንክብ ዓማር ሓምለ ወፈዋ ከሄኒ ከም ክፋል ሓርስ መናበረት ገቢል እግሊ እስነ ወቕቲ ሳድዓድ እግሊ ጠውር ሌጣ እንደይገቢ ብክትሽቅል እግሊ ክሰትለቡ ዶርማ ቀሊል ይኮን ምን እምባታት ሕርየት እቲ ኩልያት ሓርስ ለተኸረጀው ኣላፍ ምህንይን ሓርስ ራክባሙ ዝህለው ብክትሽቅል መሰልቱ ለትፈናታ ጀራዲን ለሸቁ ሸቃላ ዮመተ ኣው ሳብታም ዝረክቡ ብክትማ ዓብይቱ ምስል ጀራዲን እታ ለልፃበጥ መጃላት እግል መሰል ፍርያት እብ መካይን መናእካ ነተኣካን ለላግዕዞ ሰዋጌን ሜልከት መካይን መከኒኪይን እዚያት ኩሉ ሄኒ እቲ ዓዳጋታት ፍርያት እንደፈርሸው መዒሸቶም ለሳይሮ ኣንፋር እፈድል ጀራዲን ለረክበቡ ብክሽቅልቱ ጀራዲን ለኸልቆ ብክትሽቅል ለገንሕ ተቃሪር ትቡት ምን ማለቡ እቲ ልውቀት እቲ ኩሉ ዓድና ልትእሰስ ለፀንሓ ጀራዲን ርኤና ምንገብ ላኪን ዶር ጀራዲን እቲ ብክትሽቅል ብክስስ ወግም እግል ንንሳእ ክቡድ ይኮን
4: መጀመርያ ልዕሊ 120 ስራሕተኛታት ዕድል ስራሕ ፈቒዱ ዘሎዩ ንልዕሊ 120 ስራሕተኛታት ኣድሪሩ ዝሓድር ዘሎ ሓረስታ እዩ ብሰፊሕ ዘልምዕ ዘሎ እውን እዩ ብሓፈሻ ገፊሕ ናይ ቴክኖሎጂ ሕርሻ ዝጥቀም ሓረስታ እዩ ኩሉ እቲ ዳርጋቲ ንደልዮ ዘለና ክማላእ ንደልዮ ዘለና ዘማልኡ ክብሎ ይደሊ ማለት እዩ ገለ ካብኡ መስኖ ብሶላር ጀሚሩ ኣሎ ሓደሽቲ ኣዝርእቲ ከምስር ናይ ጣፍ ኣተኣታትሎ ዝተፈላለያ እንስሳታት የፍሪ ኣሎ ሓምላይ መግቢ እንስሳ ብሰፊሕ ኣተኣታትዩ ይርከብ ሓንቲ እታ እንኮ ተሪፋቶ ዘላ እቲ ካብ ፍኑ ፋሮዊ ኢሪጌሽን ንብሎ ናብ ነጠብጣባ እውን ወይ ከዓ እዚ ነፅጋዊ ስርዓተ መስኖ ምስግጋርያ እሳ ከዓ ናብኡ ገጹ ዝቀነአ ይመስል ብሓፈሻ ክሪኦ ከለኹ ግን ማንጉስ ብሰፊሑ እውን ኣተኣታት ኢሎ እዚ ሓረስታይ እዚ ካብቶም ኣለዉ ዝበሃሉ ኣብነታውያን ሓረስቶት ኩሉ ግራቱ ኣብ ውዒልካ እውን ዘይፅገብ ኣዝዩ ደስ ዘብል ናይ ልምዓት ኣገባብ ብሞያዊ ዓቕሚ ኣታኣታትዩ ናብ ልዑል ናብ ሰደድ ክቐንዕ ዝኽእል ፍርያት ከፍሪ ዝኽእል ሓረስታይን ካብቶም ዘለውና ኣብነታዊ ሓረስታይን ኢለ ዝገልፆን ዓብደልዓዚዝ ሓረስታይ ዓብደልዓዚዝ
5: ሰብኣይካን ሰበይትኻን ትወፍረሉ ቀረባ ምስ መንበሪኻ ብዙሕ ዘይትጓዓዘሉ እቲ ጀርዲን ክበሃል ከሎ ከዓ እቲ ብፍሉይ ካብዚ ጋሽባርካ ዋላ እንተሪኢካዮ ሕጂ ኣብዚ ኣነ ድሪኦ ኣብ ምምሕዳር ከባብታ ላይ ማለት እዩ ነፋስ ቦታ እዩ ኣብኡ ውዒልካ ኣብኡ ሓዲርካ እውን ዝኾነ ናይ ዓሶ ባህርን ካልእን ካልእን ዘይብሉ ፅቡቅ ቦታ እዩ ቆልዓን ሰበይትን ወፊሮምሉ ክኣትዉ ዝኽእሉ ቦታ ክጥቀምሉ ዝኽእሉ ኣሎ ስለዚ ነቲ ልምዓይ ከምዚ ዕድል ክወሃብ ከሎ ነቲ ብጉልበቱ ዝድረር ናይ ስራሕ ዕድላት ከዓ ብቀረባ ተጠቀምቲ ኢና ትሽዓተ ብሄራት ኣብ ዝሩባ እዚ ኣለና
3: ኤርትርያ ምን መደት ንዳልዕ ስክላ እምበል ሕላለ ለትከድምታ ሲያሰት መሻረከት ኣዋልዲ ኣንሳት ብእታ ኣዋልዲ ኣንሳት ክምሰር ክፋል መሽተማዕ ለትፈናተ ወራታት ዓማር ዶር ክምተህለእግለን ትወደ ፀንሐት ወህሌት ኣዋልዲ ኣንሳት እቲ መጃል ሓርስ እብዓመት እቲ ወራታት ጀራዲንማ ዶረን ዓባይ እግል ትግባእ ኣውለውየትማ ትተየበን ኣብ ዓብይሁ ዶር ሸባባት ወሻባት እቲ መጃል ሓርስ እግል ተዓበ የመለቡ ምስዳራት ናስእታ ብዙሓት ምና እታ እብ ዲፕሎም ወዲግሪ እብ ምህነት ሓርስ ወምንሄኒ እብ መጃል ሓምለ ወፈዋ ክህለ ደርሳይ ኣዋልዲ ኣንሳት መሰል ናይ እላ ስያሰተን እቲ መጃል ሰልፈት እግል ጀራዲንማ ኣዋልዲ ኣንሳት ብኣውለውየት ልትገንሓ ዶር ኣዋልዲ ኣንሳት እቲ ዓቦት ዓማር ጀራዲንማ ኣብ ዋድሕ እግል ትርአ እምቡትሃላ
6: ንቕዓት ናይ ሕብረተሰብና ክንሪኦ ከለና ሓደ እቲ እንዳኸለልካ እውን ክትሪኦ ከለካ ተደይ ዛልዩን ተደይ ደልዲሉን ክነብርን ክበልዕን ከም ዘይክእል እዚ ፅቡቅ ኣፍሉጥ ኣለዎ ግን ብድረድ ዘይኮነ እቲ ጎስካ ስናን ስራሕና ግን ቀፃል እዩ ነቲ ድዳሓረ እንዳፋጠንካ ነቲ ፅቡቅ ደሎ ድማ ኣብነት ከምዝኸውን እንዳግበርካ ቅዱስ ቅንኣት እንዳሓደሮም ንኸዓዩ ፅቡቅ ንክሓደ ኣለዎ ሕብረተሰበይ ግን ገና ውን ክውስኽ ኣለዎ ኢና ንብል ንሕና ተረ ሚኒስትር ሕርሻ ክንብል ከለና ኣዝዩ ዓብዪ ማለት እዩ ሚኒስትሪ ሕርሻ ሓደ ካብ ተልኽኡ ንፍፃም ነዚ ንምግባር ቀዳምነት ሂቡ ሰርሓሉ ስለ ዘሎ እዚ ድማ ሓደ ካብቲ መርኣያ መለለይ እንታይ እዩ ነብሲ ወከፍ ክኢላ ሕርሻዊ ክኢላ ስጋዕ ዓዲ ወሬዱ ይሰርሕ ኣሎ ማለት እዩ ብዘይ እዚ እውን ቀረብ መሳርሕታት ብምቕራብ እቲ ኣፍልጦውን ከም ዝቐዲምና ክሎ ፅንሓ መመሊሱ ክብርኽ ጎስጓሳት እንዳካየደ ብዕቱብ ዝሰርሕ ደሎ ዓበተራ ዝፃወት ደሎ ሚኒስትሪ እዩ
3: እቲ ዝሓልፋ ሰኖታት ለተኣታታ ወፍገሪት ለኣምፃ ይሄኒ ጀራዲን እምበላ ለሃይቦ ፈርያት ምስል ጀራዲን ለገይስ ክም ደወርህ ሓሓሊብ ኣባግዕ ወለመስሉ እንደወዴካ ሓተ ጀርዲን ለበዓኢለት ሙነት ካምለት ክምሰል ትረክብ ውድየቱ እላ እስትራቴጂ ትላሃይኒ እትልወቀት እቲ ብዙሕ ኣካናት ዓድና እቲ መዓል እንደዋዕለት ፍገሪት ዝያድ ዲብታ መፅእ ትትረከብ እሊ ከም ከራ ሓሓሊብ ኣባግዕ ወደወርሕ ለመስል ነብራሁ መና ጀራዲን ረክብ ሰበትሊ ጀራዲን እፍረያቱ ሌጣ እንደይገቢእ ሙነት ዓኢለት እብ ሕፍዘትማ ዶር ወዳሃላ
7: መሬቱ ሓውስዱካ እዩ ፅቡቅ ፅንፋፈ ዘለዎ መሬት እዩ ማይ ዋላ ሕጂ ወቂዕዎ ዝርእ ተኸሊካ ፀገም ይብሉን ፅቡቅ ፅንፋፈ ዘለሎ ልዑል ፍርያምነት ኣለዎ ክሌማ ከዓኒ ካብ ካልእ ከባቢታት ዝሓሸ ክሌማ ኣለዎ እዚ ከባቢ እዚ ከምዚ ስለ ዝኾነ ዝተፈላለየ ዓይነት ዘራእቲ ሽጉርቲ በርበረ ኮሚደረ ብርጭቅ ዱባ ጣፍ ስርናይ ዕፉን ወዘተ ዝሃብካዮ ዓመት ምሉእ ክለምዕ ዝኽእል ከባቢ ስለ ዝኾነ እዚ ተቐዳማይ ብልጫ ናይ ንእዞባ ፎርቶ ጀራዲን እዩ ኣብቲ ካልእ ዘይትረኽቦ ኣብዚ ትረኽቦ ማለት እዩ
8: ሕጂ ብልጫታት ናይ ዚ ቦታ እዚ ካብ ካልኦት ከባቢ ከም ናተይ ርድኢት ማለት እዩ ዘለዎ እዚ ቦታ እዚ ብጣዕሚ ፅቡቅ እዩ ቦዛ ኣይኮነ ኣነሳይ መሬት እዩ እዚ ቦታ እዚ ምክንያቱ ኣብ ፀሓያይ ከምቲ ናይ ንኣብነት ብጋሽኒ እዚ ሞሞይኒ እዩ ኣብ ጓሽ ዘለዎ ፀሓያይኒ ኣብዚን ባልዓትን ቦቦይን እዩ ሕጂ እዚ ፍሉይ ዘብሎ ብባልዓትን ብዝኾነ ባልዓት እዚ ዝሓሸ እዩ ማለት እዩ እዚ ካብ ጓሽ እዚ ይፍለ እቲ ቦትኡ እውን ማይ ስለ ዘይሕዝ ነቲ ሓረስታይ ኣይዕንቅፎን እዩ ክሰርሕ ኣብ ክራማት ክሰርሕ ዕድል ኣለዎ ማለት እዩ በዚ ሕጂ ብልጫታት ኣለዎ ኢላ ኣምና ንወገነ እዩ ማለት እዩ
3: እሊ እቲ ኤርትርያ እቲ ዓማር ሓምለ ወፈዋክሕ ሕቁቕ ለሃሊ ዓቦት እቲ ኦሮባካት ናይ ዓድና ልሰርገ ለሃሊ ዓቦት ይኮን ኣውለውየት እግል ብሩር ወእግል ኩሉ ብሩር ለትብል ስያሰት ሕኩመት ኤርትርያ እቲ ወግም ለኣታ ሰበቱ ሄኒ ዮመተ እቲ ኩሉ ሙዴርያት ዓድና ጀራዲን ሓምለ ወፈዋክህ ምዱድ ሃላ ለእስክላ ማይ እግል ክእለሎት ልትበነ ለፀንሓ ከዛናት ወረህያታት እትክል ወደ ጎሳሳት ልትጋየስ ለፀንሓ ወራታት ሕብዘት ማይ ወጨበል ዓማር ጀራዲን ምን ለመድ እት ዘበናይ እግል በደሎት ልትእሰስ ለፀንሓ መእሰሳት ብሑስ ልትሓሪ ለፀንሓ ሕሩይ ሸትል እግል ሰብ ጀራዲን ለልትሀየብ ምክር ወጎማት ምህኒን ጀርዲን እግል ኣፍሬዎት እት ኩልያት ለግኣካድም ኣብውዛረት ሓርስ ትተየብ ባፀንሐት ሰዳይት ኣላት ወዓማር ጀራዲን ኣብ ቴክኖሎጂት እግል ትተለ ትትበነ ለፀንሐት ብንየት ትሕትየት እቲ ልወቀት ዓቦት እንዳሓቀቀት እቲ መናበረሰብ ጀራዲን ተቂር ተመፅህሌት እላ ርክብት ለህሌት ዓውተላኪን እምባተታ ናይ መከለሲ ይኮኒ ዓዳጋ ቀበት ዓድ እንዳኣትመምና እቲ ተስዲር ግንእተ ከም እንቀድር እክድ ትግልና ሰበት ህሌት ሄኒ እቲ ልመጃል ዝያድ እግልነት ዓንደቕ ሸዓብ ወውዛረት ሓርስ እምበል ሕላሌ እግል ክደሞ ለእስትህል
9: ቅድሚ ሕጂ ኣብቲ ገመግም ሩባይ ነይሩ ትጀራዲና ሰፊሕ ባይታ ኣለና በዚ ጎኖ እዚ ዲጋ በዚ ጎኖ እዚ ዲጋ ዕዛር ንብሎ ኣለና ጎልጎል ሓደ ዝሓዘኒ ካልኣይ ብርበን ሰርዋ ንብሎ ኣለካ እዚ ኬትኩም መደርፈትኩምኒ ደቂ ዝገፅካ ዝኽይድ መደብና ሕጂ መደብና ዘሎ ካብታ ዲጋ እዚኣ ጎቦት ንርአካ ዘላ ርእሲ ዝዓዲ ዘላ ኣብኡ ባስካ ዓበይቲ ባስካ ተኺልና ብግራቪቲ ነዚ ጎልጎል ዝብለካ ዘለኹ ሰፊሕ ባይታ ንዑ ንኾነስትዮ መደባት ኣለና ዓብ መደብ እዩ ዘለና ብሙሉ መሬት ዓድና ምስ ጀርዲን ክኾኑ እንተልኩኻ ዝሓሰት ኣይኮነን
6: እዚ ክንገልፆ ፀንሐናኒ ምፍዋስ ማይ ኩዕታት ክንብል ከለና ሕጂ ብፍሉይ ሒዝናየ ዘለና እዚ ምፍዋስ ማይ ኩዕታት ብፍሉይ ምስ መሻርክቲ ኮይና ውን ንሰርሓሉ ዘለና እንታይ ኣሎ እጂ ምፍዋስ ማይ ኩዕታት ክንብል ከለና ዝተተሓሓዘ ከም ዕቀሓበ ድማይን ጀሚርካ ዲጋ ብምስራሕ ከምኡ ድማ ናብ ልምዓት መስኖ ዝኸይድ እዚ ብፍሉይ ኣብ 13 ማይ ኩዕታት ኣብ 5 ዞባታት ብፍሉይ ዝስራሓሉ ደለዩ ማለት እዩ እቲ ላዕለዋይ ክፋል ማይ ኩዕታት ብምፍዋስ እቲ ዲጋታት ድበት ከይመልእ ትሕዝቶ ማይና ድማ ከይጎደለና ኩሉ ማይ ንልምዓት መስኖ ክሕልወልና እዚ እውን ፅቡቅ ስራሓት ይሰላሰለ ኣሎ መርክሒ ብጣዕሚ ፅቡቅ እዩ ኣብ ኩሉ ዝርግሐ ኣለዎ ኣብ ኩሉ ዞባታት ብዝርግሐ ኢና ንዓይ ዘለና ስለዚ ንኩሉ ከረብሕ ብዝኽእል ብፅቡቅ ይስራሓሉ ንስራሕ ዛላታትን ከትርታትን ነቲ ዲጋታት ሓመድ ከይመልእ ኣክንዲማይ ሓመድ እንድሕር መሊኡት ትሕዝቶ ናይ ማይ ድማ ስለዝጎድል ከምኡ ድማ ብመጠንቲ ነልምዖ ክንክ ስለዝኽእል ኣሕምልቲ ፍረታትን ድማ ክጎድለና ስለዝኽእል ዓብ ተራ ዝፃወት እዩ ማለት እዩ ሓደ ነቲ ማይ ናብ ከርሲ መሬት የስርጦ ኣብቲ ናይ ልምዓት መስኖ ዘለና ስራሓትና ድማ ትሕተ ዋይታዊ ማይ ክብ ስለዝብል ብቀሊል እዩ ብሞተራትን ብክሳይ እንዳገበሩ ከልምዑ ይኽእሉ እቲ ሓመድ ድማ ኣብ ቦትኡ ብምዕቃብ ኣግራብ ብምትካል ሳዕሪ ብምቃል ድማ ንእንስሳ ረብሓ ይውዕል እቲ ድጋታት ድማ ካብ ድበት ምብላእ ነፃ ይኸውን ማለት እዩ

0: ኣብ ንኡዞባት ተሰነይ ድሕነት መግቢ ሰብን እንስሳን ንምርግጋጽ ንሓረስቶትን ወሃብቲ ኣገልግሎትን ኣስተምህሮ ተዋሂቦም። ህንድን ኢንዶኔዥያን ኣብ ምክልኻል ጸጥታን ቁጠባን ዘተኩረ ስምምዓት ተፈራሪመን። ኣብ ኣሜሪካ ምስክት ርዋዒ ብዝተኣሳሰር ጥዕናዊ ጸገማት ልዕሊ 30 ሰባት ከም ዝሞቱ ተገሊጾም። ኣሜሪካ ንስሉሳዊ ንግዳዊ ውዕል ከም ዘይትሕድሶ ምግላጻ ከም ዘተሓሳሰበን ሜክሲኮን ካናዳን ሓቢራን። ዝርዝር ዜና محيال ودابتات بحفشا نايمن اسياد دما بقندو ابي معزاز كلنتناو غسغاس لمعات حيال درخيت كم زفطر منيستر زباو من محدارات امباسادر عبد الله موسى ابي باص عبد استغانع اخي باغليصوم باربعتن حموشتن حمله ابي استخايده منفق او غمغم من محدار زبا سميناو قيح بحري استرخبه منيستر عبد الله بخبرتات حزباو غمبارن حبرته صوب منيستر خسكوسو بوقعات من اسيات نممالمال وهد صعري زدليو هاغراو عمام كم زخنه بمتقاس ኣብ ባይታ ዝረአ ዘሎ ውፅኢት ተስፋ ዝህብ ስለ ዝኾነ ብዝሓየለ ክድፍኣሉ ከም ዝግባእ ኣተሓሳሲቦም። ኣብቲ ኣኼባ ኣብ ዝሓለፈ 6 ኣዋርሕ ኣብ መዳይ ሕርሻ ቀረም ማይ ማሕበራዊ ኣገልግሎት ከምኡውን ብጨናፍር ሚኒስትሪታት ማሕበራትን ካልኦትን ናይ ዝተሰላሰለ ንጥፈታት ምስናይ ብልጫታቱን ድኻማቱን ዝገለፀ ፀብጻባት ቀሪቡን ተዘቲሎን። ተሳተፍቲ ብወገኖም ኣብ ገለ ከባቢታት ዘሎ ሕፅረት ቀረም ማይ ዕቱብ ቆላዕታ ክግበረሉ ተርእዮ ብርሰት ኣግራም ንምግታእ ተተካይ ፀዓት ብስፍሓት ክተኣታቶም ኣብ መስርሕ ህንፀት ዝርከባ ትካላት ትምህርቲ ክቀላጠፋ ከምኡውን ዝኣረገ ትካላት ጥዕናን ትምህርትን ዝፅገናሉ ባይታ ክፍጠር ዝብልን ካልእን ርእቶታትን ለቦዋታትን ኣቕሪቦም። ዋና ኣካየዲ ስራሕ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ክቡሮም ዓንደ ሚካኤል ኣብ ዝሃቦ መዛዝ ዝምቓል ዛጊ ተሰላሲሉ ዘሎ ዕማማት ብእወንታ ዝግምገም ከም ዝኾነ ብምጥቃስ ብልጫታት ተዓቂቡ ኣብ መስርሕ ዘጋጥም ብድሆታት ኣለሊኻ ንምእራም ብኣጋ ዝውሰድ ስጉምቲ ኣገዳሲ ከም ዝኾነ ኣነፂሮም። መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ዝሓለፈ ዓርብን ቀዳምን ኣብ ካናዳ ብሉዕል ድምቀት ተፀምቢሎም። ካብቲ ቦታ ዝበፅሓና ሓበሬታ ብመልክዕ ፀብጻብ ተወሃይድሎ ሚካኤል ሓርጉ ከቕርበልና እዩ።
1: ወርቃዊ ኢዮቤሉ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ34 ሓምለ ኣብ ቶሮንቶ ካናዳ ብሉዕል ድምቀት ተፀምቢሉ። ጠቕላሊ ቆንስል ሃገር ኤርትራ ኣብ ካናዳ ኣቶ ኣዩብ ዓብዱልዓሊም ኣብ ዝሃቦ ቃል ቤት ትምህርቲ ሰውራ ኣካዳሚ ጥራይ ዘይኮነ ሃገራዊ ንቕሓትን ጅግንነትን ፍቕሪ ሃገርን ህዝብን ከምኡውን ሓላፍነታዊ ባህርያት ዝኽስኮሰላን ዝምዕብለላን ማዲ ምትእኻብ ወለዶታት ከም ዝነበረት ብምጥቃስ ኣብ ምላእ ዓለም ንዝርከቡ በዛ ቤት ትምህርቲ ዝሓልፉ ዮውሃና ኢሉ እቲ መደብ ምብራ ሽምዓ ንኹሎ ምእንቲ ህዝብን ሃገርን ንዝወድቑ ሰማዕታት ንጉዕዞ ታሪክ ቤት ትምህርቲ ሰውራ ዘንፀባርቕ ስእላዊ ምርኢትን መብርህን ከምኡውን ባህላዊ መሰናዶ ዘጠቓለለ ነይሩ። ገዲም መምህር ቤት ትምህርቲ ሰውራ ደራስን ተመራማሪ ታሪኽን ኣቶ ዓለም ሰገር ተስፋይ ድማ ንጉዕዞን መድረኻትን ቤት ትምህርቲ ሰውራ ዝምልከት መግለፂ ካብ ከተማ ኣስመራ ብማዛ ሂቦ። ኣቦ እምበራ ዋሃዲ ሽማግለ ተምሃሮ ቤት ትምህርቲ ሰውራ ኣብ ካናዳ ኣቶ ወልዱ ፍትዊ ንኣበርክቶ ውዳበታትን ህዝብን ከተማ ቶሮንቶ ከምኡውን ነቲ በዓል ምድማ ካብ ኩለን ዞባታት ካናዳን ሕብራት መንግስትታት ኣሜሪካ ንዝመፁን ነቲ በዓል ክውን ንምግባር ንዝፀዓሩን ኣመስጊኖ። ንተምሃሮ ቤት ትምህርቲ ሰውራ ወኪላ ቃል ዘስምዐት ወይዘሮ ኣዜብ ሰሎሞን ብወገና ንታሪክ ቤት ትምህርቲ ሰውራን ህዝባዊ ግንባር ንትምህርቲ ዝነበሮ ግዚፍ ራእይን ዕላማን ዝምልከት መግለፂ ቅሪባ። ኣብቲ ኣጋጣሚ ጉጅለ ቀያሕቲ ዕንበባ ከተማ ኪችነር ብምስሊ ጉጅለ ባህሊ ቤት ትምህርቲ ሰውራ ነበር ሰውራዊ መዛምሩን ደርፍታትን ከተቐርብ ከላ ወክልቲ ማሕበረኮም ሃማደን ህግደፍን ድማ ናይ ውሃና መልእኽቲ ኣመሓላሊፎም።
0: ነመስግነካ ሚካኤል ሓድጎ። ኣብ ንኡዞባ ተሰነይ ቀረብ ድሕነቱን ንጽህንኡን ዝተሓለወ መግቢ ሰብን እንስሳን ንምርግጋጽ ዝዓለመ ኣስተምህሮ ንሓረስቶት ኣብ መስራሕቲ ትካላት ወሃገብቲ ኣገልግሎትን ኣከፋፈልቲ ኣሕምልትን ፍረታትን ተዋሂቦም። ኪላታት ኣብ ዝሃቦ መግለፂ ዘይውሕስ ኣጠቓቕማ ንጽህና ኣተሓሕዛን ኣተዓቕባን መግቢ ኣብ ሰብን እንስሳን ዘውርዶ ጥዕና ውሃስያ ከቢድ ከም ዝኾነ ብምጥቃስ ኣፍልጦን ንቕሓትን ምብራኽ ንምክልኻሉ ብዕቱብ ከም ዝሰራሕ ኣዘኻኺሮም። ሓረስቶትን ኣብ መስራሕቲ መግብን ኣብ መግቢ ወለድ ሕማማትን ሳዕቢናቶምን ዘለዎም ርድኢት ብምዕባይን እኹል ምክትታል ብምክያድን ውሑስ ምህርቲ ንምቕራብ ሓጋ

0: እዚ ከም ዝኾነ ብምጥቃስ ጸረ ባልዕ መድሃኒት ብዘይኣፍልጦ ክኢላታት ከይጥቀሙ ኣተሓሳሲቦም ኣካየዲ ስራሕ ንእዞባተ ሰነይ ኣቶ ተስፋ ዝጊ ዕቑባ ዝጊ ብወገኑ መግቢ ወለድ ሕማማት ኣብ ጥዕና ሰባት ቁጠባ ውልቀ ሰባትን ስድራ ቤታትን ከምኡውን ሕብረተሰብን ሃገርን ዘስዕቦ ጽልዋ ኣዝዩ ዓብ ምዃኑ ንዝተውሃቦም ኣስተምህሮ ድማ ኣብ ግብሪ ክውዕልዎ ጸዊዖም ተሳተፍቲ ብግድኦም እቲ ኣስተምህሮ ኣብ ስርሖም ሓጋዝ ምዃኑ ብምግላጽ እኹል ምክትታል ንምግባር ውሑስ ምህርቲ ንምቕራብ ከም ዝጽዕሩ ኣረጋጊጾም። ኣብ ዞባ ዓንሰባ ሓደጋታት ትራፊክ ንምግታ ኣብ ምብራኽ ኣፍልጦ ብዕቱብ ክስራሕ ከም ዘድሊ ተገሊጾም ወኪል ኤሪና ተስፋንኬል ገብሪ ዘዳልዎ ጸብጻብ ኣሎ ስዒቡ ክቐርብ እዮም።
1: ኣብ ዞባ ዓንሰባ እናወስኸ ዝመፅእ ዘለዎ ሓደጋታት ትራፊክ ንምግታ ኣብ ምብራኽ ኣፍልጦ ንቕሓትን ሕብረተሰብ ብሓፈሻ ናይ ወነንቲ ተሽከርከርቲ ድማ ብፍላይ ምስራሕ ከም ዘድሊ ተገሊጹ። ሓላፊ ፖሊስ ትራፊክ ዞባ ዓንሰባ መጀነር ኣዮ ፀጋይ ንኤሪና ኣብ ዝሃቦ ሓበሬታ ኣብ ዝሓለፈ መንፈቕ ብዘጋጠመ 168 ሓደጋታት 7 ሰባት ክመቱ ከለዉ ልዕሊ 130 ኣካላዊ መጉዳእቲ ከም ዝወረዶም ኣብ ንብረት ድማ ልዕሊ 2.1 ሚልዮን ናቕፋ ክሳራ ከም ዝሰዓበ ሓቢሮም። እዚ ሓደጋታት ምስ ናይ ዝሓለፈ ዓመት ተመሳሳሊ ኣዋርሒ ክነፃፀር ከሎ ብ9.5 ሚታዊት ከም ዝዛየደ ብምጥቃስ ነዚ ናብ ዝተሓተ ደረጅኡ ንምውራድ ኣብ ዝካየድ ፃዕሪ ኣፍልጦ ሕብረተሰብ ክምባል ወሳኒ ከም ዝኾነ ኣረድዮም። ቀንዲ ጠንቂ ሓደጋታት ትራፊክ ክቱርናሪ መስመርካ ዘይምሓዝ ቀዳምነት ዘይምሃብ ጥዕንአን ዘይተረጋገፀ ተሽከርከርቲ ምምራሕ ሕጋጋት ትራፊክ ብዝግባእ ዘይምኽታልን ካልእን ምዃኑ እውን ኣብርህዮ። ብዘይካዚ ብሽክሌታታት ብሓፈሻ 3 እግረን ድማ ብፍላይ ብተደጋጋሚ ጠንቂ ሓደጋታት ይኾና ምህላውን ብምሕባር ነዚ ንምፍታሕ ምስ ምምሕዳር ከተማከረን ብምርድዳ መለለዪ ሰሌዳ ክግበረለን ቁፅረን ውስን ንምግባር ድማ መደባት ከም ዘለዋ ረድዩ። መጀነር ኣዮ ኣብ መወዳእታ ምቁፅፃር ሓደጋታት ትራፊክ ንፖሊስ ትራፊክ ጥራይ ዝግደፍ ዕማም ከም ዘይኮነ ብምሕባር ምትሕባር ናይ ኩሎም ኣካላት ክዛይድ ከም ዝግባእ ኣስሚሩ ኣሎ።
0: ነመስግነካ ወኪል ኢሪና ተስፋንኬል ገብሬስ። ናብ ካልእ ዜናዊ ፀብጻብ ምስ ንሰግር ድማ ፎሊክ ኣሲድ ንጥዕና ኣደን ዕሸርን ኣዝዩ ኣገዳሲ ስለ ዝኾነ ብስሩዕ ክውሰድ ከም ዘድሊ ሞያውያን ይገልጹም። ወኪል ኢሪና ቤትኤል ሶሎሞን ዘዳለወቶ ዜናዊ ፀብጻብ ኣሎ ስዒቡ ክቐርብ እዮም።
2: ብደረጃ ዓለም 20ታዊት ሞት ኣዴታት ሕፅረት ኣይሮን ዝፈጠሮ ዋሕዲ ደም ክኸውን ከሎ ብሰንኪ ዋሕዲ ፎሊክ ኣሲድ ዝፍጠር ስንክልናኻ ኣብ ዓለም ካልኣይ ደረጃ ይስራዕ። ነዚ ኣብ ኣደን ዕሸልን ዘጋጥሙ ሓልክታት ንምክልኻል ኣብ ደረጃ ፍራይምነት ዝርከባ ደቂ ኣንስትዮ ኣይሮን ፎሊክ ኣሲድ ቅድሚ ጥንስን ኣብ እዋን ጥንስን ብግቡእ ክወስዶኦ ከም ዘለውን ሞያውያን ወትሩ ይመኽሩ። ፎሊክ ኣሲድ ንጥዕና ኣደ ብሓፈሻ ንጥዕና ነብሰ ፀርን ዕሸልን ከዓ ብፍላይ ኣዝዩ ኣገዳሲ ስለ ዝኾነ ብስሩዕ ክውሰድ ከም ዘለዎ ኣብ ሚኒስትር ጥዕና ሓላፊ ኣሃዱ ጥዕና ፍራይምነት ኣቶ ኤፍሬም ዝበሃል ኣተሓሳሲቡ። ኣብ እዋን ጥንሲ ዓበይቲ ጥዕናዊ ምልውዋጣት ከም ዝኽሰት ብምጥቃስ ነዞም ጠንቂ ሕማማ ደን ዕሸልን ክኾኑ ዝኽእሉ ምልውዋጣት ንምምካትን ንምብዳህን ነፍሰ ፀራት ተወሳኺ ቪታሚናትን ማዕድናትን ክወስዳ ኳ ተለወን ፎሊክ ኣሲድ ግና ቀዳምነት ክስራዕ ከም ዝግባእ ኣገንዚቡ። ኣይሮንን ፎሊክ ኣሲድን ቅድሚ ጥንሲ ምዝውሰድ ንመኻንነትን ምድንጓይ ውላድን ብ40 ሚታዊት ከም ዘጉድሎ ዝሓበረ ኣቶ ኤፍሬም ብሰንኪ ሕፅረት ፎሊክ ኣሲድ ኣብ ዕሸላት ንዝረአ ክፍተት ዓንዲ ሕቆ ከንፈርንትን ሓግን ምውላድ መዓልቱ ዘይኣኸለ ዕሸል ከምኡውን ዋሕዲ ደም ምክልኻል ዘጠቓልል ረብሓታት ከም ዘለዎ ኣነፂሩ። ዝበዝሐ ኣብ እዋን ጥንስን ሕርስን ዘጋጥሙ ሓልክታት ክንቆፃፀሮ ብእንኽእል ፀገማት እዩ ዝኽሰት ዝበለ ኣቶ ኤፍሬም ብሰንኪ ሕፅረት ድቀ መእዛታት ክኽሰት ካብ ዝኽእል ሓልክታት ንምክልኻል ኣዴታት ቅድሚ ጥንሲ ክትትል ከካይዳን ንዝተዋህበን ኣይሮንን ፎሊክ ኣሲድን ብስሩዕን ብግቡእን ክወስዳን ኣዘኻኺሩ። ኣይሮንን ፎሊክ ኣሲድን ኣብ ቀጠለ ኣሕምልቲ ከም ስፒናችን ቆስጣን ፍሩታታት ጥረምረ ዓደስ ፉል ባልዶንጓ ዓይኒ ዓተር ካዕካዕ ፍረ ዱባ ጠስሚ ሩዙን እንቋቑሖን ብቐሊሉ ክርከቡ ከም ዝኽእሉ ዝገለጸ ኣቶ ኤፍሬም ብሕክምና ዝውሃብ ተወሳኺ ኣይሮንን ፎሊክ ኣሲድን እውን ኣገዳሲ ምዃኑ ኣፍሊጡ። ሕፅረት ፎሊክ ኣሲድ ንጎደሎ ኣካል ዕሸል ጥራይ ዘይኮነ ንሕማማት ልቢ ወቕዒ ካንሰርን ሕማም ረስዒን ከቃልዕ ከም ዝኽእል ዝጠቐሰ ኣቶ ኤፍሬም ብሰንኪ ድሩት ኣፍልጦ ሕብረተሰብ ተጠቃምነቱ ከምቲ ዝድለ ብዘይምህላው ኣስተምህሮን ጎስጓሳትን ክሕይል ፀዊዑ። ጥዕና ኣደን ዕሸልን ምውሓስ መሰረት ጥዑይ ሕብረተሰብ ብምዃኑ ሚኒስትር ጥዕና ድማ ነዚ ንምዕዋት ናይ ቀዳምነት ዕማማት እዩ። ነዚ ብሞያውያን ጥዕና ዝግበር ዘሎ ፃዕሪ ንምዕዋቱ ኣዴታት ኣፍሉጠን ኣብ ረብሓታትን ኣገዳስነትን ኣይሮን ፎሊክ ኣሲድ ክዛይድን ተጠቃምነትን ክዓዝዝን ዘዘኻኽር ሓበሬታ እዩ። ምስ ኣላይ ሮቤል መረስዕ ቤትኤል ሰሎሙኔ ካብ ኣገልግሎት ዜና ዞባ ማእከል ከተማ ኣስመራ።
0: ንስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ደጊብና ብክብሪ ንዕድም።

ዜና ወፃኢ፣ ህንድን ኢንዶኔዥያን ኣብ ምክልኻል ፀጥታን ቁጠባን ዘተኮረ ስምምዓት ተፈራሪመን። እቲ ስምምዓት ቀዳማይ ሚኒስተር ህንዲ ናሬንድራ ሞዲ ሎሚ 7 ሓምለ ምስ ላዕለ ወሰን መዚ ኢንዶኔዥያ ኣብ ከተማ ጃካርታ ድሕሪ ዘካየድዎ ዝርርብ ተበፂሖም። ብመሰረቲ ውዕላት ህንዲ ንኢንዶኔዥያ ብራህሙስ ተሰሚየ ልዕዲ ድምፂ ዝውንጨፍ ሚሳይል ክትሸጠላ እያ። እቲ ኣፅዋር ኣብ ምምዕባል ወተሃደራዊ ዓቕሚ ኢንዶኔዥያ እወንታዊ ኣበርክቶ ከም ዝህልዎ ዝጠቐሱቶም መራሕቲ ትግባርኡ ንምቅልጣፍ ከም ዝሰርሑ ኣፍሊጦም። ህንድን ሩስያን ብሓባር ዘፍረይኦ ሚሳይል ብራህሞስ ክሳብ 800 ኪሎ ሜትር ንዝረሓቐ ዒላማ ክጥቅዕ ከም ዝኽእል ዘመናዊ ኣፅዋርዮም። እዚ ከምዚ ኢሉ እንከሎ ህንድን ኢንዶኔዥያን ቁጠብአን ምምዕባል ንግዳዊ ምልውዋጥን ወፍርን ከስፍሓ ኣብ ዕድና ብርቂ ማዕድናት ድማ ክተሓባበራ ምዃነን ገሊፀን። ምስዚ ኣብ ዝተኣሳሰር ህንድን ኢንዶኔዥያን ኣብ ዘካይድኦ ንግዳዊ ምልውዋጥ ተጠቃምነት ዶላር ኣሜሪካ ከጉድላ ምዃነን እውን ገሊፀን ኣለዋ። ክልቲአን ሃገራት ኣብ 2025 ልዕሊ 28 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ጸብጻባት የረድኦም። ኣብ ሕቡራት መንግስታት ኣሜሪካ ኣብ ዝሓለፈ ቀረባ መዓልትታት ምስ ኩትር ዋዒ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 30 ሰባት ከም ዝሞቱ ማዕክናት ዜና ቀሪሐን። ብዘይካዚ በቲ ኣብ ልዕሊ 10 ክፍለ ሃገራት ኣሜሪካ ኣጋጢሙ ዘሎ ክስተት ሚልዮናት ባሎታ ከም እተፀልው እውን ክፍለጥ ተኻኢሉሎም። ምብራቃዊ ከምኡውን ደቡባዊ ምብራቕን ደቡባዊ ምዕራብን ኣሜሪካ በቲ ክስተት ሕልፊ ካልእ ከባቢታት ተሃስዩ ከም ዘሎ ዝሓብሩ ፀብጻባት ኣብቲ ከባቢታት መጠን ዋዒ ኣስታት 44 ዲግሪ ሴንቲግሬድ በፂሑ ከም ዝቐነየ ኣረዲኦም። ክትር ዋዒ ኣብ ኣሜሪካ ጥራይ ዘይኮነ ኣብ ሰፊሕ ክፋል ኤውሮጳውን ሰብኣዊ ክሳራታት የውርድ ከም ዘሎ ዝፍለጥ እዮም። ምስቲ ብተፈጥሮኣዊ ክስተት ብዝተኣሳሰር ኩነታት ኣብቲ ኣህጉር ኣብ ዝሓለፈ ክልተ ኣዋርሒ ጥራይ ልዕሊ 1400 ሰባት ከም ዝሞቱ እዩ ዝቀላሕ ዘሎም። እዚ ከምዚ ኢሉ እንከሎ እቲ ዋዒ ኣብ ሓያሉ ሃገራት ኤውሮጳ ሓደጋ ባርዕ መሮር ከስዕብ ጀሚሩ ከም ዘሎ ክሳራታት መሊሱ ከይውስኽ እውን ከም ዝኽእል ይእመት ኣሎም። ምምሕዳር ፕሬዚደንት ዶናልድ ትራምፕ ንስሉሳዊ ንግዳዊ ውዕል ከምዘይሐድሶ ምሕባሩ ከም ዘተሓሳሰበን ሜክሲኮን ካናዳን ገሊፀን። ሰለስተን ሃገራት ነቲ ንግዳዊ ውዕል ክሳብ 2042 ናይ ምሕዳስ መደብ እኳ እንተነበረን ኣሜሪካ ግና ክትዝትየሉ ዘለዋ ጉዳያት ከም ዘሎ ብምጥቃስ ነቲ ውጥን ከም ዝወንዘፈቶ ኣብ ዝሓለፈ ቀረባ መዓልትታት ሓቢራ እያ። እቲ ንግዳዊ ውዕል ንቁጠባ ሰለስተን ሃገራት ኣገዳሲ ምዃኑ ዝገለፃ ሜክሲኮን ካናዳን ኣሜሪካ ንውሳነኣ ዳግመ ግምት ክትገብረሉ ፀዊዐን ኣለዋ። ይኹን እምበር ኣሜሪካ ነቲ ፀውዒት ዛጊት ምላሽ ኣሃበትሉን ዘላ። ሰለስተን ሃገራት ዓመታዊ ኣስታት 2 ትሪልዮን ዶላር ንግዳዊ ምልውዋጥ ከም ዘካይዳ ዝገልፁ ፀብጻባት ዘይምሕዳስ ትውዕል ነቲ ንግዳዊ ገስጋስ ባሉታ ክፀርዎ ከም ዝኽእል ይእምቶም። ንግዳዊ ውዕል ኣሜሪካ ሜክሲኮን ካናዳን ነቲ ብናፍታ ዝፍለጥ ካብ ቀረፅ ናፃ ዝኾነ ስሉሳዊ ንግዳዊ ስምምዕ ተኪኡ ኣብ 2020 ከም ዝተመስረተ ፀብጻባት የረድኦም። ኣሜሪካ ኣብ ናይጀርያ ኣዋፊራቶ ንዝፀንሐት ሰራዊት ክትስሕቦ ከም ዝጀመረት ሓቢራ። እቲ ሰራዊት ተልእኽኡ ከም ዝዓመመ ብምጥቃስያ ካብ ዝሓለፈ ቀረባ መዓልትታት ከተውፅኦ ጀሚራ ዘላ። ኣሜሪካ እቲ ወፍሪ ዕውት ምንባሩ እኳ እንተገለፀት እቲ ሰራዊት ኣብ ቃልሲ ኣንጻር ሽበራ ዘምፆ ለውጢ ከም ዘየለኦም ንኩነታት ናይጀርያ ብቐረባ ዝከታተሉ ወገናት ዝጠቕሶም። ኣሜሪካ ኣንጻር ሽበራ ምስ ሰራዊት ናይጀርያ ከም ዝተሓባበሩ ዝገለፀቶም 200 ወተሃደራት ካብ ፈለማ 2026 ከም ዝለኣኸት ዝዝከር እዮም። ኣብ ናይጀርያ ተኸሲቱ ዘሎ ፀጥታዊ ቀለውላው ብምትሕብባር ዞባውያን ሃገራት እምበር ብግዳማዊ ሰራዊት ክዓርፍ ከም ዘይክእል ተንተንቲ ክሕብሩ ፀኒሖም እዮም። ናይጀርያ ነቲ ክስተት ንምግታእ ኣብ ዝሓለፈ ቀረባ መዓልትታት ምስ ኒጀርን በኒንን ፀጥታዊ ስምምዕ ከም ዝተፈራርመት ዝፍለጥ እዮም። እቲ ስምምዕ ብቐንዱ ኣብ ደባተን ዝኽሰት ሽበራዊ ትርእዮታት ብሓባር ንምምካት ዝዓለመ ምዃኑ ሰለስተን ሃገራት ገሊፀን ኣለዋ። ዝሰፍሐ ሰሜናዊ ክፋል ናይጀርያ ኣብ ትሕቲ ሽበራውያን ወዲቑ ስለ ዘሎ እቲ ተርእዮ ንምግታእ ቀሊል ከም ዘይከውን እዩ ዝግለጽ ዘሎም። ሩስያ ትማሊ 6 ሓምለ ኣብ ልዕሊ ዝተፈላለየ ዕላማታት ዩክሬን ተወሳኺ ደብዳባ ካይዳም። በቲ ኣብ ርእሰ ከተማ ኪየቭ ከባቢኣን ዝተኻየደ ናይ ሚሳይላትን ድሮናትን መጥቃዕቲ ኣብ ልዕሊ ወተሃደራዊ ትሕቲ ቅርፂ ከምኡውን ትካላት

ነዳዲ ከቢድ ዕንወት ከም ዝወረደ ዝገለጸ ሚኒስትር ምክልኻል ሩስያ ልዕሊ 200 ዕላማታት ከም ዝደብደበ ሓቢሮም። እዚ ከምዚ ኢሉ እንከሎ በቲ መጥቃዕቲ ብውሕዱ 25 ሰባት ከም እተቐትሉ ዝሓበሩ ጸብጻባት ሩስያ ዝርከብዎም ልዕሊ 60 ከም ዝቆሰሉ ኣረዲኦም። እቲ ስጉምቲ መሰ ግብሪ ናይቲ ዩክሬን ኣብ ሃገሩ ተካይዶ ዘላ ተደጋጋሚ ደብዳብ ምዃኑ ሚኒስትሪ ምክልኻል ሩስያ ገሊጹሎም። ዩክሬን ብ5 ሓምለ ኣብ ትካላት መጻረዪ ነዳዲ ሩስያ ከቢድ ዕንወት ከም ዘውረደ ዝተቐሰት ደብዳባት ሚሳይላትን ድሮናትን ከም ዘካየደት ማዕከና ዜና ምቅልሐን ዝፍለጥ እዮም። ሩስያ ብ3 ሓምለ ኣብ 2026 ኣብ ልዕሊ ዩክሬን ካብ ዝወሰደቶ ተመሳሳሊ ወተሃደራዊ ስጉምትታት እቲ ዝዓበየ ክሳራድ ዘውረደ መጥቃዕቲ ከም ዘካየደት ዝዝከር እዮም። ምልዋጥ መጥቃዕትታት ሩስያን ዩክሬንን ኣብ 2026 ብዓይነትን መጠንን ሰፊሑ ከም ዘሎ ጸብጻባት የረድኦም። ካናዳን ጀርመንን ኣብ ምስራሕ ሳብማሪናት ዘተኮረ ንያስታት 30 ቢልዮን ዶላር ውዕል ከም ዝተፈራርማ ይቃልሓሎም። እቲ ስምምዕ ጀርመን ንካናዳ 12 ዘመናውያን ሳብማሪናት ክሰርሓላ ዝኽእል ኮይኑ ተግባራውነቱ ኣብ ዝመጽእ ቀረባ ግዜ ከም ዝጅምር ኣፍሊጠን። እቲ ውዕል ን50 ዓመታት ዝቕጽል ናይ ጽገና መስርሕ ዘማልአ ብምዃኑ ክሳብ 100 ቢልዮን ዶላር ከም ዝግመት ከም ዝኽእል እዩ ዝግለጽ ዘሎም። ካናዳ ነተን ሳብማሪናት ካብ 2032 ክሳብ 2036 ክትርከበን ከም እትኽእል ግምታት ኣሎም። እተን መራኸብ ኣብ ምምዕባል ወተሃደራዊ ዓቕሚ ካናዳ ብቐንዱ ድማ ኣብ ምምዕባል ዓቕሚ ሓይሊ ባሕርቲ ሃገር እወንታዊ ተራ ከም ዝህልወን ይጥቀስ ኣሎም። ካናዳ ነተን መራኸብ ንምውናን ምስ ደቡብ ኮርያ ክትዝቲ ድሕሪ ምጽናሕያ ነቲ ውዕል ምስ ጀርመን ከም ዝፈረመቶ ዝግለጽ ዘሎም። ካናዳ ኣብ 2026 ወተሃደራዊ ዓቕማ ንምድንፋዕ ንያስታት 50 ቢልዮን ዶላር ባጀት ሰሊዓ ከም ዘላ እዩ ዝሕበር። ዜና ንምዛም ቀንዲ ነጥብታት ክደግመልኩም፣ ምሕያል ውዳበታት ኣብ ገስጋስ ልምዓት ዓብ ድርክት ከም ዘለዎ ሚኒስተር ዞባዊ ምምሕዳራት ገሊፆም። መበል 5 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ካናዳ ብልዑል ድምቀት ተጸንቢሎም። ኣብ ንኡስ ዞባ ተሰነይ ድሕነት መግቢ ሰብን እንስሳን ንምርግጋጽ ንሓረስቶትን ውሃብቲ ኣገልግሎትን ኣስተምህሮ ተዋሂቦም። ህንድን ኢንዶኔዥያን ኣብ ምክልኻል ጸጥታን ቁጠባን ዘተኮረ ስምምዓት ተፈራሪመን። ኣብ ኣሜሪካ ምስ ቁትር ዋዕ ብዝተኣሳሰር ጥዕናዊ ጸገማት ልዕሊ 30 ሰባት ከም ዝሞቱ ተገሊጾም። ኣሜሪካ ንስሉሳዊ ንግዳዊ ውዕል ከም ዘይትሕድሶም ምግላጻ ከም ዘተሓሳሰበን ሜክሲኮን ካናዳን ሓቢራን። ዜና ተዛዚሙሎ ሰናይ ምሸት።

0: ሰብ ከምዝኸመ ኸፈታዊ እዩ ግን ኣሓንቲ ላ ኣተጉርቢተይ ንድያ ባህዊኣ ትበሃል ኣየብህገላ ኣባ ምፃእዚ ዓይነን ሓመድ እዩ
1: ምሽ ሓንቲ ከዓ ምሽ ነራ ገመኤላ ትበሃል ኣለ
0: ሓቂ ኸወ ገመኤላ ትሪኤልቀትሪ ንሳ ሞ ኸዓ ክትርኤኒ ኸላ ኣብ መገዲ ግብጥ ኢላ ፈጨሁ
2: ምስ ግርማ ፅት ዘመልከ ድማ ኣንጮ ወድሙ ምዃን ክም ይስሕመ
0: ማባዳኣይ ሓቦት ሲ ከምዛ ምስሕቲ ወርሒ ዘፍጠጥ ዘፍጠጥ ክምድምርሒና ኸደ ስስዕ ኮላ ዝወሎ ኮላ ሲ ኣቴ ስመይ ክላዓል ከሎሲ ከመይ ሰቀቀቀቀቀብለዶኣዚ
1: ማማዳይ ኩሉ ሰብፈዞኒ ዳስምስ ኩሉ ሰብ ተራ ሓንቲ ማዕቀንኪ ብሳ ክትኸይሽ ንዶክለኪ
0: ርሕብኒ
1: ዳሃብ ተኸይጦ
3: ዝኾነ እዚ ኩሉ ፅቡቅ ጌርካሉ ወዲ ሃሲካ እዩ
4: ሃሲን ንጥራይ ኢደይ ከዓ ሰየርን እምበር ትፈልጥ ኢኻ ቅድሚ ሕጂ መሬት እኩት ኢላቶ ክሕነቕ ኢሉ ገመድ ሃሰውሰው እንዳበለ ኣነ መልእኽ ተመሲለ ጠበሽ ኢለ ኣድሒነየ
3: ዝክሮ ዝክሮ ምዃን በዚ ሓደ ወገን ከዓ ንዓኻ እንኳዕእንኳዕእኳ ከምኡ ኸደየ
4: ንታይ ዳ ኮንካ ታስ ዓርከይ መጣፍእተይ መሳቲተይ ደይ ኮንካ ንዓርከ
3: እሞ ስለ ዝኾንኩ ከየ እንኳዕ ከምኡ ፈደየካ ዝበካ ዘለኹ
4: እንታይ ጉልቡት ዘርባይ እንታ ቀንሳኻ ቀንሳይ ዕሩቕ ኢና ልክዕ ከም ኣፍንጫ ምስተሃርመት ዓይነት ነብዕ ደኮንካ ንትብለኒ
3: እሞ ንስኻ ብግብሪ ኣባይ ተኸምኡ ዲኻ ኣነ ፍንጨይ ተሃሪሞ ዶ ዓይንኻ ዕጭ ሃንፈፈት
4: ሞፈትያ ድያ ጉድቲ ኮይና
3: ተፍጭ ንስኻ ኮ ቲያትሮ ኢኸ ተዋሰተ ትፍት ናይ መሓሸካ
4: ሓደ ሰብ ከዓ ልክዕ ከምዛ ትብላ ዘለካ ኢልኒ እንታ ምክኣልክዎ ዶ
3: ትኽእሎ በብክዕ መምፀኸ
4: ኣነስ እንታይ ደ ዝሓስብ መስልከ
3: እወእወ
4: ኣነዚ ጥማዕ በቃ ኮይነ ርኢኻ ለካ ተዝዋሳእሲ ብጣዕሚ ምተላበስክዎ ብል
3: በቃ ኮምካ ክትዋሳእ
4: ዋ
3: እዚ ዳ ምልባስ ድየድልካ ብህየትካ ኣለኻ ንዶ
4: ከመይ
3: ንስኻ ዳ ርኢኻ ልዋህ ለጋስ ብዝብሉ ጠብያት ይኽእለትካ ክምዘን ዘለዎ ክፍተን ዘለዎ እምበሪ ዋ በቃ ክዳ ሂወትካ ይድገም ኣሎ ማለት ኳ
4: በቃ ብቅሲ መፋጥርተይ ጌርካዮ
3: በቃ እወ ንዓኻ በቃ ገይሮም ተዋሲኦም ካ ዳ እሞ እቲ ተዋስኦ ሲ ኣብ ሓቀኛ ታሪክ ዝተመርኮሶ ይኸውን ኣሎ ማለት ኳ
4: ንዓኻ ድማ ርኢኻ ብጨብ ተዘዋስኡኻ ስግራዊ ተዋስኦም ተባሃለ

0: ዘለኹ
1: ኣትምስ እዩ ንሱ ሓቂ ሓቂ ኣተክሰምዖ ከለኹ ኮ በቃ ፍሕድ ሓጎስ ንድ ገለ ዘይፈልጦ ስምዒት ወይ ተሰሚዐኒ
2: ክርዳእክ ንበር ኣድናቆት እዩ ሓደ ካብ ከዋክብቲ ንሃንኡት ድምተይልክራ ዝተሓዋወሰ ስምዒት ክስማዓ ክግድን እዩ
1: እዊ ኣነ እዚ ሙሴት ዝደራፋይ ወዲ ሰብኬ ናይ ብሓቂ ንሱ ኢና ንርኢ ዘለና
3: ያ በናት ከይሰምዓክ ንባ
1: ሄሎ እንታይ ክዳ ኣባኣሴስኪ
3: ፍንሳዳ
1: ወይ ኣትኮይኑቲ ካልተ ተረፈስ ኦምሌት ወይ ከዓ ፍሪታት ኣንቃቅሖ ክዘይእዝዝ
3: ኣተዓንክ ከምኡ ዘይበልኩ ደ ኮይ ግን ኣብ ገዛይ ዘየለና ፊቀ የ መፅ
2: ብካልእ ኣዘራርባሲ ኣብ ክሽነ እንትርፉ ፋታ ወዲ ፋታ ካልእ ምሉእ እዩ ከእዩ ዝስምዕ
3: ያ በናት
4: ክሽንኡ ወላስ ቤዛ ይምልኣዮ ከሻኒ ኮኮ የድልዮ ነዛ ነብስኻ ተዓቢኻ ይፍላ ንዳኣ እምበር ነዛ ኢተቆርጥም ገይረ ስራሓ ዘለኹ ፍሉይ ካብ ደገ እናደወሉ ምስክርነቶም ነግርኒ ኣለዉ
1: ኣይ ኸ ንባሃሎም ጋስካ ወፃእ ከይተረፈ ይድወለካ ኣሎ ኣንተ ንስኻ ከመ ኢልካ ተሓስበናና
3: ራሂልቲ ከምዚ ኣይንርኢ ንሰምዕ መገስ ሰማት ኮይና እየ ንረኣየካምሽ
2: ዋ እንታይ ደኣ ከመንበጣ ክንደበት ወሪድኩኖ እታ ዝበላ ኳ ሓፃር ንፅር ስን እያ ፍሉይ ጠለብ ረኺባ እታ ዘረባ ነዚኣ እንታይ ክንጫሊላ ክትውፃላ
4: ለማለም እዚ ንግደፍን ብነብሲ ምትሓድ ሰቃየ ዘለዋ ኣሕዋትና እየ
1: ኣይ ንስኻ ሓባል በሊካ ይትቅድመ ክሪ ትምስላ ብነብሰ ምትሓት ትሰቀ ዘለካ ኣ ንስኻ ኣባሓውና ደቂቕ ክንስኻ ፍሩይ ክትመስል ዶ ትማጣጠር የለካ
3: ኣብ ዓፋን ካ ወደ ኣለኹ ማለት እንኳዓ ንስኻ ሲ ትባልዶንጋ በዓልካ ይቆልካ እየ
1: በዓልቲ ዘብቅሎ እምበ ኣንበይ መስፈረና
2: በቂ ኮይንና ንሕናስ ንኾነ ቋና ፅቢና ተፈጢርና ንሓውና ብፃይና ስርሐ ፅቡቅ ኣድናቆት ረኪቡ እንተበለና ሲ ኣብ ክንዲ እንኳዕ ሓጎሰካ ኮሪዕካ ኩሪዕካ እንታይ እናንጠቃዓሉስ ስቕልና ንድቁቆ
4: ያ ለለ ካብዘይ ሰልጠነ ሰብሲ እንታይ ንፅብብ

0: ኮ ሓሳብ እዩ መንነቱ
1: እሞ ሰብ ሓሳቡ ከብ ኮነ መንነቱ ሲ እዝናትካ እንተክንብሎ ኢና ዓደክዶክ መበቆል ዓደክ ዓደክ ድማ ኣነነት እዩ ኣነ እንደንት ምባል ነብስኻ ከምባላንችና ነፊሕካ ቅብቅብ ምባል እዩ ዝተነፍሕት ባላንችና ከዓ ውሽጣን ትርፈዎ ኣየር ካልእ ዝተጨባጥ ትሕዝተ የብላ
2: እቲ ውሽጢ ባላንችና ዘሎ ኣየር ንባላንችና ኣብ ኣየር ክሳብ ኣብ ሓድጊ ሰማይ ከም ተንሳፍፍ ከም ዝገብራኸ እዩ እንደለክዶ
1: ዝተንሳፍፈት ባላንችና ሞ እንታይ ጥቕሚ ኣለዋ እዩ
0: ያ ሓቢብቲ ጥቕሚ እንተዘይህልዎ ድኽኢላታት ምሰርሕዎ
1: እበርከ ባላንችና ከይነፍሓ ክሪክ ዓቢኺ ናተይ ልዕላ ናተይ ባ ምስ ነዛ ንክሪ ህፃውንቲ ኣዓንደርክ ንዲኺ ባላንችና ንቆልዑ ምንጭ ሓጎሶምን ዝሓቆምን ካብዚኣ ንላዓሊ ጭብጥስ እንታይ ክትርልያ
0: ያለማለም ኣበይላቶ እዚያ ሄሉኮ ክሳብ ጓል 13 ዓመት እትኸውን ሲ ዘሕታለ ናይ እምሮ ነይርዋ እዩ
1: ምሽ ዶ ንስኻኸ ክሳብ 30 ዓመትካ ዘሕታለ ንድስካለ ናእምሮ ዝነበረካ
3: ጥራሒልክ ኣትግረፍናስከ ንወዲ ዘኩ ብዓይንና ክንድረሮ እውይ ኣነሰይ ኣትኸሚ ኢ ኳላሉስኡ ክክፍተወካ

0: ወይ ኣያ ደቕ ንፈት ወርአና እንታይ ዝበሎ ክብሮ መዓልቲ ኢልታ እንታይ ጨፍሎ ኣንተ ወይ እንታይ ንኸ ኢኻ ዝበልካ ሕጂ ነዚኣ ድኽድኻ ኣቢለ ድልኽ ክሰርሓካ
1: ኣያ ድልኽ ዝኸያብሰካ ኣብዋዝ ሒሸካን
0: ኣያ ከዓ ክትብለኒ እታ ብጡኽ ወይ ብጡኽ
1: ኣያ ካባኻ ዘይውር ዘይቃል ክወፅእ ደየምሕረልካ
0: ኣያ ዘይብልካ ትርፍ ከሓነኽካ ድማ ኣያ ክትብለኒ
1: እንታ እንታይ ድበሉ ወድበላ እዩ ኣብ ምንታይ ካ ውዒዕንያ ክንዲ ዝመሸንበባ ክንዲ ዝተላኣኩኻ ክንዲ ፀዊዕኻ ንኦሆይ ዝበልኩኻስ ኣያ ትኸደካላ
0: ሕጂ ትደኩሞ ኣለኻ
1: እንታ ሰብይ ከይትድፈን ኣቱም ተባሂልካ ኣታ ከይትበሃል
0: ንስኻ ዲኻ ዝኸብርን ዝቕጣፅን ሽመት ትበኒ ንባዕ
1: እንታይ ስለ ዝኾንከ ክንዲ ዝጠራዕርዕ ትብል ዘለኻ
0: ድማ ከዓ ጠራዕርዕ ብለ እንታ ድምስ ድምስ ግደፍ ዓቕለ ከይትወዳእኒ
1: እታ ሓንቀኒ ፈቲንካ ምዃን ምስ ኣበየካ ዓቕልኻ ኣይኮነ ሓይልኻ ከም ዝወዳእካ ኣይተፈለጠካኒ
0: ዳን ሕጂ ኣብ ሃለክለ ክንዲ ፀኒሐ ንዕኻ ግን ከርእየካ
1: እንታ ክትገብር ኣነ ኮ ዓብ ስለ ዝኾንካ ስለ ተስርሐኒ እየ ዘኽብረካ እምበር ከምዘይትጋጣጠም ገይረ ፋሕፋሕ መበልኩ
0: እንታ ግደፍ ብለካ ለ ክተወሉ ይረብ ከብድካ ክዓልብ
1: ኣበይ ከብድታ ኣብዚ እንታይ ከብድ ኣለኒ እዚ ኮ ጠላቕ ካስዒ ዳርካ እዚ ቸሜንተይ ኣብዚ ተራፂምካ ፋሕፋሕ ኢልካ ክትሰባ
0: ትሽግናይ ተሰባር ብርጭቆ እዩ ፅንሕበል ክርእየካ ወን ግሰርግስ
1: ክንደይ ዘይፈቀሩ እንትርፎ ዓፈርፈር ኢሎም ጉዕዘር ወላ ሓንቲ ክገብሩ ይረአና እዮም
2: እንታ ኣለኹም ዳ መዓላትኩ እወይ ኣታግነ መሃመልካ ኣለኻ ከመልካ ኣለኻ ኣታ ቆወልዓን ጨልቑ ዝነበርካ እቲ እንታይ እንታይ እናበልዓኻ ደኣልካ ብሓንሳእ ከምዚ ኢልካ ሰላዕ ዒልካ ኣቲ ግና ይስሕቐኒ ከዓ ዋይ ዳሓንደ ኣለኻ ኸ
3: እግዚኣብሔር ይመስገን ከመይ ኣለኻ
2: ኣዘይ ዝወደይ እግዚኣብሔር ይመስገና ምባል ከዓ በፂሕኻ ኣታመልካኻ ኣታ ትቆልዓኻ ከለካ ድኣ ዝከረካ ዶ እዋይ እንሳት ኩኣኻ ዘይትተሓዝ እንሳት ወረ እንታይ እሳቱ ነበልባል እምበር ነበልባል ምስ ቆርኑ ኩኣኻ ነርካ እወይ ሓደ መዓልቲ ኣዴኻ ሓንቲ ካብ ዓዲ ጥልያን ካብ ሓብታ መልእኽቲ ሒዛትላ ዝመፀት ሰበይቲ ምሳሓብ ገዛኹም ትዕድማ ሽዑ ኣዴኻ መቸም ክትውሕልል ጉዳ ምንድያ ሃገገገገገገገ ትብል ደርሆ ሰሪሓ ወዳዲኣ ኣቦ ዝተገይራታ መዋራርድ ድኸውን ኮካ ኮላ ወዲ ኮካ ኮላ ክትገዝ ኢላ ንዳ ድኳ እንትኸደልካ ሽዑ ኣግዳዱ ምሳልሳይ ርእስኻ ስፖርት ክትፃወት ውዒል ክንኩዕ ሰታኣት ገዛ ምስቲ ድኻምኩምን ጥሜትኩምን እዳውኩም ከይተሓፀብኩም ምስ ሓመድኩም ዛፃሕሊ ከፍተበልካ እያ ነዛ ደርሆ ፈረሰኛ ደሎ መልሓጫ ሓፃርኣ እግሩ ዶ ክትብል ጎሮራ ኩሉ ኩሉ እንታይ ከገዲፍኩም ጎሎ ኩርትምቱም ኣቢልኩም ድዕሙ ኣቢልኩም ኣይትውድእ እዋን ሽዕዲ ካለተ ንግስቲ መፅእ ፃሕሊ ርኢ ተበለ ጥርሓ ኣይንርኣዮ ዓበደት ተፀለለት ዓበደት ዳሓናይቲ እትኻ ኣታጋሻ ኣብ ሽዑ በፂሓት ኩሩም ኢላይ ትመፅእ እንታ ድ ትወድ ብላዕ እስኪ ብላዕ እስከስከስከ ኣታ ጥዑም ተኸዚፉን እዚ ዕስባ ወደብላዕ

0: ነበር ማለት ነው።
1: ናልካዛ እንደተኻ ዘማ ሰሬት ነጽርልና
2: ወድዘቁ
3: ሰላም
2: ደሃንዶ ሃንዶ
3: ከመይ
2: ጥቦ
3: انا ፎቶ ካማቲ
4: ቴንክ ዩ
3: አዝዳ ዝማሚ ያ ወይተር ድሰር
4: ኦ
3: ፈልጠካ አይነት ፈልጠንሎ
0: እንት ይዝሩ ሰለስኻ ወንዴ
4: ፍረት ኮካናሎ
3: አይፈጠናና
4: አጋጣን
3: ሓደ መዓል ትንሽ ኣብ ክለብ ኣብ ቤኒፈር ክራር ጌርካ ተፃውቶም ነርካ ሽዑ መፅ 50 ቅርሺ ምሽ ጠቂዕካ
4: ኣይዘከርካንን
3: ማለት እዩ ገርመካ ሓንሳ ቅርሺ ከማ ከም ችሮቶ ነይርዋ ኣብዚ ቲፕ ሰሪሐ ወይተር እንደ ቲፕ ሰሪሐ ዳኣከኩ ካብ ደብለ የ ጠቂዕካ
0: ፍርካ
4: ዳዕና ይፈሰቢና ምስ
3: ራይ ወድዘኩ
1: ክስታድ ፈልጠካርካ ኣይመሲልዎ
2: ስምዑነኖ ኣዴ ዳብዳ ንወድዘኩ ትፈልጦ ድያ ዋላ ትፈልጦ ኣይመሲልዋ
0: ተወሳኺ ትላቤ ክትፈልጦ ኣብ ቴሌቭዥን ስለ ትሪኦ ምር ትፈልጦ ኮይኑ ትሰሚዕዎ ወይኣ ምስኪና እያ ትሙሰያ ዳ መዓልቲ እንዳድፋ ኣቢላቶ ክትውዕል
2: ወይኣ መስኪና ሕጂ እኮ ደ ለ ታሪክ ፍሒራ ፍሓሒራ ሃለው ያ ተብሎ ትብሉ ኣነስ ክኸይዶ ከገላግሎ
0: ሰራ እንታይ ክትብላ
2: ሸዓ ተባላሽሎ ንዕፅር የብላ
0: ኣማሕጅዳ ኣብዛ ምድ እዚኣ ከላ ሓራይ ኢላ መወልወሉ ትሕዘልካ ንያ ትምጃኹም ርእይዎ ሕድስ ገና ኢላ ትምጃኹም ርእይዎ ኣትብሳ ኣፈሊሑ ወይ ኣነዓወይ

0: Camera, sapere. Ma anche un attimo. ቤት ምፀናሕካ ዘልካ
1: በዚ ምፀናሕ ኮይኑ እንታይ እያ ስማዓ እስኪ እታ ሓንጣል ትብላ ዓርክካ ጥዕና ኣለዎ ዲ
0: ጥዕኑ ዳ ምሉ ንስኻ ክንታይ ግብሪ ኢኻ ገርካ ብሓደ ኣብቲ ከምኡ ዘይግበር ሓደ ዓብይ እዩ ድሓርካ እዚ ናይ በሎ ስራሓት እንዳፈጠረልካስ ምስ እንጀረካ ትበኣስ
1: ኣነ ሞ እንታይ ደ ይግበርኩ ንዓይ እኮ ኩሉ ሃንደበት
0: እንታይ ሃንደበትዳ ረኺብካ መንገዲ ዶ ሓንሳብ ትኸደካ ኣላ ዶ ሓንሳብ ኣይፈልጠካ ደ ይበልካ እዮ
1: ተወሳኸይ ኣበይ ምስ ተረኸብ ዓንተ ወይ ሃንደበት ተራኺብና ወረግ ባዕለ የፀውዕ እዮ ሽዑኡ ኣየ ናይ ዘረባ እዩ
0: እንታይ ካ ትዛርብ ዘለካ
1: እብለካ እንደ ዘለኹ ሃንደበት ተጓሒፍና
0: እሞ ካልእ ሰብ ንዓኻ ዝመስል ድዳ ረኺቡ ኮይኑ
1: ወይ እንታ ሕጂ ባ ዘረባ ምፅኢኻ ቤነ ድበሃል ኣሎ ንዓይ መስል
0: እወይ ወሓቅኻ ሓንጣ ዳሽግዓታ እንድያ ቤነ ቅምፂ ንዓኸንዲ ዝመስል
1: ኮፒ እምበር ኣነ መሲል እዮም ክንደይ ድዮም ድጋበዝዎ ሳላኻ ባርከይ ኮፈል ክወፅእ ኣለኹ እኳ እዩ ዝብለ
0: ልዕልዕልዕልዕልዕልዕ ስማዕ ዶ ቁርብ ናይ ስጋ ዝምድና ኣለኩም ድዩ
1: ዋ ኣነ ዝፈልጦ ቐጥታዊ ዝምድና እኳ ተዘይብልና ደቂ ኣዳም ከም ምዃንና መጠንሲ በዚ ኢልና በት ዋላ ምሳኻውን እኳ ዝማዲና
0: ሱዳ ሓቅኻ ሱሳ ሓቅኻ
1: እያ መስፍን ሕጂ ዝገበርካ ጌርካ ምሰያ ሓንጣ ልዕረቐኒ
0: ኖኖ ክዓርቆኩም እየ ክዓርቆኩም እየ እምበር ዓንቶ ወይ ንህልካ ነዘን ኣስናኑ ከምዚ ዋህባ ጉቡ ኣብላ ኢዱ ክዕሙኸ እንዳበለ መዓት በኸራ ይበቃ
1: ደይፈተነ ዶሞ ኮይኑ
0: ሂ ምንታይ ሃሲካ ድዩ
1: ናይ ዓቕ ኣቻ እኳ እዚ ኣያ ንዓበጅኻ ዕረቐኒ
0: ደውለሉስክደውለሉ ንስኻ ከዓ ንበየኒ ንስኻ ከዓ ንበየኒ
1: በየነ ዶ ክድውለሉ

0: ናያ ፅንሐ በሎ
1: ስምንዶ ደዳዊ ኣይድ ኣብ ፅሕክዮ መፅያ
0: ንገዝኡ ፋንየ ዮ
1: ንምዃኑ ዚ ምሳኽሪ ፀንሐሲ ትፈልጥ ዮ ዶ ፅቡቅ ጌርኪ
0: ንማ ንልቋስ ቲኻታ ዋ እንታይ ደኣ ኸምኩም ኣይወድለቶ ንጉስ መሓዛይ

0: ኣብ ብልክዕፈይ ክትየ ኣለካ ደ
1: ኣንቲ ጓሪ ብልክዕ እንተ ደይፈልጦ ደኣ ክልተ ቢእቲ ናቕፋ ንቡንኪሉ መሃበኒ
2: እሞ ንምንታይ ኣ ሙሴ ክንሱ ሽሙስ ልቋስ ኢልክዮ
1: ናይ መን ሙሴ ልቋስ እሹ
3: ማማ ድሃቢ ተጋጊ ክለኺ
1: እንታይ መፅኒ ድጋገ ወይከድ ሃባዲአ ዋላ ሒለ ኣይውለዶ እንበሪ ባዕለይ ዘጠመቕክዎ ቆልዓሲ ድማ ከዓ ስሙ ክጠፍኣኒ ኣብዚ ሕኩማ ዶ ሕጅስ
3: ሓራይ ስከ እንታይ ይሰርሕ
1: ስርሑ ዳ ሸቃጣ እሄ ኣብኡ መከፋፈሊ ስለ ዘለዎ ንስኻ ሕግዞ
4: ማማ ድሃብ ምስሊ ኣብ ዕዳጋ ይርከብ ዝበሃል ምስሊ ኣሎ ድሓር ከዓ ናይ ጀማዕ ተርከሪ ማማ ድሃብ ንሙሴ ኣይፈለጦቶን ዘላ
5: ኣይፈለጦቶን ፈፂም ኣይፈለጦቶን ኣዴድ እዚ ምሳኺ ዝፀንሐ ፈናን ማለት ፍሉጥ ደራፋ እዩ እዚ
1: ኣልገስ እንታይ ደራፋ እዩ ዋ ንባዕልኻ ተጋጊኻ ሰብ ከዓ ክተጋጊ
2: ንክሞ ስራሕ እዩ ክጣምኒ
1: እንታይ እንዳመዘኒ ከሎ ዲ ክተርእና
2: ሓቂኻትኩም እንዲኹ
1: ኣቲ እዚ ደኣያ እቲ መዓልቲ ናፅነት ናይ ፖሊስያ ክዳን ተኸዲኑ ኣብ ስታድዮም ዝደርፍ ዝነበረ እንድዩ ኣታኣንኸ ወዲ መሓዛ ይመሲሉ ንሌፍ ሎምለፀኒሕወ
3: ንሕና ዝብልና ዶኮይና
1: ኣቲ ንስኸኸ ንዳሓስ ምበሊ ፃቕጥ ፃቕጤ ፃቕጥ በልስኪ ማማየ እዚ ትብል እዮ ዘለኹ ሰብሲ ኣነይ ኮንኩ እንተበለንስ እንታይ ይኸውን ኣይ ኣቲ ሕጂ ድኣ ዘን 200 ንቡንኪሉ ድሃበኒ ድኣ ጓለይ ኣበይ ከይደአ ድመልሰሉ
5: ሃብ ንዶባዓለይ ክፅሓልኪ
1: ኣልጉስ
6: ዝብኒ በጊዕ ኣብሻ በጊዕ ይኸብትክዶ ክዕልወልኪ

0: እንታይ ዝረ ዘለኹ
1: ዕንጣል ኣለኸት
0: ንበል ዶበል
2: ኣያ ዓንተ ወይ ዝገደፍካለ የብልካ ብዝኾነ እዚ ተላለዮ በየነ ይበሃል ምዝሓ ወይኻ ከ ኣፍ ከፊትካ
0: ሓቂኻ ሰመርሓዊ ኣያድራ እንዴ ዳ ወዲቐካ ስኩዛ በል ስኩዛ
2: ዳሓንዳሓንዳሓ የጋጥም እዩ
0: ስማ እንደንሳ እዛ ዓንተ ወይ ዝበልካ ያ ትደግማ ዲኻ
3: እንታይ ደ ሓደ ሰበይቲ ኣብ ሆስፒታል ትፃዓር ስለ ዝነበረት ታዊኸ እየ ነይረ ድሓር ከዓ ምሳይ ዝኾነ ሌላ ዘይብልኩም ሕሲሲሲሲ ትብል ነርካ ኩያ ክብልኩም
1: ሰመረ እዛ ዘረባ ናባኻ ዝቐንዐ ድያ ሕሲሲ ኢልካ ዲኻ
2: መይተ ደ ኣነ ዶ ሕሲሲ ይብል
0: ኣሲ ኣብ ሕርቃን ዝወፅእ ዘረባ እዩ
2: ድሓር ድማ ኣስናኑ ኢዶ ኸረኩበየ ኢልካ ትፍክር ነርካ
0: እዚኣ ናይዚ መጣቆስ እያ እዚኣ
3: ስዑባ እንታይ ትመራሕትኩም ፀርፊ ዘቐድም ቆባዕ ኩ ኢኹም ኢልኩም ኣነ ቆባዕ
0: እታት ኣንተ ወይ ናይ ሕጂ ንፍልልይ ኣለዎ ኣንተ ወይ ቆባዕተ ነርካ ሕጂ ከዓ ቆርባዕትኹም
3: ሞት መላሓስኩም ባ ገና ይተኣደበን እዩ ዘሎ
2: ዳሓንዳሓንዳሓንዳሓ እዚ ቐና እዚ ናይ ቅርበት እዩ ዋዛ እዩ ዋዛ
3: ድሓር ድማ ኣቀራረባይ ካብቲ ፅቢት ይወፃእ እንተ ደኣ ነይሩ እኮ ፈለማም ተጠራጠርኩም ብልዕሊ ከዓ ማሓተትኩም
1: እወ ሓንጣል ሰመረ ዲኻ እንተ ትብሎ ርኢካ ኣለኻ ኣይኮንኩን ኣነ በየን እየ ምበለካ እዚ ኩሉ ከዓ ይመፀን
0: ንፈለማ እዋን ኒዒድካ
1: ዳሓንዳሓ ንዓይስ ድላይ ካበለኒ
0: ስማዕ በየነ ኣነ ንዓኻ ቅድሚ ሕጂ ርኤካ ኣይፈለጥን
3: ወ
0: ምስ ሰመረ ግና መሳርሒት ኢና ብጌርና ንፋለጥ ኢና ሕጂ ብምዝማድ ርኢካ ኣለኻ ንዓኻ ምስ ረኣኹስ ኣባ ከሎ ሰመረ መፅለ እምበር ንክልቲኹም ሕጂ ክርእኩም ከለኹ ፍልል ኣለኩ
1: ፍልል ዳ ክህልዎ ምበር ኣብ ሓንቲ ፋብሪካ ድም ተሰር
2: ብዝኾነ ኣያ ኣብ ርእሲ ልቦናኻ ሓንቲ ክላበወካ ዝደሊ ከየጣለልካ ኣይትወስ ታዋኽ ከቢድ ዋጋ እዩ ዝኽፍል
3: ይህና ኢዳ ዓንተ ወይ ዝውፅጠኒ ጉዳይ ነይሩ እምበረይ እዋ ከይደ ኮተተኩስ እየ ነይረ
2: ኣነ ኸ ሕልፍ ስለ ዝረአኹ እምበር ከም ኣሰለትኩ ያ ክጥምጦም ሓሲ
0: ናይ ናቱ ደኣ ኣነስ ከም መድፍዕ ሂም ኢለ ክትቆስ ተዓንቂረ እንደ ነር
1: ንስ ሰሚዕና ኣብ ኩሉ ከይበፅሓካ ንዶ መዓክስካ
0: ዝያደምፂሕ መል

ምፍራይ ፊልም ኣብ ሃገርና በብእዋኑ ምዕባለ ምፍራይ ፊልም ኣብ ሃገርና በብእዋኑ ምዕባለ ብምልባስ ኣደናቕ ዛንታን ብቕዓትን ዝሓዘሉ ትሕዝቶ ዘለዎም ስራሓት ክቐርቡ ንዕዘብ ኢና። ነቲ ናይ ውድድር መንፈስ ንኽረባረብሉ ሓደ ካብቲ ሓደ ዝበልእ ስራሕ ንኸቕርብ ዝፅዕርሉ ብምዃኑ እውን ዝያዳ ብሉፅነት ክህልዎ ካብ ዝኽኣሉ ነጥቢ እዩ። ነዚ ብምዕዛብ እውን ኮሚሽን ባህልን ስፖርትን ዝወደቦ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምጅማሩ ዝዝከር እዩ። ኣብዚ ፌስቲቫል ዝተፈላለዩ መፅናዕታዊ ፅሑፋት ዘቕረቡ ሰብ ሞያ ሓሳቦም ብምግላፅ ርእይቶ ተሳተፍቲ እውን ዝተቐበሉሉ መድረኽ እዩ ዝነበረ። ካብቶም ዝነበሩ መፅናዕታዊ ፅሑፋት ሓንቲ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ እትብልያ ነይራ። ኣብ ናይ ሎም ሰሙን መደምና ነቲ መፅናዕቲ ዘካየደ ስነ ጥበበኛ ዘርእሰናይ ዓንደ ብርሃን ብምዕዳም ብዛዕባ ዘቕረቦ ፅሑፍ ዝፍትሽ መደብ ክኸውን ትሕዝቶና ሰናይ ምክትታል።

0: ኣብ ዘካይዶ መፅናዕቲ ምፍራይ ፊልም ሃገርና ድሕርናፅነት ካብ ዝጀመረሉ ክሳብ ዘለናዮ እዋን ኣብ 4 መድረኽ ብምፍላዩ ኣቐሪብዎ። እዚ ከዓ ካብታ ጀማሪት ፊልም ሃገርና ባሩድ 77 ክሳብ ዚ እዋን ዘለዉ ናይ 29 ዓመት ምዕባለታትን ድኽምታትን ብምዝርዛርዩ ኣቕሪብዎ። ነዞም ዝተገልፁ ድኽምታት ብምዕዛብ እውን ኣብዚ እዋን ንዘሎ ምፍራይ ፊልም ጠቐምቲ ዝተባሃሉ ነጥብታት ከም ኣብነት ኣብ ኣገባብ ኣፀሓሕፋ ድርሰት፣ ኣገባብ ናይ ኣልያ፣ ኣገዳስነት ሓባራዊ ዕዮን ዝብልን ካልእ ነጥብታትን ብምልዓል እዩ ገሊፅዎም።
1: ኣርኳ በዕሉ ንገበታ ሓጢኣትናን ኣበሳናን ይቕረ እናበለልና
2: ውሓቆ ኣነ እውን ነዚ ልቡናኹም ኣሚነ የ መፅ
1: ተባረኽ ዝወዳይ
2: ኣባ እሺ ምናልባት ዝሕጂ ዝነግረኩም ሓድሽ ወረ ክኾነኩም ይኽእል እዩ።
0: ብተወሳኺ ናይ ካልኦት ሃገራት ኣገባብ ምፍራይ ፊልም እውን ተዳሲሱሎም። እዚ ከዓ እቲ ኣገባብ ብምኽታል ክመፁ ዝኽእሉ ለውጥታት ቀለልቲ ከም ዘይኮኑ እዩ ዝገልጽ። ኖሊውድ ሰርቪስን ፌስቲቫል ሞዴልን እውን ከም ኣብነት ክንወስድ ይከኣል። እቲ ንፈለማ ግዜ ዝተኻየደ ፌስቲቫል ፊልም ኣስመራ ነዚ መፅናዕታዊ ፅሑፍ ደገፍ ኮይኑ ምዕበለታት ንክንፀባረቐሉ ዝሕግዝ እዩ። ፌስቲቫል ፊልም ኢልካ ምትእታው ንባዕሉ ኣብዚ ሞያ ንዘለዉ ሓሳባቶም ክለዋወጡ ብሓደ ኮይኖም ንዘላቂ ምዕባልን ኣህጉራዊ ተፈላጥነትን ንዘለዎም ስራሓትን ኣብ ምቕራብ ዓብ ተራ ዘለዎም ምዃኑ እውን ዝዝንጋዕ ኣይኮነን። በዚ መሰረት ብሓፈሻ ምፍራይ ፊልም ኣብ ሃገርና ከመይ ከም ዘሎ መእተው ብምግባር ዕላልና ክንፍልም።
3: ኣብዚ ሕጂ እዋን ብፍላይ ኣብቲ ቀንዲ ከም ናይ ፊልም ፕሮዳክሽን ዝሕሰብ ኣብ ነዊሕ ሙሉእ ፊልም ወይ ፊቸር ፊልም፣ ኣብ ሓፅርቲ ፊልምታት፣ ኣብ ዶክመንታሪ እዚ ከም ቀንዲ ናይ ፊልም ፕሮዳክሽን ንብሎ ኣብኡ ብቁፅሪ ቁሩብ እንዳንቆርቆሎ ድመፀሉ ተርእዮታት እዩ ዘሎ። ብዓይነት እውን ውሑድ ተዘይኮይኑ

0: እቲ ዝፈረየሉ ዘሎ ደረጃታት ዓጋቢ ይኮነ ዘሎ ዝያዳ ሕጂ ኣብ ናይ ዩቲዩብ ፍርያት ናይ ቲቪ ድራማ ዝመስል ወይ ናይ ዩቲዩብ ሲሪስ ዝመስል ኣብ ከምኡ ዘተኮረ እዩ ዘሎ እቲ ዝስራሕ ሙሉእ ፊልምታት ሙሉእ ቅርፂ ናይ ፊቸር ፊልም ከምቲ ናይ ቀደም ንሲኒማ ተባሂሉ ዘለዎ ውሑድ እዩ ዝፈሪ ዘሎ እዚ ክዓቢ ኣለዎ ብዝግባእ ማለት እዩ ሕጂ ነዚ ዕንቅፋታት ዝኾኑ ተርእዮታት ኣለዉ ገሊኡ ብደረጃ ናይ ቅርፂ ወይ ናይ መንግስቲ ኣብቲ መፍረ ፊልም ክግበር ዘለዎ ሃጓፋት ኣሎ ገሊኡ ከዓ ብነብሲ እውን በቲ ስነ ጥበበኛ ክምላእ ዘለዎ ሃጓፋት ኣሎ ማለት እዩ ስለዚ ቁሩብ ኣብ ስካፍ ደረጃ ኣሎ ብዝሒ ይኹን ብዓይነት ናይ ምፍራይ እዚ ኣብ ናይ ፊቸር ፊልም ሓፂር ፊልምን ናይ ዶክመንታርን ማለት እዩ
1: ኣብ ምፍራይ ፊልም ኣገዳስን ፈላምን ነገር ድርሰት እዩ ካብቶም ሓንቲ ፊልም ንክትቀውም መሰረት ካብ ዝኾኑ ኣገደስቲ ነጥብታት እውን ሓደ እዩ
0: እወታ ምፅናዕተ ወረቐት ብቐንዱ እቲ ዝተጓዓዝናዮ ናይ ምፍራይ ፊልም ዝነበረና ተመክሮታት ብፍላይ ኣብዝሓለፈ 29 ዓመታት ዝነበረ ተመክሮ እዩ ዝድህስስ ካብኡ እቲ ዝተረኣየ ሕፅረታት ከዓ ሓደ ብሓደ ድሕሪ ክስተይ ምግባር ናብ ፍታሕ ይልኸይድ ማለት እዩ ሓደ ካብቲ ቀንዲ ከም ሃጓፍ ዝረአ ኣብ ኣነጋግራ ዛንታን ኣብ ተሕዝቶ ናይ ዛንታን ዘሎ ነገራት ወይ ኣብ ዛንታን ኣነጋግራ ዛንታን ርእዩ ሃጓፋት ኣሎ ልብል ገምጋም ነይሩ ማለት እዩ ሕጂ ነዚ ክምላእ ተኮይኑ ሰራሕቲ ፊልም ኣብ ግምት ከነእትዎ ዘለና ዝተፈላለየ ነጥብታት ኣሎ እቲ ዛንታታትና ዝያዳ ናብ ናትና ነገራት ዘተኮረ ነቲ ናትና ጉዳያት ፀገማት ብድሆታት ነቲ ናትና ዛንታ ናሕልፎ መዓልታዊ ስቀያት ዝሓለፍናዮ ታሪካዊ ጉዕዞ ድለያን ነፅነት ድዩ መንነትና ንምፍጣር ድዩ ካልእ ኣብቲ ኣፋዊ ታሪካትና እንታይ ዓይነት ዛንታታት እዩ ዘለና ኣብዚ ሕጂ ዘለካ ብድሆታትና እንታይ እዮም ኣብ ዝብል ዝያዳ ከተኩር ኣለዎ ከምዚ እንተገይርካ ዝያዳ ነቲ ናትካ ፍሉይነት ከተንፀባርቆ ትኽእል ኢኻ ነዚ ግን ነዚ ናትካ ክውንነት ብኣድማሳዊ ቴማት ኣሳሲርካ እንተቕሪብካዮ ኣብ ውሽጢ ዓዲ ይኹን ካብ ዓድኻ ወፃ እውን ዛንታኻ ክስማዐን ክረአን ክትገብሮ ትኽእል ኢኻ ማለት እዩ ናይዚ ኣብነታት ሕጂ እንተርኢና ኢራናውያን ስራሕቲ ፊልም ከም ሓደ ኣብነት ኣቕሪብናዮም ኣለና እዞም ስራሕቲ ፊልም ዝያዳ ኣብ ቅልል ዝበሉ ኣብ ሰብኣዊ ዛንታታት ዝያዳ ናይ ሰብ ናይ ሞራል ብድሆታት ዘጋጥሞ ማሕበራዊ ነገራት ኣልዒሎም ብስፍሓት ብምቕራብ ዝፍለጡ እዮም ማለት እዩ ብከምኡ ከዓ ነቲ ኢንዳስትሪ ፊልም ናቶም ናብ ዓለም ከላልይዎ ክኢሎም እዮም ሎሚ ናይ ኢራን ፊልምታት ካብ ሓደ ተጠቀስቲ ክኸውን ንኽኣለዩ ማለት እዩ እቲ ዝጥቀምሉ ነገር ኣዝዩ ዝተራቐቐ ወይ ብዙሕ ፍርያት ዝሓትት ላዕልን ታሕትን ዝሓትት ኣይኮነን ዝያዳ ኣብ ሰባት ዘተኮረ ዝያዳ ኣብ ናይ ቆልዑ ዛንታ ኣብቲ ዕለታዊ ፀገሞም ዘተኮረ ገይሮም ግን ኣድማሳዊ ቴማ ብምሓዝ ብከምኡ ብምቕራብ 3-4 ግዜ ብኦስካር ከም ሕፁያት ኮይኖም ተሸለምቲ ዝኾኑሉ ስታይ ፈጢሮም እዮም ማለት እዩ ብስፍሓት እውን ኣፕሪሽት ይኸውን እዩ ካልእ እቲ ኪኖ እቲ ክሳይካ ኣብ ኣነጋግራ ናይ ቅርፂ ናይ ፊልም እውን ዝተፈለየ ካብቲ ዘሎ ቅድታት ዝያዳ ፈተናዊ ወይ ኤክስፐሪመንታል ነገራት ምጥቃም ከዓ ኣገዳሲ እዩ እዚ ኣብቲ ናይ በዓል ቦንጁንሁ ዝበሃል ናይ ደቡብ ኮርያ ዝተሓዋወሰ ዓይነታት ጅር ወይ ከዓ ናይ ፊልም ቅድታት ብምጥቃም ከም ፓራሳይት ትብል ፊልም ንኣብነት 4-5 ዋዛ መፍርሒ ወይ ኣርዓዲ ነገር ላግፂ ድራማ ዳሓዋወሰ ነገር ብምቕራብ ሓድሽ ነገር ከርኢ ብምኽኣሉ እሱን ዕውዝ ዝኾነ ኣሎ ማለት እዩ ኣብ ኣፍሪካውያን ስራሕቲ ፊልም ከም በዓል ዑስማን ሰንበነ ኣፍሪካውያን ሕብረተሰብ ድሕሪ ካብ መግዛእቲ ምልቓቖም ደጋጠመ ብድሆታት መንነቶም ንምርካብ ዝገብሮ ድለያ ዘተኩር ዛዕባታት ከምዚ ብምግባር ሲ ፍሉይነት ክፈጥሩ ክኢሎም እዮም ማለት። ስለዚ ንሕና እውን ከምኡ ዓይነት ነቲ ናትና ዕለታዊ ሂወት ግን ብስነ ጥበቦ መገዲ ብምቕራብ ዝያዳት ተረኣየ ክንገብሮ ንኽእል ኢና።

0: እስቲ ኣብ ኣፍ ታሪካትና ድዩ ኣብ ካልእ ዛንታታትና ዘንፀባርቆ ነበሩ ንዑ ነቲ ኣነጋግራ ዛንታ ኣፅኒዒኻ ንዑ ከም ትራዲሽን ወሲድካ ክትቅፅሎ እንታይ እቲ ዕውዝ ዝገብሮ ነቲ ኤርትራ ፊልም ዝነበረ ንዑ ምፅናዕን ክትቅፅሎ ምኽኣልን ኣገዳሲ ኮይኑ ይስምዓኒ ማለት እዩ
1: ድምፅኹም ድምፅባትኩም ከጥፋኩም ሬሳኹም እኳ ይርከብን
2: ብይብልብላይ ኣፅኒዕ ካሓሊ ከም ገለ ኣፋ ከፊታ እንተ ደኣ ውያ ዓድኻ ተስምዐ ትኽእላ ወ ምሰንስተ ዓድና ተሓዊስ ከዓ ተዳናገፅ ኢኸ ኣፋን ኢደ እግራ ቀፊድናያ ስለ ዘለና ናብተብሎ ብለ
3: ሓፍተ
2: ንሰክፍ የብርክ
3: ራይ
2: እወ ኣብ መታና ገበርኪ ኣፅኒዕ ካሓሊ እየ ከይድና ኣለና ናና
3: ይ መኸማኹም ክኸውን
4: ደራሲ ጽሑፉ ምስ ኣቕረበ ነቶም ቃላት ምስሊ ክለብሱ ዝሕግዝ ሞያ እምበኣር ኣልያ እዩ ኣብዚ ሞያ እውን ማዕረ ናይ ድርሰት ምዕባልን ዕምቆት ኣገላልፃን ዝለበሰ ኮይኑ ክቐርብ ከምዚ ግባእ ይገሊጹልና እዚ ከዓ ነቲ ኣብዚ እዋን ዝፈሪ ዘሎ ስራሓትና ዝያዳ ካብ ሃገርና ውፃኢ ተወዳዳርን ዕውትን ክኸውን ምፅዓር እውን ቀንዲ ዕላማ ናይ ሰብ ሞያ ክኸውን ከምዚ ግባእ እዩ ዝገልጽ ብጥንቀቐን መፅናዕቲ ብዝተኻየደሉ መንገዲ ምድላው ከዓ ፍሉይነት ክህልዎ ከም ዝሕግዝ እውን ኣብርሂልና እዩ ብተወሳኺ ኣብዚ ዓውዲ ንኣልያ ዝጥርንፎም ሞያታት ማለት ስእሊ ድምፂ ምምማይ ፅሑፍን ካልእን ብሓባራውን ሞያውያን ብምምዕባልን ክስራሕ ከም ዝግባእ እዩ ዝገልጽ ካብቶም ኣብ ምፍራይ ፊልም ዘይተርፉ ነገራት እምበኣር ምውሳእ ወይ ብቑዓት ተዋሳኣት ምፍራይ እዩ ኣብዚ ሞያ እውን ዘድልዩ ነገራት ኣለዉ
0: እወ ሕጂ ኣብ ምውሳእ ድሓን ተመክሮ ካብ ነዊሕ ተጠረይ ነገራት ኣሎ ግን ከም ዝያዳ ኣእማኒ ድኾነ ወይ ህያው ድኾነ ዓይነት ኣወሳስኣ ግነት ዘይብሉ ነቲ ጠባያትና ድመስል ነቲ ኣብ ዕለታዊ ሂወት ትረኽቦም ምስቲ ሰብ ከተኣሳስረካ ዝኽእል ምስቶም ገፀ ባህርያት ዓይነት ምውሳእ የድል ኣሎ ሕጂ ዝያዳ ኣብኡ ከም ሃጓፍ ዝረአ ዘሎ ሕጂ ጠባያት ደይ ምፅናዕ ክትፈልዮም ደይ ምፍጠን ዝያዳ ኣብቲ ምባል ነቲ ዘሎ ዝርርባት ክትብል እምበር ብኩሉ ነገራሲ ክትመስሎ ኣብ ምስራሕ ሃጓፍ ኣሎ እዚ እውን ኣለይቲ ይኹን ዋላቶም ሞያውያን ተዋሳእቲ እውን ተገዲሶም ክሰርሕዎ ኣለዎም እንታይ ዓይነት ባህርዮም ክላበሱ ከፅንዕዎ ኣለዎም ዝያዳ ከዓ ናብቲ ሕብረተሰብ ዝቐረበ ልሉይ ተዘካሪ ንክኸውን ከዓ ካብ ሕሉፍ ናትና ፊልምታት እውን ከም ኣብነታት እንዳወሰድካ ከም መወከሲ ክትንምሃረሎም ስ ንኽእል ኮይኑ ስማዓኒ
5: ብብዓይ ንዓትር ዝመስል ዓይንኸይ ድቃሳይ ተኽልዕለይ ተደለኽንዕ
6: ኣስናንካ ስና ሞ ጀመረ ኹና ካዲያ ኮይነልካ ስሓቀላታሳ
7: ባሎ ዝቃስከምዝኸላ ትካሚ
6: ኣብታ ወዲ እንደአላለዉ ምስ መይተ ግዲ ሙሉእ ለይትንካ እጭንቃዋሪኣ ተኸዲና ኣብዚ ቅድሚ ዓይነ መፅያ ጎፍለው
4: ፊልም ክንዳሉ ብዙሕ ሞያታት ዝሓቁፍ ክሳብ ዝኾነ ብዙሕ ድኻምን ፃዕርን እዩ ዝሓትት እዚ ማለት ከዓ ጎንቶም ኣቐዲሞም ዝተገልፁ ናይ ድምፂ ኣበርክቶ ኣብ ፊልም እውን ቀሊል ኣይኮነን በዚ መንገዲ ናይ ነብሲ ወከፍ ምንቅስቓስ ድምፂ ኣዳሊኻ ምቕራብ ፃዕሪ ዘድልዮ ብምዃኑ ብዕቱብ ክስራሓሉ ዘለዉ ነጥቢ እዩ

0: ቀንዳ ርእስትና ምፍራይ ፊልም ኣብ ሃገርና ምምዕባል ክሳብ ዝኾነ ምስኡ ተሳንዩ ዝኸይድ ምምዕባልን ምብርባርን ስኒማታት ሃገርና እዩ። ስኒማታት ሃገርና ናብ ዝነበሮ ንምምላስ ንሰብ ሞያ ዓውዲ ስነ ጥበብ ፃዕርን ድኻምን ዝሓትት እዩ። ብተዛማዲ ጥቕሚ ስኒማታት ሃገርና ንሓደ ኣፍራይ ብቐጥታዊ መንገዲ ስምዒት ናይ ተዓዘብቲ ዝረኽበሉ ብምዃኑ ሓደ ካብቶም ኣገደስትን ኣብ ምምዕባል ፊልም ሃገርና እውን ዓብ ተራ ዘለዎም እዩ። ስለዚ ኣድህቦ ዘድልዮ ብምዃኑ ምዝንጋዕ ኣየድልን።
1: እዋ ሕዚ ፊልም ኣብ ዝኾነ ብዝተ

0: ዝተፈላለየ መገድታት ክትሪኦ ትኽእል ኢኻ፣ ብቴሌቭዥን፣ ብሞባይል። ግን ከም ኣብ ዓብ ስክሪን ኮይኑ ከም ኣብ ሲኔማ ኮይንካ ትሪኦ ከለካ ትስተማቕሮ ይትኽእል ኢኻ። እቲ መቐረቱ ይፈላለዩ። ስለዚ ናብ ናይ ዓብ ስክሪን ትሕዝቶ ንዑ ዝኸውን ምድላዋት ቁሩብ ዓምቆ ዘለዮ ከምቲ ናይ ቅድም ዝነበረ ጥንቃቐ ዘለዎ ስራሕ የድሊ እዩ። ግን ብተገዳስነት ክስተይተኢሉ ነቲ ናይ ተዓዛቢና ፊልም ክርኢ ደሊ እዩ። ኣብ ምክንያቱ ብሲኔማታት ኣብ ገለ ኣጋጣሚታት ኣብ ዝርከበሉስ መፂኡ ዝተማቕሮ እዩ። ስለዚ እቲ ስራሕ ፊልም ተሰሪሑ እቲ ካልእ ደሎ መስራሓት እውን እቲ ዝምልከቶ ኣካል ብምድጋፍ ክበራበር ኣለዎ። ብከምኡ እቲ ዕብየት ፊልምና ናብ ዝግባእ ቦትኡ ክምለስ ዝኽእል። ስለዚ ኣብ ሲኔማ ተኪርና ክንሰርሕ ኣለና ኮይ ስምዓኒ
1: ወረት ለክራይ ወረቸ ሳብረን ኣበላ እንጃሓ ዋላስልሓ
2: ኣናማ ገባእ ዝሰአል ምናዓልኮ ከረራይ ግዲ ልበር ውንተ እንደ ቤት ረቅበት ዋድ እተሰበታልኩ
3: ዓበላ ወላትካ ሳብሬን ልብካ ወቅልዓን ካተማ ምለለአፉኻ ክርኢ ተኣብላካ ዲማ ኣብየ ጃብር በስ ትብለት
4: ሰብ ሰርሖ ብልሒ ኣብ ብዙሕ ዓውድታት ዘለዎ ፅልዋ ቀሊል ኣይኮነን። ዓውዲ ስነ ጥበብ እውን ካብቶም ተጠቀስትን ተጸለውትን ከይኮነ ምክንያቱ ኣብ ድርሰትን ኣልያን ከምኡ ድማ ብኮምፒተር ብዝተሰነዩ ሰብ መሰል ተዋሳእቲ ጌርካ ስራሕ ምድላው ኣብ ዝቐለለሉ ዘመን በፂሕና ምህላውና እዩ።
0: እዎ ሕጂ ካብቲ ናይ ኤኣይ ፅልዋ ደይካሓድ እንዳኾነ ምፅ ኣሎ ርኡ እንዳኾነ ካብቲ ናይ ቅድሚ ምፍራይ ጀሚርካ ኣብ ፅሑፋ ምምዕባል ቅርፂ ምትሓዝ ኣብ ስቶሪ ቦርድ ኣብ ምድላው ዳሕር እውን ኣብቲ ምፍራይ ድሕሪ ምፍራይ እውን ኣብ መዓላታት ይውዕል ኣሎ። ገሊኡ ዝድግፎ ኣሎ ከማለሲ ከም ሓገዝ ክንጥቀመሉ ኣለና ዝብል ኣሎ። ገሊኡ ከዓ ነቲ ናይ ሰብ ፈጠራ ክትካ የብሉን ድብል ምጉታት ኣሎ። በቲ ኮይኑ በቲ ግን ትፅልኡ ደይካሓድ እንዳኾነ ማለት በብቕሩብ ዋላ ካብተን ካሜራታት ጀሚርካ ብኤኣይ ክሳይ ድኾና እንዳምፃኸድ ኣለዋ። ስለዚ ክትገትኦ ከቢድ እዩ። ግን ከም ሓጋዚ ነገር ክትጥቀመሉ ይከኣል ኸውን እዩ። ግን ቲ ፈጠራ ቲ መሰረተውናትካ ፈጠራ ከየጥፋኻ ማለት እዩ።
5: EPLF were not just soldiers. They were freedom fighters, determined to liberate their homeland from the grip of Ethiopian oppression. And on that fateful day, May 21st, they set their sights on a target that would strike a decisive blow to their enemies, the Ethiopian Air Force base at
4: Kubrat Tahateltna. Kamzik gillaz tanha, kandu ilamanayz tsuhuf, nahada bulut sarah, nabzibela tsagayirka, muyakhaz gillaz iyon mughrabi. Izzidimma, ኣህግራዊ ስም ዘለዎ ፊልም ኣበርኪትካ ነቲ ምፍራይ ፊልም ናይ ሃገርና ንምምዕባል ዝሃቀነ እዩ። በዚ መንገዲ ከዓ ኣበርክቶን ተገዳስነትን ሰብ ሞያ ኣዝዩ ዕዙዝ እዩ።
0: ምፍራይ ፊልም ናይ ብዙሓት ሞያውያን ተሳትፎ ዘለዩ እዩ። ብዙሓት ስነ ጥበበኛታት ካብ ስነ ጥበብ ወፃኢ እውን ብዙሓት ደገፍቲ ውልቀ ሰባት ዝሳተፍዎ እዩ። ስለዚ ናይ ብዝግባእ ናይ ቲም ወርክ ወይ ከዓ ናይ ብሓባር ናይ ምስራሕ ባህልስ የድሊ እዩ ማለት። ስለዚ ነዚ ነገራት እዚ ዝያዳ ኸነ ማዕብሎ ኣለና ዓውት ክንከው እንተ ኮይና ተሓባቢርካ ምስራሕ ክንምሃር ኣለና። ካልእ እቲ በብእዋኑ ኸ ዝመፅ ዘሎ ለውጥታት ኣሎ ቲ ምስራሕ ፊን ንዑ ኸ እንዳረዓምናዮ እንዳተምሃርናዮ ማዕረ ማዕረ እቲ ዘሎ ቴክኖሎጂ እንዳሰጎምና ክንከይድ ኣለና ብል ሰራሕቲ ፊን

0: እዚ ሰላምታና ተቕበሉ ፈኖ ናብ ምክታቱ ከብኡ ዝኸድኩም ተዓዘብትና ከመይ ትውዕሉ ንሎሚ ረቡዕ ፍርቂ መዓልቲ ንፈረቓን ዝተዳልወ ዜናዊ መሰናድኦታት ሒዘልኩም ቀሪበ ኣለኹም። ንምክታልኩም ብክብሪ ዝዕ ድምስኻትኩም ፀንሕ ሚካኤል ሓድጉ ፈለማ ግ መቀነጡታቱ እፍለም ኣብ ዞባ ደቡብ መደባት ምግራብን ዳግመ ምግራብን ምዕዋት ልዕሊ 2 ሚልዮን ፈልስታት ተዳልዩ። ኣብ ዞባ ዓንሰባ ሓደጋታት ትራፊክ ንምግታእ ኣብ ምብረኻ ፍልጦ ብዕቱብ ክስራሕ ከም ዘድሊ ተገሊጹ። ፎሊክ ኣሲድ ንጥዕና ኣደን ዕሸልን ኣዝዩ ኣገዳሲ ስለ ዝኾነ ብስሩዕ ክውሰድ ከም ዘድሊ ተሓቢሩ። ኣብ ዜናታት ወፃኢ ኣሜሪካ ንስምዕ ምቁራፅ ተኽሲ ዝጥሕስ ስጉምቲ ከም ዝወሰደት ኢራን ከሲሳ። ፈረንሳ ኣብ ቡርኪና ፋሶ ንፀንሑ ዲፕሎማስያኛታት ኣብ ብምልኦም ከም ዝሰሓበቶም ኣፍሊጣ። ፈረንሳን ሶርያን ኣብ ሓያሉ ፅላታት ብሓባር ክሰርሓ ዝኽእልን ስምዓት ከቲመን። ዝርዝር ዜና ኣብ ዞባ ደቡብ መደባት ምግራብን ዳግመ ምግራብን ምዕዋት ልዕሊ 2 ሚልዮን ፈልስታት ተዳልዩ ከም ዘሎ ተገሊጹ። ወኪል ሪና ፊሎሞንት ካቦ ዘዳልዎ ፀብጻብ ይስዕብ።
1: ኣብ ዞባ ደቡብ ለዘበን ክራማት ንዝሰላሰል ናይ ምግራብን ዳግመ ምግራብን መደባት ንምዕዋት ልዕሊ 2.3 ሚልዮን ፈልስታት ተዳልዩ ከም ዘሎ ሓላፊ ዕቃበን ልምዓትና ግራብ ኣቶ ዕቑባ ሚካኤል ሰሎሙን ሓቢሩ። እቲ ኣብ 12 መደበራት ፈልሲ ዝተዳለወ 27 መወቀላዊ ዝርከቦ 50 ዓይነታት ፈልሲ ኣግራብ ብተማሃሮ ኣባላት ሓይልታት ምክልኻል ውልቀ ገረብትን ከምኡን ክትከል ምዃኑ ብምግላጽ እቲ ዝበዝሕ ኣብ ቀላጥ ቦታታት ሕዛእትታት ኣብያተ ትምህርትን ናይ እምነት ቦታታትን ከም ዝትከል ኣብርሂቡ። ኣብ ዝሓለፈ ዓመታት ብውልቀ ገረብትን ከምኡን ኣብ ሕዛእትታት ዝተተኽሉ ፈልስታት ኣግራብ ጽቡቅ ከም ዝሰሰኑ ዝሓበረ ኣቶ ዕቑባ ሚካኤል ኣብቲ ዞባ ንቓሕቲ ሕብረተሰብ ኣብ ዕቃበ ኣግራብ ብምዕባዩ በቲ ሓደ ንዘይ ሓላፍነታውያን ኣብረስቲ ዝውሃብ መቕጻዕቲ ብምሕያል ኸኣበት ካልእ ኩነታት ኣግራብ ናብ ንቡር ይምለስ ከም ዘሎ ገሊጹ። ኣብ መወዳእታ ሕዛእትታት ብምስፋሕን ሓደስቲ ኣግራብ ብምትካልን መደባት ዳግመ ምግራብ ንምዕዋት ከም ዝከኣል ብምጥቃስ በብዓመቱ ዝትከል ፈልስታት ጸዲቑን ዓብዩን ኣብቲ ዝድለ ደረጃ ንኽበጽሕ ብደረጃ ምሕዳር ከባቢ ግቡእ ሓለዋን ክንክን ክግበር ኣዘኻኺሩ።
0: ናብ ካልእ ዜና ብስንሰግር ኣብ ዞባ ዓንሰባ ሓደጋታት ትራፊክ ንምግታእ ኣብ ምብራኽ ኣፍልጦ ብዕቱብ ክስራሕ ከም ዘድሊ ተሓቢሩ። ወኪል ሪና ተስፋንኬል ገብርየስ ዘዳለዎ ጸብጻብ ይስዕብ።
2: ኣብ ዞባ ዓንሰባ እናውስኺ ዝመፅእ ዘለዎ ሓደጋታት ትራፊክ ንምግታእ ኣብ ምብራኽ ኣፍልጦ ንቕሓትን ሕብረተሰብ ብሓፈሻ ናይ ወነንቲ ተሽከርከርቲ ድማ ብፍላይ ምስራሕ ከም ዘድሊ ተገሊጹ። ሓላፊ ፖሊስ ትራፊክ ዞባ ዓንሰባ መጀነር ኣዮ ፀጋይ ንኤሬና ብዝሃቦ ሓበሬታ ኣብ ዝሓለፈ መንፈቕ ብዘጋጠመ 168 ሓደጋታት 7 ሰባት ክመቱ ከለዉ ልዕሊ 130 ኣካላዊ መጉዳእቲ ከም ዝወረዶም ኣብ ንብረት ድማ ልዕሊ 2.1 ሚልዮን ናቕፋ ክሳዳ ከም ዝሰዕበ ሓቢሮም። እዚ ሓደጋታት ምስ ናይ ዝሓለፈ ዓመት ተመሳሳሊ ኣዋርሒ ክነፃፀር ከሎ ብ9.5 ሚታዊት ከም ዝዛየደ ብምጥቃስ ነዚ ናብ ዝተሓተ ደረጅኡ ንምውራድ ኣብ ዝካየድ ፃዕሪ ኣፍልጡ ሕብረተሰብ ክምባል ወሳኒ ከም ዝኾነ ኣረድዩ። ቀንዲ ጠንቂ ሓደጋታት ትራፊክ ክቱር ናሪ፣ መስመርካ ዘይምሓዝ፣ ቀዳምነት ዘይምሃብ፣ ጥዕንአን ዘይተረጋገፀ ተሽከርከርቲ ምምራሕ፣ ሕጋጋት ትራፊክ ብዝግባእ ዘይምኽታልን ካልእን ምዃኑ እውን ኣብርህዮ። ብዘይካዚ ብሽክሌታታት ብሓፈሻ 3 እግረን ድማ ብፍላይ ብተደጋጋሚ ጠንቂ ሓደጋታት ይኾና ምህላውን ብምሕባር ነዚ ንምፍታሕ ምስ ምምሕዳር ከተማከረን ብምርድዳ መለለዪ ሰሌዳ ክግበረለን ቁፅረን ውስን ንምግባር ድማ መደባት ከም ዘለዋ ኣረድዩ። መጀርንር ኣዮ ኣብ መወዳእታ ምቁፅፃር ሓደጋታት ትራፊክ ንፖሊስ ትራፊክ ጥራይ ዝግደፍ ዕማም ከም ዘይኮነ ብምሕ

0: ብምግባር ምትሕባር ናይ ኩሎም ኣካላት ክዛይድ ከም ዝግባእ ኣስሚሩ ኣሎ።
1: ኣብ ጋሕቴ ላይኑ ዞባ ጊንዳ ዓብ ኣገልግሎታት ጥዕና ትምህርትን ማይን ዝርአ ሕፅረት ንምቅላል ብምውሃድ ህዝብን መንግስትን ብዝተኻየደ ፃዕሪ ዝምስገን ውፅኢት ይርከቦ ከም ዘለዉ ተገሊፆም። ኣብ መሓድታ ሓውሲ ከተማ ኣቶ ዘርሰናይ ጋይ ነሪ ናብ ዝሃቦ ሓበሬታ ኣብ ኣገልግሎታት ትምህርትን ጥዕናን ተመዝጊቡኒ ዘሎ ገስጋስ ብምጥቃስ ፅበት ክፍልታት ንምፍታሕ ንዝተወስደ ተበግሶ ሞጊሶም ንቕርብ ማይ ኣመልኪቱ ድማ ካብ 222 ክሳብ 225 ምስ ማእከላይ ቤት ፅሕፈት ክፍሊ ሃብቲ ማይ ዓዳሃሎ ዞባ ንኡስ ዞባን ብምውሃድ 300 ሜትሮ ኩቦ ትሕዝ ዓባይ መኽዘን ማይ ከም ተሰርሐትን እኹል ፀሓይ ውፅዓት ከም ተዋደደላን ብምሕባር ኣብዚ ግዜ እዚ 80 ካብ ስድራ ቤታት ብዝተዘርግሐ መስመር ይጥቀማ ምህላውን ሓቢሩ። ኣብዚ እዋን እዚ ንዝኣረገ ናይ ሓፂን ሻምቦቆታት ማይ ብፕላስቲክ ንምትካእ ወፈራዊ ስራሕ ይዕመም ከም ዘሎ ዝሓብር ሓላፊ ክፍሊ ቴክኒክ መንእሰይ ኤድሪስ ዓሊ ኣብ ርእሲእቲ ኣብ ዙርያታ ሓውሲ ከተማ ዝዝርጋሕ ዘሎ ሻምቦቆታት ማይ 4 ምዕደሊ ንቁጣታት ከም ዘለዋ ኣረድዩ። ተሳተፍቲ ብግዲኦም ተወዲቦም ዘካይድዎ ማእቶታዊ ወፈራታት ኣብ ባይታ ውፅኢት ስለ ዝረኽብሉ ብዝሓይለ ከም ዝቕፅሉ ኣረጋጊፆም። ካብ ቀንዲ መስመር ኣስመራ ባፅዕ ዮሬቶ ኣብ ቀንዲ መስመር ኣስመራ ባፅዕ ትርከብ ሓውሲ ከተማ ጋሕቴ ላይ 668 ስድራ ቤታት ይነብራ። ፎሊክ ኣሲድ ንጥዕና ኣደን ዕሸለን ኣዝዩ ኣገዳሲ ስለ ዝኾነ ብስሩዕ ክውሰድ ከም ዘድሊ ሞያዋን ይገልፁ። ወኪል ሪና ቤትኤል ሰሎሞን ዘዳለቶ ዜናዊ ፀብጻብ ቀፂሉ ክቐርብ እዩ።
2: ብደረጃ ዓለም 20 ሞት ኣዴታት ሕፅረት ኣይሮን ዝፈጠሮ ዋሕዲ ደም ክኸውን ከሎ ብሰንኪ ዋሕዲ ፎሊክ ኣሲድ ዝፍጠር ስንክልናኻ ኣብ ዓለም ካልኣይ ደረጃ ይስራዕ። ነዚ ኣብ ኣደን ዕሸልን ዘጋጥሙ ሓልክታት ንምክልኻል ኣብ ደረጃ ፍራይምነት ዝርከባ ደቂ ኣንስትዮ ኣይሮን ፎሊክ ኣሲድ ቅድሚ ጥንስን ኣብ እዋን ጥንስን ብግቡእ ክወስዶ ከም ዘለውን ሞያውያን ወትሩ ይመኽሩ። ፎሊክ ኣሲድ ንጥዕና ኣደ ብሓፈሻ ንጥዕና ነብሰ ፀርን ዕሸልን ከዓ ብፍላይ ኣዝዩ ኣገዳሲ ስለ ዝኾነ ብስሩዕ ክውሰድ ከም ዘለዎ ኣብ ሚኒስትር ጥዕና ሓላፊ ኣሃዱ ጥዕና ፍራይምነት ኣቶ ኤፍሬም ዝበኣይ ኣተሓሳሲቡ። ኣብ እዋን ጥንሲ ዓበይቲ ጥዕናዊ ምልውዋጣት ከም ዝኽሰት ብምጥቃስ ነዞም ጠንቂ ሕማማት ደን ዕሸልን ክኾኑ ዝኽእሉ ምልውዋጣት ንምምካትን ንምብዳህን ነፍሰ ፀራት ተወሳኺ ቪታሚናትን ማዕድናትን ክወስዳ እኳ እንተለወን ፎሊክ ኣሲድ ግና ቀዳምነት ክስራዕ ከም ዝግባእ ኣገንዚቡ። ኣይሮንን ፎሊክ ኣሲድን ቅድሚ ጥንሲ ምዝውሰድ ንመኻንነትን ምድንጓይ ውላድን ብ40% ከም ዘጉድሎ ዝሓበረ ኣቶ ኤፍሬም ብሰንኪ ሕፅረት ፎሊክ ኣሲድ ኣብ ዕሸላት ንዝረአ ክፍተት ዓንዲ ሕቆ ከንፈርንትን ሓግን ምውላድ መዓልቱ ዘይኣኸለ ዕሸል ከምኡውን ዋሕዲ ደም ንምክልኻል ዘጠቓልል ረብሓታት ከም ዘለዎ ኣነፂሩ። ዝበዝሐ ኣብ እዋን ጥንስን ሕርስን ዘጋጥም ሓልክታት ክንቆፃፀሮ ብእንኽእል ፀገማት እዩ ዝኽሰት ዝበለ ኣቶ ኤፍሬም ብሰንኪ ሕፅረት ድቀ መእዛታት ክኽሰት ካብ ዝኽእል ሓልክታት ንምክልኻል ኣዴታት ቅድሚ ጥንሲ ክትትል ከካይዳን ንዝተዋህበን ኣይሮንን ፎሊክ ኣሲድን ብስሩዕን ብግቡእን ክወስዳን ኣዘኻኺሩ። ኣይሮንን ፎሊክ ኣሲድን ኣብ ቀጠለ ኣሕምልቲ ከም ስፒናችን ቆስጣን ፍሩታታት ጥረምረ ዓደስ ፉል ባልዶንጓ ዓይኒ ዓተር ካዕካዕ ፍረ ዱባ ጠስሚ ሩዙን እንቋቑሖን ብቐሊሉ ክርከቡ ከም ዝኽእሉ ዝገለጸ ኣቶ ኤፍሬም ብሕክምና ዝውሃብ ተወሳኺ ኣይሮንን ፎሊክ ኣሲድን እውን ኣገዳሲ ምዃኑ ኣፍሊጡ። ሕፅረት ፎሊክ ኣሲድ ንጎደሎ ኣካል ዕሸል ጥራይ ዘይኮነ ንሕማማት ልቢ ወቕዒ ካንሰርን ሕማም ረስዒን ከቃልዕ ከም ዝኽእል ዝጠቐሰ ኣቶ ኤፍሬም ብሰንኪ ድሩት ኣፍልጦ ሕብረተሰብ ተጠቃምነቱ ከምቲ ዝድለ ብዘይምህላው ኣስተምህሮን ጎስጓሳትን ክሕይል ፀዊዑ። ጥዕና ኣደን ዕሸልን ምውሓስ መሰረት ጥዑይ ሕብረተሰብ ብምዃኑ ሚኒስትር ጥዕና ድማ ነዚ ንምዕዋት ናይ ቀዳምነት ዕማማት እዩ። ነዚ ብሞያውያን ጥዕና ዝግበር ዘሎ ፃዕሪ ንምዕዋቱ ኣዴታት ኣፍሉጠን ኣብ ረብሓታትን ኣገዳስነትን ኣይሮን ፎሊክ ኣሲድ ክዛይድን ተጠቃምነትን ክዓዝዝን ዘዘኻኽር ሓበሬታ እዩ። ምስኣላይ ሮቤል መረስዕ ቤትኤል ሰሎሙነ ካብ ኣገልግሎት ዜና ዞባ ማእከል ከተማ ኣስመራ።
1: ንመስክነኪ ጋዜጠኛ ቤትኤል ሰሎሙን ዝኸበርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ምክትልኩም ክትቅፅሉ ደጊመ ብኽብሪ ዕድም። ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝኸበርኩም ተዓዘብቲ ስለምክትልኩም ኣዝየ መስግን። ዜና ወፃኢ ኣሜሪካ ንስምዕ ምቁራፅ ተኽሲ ዝጥሕስ ወተሃደራዊ ስጉምቲ ከም ዝወሰደት ኢራን ከሲሳ። እዚ ዝተገልፀ ኣሜሪካ ናብ ሎሚ 8 ሓምለ ኣብ ዘውግሐ ለይቲ ኣብ ልዕሊ ዝተፈላለየ ዕላማታት ኢራን ደብዳብ ሚሳይላትን ድሮናትን ድሕሪ ምክያዳ እዩ። ማእከላይ እዚ ኣሜሪካ ኣብ ዘውፅኦ መግለፂ ስርዓተ መከላኸሊ ሚሳይል ዝርከቦ ልዕሊ 80 ዕላማታት ኢራን ከም ዝሃረም ኣፍሊጡሎ። እቲ መጥካዕቲ መልሰ ግብሪ ናይቲ ኢራን ብመፃቦ ሁርሙዝ ዝሓልፋ ዝነብራ 3 ናይ ንግዲ መራኽብ ዘካየድቶ መጥካዕቲ ምዃኑ ማእከላይ እዚ ኣሜሪካ ብተወሳኺ ሓቢሩ። ኣሜሪካ ኣብቲ ማያዊ መስመር ምትእትታው ክትገብር ከምዘይትፍቅድ ዝሓበረት ኢራን ቦገና ኣብ ባሕሬንን ኩዌትን ኣብ ልዕሊ ዝርከብ 85 ዕላማታት ኣሜሪካ ናይ መልሰ ግብሪ ደብዳብ ከም ዘካየደት ገሊጻ። እዚ ሓድሽ ወተሃድራዊ ምዕባለታት ኩናት ብሰላም ንምዕራፍ ኣብ መንጎ ኣሜሪካን ኢራንን ክካየድ ንፀንሐ ዲፕሎማስያዊ ፃዕርታት ብኣሉታ ክፀልዎ ከም ዝኽእል ይእመት። ፈረንሳ ኣብ ቡርኪና ፋሶ ንፀንሑ ዲፕሎማሰኛታት ኣብ ብምልኦም ከም ዝሰሓበቶም ኣፍሊጣ። እዚ ስጉምቲ እዚ ሒደት መዓልታት ካብቲ ቡርኪና ፋሶ ምስ ፈረንሳ ፀንሓ ዲፕሎማስያዊ ዝምድና ብወግዒ ምብታኻዩ ዝስዕብ ዘሎ። ፈረንሳ ኣብ ውሽጣዊ ጉዳያት ሃገሩ ምትእትታው ክትገብርን ሽብራውያን ክትድግፍን ከም ፀንሐት ብምክሳስዩ መንግስቲ ቡርኪና ፋሶ ዲፕሎማስያዊ ዝምድንኡ በቲኹ። ነቲ ቡርኪና ፋሶ ንዝወሰደቶ ስጉምቲ ብትሪ ዝኾነነ መንግስቲ ፈረንሳ ሃገሩ ናይ መልሰ ግብሪ ስጉምቲ ከም ትወስድ ምጥንቃቑ ዝዝከር እዩ። ኣቐዲሙ ኣብ መሬቱ ተዋፊሩ ንዝነበረ ሰራዊት ፈረንሳ ዘውፀአ መንግስቲ ቡርኪና ፋሶ ምስ ኣውሮጳዊት ሃገር ንዝነበሮ ፀጥታውን ወተሃድራውን ዝምድና ከም ዝበትኻ ይርስዕን። ፈረንሳ ኣብ ዞባ ምዕራብ ኣፍሪቃ ዝፀንሓ ወተሃድራውን ዲፕሎማስያውን ፅልዋ እናላሕልሐ ይኸይድ ከም ዘለዎ ፀብፃባት የረድኡ። ፈረንሳን ሶርያን ኣብ ሓያሉ ፅላታት ብሓባር ክሰርሓ ዝኽእልን ስምዓት ከቲመን። እቲ ስምዓት ትማሊ 7 ሓምለ ኣብ ሶርያ ምብፃሕ ዝፈፀመ ፕረዚደንት ኢማኑኤል ማክሮን ምስ ፕረዚደንት ሶርያ ኣሕመድ ኣልሻራዕን ካልኦት ሰመዚ ሶርያን ኣብ ከተማ ደማስቆ ኣብ ዘካየዱ ዝርብ ተበፂሑ። ክልቲአን ሃገራት ንግዲ፣ ፀዓት፣ መጓዓዝያ፣ ትሕተ ቅርፂ፣ ትምህርቲ፣ ስነ ፍልጠትን ቴክኖሎጂን ኣብ ዝርከብዎም ፅላታት ክተሓጋገዛ ምዃነን ኣብ ትርክብ ኣፍሊጠን። ነቲ ዝስምዕ ንምትግባር ስሩዕ ናይ ሰመዚ ርክባት ከካይዳ ምዃነን እውን ሓቢረን ኣለዋ። ኣብ ወርሒ ግንቦት 2025 ኣብ ፈረንሳ ምብፃሕ ዝፈፀመ ፕረዚደንት ሶርያ ኣሕመድ ኣልሸራዕ ኣብ መምዕባል ዝምድናታት ምስ ፕረዚደንት ማክሮን ከም ተመያየጠ ዝዝከር እዩ። ኣብ 2025 መጠንቀቅታዊ ዓለማዊ ወፍሪ ምስቲ ናይ ቅድሚኡ ዓመት ክነፃፀር ከሎ ብ6 ሚታት ከም ዝወስኸ ፀብፃባት ውድብ ሕብራት ሃገራት ሓቢሮም። ብመሰረቶም ፀብፃባት ኣብ ዝሓልፈ ዓመት ኣስታት 1.6 ትሪልዮን ዶላር ዝግምት ቀጥታዊ ወፍሪ ከም ተኻየደ ተፈሊጡ። መጠን ቀጥታዊ ወፍሪ ኣብ ምዕብላት ሃገራት ብ11 ሚታዊት ኣብ መምዕባል ናይ ዝርከባ ድማ ብ2 ሚታዊት ከም ዝዓበየ ተገሊጹ። ፍርያት ቴክኖሎጂ፣ ፍርያት ፀዓት፣ ፍርያት ኢንዱስትሪን ማዕድናትን ካብቶም ዝለዓለ መጠን ወፍሪ ዝተኻየደሎም ምንባሮም ተሓቢሩ። ይኹን እምበር እቲ ዝተመዝገበ መጠን ዕቤት ብደረጃ ዓለም ውዱን ከም ዘይነበረ ክፍለጥ ተኻይዱ ኣሎ። ኣብ 2026 ዝካየድ መጠን ቀጥታዊ ወፍሪ ብሰንኪ ፀጥታዊ ቅልውላው ነቲ ዝድሊ ዕቤት ከመዝግብ ከም ዘይክእል ክኢላታት ቆጠባ ኣሚቶም ኣለው። ህንድን ኢንዶኔዥያን ኣብ ምክልኻል ፀጥታን ቁጠባን ዘተኮረ ስምዓት ተፈራሪመን። እቲ ስምዓት ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ትማሊ 7 ሓምለ ምስ ላዕሎ ሰመዚ ኢንዶኔዥያ ኣብ ከተማ ጃካርታ ድሕሪ ዘካየዶ ዝርብ ተበፂሑ። ብመሰረቲ ውዕላት ህንዲ ንኢንዶኔዥያ ብራህሞ ዝተሰመየ ልዕሊ ድምፂ ዝውንጨፍ ሚሳይል ክሸጠለያ። እቲ ኣፅዋር ኣብ መምዕባል ወተሃድራዊ ዓቕሚ ኢንዶኔዥያ እወታዊ ኣበርክቶ ከም ዝህልዎ ዝጠቐሱቶም መራሕቲ ትግባርኡ ንምቅልጣፍ ከም ዝሰርሑ ኣፍሊጦም። ህንድን ሩስያን ብሓባር ዘፍርኦ ሚሳይል ብራህሞስ ክሳብ 800 ኪሎ ሜትር ንዝረሓቐ ዒላማ ከጥቅዕ ዝኽእል ዘመናዊ ኣፅዋር እዩ። እዚ ከምዚ ኢሉ እንከሎ ህንድን ኢንዶኔዥያን ቁጠበአ ንምምዕባል ንግዳዊ ምልዋጥን ወፍርን ከስፋሓ ኣብ ዕድና ብርቂ ማዓድና ድማ ክተሓባበራ ምዃነን ገሊፀን። ምዚ ኣብ ዝተኣሳሰር ዜና ህንድን ኢንዶኔዥያን ኣብ ዘካየድኦ ንግዳዊ ምልዋጥ ተጠቃምነት ዶላር ኣሜሪካ ከጉድላ ምዃነን ገሊፀን። ክልቲአን ሃገራት ኣብ 2025 ልዕሊ 28 ቢልዮን ዶላር ዝግምት ንግዳዊ ምልዋጥ ከም ዘካየዳ ፀብፃባት የረድኡ። ኣብ ሕቡራት መንግስትታት ኣሜሪካ ኣብ ዝሓለፈ ቀረባ መዓልታት ምስ ቁትሩ ዋዒ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 30 ሰባት ከም ዝመቱ ማዕከና ዜና ቃሊሐን። ብዘይካዚ በቲ ኣብ ልዕሊ 10 ክፍላት ሃገር ኣሜሪካ ኣጋጢሙ ዘሎ ክስተት ሚልዮናት ብኣሉታ ከም ተፀልዎ ክፍለ ተኻይሉ ኣሎ። ምብራቃዊ ከምኡ እውን ዶባዊ ምብራቕን ዶባዊ ምዕራብን ኣሜሪካ በቲ ክስተት ሕልፊ ካልእ ከባቢታት ተሃስዩ ከም ዘሎ ዝሓበሩ ፀብፃባት ኣብቲ ከባቢታት መጠን ዋዒ ኣሳት 44 ዲግሪ ሴንቲግሬድ በፂሑ ከም ዝቐንያ ረዲኦም። ቁትር ዋዒ ኣብ ኣሜሪካ ጥራይ ዘይኮነ ኣብ ሰፊሕ ክፋል ኤሮጳ እውን ሰብኣዊ ክሳራታት የውርድ ከም ዘሎ ይፍለጥ። ምስ ተፈጥሮዊ ክስተት ብዝተኣሳሰር ኩነታት ኣብቲ ኣህጉር ኣብ ዝሓለፈ ክልተ

ተዋርሒ ጥራይ ልዕሊ 1400 ሰባት ከም ዝሞቱ እዩ ዝቃላሕ ዘሎ። እዚ ከምዚ ኢሉ እንከሎ እቲ ዋዒ ኣብ ሓያሎ ሃገራት ኤሮጳ ሓደጋ ባርዕ መሮር ከስዕብ ጀሚሩ ስለ ዘሎ ክሳራታት መሊሱ ክውስኽ ከም ዝኽእል ይእመት። መምሕዳር ፕረዚደንት ዶናልድ ትራምፕ ንስሉሳዊ ንግዳዊ ውዕል ከምዘይሕድሶ ምሕባሩ ከም ዘተሓሳስበን ሜክሲኮን ካናዳን ገሊፀን። ሰለስቲን ሃገራት ነቲ ንግዳዊ ውዕል ክሳብ 242 ናይ ምሕዳስ መደብ እኳ ተነበረን፣ ኣሜሪካ ግና ክትዝትየሉ ዘለዋ ጉዳያት ከም ዘሎ ብምጥቃስ ነቲ ውጥን ከም ዘወንዘፈቶ ኣብዝሓለፈ ቀረባ መዓልታት ሓቢር እያ። እቲ ንግዳዊ ውዕል ንቁጠባ ሰለስቲን ሃገራት ኣገዳሲ ምዃኑ ዝገለጻ ሜክሲኮን ካናዳን ኣሜሪካ ንውሳና ዳግሚ ግምት ክትገብረሉ ፀዊዐን ኣለዋ። ይኹን እምበር ኣሜሪካ ነቲ ፃውዒ ዛጊድ ምላሽ ኣይሃበትሉን ዘላ። ሰለስቲን ሃገራት ዓመታዊ ኣስታት 2 ትሪልዮን ዶላር ንግዳዊ ምልዋጥ ከም ዘካይዳ ዝገለጹ ጸብጻባት ዘይምሕዳስቲ ውዕል ነቲ ንግዳዊ ገስጋስ በኣሉታ ክጸልዎ ከም ዝኽእል ይእመት። ንግዳዊ ውዕል ኣሜሪካ ሜክሲኮን ካናዳን ነቲ ብናፍታ ዝፍለጥ ካብ ቀረፅ ነፃ ዝኾነ ስሉሳዊ ንግዳዊ ስምዕ ተኪዩ ኣብ 2020 ከም ተመስረተ ጸብጻባት የረዶም። ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም፣ ኣብ ዞባ ደቡብ መደባት ምግራብን ዳግመ ምግራብን ንምዕዋት ልዕሊ 2 ሚልዮን ፈልሲታት ተዳልዩ። ኣብ ዞባ ዓንሰባ ሓደጋታት ትራፊክ ንምግታ ኣብ ምብራኽ ኣፍልጦ ብዕቱ ክስራሕ ከም ዘድሊ ተገሊጹ። ፎሊክ ኣሲድ ንጥዕና ኣደን ዕሸልን ኣዝዩ ኣገዳሲ ስለ ዝኾነ ብስሩዕ ክውሰድ ከም ዘድሊ ተሓቢሩ። ኣብ ዜናታት ወፃኢ ኣሜሪካ ንስምዕ ምቁራፅ ተኽሲ ዝጥሕ ስጉምቲ ከም ዝወሰደት ኢራን ከሲሳ። ፈረንሳ ኣብ ቡርኪና ፋሶ ንዝፀንሑ ዲፕሎማሰኛታት ኣብልኦ ብምልኦም ከም ዝሰሓበቶም ኣፍሊጣ። ፈረንሳን ሶርያን ኣብ ሓየሎ ፅላታት ብሓባር ክሰርሓ ዝኽእልን ስምዓት ከቲመን። ዝኸበርኩም ተዓዘብቲ፣ ንሎሚ ቀትሪ ዝተዳለዉ ዜናዊ ምስናዱ ኣብዚ ፍፀም። ስለምክታልኩማ ዘይመስክም ዝተረፉ መርባት ቲ ብሓደኮኩም ብወገነ ግምት

ከም ዝግበር ገሊጹ። ወኪል ሰልጠንቲ ገዲን ተቓዳማይ ኤቨን ዘከረስ ኣብ ዝሃቦ ርእቶም እቲ ብሃገራዊ ፈደሬሽን ዝተዋቦም ዕድለ ስልጠናም ንዝፀንሐ መፍልጦ ዝዓመቕ ምዃኑ ብምጥቃስ ተካኣት ተቓደንቲ ንምፍራይ ኣብ ዝካየድ ስራሕ ድማ ብዝለዓለ ከም ዝዋስኡ ሓቢሩ። እዚ ብክሮሽያ ወኪላ ስልጠና ኣንቶኒዮ ባራክ ዝውሃብ ዘሎ ስልጠናም ንስነ ምግባር ድሕነት

ሰሓሰብን ግብርን ከምኡን ብደረቕ ስልን ተንቀሳቐስን ተሰኒዩ ተዋሂቦም ንስልጠና ዝሃቦም ኣብ ሃገራዊ ፌደሬሽን ኣትሌቲክስ ኤርትራም ኢንስትራክተር በራኺ በየነን ኣትሌት ፍጹም የማንን እዮም ነይሮም። ኣብቲ ካብ ሓደ ሰነ ክሳብ 6 ሰነ ዝሃበ ስልጠና ዝተኻየደ መደብ ሓላፍ ንኡስ ጨንፈር ምዕባል ዓቕሚ ሰብ ምኮነን ሕብርታን ጎስ ጋስን ሚኒስትር ምክልኻል ኣቶ መሓሪ ኢሳቅ ደስሙዕ ቃል ብመጀመርያ ሰልጠንቲ እንቋሓ ጎሰኩም ብምባል ዝወሰድዎ ስልጠና ኣብ ተግባር ከውዕልዎ ድማ ኣዘኻኺሮም። ወኪል ተመረቕቲ መንእሰይ ዮሃንስ መላሽ ብወገናም ናይ ሰልጠንትና ዝኸየድ ዝቐነየ ስልጠና ኣብ ምዝዛም ብምፅሑ ምስጋና ኣድሕሪ ምብፃሕን ንኽሉ ዘርኣይዎ ትግሃትን ተወፈነትን ድማ ኣመስጊናም። ኣብ መወዳእታ መሰልጠን ሰርቲፊኬት ካብ ኢድ ግዜያዊ ሓላፊ መኮነን ሕብርታን ጎስጋስን ሚኒስትር ምክልኻል ሜጀር ፍስሃየ ተኽላይን ፕሬዚደንት ሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ኣቶ ኤፍሬም ተኸስተን ተቐቢሎም። ትማሊ ምሸት ግጥማት ዋንጫ ዓለም ናይ መወዳእታ ናይ ዙር 16 ፀወቱ ኣብ ዘካየደሎም ኣርጀንቲና ምስ ግብፂ ትራኸብን ከላ ስዊዘርላንድ ድማ ምስ ኮሎምብያን ተራኺበን። ሰዓት 7 ግጥመን ዘካየዳ ሃገራውያን ጋንታታት ግብፅን ኣርጀንቲናን ካብ ፈለማ ሚዛናውን ብዙሕ ፈተነ ዘየድሃበን ፀወታ ክኽተላን ከለዋ ኣብ መወዳእታ ግን ሕማም ኣፍሪቃውያን ሃገራት ዝተረኣየሉ ፀወታ ካብ ምዃነ ሓለፈን ግብፂ ካብ ናይ 2 ባዶ መሪሕነት ዓወታ ሕሊፋ ሂባ 3-2 ተሳዒራ ንሃገራዊት ጋንታ ሞሮኮ ንበይናም ካብ ኣጉድ ኣፍሪቃም ገዲፋታ ወፅያም። እዚ ፀወታ መበል 15 ደቂቕ ያሴር ኢብራሂም ብርእሱ ብዘመዝጋ ሽቶ ሕሳቡ ክኸፍትን ከሎም ኣይፀንሑን ግን ክብሮም ንምዕቀብ ኣትዮም ዘለዉ ኣርጀንቲናውያን ብመንገዲ ታግላፊኮ ፍጹም ቅላዕ ክረኽብዮም ተራዮም። ሓላፍነታት ዝወሰደ ሊዮነል ሜሲ ድማ ምሕጂውን ፍጹም ቅላዕ ሳይቀደውን ብሓላ ውልዳት ግብፂ ተዓጊቱ ፀወታ ማዕረካ ምግባር ዓንቀፆም። ብድሕታ ሸቶም ሙሉእ ሓይሎም ኣብ ምክልኻል ብምግባር ብመልሲ መጥቃዕቲ ከዘንግዕዎም ዝወጠኑ ፈርዖናውያን ኣመበል 67 ደቕ መደቦም ሰሊጥዎም ብብሉፅ መልሲ መጥቃዕቲ ብመንገዲ ሙስጠፋ ዚኮ ሸቶ ደጊሞም ንኣርጀንቲናውያን ካብ ዝውድር ዝገለፍዎ ኣመሲሎም ክቐርቡን ክሳብ ፀወታ ክውዳእ 11 ደቕ ዝተርፎ ድማ በዚ ውፅኢት ክቕፅልንዮም ተራእዮም ነይሮም። እንተኾነ ኣብዚ ውድድር ሃገራት ኣፍሪቃ ኣብ ምዕቃብ ሸቶም ኣዝዩ ፀገም ከም ዘለዎን ዝተረኣየሉ ኣጋጣሚ ብዙሕ ሓሊፉን ትማሊ እውን ተደጊሙን ኣርጀንቲና ብተኣምረታዊ ምልሶት ኣብ 79 ደቕ ሜሲ ዝሰርሓ ኩዕሶ ሮሜሮ ምስ ሰኪዐት ክራኸባን ከሎ ኣይፀንሐን ድማ ክኸብ ኩዕሶ እግሪ ሊዮነል ሜሲ ኣብ 83 ደቕ ኣብ ውሽጢ ልዳት ኣትሌሮ ዝሃርማ ኩዕሶም ሸቶ ብምቕያራን ፀወታ ማዕረ ክኸውና ኽኣሎም። ብድሕሪ 9 ደቂቕ ኣርኪቦም ተወሳኺ ግዜም 7 ደቂቕ ምስ ተዋህባም ተመክሮ ማዕረ ክንደይ ዋጋ ኣለዎ ኣርጀንቲና ንግብፂ ምሂራም ኣብ ካልኣይ ተወሳኺ ደቕ ብመንገዲ ኤንዞ ፈርናንደዝን ንመጀመርያ ግዜ መሪሕነት ተትሕዛ ሸቶም ርኺባን ንዝተረፋ ግዜ ብግቡእ ኣመሓዲራ ድማ 3-2 ብምዕዋት ተዘካሪ ምሸት ኣሕሊፋ ናርዕ ፍጻመ ሰጊራላም። ንተዘካሪ ግጥም ተኸቲሉ መዛዛ ምፀወታ ዙር 16 ንሃገራውያን ጋንታታት ኮሎምብያን ስዊዘርላንድን ከራኸበንን ከሎም ዘንተመሳሳለ መዐቀኒ ዘለዎን ሃገራት ድማ ብዝበዝሐ መዐየሪ ማዕረ ብምውፃእ ክሳብ 120 ደቕ ብዘይዝኾነ ሸቶ ክጓዓዛን ኣብ ፍጹም ቅላዕ ድማ ስዊዘርላንድ 4-3 ተዓዊታም ኣብ ርዑ ፍጻመ ኣንጻር ኣርጀንቲና ዘራኸባ ትኬት ቆሪፃን ትርከብ። ኣብዚ ብዙሕ ዝጥቀስ ፍጻመ ዘይነበሮ ፀወታም ግዜ ኣርኪብዎን ናብ ፍጹም ቅላዕ ምሳ ኣምርሓም ኣብ ዝነበረ ድራማ ሳንቸዝ ካብ ኮሎምብያም ኣቐዲሙ ንኽዕሶም ላዕለዋይ ዓንዲ ኣጋጭዮም ቀዳማይ ሰሓተ ፀወታይ ክኸውንን ከሎም ከምኡ ተኸላኻሊ ኣካንጂ ድማም ካባኻይ ሓምቕን ብምባል ንላዕሊ ከሳፍራዩ ተራእዮም። ብድሕሪዚ ዝቕርቡ ሃረምቲ ግን ብዘይካ ናይ ኮሎምብያ ሄርናንደዝ ብምልኦም ንኽዕሶም ስክዕት ከረኸብዋ ብምኽኣሎም ስዊዘርላንድ 4-3 ተዓዊታ ድሕሪ 1954 ንፈለማ እዋን ኣርብዕ ፍጻመ ክትረግጽ ክኢላላም። ዙር ፈረንሳም ትማሊ ሰልስ ብናይ ረብዓይ መድረኹ ቀጺሉ ኣብ ዝዋዕለሎም ተቐዳደምቲ ካብ ካርካሶን ናብ ፎክስ ብምጓዓዝ 181 ኪሎ ሜትር ክሽፍኑን ከለዉ ኣብ መንጎ ተሪር ምንቃዓር ዝነበሩ ዓቐብ ክሓልፉ ዝግደዱ ብምንባሮም ድማ ኣብ ዝተፈላለየ ጉጅለት ተመቓቂሎም ዝያዳ ናይ ምሕኳር ዓቕሚ ዘለዎም ተቐዳደምቲ ክረብሑላ ከም ዝኽእሉ ርዱይ ነይሮም። ናብዚ ውድድር ምስ ሓዳስ ክለቡ ኤንኤስኤን ቀሪቡ ዘሎ ቢንያም ግርማይ ኣብ መንጎ ኣብ ዝነበረት ናይ ኢንተርሚድየት ውድድር ንመዋድርቱ ፊሊፕሰንን ፔደርሰንን እናኸቲሎም ቀዳማይ ብምውፃእ 25 ነጥቢ ክኸስብን ከሎም ኣብ ዝቐጸለ ኪሎሜትራት ግን ቅርፂ መሬት ይሓገዞን ምስ ዓባይ ጉጅለም ክተርፍ ይተራእዩም። ምዘኑ ማድስ ፔደርሰን ድማ ብዙሓት ተቐዳደምቲ ምዛሓተት ንእሽ ጉጅለ ኮይኑ ነዝተር ዓቐበት ብብቕዓት ትሕሪ ምውፃእ 2 ደቂ ጋንቱ ኣሰኒሞ ኣብ ዝተገብረ ቅፅታ ውድድር ብውፁእ ብቕዓት ክዕወተሉ ብምኽኣል ነጥቡ ብድምር ናብ 103 ደይቡም ኣብ ቀጠልያ ማልያ መሪሕነት ተረኪቡሎም። ቢንያም ግርማይ ድማ ብ39 ነጥቢ ኣብ 6ዱሻይ ደረጃ ተቐሚጡ ናብ ዘነሎ ምትካየድ ክዕወተላ ልዕሊ ፅቢ ተነቢሩሉ ዘሎ ሰጣሕ ጎልጎል ዝቕርፃ ውድድር ኣትሎም። ብኣዝዩ ገፊሕ ፍልለይ ክሳብ 13 ደቕ ዝተቓረበ ድሕራ ምስ ዝመፀት ዓባይ ጉጅለ ዝነበረ ታዲ ፖጋቻር ድሕሪ ናይ ሓንቲ መዓልቲ ምልባስ ብጫ ማልያም ኣሕሊፉ ንናይ ኦኖኤክስ ተቐዳዳሚ ትራይን ከረክቦን ከሎም ካብዚ ዕውቱ 7 ደቕን 53 ካልኢትን ድሕሩ ድማ ናብ 4ይ ደረጃ ወሪድሎም።
ዙር ፈረንሳ መሎም ረቡዕ ናይ 158 ኪሎ ሜትር ፎከስቲ ኩርባታት ሒዛ ካብ ላነመዛን ናብ

0: ኣብቲ ሽፍኖ ናይ ቀጠልያ ማላት ተወዳደርቲ ምሒዞሞ ቀሪቦም ዘለዉ ብቕዓት ብንፅር ዘርእዩላ መዓልቲ ክትከውን እዮም።
1: ባርካ ዝኽበርኩም ተዓዘብትና ሎምቲ ሕስና ዝምስሊ ነይሩ። ምሳኻም ፅናሕኩ ፊደል ገብሪ ህወቴ ብወገነይ ሰላም

ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መረባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 11 ክፋል መደብና ዝተፈላለዩ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳልዮም ካብ ዘለዉ ቀንዲ ዛዕባታት ድማ ሓደ ብዛዕባ እዞም ቀጻሊ ብኣርቲፊሻል ኢንቴሊጀንስ ወይ ብኤኣይ እንዳተቐየሩ ዝመፁ ዘለዉ መተግበሪታት ወይ ሶፍትዌራት ኣብ ከመይ ደረጃ ይርከቡ፣ እንታይ ከክንገብር ኣለና፣ ብኸመይ ክንጥቀመሎም ኣለና ዝብል ምስ ገለ ኣብነታት ንሎሚ ሒዘ ቐሪበ ኣለኹ። ኣብቲ ካልኣይ መደብና ድማ ብዙሕ ግዜ ብፍላይ ኣብ ዘቐነያት እዚ ካብ ተኸታተልቲ መደባትና ክመፅእ ዝቐነየ ሕቶታት ዝምልስ ክኸውን እዩ። ኣብዚ ሓፈሻዊ ዘለና ርድኢት ዝዕቢ ብወገን ተምሃሮ ብወገን ወለዲ ክግበር ዘለዎ ኣብዚ ናይ ክረምታዊ ሞያዊ መሰልጠኒ ትካላት ወይ ማእኸላት ዝካየድ ዘሎ ስልጠናታት ንእሱ ዘለዎ ኣወንታዊ ተራታት ብወገን ወለድን ተምሃሮን ከ እትዝወስድዎ ኮርሳት ከመይ ዝበለ ክኸውን ኣለዎ፣ መን ክመርፆ ዘለዎ፣ ኣብ ምምራፅ ዝግበሩ ጌጋታት እንታዮም ዝምልስ ክኸውን እዩ ማለት እዩ። ስለዚ ናፍቲ ተዳልዩ ዘሎ ፈለማ መደብና ከብለኩም እየ። ሰናይ ምክትታል። ኣብዚ ቕንያት እዚ ንኣስታት 5 ኣዋርሕ ክመሃሩ ዝቐነዩ ናይ ኤኣይ መተግበሪታት ወይ ሶፍትዌራት ዝተምሃሩ ተምሃሮ ኣብ ዝሓለፈ ሰሙን ተመሪቖም ነይሮም። እዞም መንእሰያት እዚኣቶም ብዛዕባ ኣብ ኤኣይ ናይ ሶፍትዌራት ተጠቂምካ ዝግበር ብፍላይ ዚ ኮንተንት ክሪኤሽን ወይ ዝተፈላለዩ ስራሓት ዝተፈላለዩ መደባት ምድላው ዝምልከት ዝተምሃሩ ኮይኖም እዚኦም ዘዳለውዎ ከዓ ብዙሕ ነገራት ክንምሃር ክኢልና ወይ ብዙሕ ነገራት ክንርኢ ክኢልና ኢና። እዞም ሰልጠንቲ ካብ ዘዳለውዎ ካብ ዝተሰርሐ ስራሓት ኣዝዩ ካብቲ ቅድሚ ሕጂ ብኤኣይ ዘይብሎም ሶፍትዌራት ተጠቂምካ ዝስርሑ ዝነበሩን ሕጂ ኤኣይ ምስ መፀ ምስ ምምፃእ ናይ ኤኣይ ሶፍትዌራት ዝግበሩ ዘለውን እቲ ለውጢ ኣብ ሃገርና ክሳብ ክንደይ ብዓብ ደረጃ ተኣታት ይኸም ዘሎን ብዙሓት ክመልክዎ ክኢሎም ከም ዘለውን ዘርኣየ እዩ ነይሩ። ብሓፈሻ እምበኣር ናይ ኤኣይ መተግበሪታት ወይ ሶፍትዌራት ብኸመይና ንኸፍሎም ወይ ብኸመይና ንመቃቅሎም ንዝብል መጀመርያ ሓፂር መእተዊ ክገብረልኩም። ኣብዚ ኤኣይ ክንብል ከለና ብዙሕ ግዜ ከነስተውዕለሉ ዘለና ኤኣይ ሞዴላት ኣለው፣ ኤኣይ መሳርሒታት ከዓ ኣለው። ስለዚ ናይ ኤኣይ ሞዴላት እንድሕር ድኣ ክንብል ኮይና ናይ ኤኣይ ሞዴል ዝተኣታቶ ብዓበይቲ ካምፓኒታትን ብመንግስታትን ክኸውን ከሎ፣ ናይ ኤኣይ ሶፍትዌራት ወይ ናይ ኤኣይ መሳርሒታት ወይ ኤኣይ ቱልስ ዝበሃሉ ከዓ ዝኾነ ሰብ ክጥቀመሎም ዘለዎ ወይ ክጥቀመሎም ዝኽእል ወይ ከማዕብሎም ዝኽእል ወይ ማዕቢሎም ምስ መፅዎ ከዓ ክጥቀመሎም ዝኽእል እዩ። ዓበይቲ ሞዴላት ናይ ኤኣይ ክንብል እንተደኣ ኮይና እዞም ማልቲ ሞዳል ዝበሃሉ ብስእሊ፣ ብፅሑፍ፣ ንሪሰርች ወይ ንመፅናዕትታት፣ ንስእሊ፣ ንቪድዮ ጀነሬት ወይ ክሰርሑ ዝኽእሉ ክኾኑ ከለዉ እዚኦም ዓበይቲ ዘብሎም እንታዮም እቲ ዘውፅዎ ዋጋታት ንኣብነት ኣብ መጀመርያ 2021 2022 ኣብ መወዳእታ 2021 ኣብ መጀመርያ 2022 ዝወፁ ሞዴላት ነይሮም። እዚኦም ቻትጂፒቲ ኢሉ ምስ ጀመረ ብድሕሪኡ በዓል ጀመናይ መፂኦም ብኮፓይለት መፂኡ ናይ ማይክሮሶፍት እዚኦም ብመን እዮም ዝስርሑ ዘለዉ እንተዳ ኢልና ብኣዝዩ ሚልዮናት ብኣማኢት ሚልዮናት ዝቁፀር ገንዘብን መፅናዕትን ዘድልዮም ክኾን ከሎ ድሒሩ ብቻይና ዝማዕበሉ እውን ነይሮም እዮም እዞም ኩሎም።

ሞዴላት እንተዳርእናዮም ዓበይቲ ሞዴላት እዮም ኣብ ውሽጦም ከዓ ማልቲ ሞዳል እዮም ዝበሃሉ ኣብ ውሽጦም ከዓ ብዙሕ ነገር ክገብሩ ዝኽእሉ እዮም ሕጂ ናይ ኤኣይ ሞዴላት ምምዕባል ክንብል እንተረአ ኮይና ኢድ ናይ ዓበይቲ ትካላት ከም በዓል ማይክሮሶፍት ዝኣመሰሉ ከም በዓል ሜታ ዝኣመሰሉ ክኾኑ ክእሉ እዮም እዚኦም እቶም ዓበይቲ ሞዴላት ምምዕባል ዝበልናዮም እዮም እንተ ደኣ ቱልስ ወይ መሳርሒታት ክንብል ኮይና ግን ንኣብነት ጉግል ኩላትና ንጥቀመሉ መሳርሒ እዩ ንኣብነት ጉግል ቅድሚ ሕጂ እንታይ እዩ ዝገብር ነይሩ እዚ ኩሉ ዓመታት እንታይ እዩ ዝገብር ነይሩ እንተ ደኣ ኢልና ኣብ ጉግል ሓደ ነገር ሰርች እንተ ደኣ ጌርካ ንኣብነት ብዛዕባ ኣሰራርሓ መግቢ ወይ ኣሰራርሓ ፓስታ እዚኣ ደልየ ኢልካ እንተ ደኣ ሰርች ጌርካ ወይ እንተ ደኣ ደሊኻ ንኣሰራርሓ መግቢ ዝሕብራ ወይ ዘለዎን ትካላትን ዌብሳይታትን ዝርዝር ህበካ 100 ኾና ኽእላ 2500 ኾና ኽእላ 500 ዝርዝራት እዩ ድህበካ ነይሩ ንስኻ ካብዚ 500 ዝርዝራት ሓንቲ ትወስድ ኣብ ኣይረኸብካያን ናብ ካልእ ትኸይድ እቲ ሰርች ኢንጂን ድበሃል ነዊሕ ዓመታት ከምዚኡ ክኸውን ፀኒዑ ኣብዚ ሓለፈ 225 ብፍላይ ጉግል ግን እንዳተቐየረ ክመፅ ፀኒሑ ሕጂ ኣብ 226 ጉግል ሰርች ኢልኩም ኣብ ተኣትውሉ ግዜ እቲ ናይ ሰርች ኣገባብ ተቐይሩ እዩ ንኣብነት ብዛዕባታ ትደልያ ዘለኻ ቀጥታዊ መልሲ እዩ ድህበካ ስለዚ ናብ ምንታይ ተቐይሩሎ ማለት እዩ ናብ ናይ ኤኣይ ዝተሓገዘ ኮይኑሎ ድሌታትካ ተረዲኡ ቅድሚ ሕጂ እንታይ ኻ ትደሊ ነርካ ዝምባሌኻ ፈሊጡ ወይ ንዓኻ ተረዲኡ ዘድልየካ ሓፂር መልሲ ይህበካ ስለዚ እንታይ ተቐይሩሎ ማለት እዩ እቲ ኢንተርፌስ ንብሎ እቲ ኣቀራርባ ጉግል ምስ ሰባት ዝገብሮ ዝነበረ ኣቀራርባ ከማን ተቐይሩሎ ማለት እዩ ስለዚ እዚ ንድሕር ዳኣ ተቐይሩ ካልኦት ብምሉኦም ዳርጋ ክበሃል ከኣል ሶፍትዌራት ተቐይሮም ኣለዉ ማለት እዩ ንኣብነት ፎቶሾፕ ንድሕር ዳ ኢልና ፎቶሾፕ ከም መሳርሒ ቅድሚ ሕጂ ክንጥቀመሉ ዝፀናሕና ንነዊሕ ዓመታት እንተዳርእናዮ በዓል ናይ ኤዲቲንግ ሶፍትዌራት ፕሪሚየር ፕሮ ንበሎም ካልኦት ንበሎም እንተዳርእናዮም ሎሚ ዝወፁ ዘለዉ ግን በዳርጋ ብትእዛዝ ጥራይ ምስ ኤኣይ ኢንኮርፖሬት ኮይኖም ወይ ተሓዊሶም እዮም ዝመፁ ዘለዎ ማለት እዩ ስለዚ ዝኾነ ይኹን ሶፍትዌር ብሰርሕ ቅድሚ ሕጂ ንጥቀመሉ ዝነበርና ዝኾነ ናይ ኣካውንቲን ይኹን ናይ ኢንጂነሪን ይኹን ናይ ኣርት ይኹን ኣብዚ ሰዓት እዚ ብኤኣይ እንዳተተክኡ ይመፁ ምስ ምህላዎም ኣብዚ ሕጂ ግድን ብኤኣይ ዝሰርሑ ሶፍትዌራት ከመይ ገይሮም ዝሰርሑ ዝኾነ ተጠቃማይ ክፈልጦም ከድልዮ ወይ ከገድሶ እዩ ማለት እዩ ብሓፈሻ እቲ ዝነበረ ስነ ስርዓት መመረቕታን ኣብቲ መደብ ብተምሃሮ ዝቐረቡ ዝተፈላለዩ ስራሓትን ኣብ ዝመፅእ ዘሎ መደባትና ከነቕርቦ ኢና ንሎም ማዓንቲ ብፍላይ ኣተኪረ ክገልፃ ደልየ ዘለኹ ምስ ዘለናዮ ቅንያት ናይ ተምሃሮ ናይ ሳዋ መመረቕታ 38 ዙርያ ዝምለሱሉ 39 ዙርያ ምስ ዝኸዱሉ ምስ ምህላው ግን ስነ ጥበብ ንበል ስነ ጥበብ ንኣብነት ስነ ጥበባውያን ደረፍቲ ክኾኑ ክእሉ ዘየምቲ ክኾኑ ክእሉ ገጠምቲ ክኾኑ ክእሉ ናይ ኤኣይ ቱል ምጥቃም ክሳብ ክንደይ ረብሓ ክህቦም ከም ዝኽእል እዚ እውን ብኮርስ ደረጃ ክኸውን ይኽእል ዋላ በዚ መደባትና ደረጃ ክኸውን ይኽእል በብቕሩብ ክተኣታቶ ዘለዎ ኢለ ስለ ዝኣምን በብቕሩብ እንዳምፃኸዎ ክኸይደ ንሎም ማዓንቲ ሓንቲ ካፍተን ኣብዚ ቀሪባ ዝነበረት እሞ ናባኹም ከብላ ደልየ ዘለኹ እዛ ክትሰምዕዋ ኣዳለያ ዘለኹ ቪድዮ ክሊፕ እዛ ቪድዮ ክሊፕ እዚኣ ናይዚኣ ፍሉይ ዝገብሮ እንታይ እዩ ንኣብነት ንኩላትኩም ነዛ ግጥሚ እዚኣ ትሰምዑ እቲ ኣብኡ ደሎ ትሕዝቶታት ናይቲ ግጥሚ ንድሕር ዳ ርእናዮ እቲ ግጥሚ ንሓደ ብሰናይ ዝተወከለ ንብምሉኦም ናይ ሳዋ ኣባላት ዘለዉ ተዓለምቲ ብሕጂ ዝዕለሙ ክኾኑ ይኽእሉ ቁም ነገር ኣብ ሳዋ ዘሎ ጅግንነት ኣብ ሳዋ ዘሎ ተዓላማይ ናይ ኣቦታት ክወስድ ከም ዘለዎ ወዘተ ኢላ ትገልፅ እያ እቲ ኣብዚ ዝገረመኒ ነገር እንታይ እዩ እቲ ግጥሚ ክመፅእ ከሎ ዳርጋ ኤኣይ እዩ ሰሪሕዎ ክበሃል ከኣል ገለገለ ምትዕርራይ ጌርና ኣሉኢና ግን ኤኣይ 75 ሚእታዊት ናይቲ ትሕዝቶ ናይቲ ደርፊ ክህበካ ከሎ ክትርኢ ከለኻ ክሳብ ክንደይ ኣብ ታሪክ ህዝቢ ኤርትራ ዕምቆት ዘለዎ ትሕዝቶታት ኣብ ከብሕታት ናይ ሞዴላት ናይ ኤኣይ ከም ዘሎ ክርዳእ ክኢለ ኣለኹ ማለት እዩ ምክንያቱ በብቕሩብ እንዳማዕበለ መፅኡ እዩ ኦፍኮርስ ግን ክሳብ ክንደይ ትሕዝቶታትና ዓሚቑ ከም ዘሎ ዘረዲኡ ስለዚ 75 ሚእታዊት ናይቲ ግጥሚ ብኤኣይ ዝተሰርሐ እዩ 100 ሚእታዊት ናይቲ ዜማ ብኤኣይ ዝተሰርሐ እዩ ኣብዚኣ ፍሊት ትገብራ እንታይ እዩ እዚ ቀደም ኣይነበረን ቀደም ክብል ከለኹ ቅድሚ 226 ኣይነበረን
ኣብ 26 ዝተኣታተወ ብሜታ ታግስ ዝፍለጥ ነቲ ደርፊ ነቲ ዜማ ክዝይም ከሎ

0: ድላይካ ተእትወሉ ንኣብነት ባራም ባምባምባም ኢሉ ኣብ መንጎ እቲ ግጥምታት ክእቱ እንድሕር ደሊኻ ወይ ንሓደ ነገር ክደግሞ እንድሕር ደሊኻ ወይ ንሓደ ነገር ወዲ ፀኒሑ ሓደ ብዙሓት ኣወዳት ጓል ኣዋልድ እንድሕር ክትሕውሰሉ ደሊኻ ድምፂ ወዘተ ዝግበር ሜላታት ጌራ ዝተሰርሐት እያ። ኣጋጣሚ እዚኣ ንፈተነ እውን ክትከውን ስለ ትኽእል ሙሉእ ብሙሉእ ባዕለይ ድሰርሕ ክዋ ግጥምን ዜማን እያ ብኤኣይ ተጠቂመ ማለት እዩ። ከም ዝብለኩም ዜማ ሙሉእ ብሙሉእ ኤኣይ እዩ፣ ግን ክትመርሖ ክትክእል ኣለካ። እቲ ፕሮምቲን ዝበሃል ኣብዚ ከምዝግበር ኣብዚ ድገም ክትብሎ ክትክእል ኣለካ። ስለዚ እሱ ክትፈልጦ የድልየካ ማለት እዩ። ስለዚ ሓደ ናይ ኤኣይ መሳርሒታት ዝፈልጥ ሰብ ክሳብ ክንደይ ደራፋይ እውን ክኸውን ይኽእል። ኣብዚኣ ብፍሉይ ዝተጠቀምኩላ እንታይ እያ ነቲ ናይ ኤኣይ ሞዴል ድምፀይ ስለ ዝመሃርክዎ ወይ ድምፀይ ኣብ ሓደ ክልተ ደቂቕ ዘይኣክል ሓፂር ግዜ ድምፀይ ስለ ዝመሃርክዎ ብድምፀይ ተጠቂሚ እዩ ትደርፊ ዝካየድ ኣሎ። ስለዚ ኣነ ኣብ ስቱድዮ ኣተ ኣይደረፍክዎን ኣብ ስቱድዮ ኣተ እቲ ዜማ ኣይሃብክዎን፣ ግን ድምፀይ እዩ ዝመስል ኢልካ ከምዚ ሓደ ክልተ ሰለስተ ከምዚ ሕጂ ዝዛረቦ ዘለኹ ድምፅኻ ምሰላለኻዮ ሙሉእ ብሙሉእ ንዕኡ መፅናዕቲ ብምግባር ብድምፅኻ ከምዝድረፍ ይኸውን ማለት እዩ። በዚ ጋጣሚ እዚ ንኩላኹም ንኩልኹም ስነ ጥበባውያን ኤኣይ ክሳብ ክንደይ ንስራሕኩም ናይ ኤኣይ መሳርሒታት ክሳብ ክንደይ ንስራሕኩም ንቅድሚት ከሰጉም ዝኽእል መሳርሒታት ወይ ትሕዝቶታት ከም ዘለዎ በዛ ስራሕ እዚኣ ኣቢለ ገለ ክገልፀልኩም ምደሊ ብዓብዩ ንኩልና ማለት እዩ። ቅድሚ ሕጂ ሳዋ ዝበፅሕኩም ሕጂ ኣብ ሳዋ ዘለኹም ነዞም ብሕጂ ንሳዋ ትመፁ ከዓ በዛ ታሪክ እዚኣ ኣቢልና ኣቦታት ጅግነት ኣቦታትና ምኳኑ ክንፀንዕ ከም ዘለና ብዙሕ ነገራት ክንሰርሕ ከም ዘለና እውን በዚ ዘመናዊ መሳርሒታት ተሓጊዙ ክመፅእ ክትሪኦ ከለካ ቀሊል ስለ ዘይኮነ ኣብ መወዳእታ ነዛ ክሊፕ እዚኣ ዝገበርናያ ነገር እንተሎ ነቲ ሙሉእ ዳርጋ ዝበዝሐ ስራሓቱ ናይ ኤኣይ ዝኾነ ንፉዓት ሳዕሳዕቲ ደቂ ሰባት ሳዕሳዕቲ ኢና ተጠቂምና ብዚ ሰባት ሳዕሳዕቲ ምፅና እውን የእቲናዮም ኣለና ማለት እዩ። ንዑ ከዓ ሳዕሲዑምላ ትደርፊ ውን ናይ ባሓቂ ደሳዕስዕ እዩ ማለት እዩ። ስለዚ ሕጂ ናፍታ ደርፊ ወይ ናፍታ ክሊፕ ከብለኩም እየ። በዚ ጋጣሚ እዚ ንኩልኹም ተመራቕቲ መበል 38 ዙርያ እንኳዕ ሓገሰኩም እንዳበልኩ 39 ዙርያ ከዓ ፅቡቕ ናይ ምብጋስ ግዜ ክኾነልኩም ይምነ። እዛ ደርፊ እዚኣ ከዓ ንዓኹም ብፍላይ 38 39 ዙርያ ዝተወፈየት ደርፊ እያ ማለት እዩ።
1: ህወት ይፅሓይ ኣብ ቆርበትካ ከምዘቃፅል ዝፈልጥ ኣለኹ ኣብ ሽዳኻ ኩፃ

እሞ ስነ ጥበባውያን ተዓዘብቲ ብሓፈሻ ልዕሊ ኩሉ ከዓ ሰብሳዋ ደርፊ ከመይ ረኪብኩማ እንተ ደኣ ተጠቃምነት ናይ ኤኣይ ሶፍትዌራት ክኢልካ ኣነ ደራፋይ ክኸውን ምናልባት ዘይሓሰብክዎ ክኸውን ክእለ ከምዚ እንተ ደኣ ኮይኑ እሞ ምስምዕ ምዕባል ናይ ኤኣይ ሶፍትዌራት ግን ዝኾነ ሰብ ኣብ ዝኾነ ሞያ ክኣቱ ከምዝኽእል ደረድእ ስራሕ እሞ በዚ ጋጣሚ እዚ ደጊመ ንኩልኹም ተመረቕቲ መበል 38 ዙርያ እንቋዕ ዝብቃዓኩም ክብል ደሊ። ካብዚ ቀፂሉ ዘሎ ከዓ ብዛዕባ ኣብ ሞያዊ ኣስተምሮታት ወይ ሞያዊ ስልጠናታት ኣብ ዝወሃቡ ሞያዊ ስልጠናታት ብሓፈሻ ዘሎ ናይ ምምራፅ ብፍላይ ብወገን ወለድን ተምሃሮን ዘሎ እያ ክገልፅ። ኣብዚ ምናልባት ሓደ ዝተኻየደ መፅናዕት ሎ ኣብ ኤሮጳ ዝተኻየደ መፅናዕት ሎ ኣብ ህንዲ ዝተኻየደ መፅናዕት ሎ ምክንያቱ ነቲ ሓፂር ሞያዊ ትምህርቲ ዝበሃል ካብ ዝጥቀማሉ ሃገራት መብዛሕተን ከም በዓል ሃገረ ጥልያን ዝርከበአን ሃገራት ኤሮጳን በዓል ህንዲ ካብ ህንዲ ጀሚርካ ርሑቕ ምብራቕ ዘለዎ ሃገራትን ኣብ ሓፂር ሞያዊ ስልጠና ኣዝን ዝኣምና ብኡ ብዙሓት ክኢላታት ዘፍርያ ከም ምዃነን መጠን ሓደ ካብኡ ዝተወስደ መፅናዕቲ። ካልኣይ ኣነ ንባዕለይ ምስ ዘለን ተመክሮ ናይ ሞያዊ ስልጠናታት ክኸውን ይኽእል ካልእ እውን ኣብዚ ዝገበርክዎ ምስ ጨንፈር ሚኒስትሪ ትምህርቲ ዞባ ማእኸል ጨንፈ ምክትታል ሞያዋን መሰልጠን ማእኸላት ብዘካየድ ክውዕላል ኣቢለ እምበኣር ኣብዚ ኣብ ክራማት ዝወሃብ ብፍላይ ዝተፈላለዩ ስልጠናታት ናይ ቋንቋ፣ ናይ ሙዚቃ፣ ናይ ፅገናታት ወዘተ ክኸውን ይኽእል ዕድላት እውን ስለ ዘሎ መንግስቲ ዝኸፈቶ ሰፊሕ ዕድላት ስለ ዘሎ ኣብዚኣ ብወገን ተምሃሮን ወለድን እንታይ ክንገብር ኣለና ተን ብዝያዳ ዝግበራ ጌጋታት ንኸይድገማ ንምዝኽኻር ብዙሓት ሕቶታት እውን ስለ ዝመፀን ነዚአን ንምምላስ ዘዳለኽዎ መደብ እዩ። ብሓፈሻ ሞያ ክበሃል ከሎ ሞያ ምህላው ወይ ትምህርቲ ምህላው ወይ ፍልጠት ምህላው ማለት ብዘለካ ሞያ ፍሉይ ክእለት ተጠቂምካ ንሕብረተሰብ ኣገልግሎት ምሃብ ማለት እዩ። እንተ ደኣ ሞያ ኣለካ ወይ ትምህርቲ ኣለካ ወይ ፍልጠት ኣለካ እሞ እንተ ደኣ ኣገልግሎት ሂብካሉ ንሕብረተሰብካ ከዓ እቲ ምስ ብኡ ዝመፅ ከዓ እቲ ክፍሊት ትኸውን ማለት እዩ። ስለዚ ነብስኻ ዝኽእል ካብ ሰብ ተፀባይ ዘይገብረካ ኣታዊታት ከም ዝህልወካ ዝገብር ማለት እዩ። ስለዚ ክኢላታት ብሓፈሻ ንሞያ ኣብ ሰለስተ እዮም ድመቕልዎ። ሓደ ብትምህርቲ ዝመፅ ሞያ ክበሃል ከኣል እዚ ትምህርቲ ኢዱኬሽን ንብሎ ክሳብ ፒኤችዲ ማስተርስ ዲግሪ ወዘተ ደሎ ዓይነት ትምህርቲ ማለት እዩ። ምክንያቱ ተማሂርካ ተምፆ ዓበይቲ ሞያታት ሓደ ክኸውን ከሎ፣ ካልኣይ ከዓ ኣብ ሓፂር ግዜ ዝውሃብ እዚ ስኪል ዝበሃል ወይ ቮኬሽናል ትሬኒንግ ዝበሃል ኣብ ሓፂር ግዜ ካብ 3 ወርሒ ክሳብ 1 ዓመት ኣብ ዘሎ ተወስዶም ሓፀርቲ ኮርሳት ተጠቂምካ ትሰርሖ እሞ በዚ ስራሕ እዚ ተጠቂምካ ከዓ ናብ ረብሓ ሕብረተሰብ ተውዕል። እንተደ ንሕብረተሰብ ኣገልጊልካ ከዓ ኣምሳይኡ ከዓ ትረኽቦ ክፍሊት ወይ ኣታዊታት ኣሎ። ስለዚ እዚ ስኪል ንብሎ ወይ ኢደ ስራሓት ንብሎ ኢደ ጥበብ እውን ዝበሃል ማለት እዩ። እቲ ሳልሳይ እቲ ዊዝደም ዝበሃል እዩ። እቲ ዊዝደም ልቦና ዝበሃል እዩ። ብዙሕ ግዜ ኣቦታትና ብትምህርቲ ከይተማሃሩ ብፍልጠት ወላ ሓደ እዚ ንብሎ ዘለና ሓፂር ሞያዊ ትምህርቲ ከይወሰዱ ልቦና ኣለዎም ወይ ነይርዎም እዩ ኣለዎም ክሳዕ ሕጂ። ልቦና ከዓ ሓደ ካፍቲ ትምህርቲ ክኸውን እንድሕር ደይረኸብካ ሞያ እንድሕር

ከይረኸብካ ካብ ዊዝደም ወይ ካብ ጥበብ ካብ ልቦና ዝመፅእ ክእለት እውን ኣሎ። ስለዚ ክእለት ክንብል ከለና ምቕጥቃጥ ወይ ምዕራይ ምፅጋም ካቻፊተ ምፍታሕ ወይ ምዝራብ ጥራይ ደይኮነ ካብ ልቦና ዝመፅእ ኣሎ። ብሓፈሻ ግን እቲ ትምህርቲ ዘለካ ሞያ ዘለካ ንክልቲኦም ዘጠቓልል ግድን ኣብ ነፍሲ ወከፍ ሰብ ክህሉ ዘለዎ ከዓ እቲ ልቦና እዩ ይዕበይነስ ማለት እዩ። ብሓፈሻ ሕጂ ተምሃሮ ኮንካ ናብ ደቅና ናብ ሞያዊ መሰልጠኒ ማእኸላት ክንሰድድ ከለና ንገብሮም ነገራት ኣለው። ንኣብነት ወድኻ ከም ወዲ ክስቶ ክኾኑልካ ሞ ቀዳሜይቲ ክንገብራ ዘለና ድብሎ እንታይ እዩ ናብ ሞያዊ መሰልጠኒ ማእኸላት ኣብ ንኸደሉ ግዜ ከምዝበልኩ ኣብ ትምህርቲ ሙዚቃ ክኸውን ይኽእል፣ ስእሊ ክኸውን ይኽእል፣ ቅብኣ ክኸውን ይኽእል፣ ፅገናታት ክኸውን ይኽእል ወዘተ ኣብ ንሰደሎም ግዜ መጀመርያ ክንፈልጣ ዘለና ወለዲ ባዕልና ዘይምውሳን እያ። ብዙሕ ግዜ ተጋጥም ወደይ ከምህሮ ደልየ እሞ እንታይ ተምሃርኮ ይሓይሽ ትብል ኩሉ ግዜ ትመፅእ ሕቶላ። እንታይ ተምሃርኮ ይሓይሽ ሕጂ መን እዩ ዝመርፅ ዘሎ ማለት እዩ። ንኣብነት ንዓይ ወደይ እንታይ ተምሃርኮ ይሓይሽ እንታይ ኢልኩምኒ ኣነ ዝፈትዎ ሞያ እየ ክነብረኩም ዝኽእል ወይ ከዓ እሞ እዛ ሞያ እዚኣ ኣብዚ እዋን እዚ ብዙሕ ጠለብ ኣለዋ ክብል ይኽእል። እንተኾነ ግን እቲ ክመሃር ተደልዩ ዘሎ ቆልዓ ወይ ተምሃራይ ከ ዝምባል እዩ ከመይ እዩ ቀዳምነት ክሕተት ዘለዎ ማለት እዩ። ስለዚ ብወገን ወለድን ዓበይቲ ልዕሊ 18 ዓመት ዝኾና መንእሰያትን መጀመርያ ክንሓስቦ ዘለና ነቲ ንወስዶ ስልጠና ብግዴታ ክኸውን ከም ዘይብሉ እዩ። ምክንያቱ ወዲ ክስቶ ብዚኣ ተማሂሮ ከምዚ ስለ ዝኾነ ንዓብ ዚኣ ተምሃር ዘይምባል ምክንያቱ ነገራት ብዝምባለ ዝመፁ ምዃኖም ንፉዕ ሙዚቀኛ ክኸውን ይኽእል እንተ ደኣ ንፉዕ ቴክኒሽን እንተዘይኮነ ንፉዕ ሙዚቀኛ እንተደይኮነ ንፉዕ ሰኣላይ ክኸውን ይኽእል። ስለዚ ዝምባለ ባዕልና ዝዕበናዮም ቆልዑት ኣበይናይ ዝምባለ ኣለው ክንፈልጥ ስለ ዘለና ግድን ግድን ኣብ ዝምባሊኦም ክኣትዉ ከም ዘለዎም ከነረጋግፅ ኣለና። ብወገነይ ተምሃሮ ሞያዊ ስልጠና ኣብ ክልተ እየ ዝኸፍሎም ካብ ዘለኒ ተመክሮ። እቲ ቀዳማይ እዛ ሞያ እዚኣስ መዓስ እየ ዝመሃራ ክረምቲ ተትኾነለይ ወይ ቀልጢፈ ከምዝተዝውድእ ወይ ዕድመይ ተዝኣክል ኢሎም ዝመሃሩ ተምሃሮ እዚኦም እቶም ሙሉእ ብሙሉእ ውፅኢታውያን ክኾኑ ተኽእሎ ዘለዎም ወይ ዝኾኑ እዮም። እቶም ካልኣይ ከዓ ብናቶም ዘይኮነ ብድፊኢት ወለዶም ወይ ብምሕለፊ ግዜ ወይ ብምስዓርኮም ክኾኑ ስለዝደልዩ ጥራይ ዝኣትዉ ክኾኑ ከለዉ እዚኦም ከዓ ናይ ምዕዋት ተኽእሎኦም ዳርጋ ናብ ዜሮ ዝመፅእ ተምሃሮ ወይ ሰልጠንቲ ጌርና ንወስዶም። ስለዚ ኣብዚ ከም ወለዲ ብፍላይ ንህፃናት ንቆልዑ ንተምሃሮ ካልኣይ ደረጃ ዝውሃብ ስልጠናታት እንታይ ክኸውን ዘለዎን ዝብል ሕቶ ልክዕ ወለዲ ንሕና ከይደፋእና ብዝምባሊኦም ክኣትዉ ከም ዘለዎም እንታይ እንተገበርካ ደስ ዝብለካ ዜን ዜን ዜን ኣማራፂ ኣለዋ እሞ እንታይ ንኣብነት ስኢሉ ዘይፈልጥ ቆልዓ እንድሕር ደኣ ኮይኑ ሙዚቃ ተፃዊቱ ዘይፈልጥ ቆልዓ እንተ ደኣ ኮይኑ ኣብ ቋንቋታት ተገዳስነት ዘይብሉ ቆልዓ እንተ ደኣ ኮይኑ እሞ እተን ዘለዋ ኣማራፂ ካብ ሓደ ክሳብ ሓሙሽተ እዚአን እየን ክኾና ድኽእላ። ስለዚ ካብዚአን እንታይ ተተምሃር ክሕሸካ ምክንያቱ ዝምባሊኦም ንሕና ስለ ንፈልጥ። እቲ ተምሃራይ እንተ ደኣ ኮይኑ ከዓ ብልክዕ እንታይ እዩ ዝምባሊኻ ማለት እንታይ ማለት እዩ ከይተኸፈልካ ዓመት ሙሉእ ክትሰርሓሉ ደስ ዝብለካ ሞያ እንድሕር ደኣ ኮይኑ ዝምባለይካ እዩ ማለት እዩ። ብዓይኒ ገንዘብ ደይ ትጥምቶ እንተ ደኣ ኮንካ ምስ ዝምባለ ንወስዶ። ስለዚ ወለዲ ክንገብሮም ዘይብልና ነገራት ኣብዚኣ እንታይ እዩ ቀዳማይ ዘይምግዳድ እዩ። ንኣብነት ኣብ ዝሓለፈ ግዜ ንወደይ ሶላር ከምህሮ ይደሊ እየ ዝበለኒ ወላዲ ነይሩ። ሶላር ከምህሮ ይከኣል እዩ ግን ወዲ 13 ዓመት እንተ ደኣ ኮይኑ ገና ኬሚስትሪ ፊዚክስ ብፍላይ ደይተምሃረ እንተ ደኣ ኮይኑ ወላ ብ ስነ ፍልጠት ኣብ ሳይንስ ተማሂሮ ክኸውን ይኽእል እዩ ኣብቲ ኣብ ሻድሻይ ኣብ ሓምሻይ ክፍሊ ግን ብዛዕባ ካረንት ቮልቴጅ ፓወር ብሓፈሻ ብዛዕባ ፀዓት ዘለዎ ሓፀርቲ ካልኩሌሽናት ከይፈለጠ እንድሕር ዳኣ ናብ ሶላር እቲናዮ እቲ ምልጋብ ጥራዩ ክኽእል ማለት እዩ። ሶላር ምትካል ማለት ንኣብነት ከዓ ካብታ ፓነል ናብ ኮንትሮለር ካብ ኮንትሮለር ናብ ባትሪ ካብ ባትሪ ናብ ኢንቨርተር ዘሎ ኣላጋግባ ምፍላጥ ጥራይ ዘይኮነ ብዓብኡ እቲ ካልኩሌሽን እዩ እቲ ፅዕነትካ ምፍላጥ እዩ። እዞም ገዛ እዚኦም ክንዲዚኦም ደብርህ እሞ ክንዲዚ የድልዮም ኢልካ ከተዳሉ ምክኣል ተቐዳማይ ዘድልዮ እዩ። ስለዚ ክንገብሮ ካብ ዘይብልና ጌጋታት ኣብዘይ ዕድሚ እዩ ምናልባት ከምኣ ኢሉ ምስ ፀልኣ ንዓመታ ፊዚክስ ምሃር ምስ መፀ ብኡ ገይሩ ነቲ ፊዚክስ ክፀልኦ ይኽእል እዩ።

ስለዚህ ዘይምግዳድን ዘይምህዋኽን ቀዳሚታት ኮን ከላ ካልኣይ ደረጃታቱ ምፍላጥ ኣብነት ቪድዮ ኤዲቲንግ ክመሃረ ድብል ሰብ መሰረታዊ ናይ ኮምፒተር ፍልጠት ከይሓዘ እንተ ደኣ ናብ ኤዲቲንግ ከይዱ ክብርትዖ እዩ ተረኣ በርቲዕዎ ከዓ ኩሉ ግዜ ብርትዖ ኮይኑ ክስምዖ እዩ ክፀልኦ እውን ንኽእል እዩ ማለት እዩ ስለዚ ተቐዳመይቲ ዘይምግዳድ በዕልኻ ዘይምምራፅ ደረጃ ናይ ትምህርቲ ዘይምሕላው ኣየ ናይ ሞያ ምሰየና ይኸይድ ማለት እዩ ካልእን ዝዓበየን ግዜ ዝረአ ከዓ ኣብ ገዛ ካብ ዝውዕል ወይ ከምዚ ካብ ዝውዕል ኣብዚ ምውዓል ይሓይሽ ኢልካ ግዜ ንምሕላፍ ምስዳድ ማለት እዩ እዚ ዕላማ ዘይብሉ እዩ ዝኾን ገንዘብካ ግዜ ናይ ተቆልዓ ብሓፈሻ ብኾንቲ እዩ ዝጠፍእ ክበሃል ከኣል ምክንያቱ ተቆልዓ መሕለፊ ግዜ ኢልካ ዳኣ ኢኻ ትሰዶ ዘለካ እምበር ኣብዛ ወርሒ እዚኣ ኣብዘን ክልተ ወርሒ እዚአን ተማሂሩ ከምዚኣ ክኢሉ ከምዚ ብውሕዱ ሞያታት ዓመታት ዝወስድ ክኾኑ ይኽእል እዩ ግን በብክልተ ወርሒ በብሰለስተ ወርሒ በብወርሒ እውን ክጅምሩ ስለ ዘለዎም ኣብዛ ወርሒ ኣብዚኣ እንታይ ተተማሃረ እዩ ዘድምዕ ዳየ ክንብል ዘለና እምበር መሕለፊ ግዜ ኢልና ንሰዶም ደቅና ወላ ሓንቲ ውፅኢት ዘይርከቦ ምዃኑ በዚ ጋጣሚ እዚ መፅናዕትታት ድብሎ ዋላ እውን ካብ ናተይ ተመክሮ ክሕበር ዝከኣል እዩ ማለት እዩ ካልእ ምስ ካልኦት ዘይምውድዳር ወዲ ክስቶ ተማሂሩ ስለዝዓበየ ስኻ ከዓ ልክዕ ከም ናቱ ኣብዚኣ ኺድ ዘይምባል ካልእ ንስለ ወረቐት እዚኣ ምናልባት ከምዚ መገሻ ስለ ዘለዎ ከምዚ ዕድላት ስለ ዘለዎ ወረቐት ሒዙ ክፀንሕ ተባሂላ ከዓ ትግበር ነገር ኣለዋ ምክንያቱ ሓንሳብ ከም ገለልካ ኣብ ደይ ትፈትዎ ሞያ እንተ ኣቲኻ ሙሉእ ሂወትካ ውን ደጣዕሰካ ደይ ዐውተካ ውን ክኸውን ስለ ዝኽእል ኣብዚኣ ጥንቀቐ ምክንያቱ ሞያ ባዕልኻ እንዳዕበኻዮ ትኸይድ ወላ ኮፍ ኢልካ ተሓድር ስለ ትፈትዎ ኮይኑ ስማዓናኣነ ምክንያቱ ድሓር ዳ እዩ ባዕሉ ናብ ገንዘብ እንዳተቐየረ ዝመፅእ እምበር ትፈትዎ ነገር እንተ ደኣ ኮይኑ 24 ሰዓት ኣብኡ ኮፍ ተበልካ እንተዕበኻዮ ዋይ ኣብዚኣ በፂሓላ ሕጂ ናብዚኣ እንተመፃኹ ዘብል ክኸውን ይግብኦ ካልእ ብፍላይ ብወገን ወለዲ ሓንሳብ ምስእትኻዮም ብድሃይ ዘይምግባር እውን ኣላ ምክንያቱ እቲ ስራሕ ናብቲ ቆልዓን ናብቲ መምህርን ጥራይ ምግዳፍ ብዙሕ ግዜ ካብ ዝረአዮም ስለዚ ፎሎ ኣፕ ወይ ምክእታል ንዘድልዮም ተምሃሮ ከዓ ምክእታል ምግባር ብወገን ተምሃሮ ከ ብወገን ሰልጠንቲ ኸ ዋላ ኮሌጅ ለቨል ኮንካ ዋላ ዕድሜኻ ዓብ ኮይኑ ሰራሕተኛ ናይ መንግስቲ ኮንካ ሰራሕተኛ ናይ ውልቅኻ ኮንካ ኸ እንተደ ኢልና ሎሚ ነገራት ክሳብ ክንደይ ይቀያየር ኣሎ ንሪኦም ኣለና ስለዚ ቅድሚ ሰለስተ ወርሒ ዝተምሃርካዮ ትምህርቲ ሎሚ ክትሰርሓሉ ምፍታን ዳርጋ ዘይከኣሎ ግዜ መፅኡ ዘሎ ምክንያቱ ኣብ ግዜ ናብ ግዜ ኣፀቢቖም ይቀያየሩ ኣፀቢቖም ይዓብዩ ይፍትሙ ይቕየሩ ስለ ዘለዉ ሓደት ኣፕዴት ዝበሃል ኣፕዴት ገብረላ ወይ ክዕብያ ይኽእል ትብሎ ነገራት ዕብዮ ሎሚ ብዙሕ ግዜ ካብ ንብሎ ስልጠና ኣብ ሞያዊ መሰልጠኒ ማእኸል ወይ ኣብ መምህር ጥራይ ኣይኮነን ቀደም ፍልጠት ምስ መምህር ጥራይ ነይሩ ክኸውን ይኽእል እዩ ሎሚ ግን ፍልጠት ኣብ ኢድና እዩ ዘሎ ኣብ ሞባይልና ኣብ ዲሽ ላይብረሪታት ወዘተ ኣቲና ክንረኽቦ ንኽእል ባዕልና ነብስና ክነማዕብለሉ ንኽእል ምዃኑ እውን ግድን ከይድካ ትምሃሮ ጥራይ ደይ ክኸውን ንኽእል እዩ ብፍላይ ንዓበይቲ ካልእ ኣብዚ ግዜ እዚ ከምዚ ይመሃር ኣሎ ብዙሕ ሰብ ሞ እስከ ክፍትና ኢልካ ደይ ምእታዊ ምክንያቱ ናይ ብሓቂ ፋሽን ኮይኑ ስልጠናታት ዝወስድዎውን ብዙሕ ግዜ ኣሎ ልዕሊ ኩሉ ኣብ ሓፂር ሞያዊ ስልጠና ክንፅበያ ዘይብልና ከዓ ቅልጡፍ ለውጢ ምርኣይ ማለት እዩ ንኣብነት ክልተ ወርሒ ወይ ሰለስተ ወርሒ እንድሕር ዳእ ተማሂርካ ናይ ግድን እዩ ክትጅምር ነቲ ስራሕ ነቲ ስራሕ ጀሚርካዮ ክትኣቱ ናይ ግድን እዩ ግን ድሕሪ ትምህርቲ እዩ ሂወት ዝጅምር ዝበሃል ነገር ኣሎ ድሕሪ ትምህርቲ እዩ ዕድላት ዝረኣየካ ብድሕሪ ኢኸ ኣብ ጌጋኻን ዓቕምኻን እንዳተምሃርካ ትኸይድ ስለዚ ሰብ ካብ ጌጉ እዩ ድምሃር ሰብ ካብ ምስ ፈተነ ኣይኮነትን ከመይዳያ እዚኣ ይብል ሽዑ ኣብቲ ናይ ብሓቂ ዓለም ናይ ስልጠና ይኣቱ ማለት እዩ ኣብዚ ከምቲ ኣብ መእተዊ መደብና ዝገለፅክዎ ገለገለ መፅናዕታዊ ወረቐታት ይርኢ ነይረ ብፍላይ እቲ ብዩሮፒያን ኮሚሽን ኦፍ ቴክኒካል ስታዲ ዝበሃል ዝተኻየደ መፅናዕቲ ሕብሮ እንታይ እዩ ብዙሕ ግዜ ካብ ዝካየዱ ስልጠናታት እተዳርእናዮም ካብ ዝካየዱ ትምህርትታት እንተዳርእናዮም መብዛሕትኡ ግዜ ሓደ ጀማራይ እቲ ዘለዎ ናይ ምዕዋት ክእለት ትሑት ምዃኑ ድሓር 100 ወይ 100ታዊት ዝበሃል ከዓ ከምዚ የለን ኣብነት ንሓደ ቴክኒሽን 10 ዝዕ

ርያ ንብረት እንተደ ሂብካዮ ማኪና ክኸውን ኽእል ሞባይል ክኸውን ኽእል ቴሌቭዥን ክኸውን ኽእል ኮምፒውተር ክኸውን ኽእል ኣነ ብ10 እን ክዕርየ ንኽእል ዝበሃል የለን። ምክንያቱ ንኣብነት ኣብ ኤርትራ ዝተኻየደ መፅናዕቲ ምናልባት ኣነ ድፈልጦ ስለዘየለ ከምዚ ክብል ኣይክእል ክግምት ግን ይኽእል እየ ኣብኡ ስለ ዘለኹ። ኣብ ህንዲ እቶም ብፅገና ዝፍለጥ ንኣብነት ምዕራብ ምስ ምብራቅ እንታይ ይድፋላለ እንተ ኢልና ኣብ ምዕራብ መብዛሕትኡ ግዜ እቲ ሓይሊ ሰብ ክቡር ስለ ዝኾነ ከዛ ላፕቶፕ እዚኣ ካብ ከተዕርያ ምቕያር ሓይሽ ምክንያቱ ከተዕርያ እንተ ኮንካ ዝወስደልካ ግዜ ክቡር እዩ ዝበሃል ብኸምኡ እዮም ከዓ ዝኸዱ። ስለዚ ዳርጋ ዩዝ ኤንድ ስሮው ተጠቂምካ ምድርባይ ይመፅእ ማለት እዩ። ኣብ ምብራቅ እንተ ከይድና ግን ዋላ ይድቃቕ ነገራት ኣብ ፅገና ዘተኮረ እዩ። ንኣብነት ራም እንተ ኢልና ኣብ ኤርትራ ራም ኣይንዕርን ኢና ክንቅይሮ ይሕሸና ኢና ንብል። ኣብ በዓል ህንዲ እንተ ከይድካ ንራም ንዕሪ ኢና ዝብል ኣብ ነገራት ኣሎ። ቺፕ ለቨል ኣትዮም ነት ናይ ራም ቺፕስ ኣውፅኦም ብሶለር ገይሮም ክቕይርዎ ትርኢኻ። ስለዚ ሞር ናይ ፅገና ዝለዓለ ሓይሊ ዘለዎን ሃገራት ዝበሃላ ህንድን ቻይናን እየን። ብፍላይ ከዓ ህንዲ ብምሉእ ሃገራት ዓረብ እንተዳርእናዮ ናይ ፅገና ትካላት መን ሒዝዎ ደሎ እንተዳልና ህንዳውያን እዮም። ስለዚ ንሓደ ህንዳዊ ካብ 10 ንብረት ናይ ምዕዋት ዘለዎ ዝዓበየ ተኽእሎ 6 እዩ። 10 ሞባይል ተሂብካዮ 6 እዩ ዝዕሪ፣ 10 ማኪና እንተዳሂብካዮ 6 እዩ ዝዕሪ፣ 10 ኮምፒተር ተዳሂብካዮ 6 እዩ ዝዕሪ። ስለምንታይ ይኸም ዝኸውን ስለ ዘይክእል ድዩ እንተ ኢልና ኣይኮነን። ምናልባት ንዓይ 3 ሂብኩም ንሓንቲ ጥራይ ክዕርኽ ይኽእል እቲ ነገር ስለ ዘይከኣል ዘይኮነ መፅናዕትታት ከም ዘረጋግፅዎ እንታይ እዩ ካፍተን ኣይከኣለንን ወይ እዚኣ ስኢነላ ሕጂ ኣይዕረን እዩ ክበሃል ከሎ ብዙሕ ተኽእሎታት ኣሎ። ንኣብነት ነዚኣ ትኸውን መሳርሒ ዘይብልካ ክትከውን ትኽእል፣ ነታ መቀያየሪት ዝስኢንካላ ክትከውን ትኽእል። እዚ 4 ንብሎ ዘለና 6 ጥራይ ዘዕረየሉ ምክንያት ማለት እዩ። ሲኢንካ ያ ክትከውን ትኽእል ታ ፀገማ። ኣነ ድሰኣንክዋ ሓደ ካልእ ሰብ ክዕረያ ክእል እዩ። ካልእ ሰብ ዝዕረያ ድሰኣና ኣነ ክረኽባ ክእል እየ፣ ሓደ ድሰኣና እቲ ሓደ ክረኽባ ክእል እዩ። ኣብዚ ሕጂ እዚ እንታይ እዩ ናይ ከምቲ ኩሉ ግዜ ንብሎ ናይ ነብስኻ ምዕባይ ሕቶ እዩ። ኣብ ስልጠና ኩሉ ግዜ ኣብ ክእለት ብሓፈሻ ብዙሕ ግዜ ክንጋግያ ዘይብልና ኮይኑ ስማዕኒ ብዙሕ ግዜ ብዝመፅናዕታት ድብሎ እንታይ እዩ ኣነ እዚኣ ስለዝኽኣልክዋስ ኣነ ጥራይ ድኽእላ ኮይኑ ስማዕኒ ወይ በቲ ዘለካ ሞያ እስኻ ጥራይ ብቕዓት ዘለካ ኮንካ ምስማዕ ምናልባት ጌጋ ኮይኑ ክኸውን ክእል እዩ። ምክንያቱ እንታ ኮይነ የ ኣብዚኣ ክኢላ ኮይነ ዘለኹ እንታ ኮንካ ካብቲኣ ክኢላ ኮንካ ዘለካ እንታ ኮይኑ ዩ ኣብቲኣ ብቕዓት ኣምፅኡ ዘሎ እንተ ኢልና ግዚኡን ገንዘቡን ሓይሉን ኣብኣ ስለ ዝወፈየ ጥራይ እዩ። ካልእ ሰብ መፂኡ እንተ ኣብ ክልክዕ ከምናቱ ፃዕሪ ገይሩ ክበፅሓሉ ዘይክእል ነገር የለን። ስለዚ እዚ እንተደኣ ኮይኑ እቲ ዝኣብየና ዘሎ እንታይ እዩ ኮይኑ እንተ ኢልና ናብ ካምፓኒታት ናብ ሳምሰንግ ናብ ኤልጂ ናብ ገለ ካብ ዝምለሱ መብዛሕቶም እዚ ሽግሩ ተሳኢኑ ዝበሃል እዩ። ስለዚ እዚኣ ኣነ ክዕርያ ይከኣልኩን እንተ ኢሉ ሓደ ቴክኒሽን ፅቡቅ ኣሎ። ምክንያቱ ብዓለም ደረጃ ናብ ሳምሰን ካብ ድምለሳ ሞባይላትን ቴሌቭዥናትን ሽግር ተሳኢኑ ተባሂለን እየ። እቲ ሽግር እንታይ ኮይኑ ክእል ክኸውን ክእል ሕጂ እቶም ካምፓኒ ዝፈጥርዎ ጌጋታት ወይ ዘየውፅዎ ሽግራት ክኸውን ክእል እሶም ጥራይ ክሓብኦ ዝደል እዩ። ስለዚ ከምዚ እንተ ደኣ ኢልና ሎም ማዓን ተማሂርካ ካብ 11 እንተ ደኣ ረኺብካ ንዓመታት 2 ትኸውን ድሕሪኡ 3 ትኸውን ድሕሪኡ 4 ትኸውን እምበር ሓፂር ወይ ኣብ ሓፂር ግዜ ውፅኢት ዘይምፅባይ ከዓ ሓደ ካፍቲ ብተምሃሮ ክግበር ዘይብሉ ማለት እዩ። ብሓፈሻ እምበር ኣብዚ ሕፅር ድበለት ብዛዕባ ምምራፅ ሞያዊ ስልጠናትን ተኽእሎ ትወስዶ ሞያዊ ክእለትን ተኽእሎታት ናይ ምዕዋትን እዚ ካበልና ብሓፈሻ ንኩሉ እቲ መንግስቲ ፈጢርዎ ዘሎ ናይ ስልጠና ዕድላት ክንጥቀመሉ እንተ ደኣ ኮይና እዘን ዝጠቐስኮን መበገሲ ክኾናና ዝኽእላ ብፍላይ ከዓ እተን ጌጋታት ዝበሃላ ክድገማ ከምዘይብለን ወይ ክግበራ ከምዘይብለን በዚ ጋጣሚ ደጊመ ከዘኻኽርፈቱ። እምበኣር ከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ንሎሚ ዝተዳለወ መደብ እዚ ክትከታተልዎ ፀናሕኩም ነይሩ። ካብዚ ናይ ሎም ማዓንቲ መደብና ገለ ሓድሽ ነገር ተማሂርኩምን ተዘናጊዕኩምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብትሕዝትኡ ፍልይ ዝበለ ብካልእ መደብ ክሳብ ንራኸብ ንሎሚ ስለምክታልኩም ደጊመ የመስግን። ሰናይ ቅና።

0: ምስል ለፅባጥና እዩ ወላ ከልፍየትና እዩ ዲቡ ግን ህደግቱ ምትዕባት ፖኬታት ዲቡ ምብል ግል ኡስታዝ ዑመር እብራሂም ብስም ኩሎም ኣታቅበለት በርናሚ ቴራ ዲብ ሓምደካ ክመእተይ ግል ግባእ ግና መስርሕካ ግል ተኣምረና ብክሱስ ከልፍየትካ ግል ተሽራሓ ግን
1: ሰልፉ ቀደም ኩሉ ተሂብየኒ በክት ብወዛረት ኣዕላም ብዕሙም ባህለቱ ተኸምሰልሁማ ብበርናሚጅ ቴራብ ፍንቱይ ለተሂብየኒ በክት ሓመድ ሽክረን እብል ኣና ዑመር እብራሂም ሓመድ እበሃል ዲ ብሮራ መንሳእ ተወለድኮ ዲ ብዕበየ ከበለቱ ምን ኣውላይ ስክሰብ ናይ ፈስል ዲ ብመድረሰት ሮራ መንሳእ ካልእ ደረስኮ ምንህ የ ድራሰት ናይ ካልይ ደረጀት ዲብ ሽከር ኣብርሃም መድረሰት ሽ ሽከር ኣብርሃም ዲብ ገለብ ደረስኮ በለቶ ምን ሳዋ ጌስኮ ምን ሳዋ 23 ደውረት እንተትከርየኮ ናይ ዲግሪ ንቁጣት ረከብኮ ካብ ኮሌጅ ኣዲቀይሕ ጌስኮ ሰነት 2015 ምን ኮሌጅ ኣዲቀይሕ ብህግያዊ ኣምርክቱ ብዳሓርኮ በለቱ ምን ሽቁል ማሙስ ኣቕበልኮ ሕማሙስ መድረሰት ምህናት በለቱ ዲቡ ስስ ሰነት ሸቂኮ ምኑማ ዲብ ኮሌጅ ኣዳለየት ምድርሲን ኣስመራ ናይ ሰነት በክት ድራሰት ናይ ሓቆ መድሕራት ፖስት ግራጅዌት ዲፕሎማ ሓተ ሰነት ወሰኮ ምኖህ የ ምን 2021 እስክ ዮም ዲብ ወዛረት ተዕሊም ዲብ ኣዳለየት ናይ በርናምጅ ሬድዮ ሃለይኮ ብህግያ ትግራይ ባህለቱ በርናምጅ ሬድዮ እንቀድም መዳለዮም ቀድማ ያነ ከምስልሁማ እዚ ጀሪደት መንቦታ ሃለና ማለት ዲብ ሓተ ሰፍሓት ዲብ ጀሪደት ኤርትሪያ ሓዳስ ክነመስል
0: ተማም ኡስታዝ ዑመር እብራሂም እላ ክታብ ድረሶ ውላጅለ ክታብ ካትበለካ ወላ ክታብ ላይኒ ማለት ትርጁማ ሃለካ ከምስል ላ ክታብ ግል ተተኣምረና ሰናና
1: ግሩም ለድረሶ ውላጀ ለገባ ዋልዳይ ኣው ለገባ ነፈር ንብሎ ምክር ወሓብሬታ ለድረሶ ውላጀ መድረሰት ኣው ተዕሊም መፍትሕ ናይ ኩሉ ሰበት ገባ እለ ክታብ ኬትባይ ኡስታዝ ተክላ ሙሴኤል ምስሉ ሰለስ ደርበ ትራከብና ልንብለካ ዲ ሓያትና ምን ኮሌጅ ኣዲቀይሕ ኣብቲ ዲብ 23 ዙርያ ወ 23 ደውረት ዲቡ ናይ መደረስ ኣላ መደረስ ሌጣ እንዘይገብ ከም መስኡል ናይ ደረሳ ባህለቲ ስደንት ኣፌር መራቆብ ደረሳ ምናማ ዲብ ኮሌጅ ኣዲቀይሕ ዲብ ካልኣይ ሰነት መፅአና ኡስታዝ ተክላ ሙሴኤል ወዲቡ ማለት ኣመራ ና ባህለቲ ሳልሰይ ደርበት ዲብ ኮሌጅ ኣዳለየት መደረሲን ክምሰላ ኣቕበልኩም ዲቡ ፀንሐኒ ከመኣምረት ዓለት ግና ኣነ ኡስታዝ ለርእስ ደቀይ ተምሃሩ ትብል ዓለት ብትግርኛ ለክታብ ከም ሰርአኮ ሃ እግሊ ተርጅማ ተምኒኮ በለቶ ምስሉ ሓቆት ሃጌና ለብዒ ፀር ዲብየ ምንካቱ እንታ ተርጅማ ኣቆ ፈቴካ ሃብየለኒ ተርጅም ኳ ክለይኮ እዚ ድረሶ ውላጀ ህላማ ኣለና እሊ ምክር ናይ ለገባ ዋልዳይ ናይ ለገባ ድራሰት ለትወጅቦ ለትከስሶ ጅሃት ናይ መድረሲን ወብዕድ እግል ምከር ለልሓዘ እግልሚ ተዕሊም መፍትሕ ናይ ኩሉ ሓጃት ሰበት ገባ እላ ኣብድረሶ ውላጀ ትርጅማ ማህለና በለት ለሃደፍ ናይ ኢላ ክታብ ኣልኣወል ምስል ተዕሊም ለልፃበጥ ሓጃት ምስሉ ለልትቃረን ምን ደረሳይ ምን ኣወል ንሱ ቀድመት ወላዱማ ብዲባ ግል ዋልዴን ለመክር ወግል መጅተማዕ ለመክር ሕና ክልኦት ለቀሪም ኣድሕድ ኣቆሸናው ኣድሕድ ኣቆ ተምነው ከም ዓባይ ንቅጣት እግል ሕሰቦ ዲባ ለዲቦም ተዕሊምና ኢለ ውላዶምቱ እንደ ኢሉ ትወለድ ለጅና ብዙሓም ምእምረት ከምሳለ ሸርሕዎ ጅና ምን ልትሓነንት ለድራሰት ለነበት ኣብ ተዕሊም ለነበት እሊ ዲ ወግም እንዳኣተው ለጅና ተጅዋ ዲብ እንቱ እንደይ ልትወለድ እማ ዓምሳት ብ ዲብ እንታ ምኑ እንዳ ኣንባታ እስክ ደረጀ ትውቅል ወምላዕሉ ለበፅሕ ዲቡ ለስልስለት ኣውሄን ለስለል ናይ ተዕሊም ተለት ሓበር ለክታብ እዚ ኩልና ዋልዴን እግኒ ደየ ለብና መደረሲን እግሊ ደወ ለብ ዲቦም ብዕዳም ለትከስሶም ጅሃት ዲብ ተዕሊም እግሊ ሃለ ለብ ዲቡ ምልትላ

ላህላ ሰደይት በንውቱ ነፍሶም እንደ ቀድረው መባፅሖም ወሃደፎም እግል ልብነው ለቀድረ ድዩ ደረጃ ታቆበፅሖ ወየ ለምክር እንደ ተውሒድ ገይስ ለኣሳሊም ናይ ለምክር ወላ ብዕድማ ልጥቀየር ግልሚ ከም መብዲር እንደንጨቅጥ ወእንደንሓብር ሰኒ ንእል እንደወደ ላዕላ ኣሳሊ ብዕድ በለልፍሙና ከም መሳኒትና እንደወዲናኹም ለነእስሎም ድቡ ደረጃ ትበፅሕ ሃደፎም ለበኒ ዲቡ ርእዮቶም ለላወድሑ ዲቡ ደረጃ ታቆበፅሖው ዲቡ ግነስድዮም ብና እንዲ ኮን እግንጨቅጦም ከም ሰለዕለብና ትሓብር መድረሰት ዋርሳይ ከኣሎ ምፋኢዳት ባ ኣው ዲባ ምግቲ ይደብካ ኣው ምግሊ ይደብ ወሮ ደረሳይ ከም በይና ተጅርበት ወርሳይ ካሎ በይና ንስእት ለየት ዲብ እሊማ ብዙሕ ተእሲር ኣኾታይ ወደ ግልሚ ለመጅተማ ከፎ ለመስል መርሓለት ምለትመስል ሰደይት ግልሃ ብግላ ጀኒቱ ሰበት ሰደት ዲብ ኣቕሊም ግብለት ዲብ ኣቕሊም ምግብ ግሩም ጌሰት ክታብ ህቱማ ስታዝማ ግል ስራሕ ቀድር ዶል ሓሪት መፃምን ገቢእ ለሃደፍ ለዲብላ ዲብ ትግረይት ለተርጀምና ኣቦሄ እታ መጅተማዕ ናይ ትግረይት ለበዝሕ መጅተማዕ ትግረይ ለተሃገ ምን ቅራኣት ክማለት ሓዘ ይሃላኒ እንታማ ብዙሕ ተእምር ግቢእ ክትብ ጣቢዕ እንታ እክለይ ግትስደ ትቀድር እታ ስለል ናይ ለተዕሊም እክለይ ግትስደ ትቀድር እንደንቤት ለለዎ ዴና በለቶ እዚ ዲባ ይፋሉታይ ህግያ ግትተርጅም ከዓ ከም ንገቢእ ለክለ ህግያ ምስል ግልጠ ኣመረምካ ለክለ ህግያ ምስል ምና ተርጅም ህልየካ ወላ ተተርጅም ህልየካ ወሮት ምና ተእሲር ናይ ይፋሉታይ ግል ግበል ቀድር ኣካል ሕድ ኣእምሮት ናይ ባህል ናይ ነባሪ ናይ ዓዳት ናይ ኣምሳላት ዋብዕድ ላ ተሓዘየካ ብዕድ እሊ ተርምስ ሃላ ተርምስ እምብሎ ትግራይት ድሓን ንሕዘ ግልበት ለተርምስ ምኒ በለቱ መተንስያት ሰምዑና ኣለው ሂቦና ገቡ ለተርምስ እሊ ናይ ኣካዳሚት ኣው ናይ ድራሰት ወ ናይ ተዕሊም ተርምስ ሰበት ገብኣ ዲብ ትግራይት ግል ትጥቀይሮ ኣው ምን እንግሊዚ እንዳቕበልካ ዲብ ዓረብ እንገስካ ዲብ ስዋል ሓይስ ለትብል ሓቲ ምና ይፈሉታይ ተእሲር ግለምዝለቀድር ወብዙሕ ላላትዕብ ተርምስ ኣላ

0: ወሪ ትወስክ ብዕድ ራ ሓልፋ ከጋራት በዝሕቱ ማለት
1: ግሩ መዘላ ነዚ ዶና ኢሎም ደረሲኪን ወና ናለ ዋልናለ ዋልደይ ማለት ዲፕሎማት ናይ ቅራአት ኮፎ ግልግባብ ቅራአት ግልል መትገባ ምግብሎ ዶር ምና ደረሲኑ ግላ ዋልደይ እንትም ይኮኒ ከኮፎ ግሎ ክለቀብቶ ምን ተጅርበትና ይከኣ ብዙሕ ተጃርብ ደርእካ እንታ ብዝያደ ሰበት ቀሪ እዩ ትላመ ክታብላ ተርጀምካ
0: እዚ ምግ ንይደበና ምና ንእሸት ሓጀት ግን ኣንበትብና ዋልዳይ ጀሪደት እንተዛባ ቀራ ምንገቢእ ለወላዱ እልውት ለፋልሕ ለዓባ ሞዴል ኣው ለዓባ ለልትርአ ከም ራየት ለልትርአ ዲባ ቤት ለዋልደ እንቶም በለቶ ግልምላ መድረሳት መ ቤት ተነብት እዚ ለወሮ ዋልዳይ ክታብ እንደናስኣ ካቅሪእ ገብአ ምንገቢ ኣናማ ፈጅር ሕሩፋት እናኣመርኮ ግል ቅራእቱ ልብላ ለጅና ኣው ለውላድ ጀሪዳት እንደናስኣ ለጀሪዳት ቅሪ እላ ሳፍሓት ላ ናይካ ተቤለይ ምንገቢ ግላ ጅናሁ ለሳፍሓት ቅሪ ለለመድ ናይ ለቅራአት ብል መፅ ማለት ብንእሽ ንእሽ እንተ ለመራያትካ ምንቶ ኣው ልእሉ ትርአ ምንቶ ለዋልዳይ ካቶ እዚ ብዝሓም ዋልደን ህሌና ወላ ቅራአት ዲብ እንቀድር ኣምራም ዲብሕና ለለመድ ናይ ለቅራአት ከማለት ሓዘ ይህላ ነተመጅተማ ወሚጅተማ ይቀርአ ምንገቢ ቀደም ይቀድር
1: ሩምታ ክታብ ናቅብል ቴለል ናይ መድሓራታ ወመጥባዕታ ኮፎ ምስል ኣለ
0: ናይ መጥባዕታ ከማ ለቤለካ እስታዝ ተክላ ሙስኤል ትላ ተባዓ ለከየትባይ ባለቱ ለከየትባይ ለሰልፍ እቱ ጣብዓ ሃላ መድሓራት ዲብ ቃዓት ማሕበር ወጠን ሸባብ ደረሰ ኤርትርያ ወዴና ማለቱ እቶም ጀዘውና ብለመናሰበት ሓመዶም ዲባ ናዮም ቃዓቱ ኣድሓርናኻ እንሰር እዚ መተኣማር ወሊ እንዲኮን ላትድሓር ዲቡ ወላ ትገይስ ዲቡ ኣማክን ምጅተማዕ ባፅሕቲ የለየት ባፅሒ ያላ ንለክታብ ዲቡ ጋይሳ ምሰበት የለና ለንሓመድ እ ለንሓመድ ምትብሉ ባፅሓሚ ደረጃት ባፅሓሚ የለና ሕና ከም ናይና ሓሳብ ዲብ ኣቕሊም ቅብለት ባሕሪ ቀያሕ ኣቕሊም ኣንሰባ ኣቕሊም ጋሽ በርካ ዲቡ እንደገየስና ግልና ድሕራ ግል መታ መጅተማዕ ነትከርአና እለ ለትመስል ክታብ ህለየትኩም እለለመስል ክታብ ሃላና መጅተማዕ ግል ትነፋዕ ምኑ ግን ይበሎም ኣው ዲቡ ምስሎም እግልና ድሕሮ ምስል መስኡሊን ናይ ውዛረት ተዕሊም ግነት ሃገ ዲቡ ቶ

0: ጉሩም እዛ መሰለ ክማታ ፅባጣ ሪኦል ኣልኮ ኡስታዝ ኣሓመድ ዓል እብራሂም፣ ኡስታዝ ኣሓመድ ስኢድ ሓመድ፣ ኡስታዝ ኣሓመድ ስኢድ ዑስማን ባለት ተጅረበት ኣለቦ መደረሲን ዲባ መንሃጅ ሽያ ርእካትና ኣሎ ምኖም የምርአ ይመፅካ ፅባጥናያ ሰበት ዲባማ ተዕሊም ዝያድ ረክብ ዝታ ቶም ቀደምካ ተመጃርሰበት ኣሎ
1: ኣይ ጉሩም ክታብ ላና በኘ ይከተብኩሃኒ ማለት እንዶ ከተብኮ ካ እህቶም ክምሰልሰል ሰይሕዋ ወደይኮ ማለት ግልሚ ናዮም ምንትውለ ብዲባ ኡስታዝ መሓመድ ዓል እብራሂም ሰልፍ ረኣያ ረአይ ሃብየኒ ወክነግተትበኒ ብዲባ ብኢለኒ ለርአይ ለናዩ ሓላ ዲባ እቶም ኣርአይ ካትብሃላ ኡስታዝ መሓመድ ስዒድ ሓምድ ለበዝሕ ዘመን ለወዳ ዲባቱ ዲብ ኩሉ መን ሰልፍ ብሕሩፋታ ዲብ ሸክላ ዲብ ገሊሃ ብዙሕ ረአይ ለሃብየና ወክነምን እወድያት ሓይ ስለብየለየና እስ ከኣክር ምስና ልሕረራ ባህለቱ ኡስታዝ መሓመድ ስዒድ ዑስማን ድማ እታ ክምሰልሁ ለክታብ ረአዩ ዋላ ኣሳሊብ ናይ ተርጀመት ሰኒ ክምሰልሃለ ሓበረየና ባህለቱ እዚ ብለ መናሰባት እቶማ ሓምዶም ግልሚ እቶም ተጅርበት ሰበትዎም ወእቶም ዲባ ደዋይሕ ናይ ተዕሊም ሰበት ኣለው እግሎም ዝሓልፍ ጋርማ ይዕላኒ እቶም ረእዋ ቦም ዝሓልፋ እቶም ቦም ዝሓልፋቶ ባህለቲ ለክታብ እቶም ፈተሸዎ ረአዮም ሃበው ዲቡ ዲባ ተርምስማ ሰደውኒ ምስል ወላ መሻቂጭ መሓመድ ዳፍላማ ዲባ ተርምስ ዲብ ገሊኡ ለምት ትበሃል እንደንብል ንታገ ዲቡ ላዓልና ትበለቱ ክታብ ኣልኖም ከማ ልትሓዘ ብኑይ ሃላ ኣ ከማ ልትሓዘ ክትብ ሃላ ኣለ ልብል ረአይ ሰበተበውን ኣናማ ቡት ስቐት ወደኮ ከምሰል ትጠባዕ ወደና ሃበለት
0: ተማም እዚ ዲብ ሙስታቅበል ሄኒ በርናምጅ ናይ ከም መስል ዲብ ጠውሮት ናይ ክነ ዝመስል ክትበት ሚተማፍዕ ዎ ደረሰለ ናፍዕ
1: ላዚም እለ መንገድታ እንሻላ መፍትሕቲ ኣወል ኬር ልግባእ ግና መጅተማ ለነፍዕ እዘን ኣነበት ለና ነታገ ዲቦ ወቀትማ ይዕላኒ ላኪን ዓብዱ ቀሰብካና መስለኒ ግልሚ ዮም ኣብ ሓተ ክታብ ለከትቦ ይኮን 3-4 ክታብ ለከትቦም ኣለው ቶም ግልታገቡ ዲቦ ወጅብ ዓላ መጃል ላኪን ተርጀበት ተጅርበት ናይ ተርጀመት እንደበልካ ሰበተምፀከኒ ተርጀመት ወሮ ምህነት ከምሰልጡ ኣዳም ተርጀመት መገለት ነፋዕ ምና ከምሰልቡ እንደን ቤት ላ ማፃም ሕለና በለጠውላ ከተብና ኩሎ ክታብ ኣሎ ክነመስል
0: ላላ ተማም ንኡ ለክታብ ፍንቲ ለልብላ ሓጀት ኣለ መንገቢ ድረሶ ውላጅ ለልብል ምና ርእሰ እንደስተብደካ ኩላ ዲበ ተዕሊም ለረከዘታ እለ ለቀረሄኒ እፈን ከማ ለተለየታ ውብስወር ለተለየታ ዲባ ቀባታ ወከማ እግላ ርእለይኮ ብላቃለት ናይ ህግያ እጊድ ርሳለ ተተባፅሕ እባተላ ካትበሌካ እንሻላ ይነ ዲብ ምስተቅበል እብለትዋቀለት ደረጀት ምንደለዋልዓል ወእግለ ለመስል እግል ትምፃእ ሳእያትናታ ዲብ ደንጎ ባ እግል ትሓልፋ ላትሓዘ ርሳለት ምንተለ ወመንካዕ መርምግ ንፀበር ክምንቀድር እግላ ሚተማፊና
1: እንሻላ ምኘ ምትፀበሮ ኣልም እንሻላ ላ ወልኬር ትግበግና ዲብ ገበይ ላላ ክትባት ማሃላ እንሻላ ምካንያት ለቦም ግል ልስደውነ ግል ልስደውኩም ታማ ውሮት ከየትባ ይንታ እዚ ለክታብ ላ ግል ተርጅማ ድረሶ ውላጅ ለልብል ምና ርእስማ እግል ልድረስ ቀድር ኣዳ እባ ርእስ ንወስሎ ርእስ ድረሶ ውላጅ ድረሶ ልብል ምንትውሎት ልሃለ ዲባ ባህለት ክታብ እላ ምክር ዓባይታ ግልሚ እይ ነፈር ለልብላ ምክርታ ዓበይኩም ወንኣይሽኩም ድረሶ ውላጀ ውላድኩም ኣዋለትኩም ድረሶ ውላጀ እቲ መደይን ወብሩር ልህልየኩም ድረሶ ውላጀ ቀበት ዓድ ወካርጅ ልህልየኩም ድረሶ ውላጀ በልብል ድሉ ኢልሃላ እዚ ኣነ ሌጣ እንደይገቢ ከየትበት ብዝሓም ህለው ወብዝሓም ህልየኩም ወሮም እናምእንታ ሸዋዕራ ህለው መልሕነት ኣለው ሄልየት መመስሊን ዳይሬክተራት መስኡሊን ሬስመት መትመራብረት ወብሕሰት ማዕግለት ናይ ኣፍካር ኣለዎ ለመስሎም ኣጀኒቶም ኣብ ኣጀኒትና እግል ድረስ ወደረጀት ውቅል እግል ልብፅሖ ክልና ክድመት እግል ንውደ ከምሰልብና ክድመት ትርድት እግል ንውደ ከምሰልብና ብተበለቱ እዚ ዋልዴን መደርሲን ሰብ ማቅደረት ሰብ ምህነት ኩሎም ድራሰት ለትከስሶም ኣጀኒትና እግል ድረሶ እግል ኣጥፍሑ ኣብ እግል ኣጥፍሕ ከምሰልብና قل ملا أن مجالنا التعليم قل كلنا لكس استبعدته اللي ليت عنا يقبي لا درسة أو لا ولادنا مربى يوم نوصم كم سل بنو ديبو ليجنو ده ونوصلنا كن حدد دقلام إنه يقبي مربى يوم كم سل لأصبته هذا فهم كم سل بنو ورؤيتهم كم سل وضحوا ديبو جنس ده يوم كم سل بناء اتفقنا بهالته
0: تمام أنا حمدك أستاذ عمر حسام وحيسات ما تقبلت برنامج تراب أقول يوم دوليا مولا عنا برنامج تراب تلندات ممنا أقر السارة منكم تو لا ما تسهل أوكا دبيت سباتكم نمسأكم تو أسكو دهان وسلامة حدقناتكم
1: شكرا حمدكم.

ዝኸበርኩም ተኸታተልቲ መደብ ቀስተ ድሕነት ካብ ዕለት 18 ወርሒ 6 ክሳብ ዕለት 1 ወርሒ 7 2026 ዝነበረ ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት ሒዘልኩም ቀሪበ ኣለኹ። ብደረጃ ሃገር ዝነበረ ሓደጋታትን ዕንወትን እንታይ እዩ ዝመስል ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 124 እዩ ነይሩ። መጠን ሞት 4፣ ከቢድ መጉዳእቲ 17፣ ፎክስ መጉዳእቲ 46፣ ኣብ ንብረት ዝወረደ ዕንወት ድማ 479,240 ናቕፋ ዝግመት ዕንወት ተዓዚብና። ብደረጃ ዞባታት ዝነበረ ፀብፃብ ከ እንታይ እዩ ዝመስል ዞባ ብዞባ ምስ እንዕዘቦ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 80፣ መጠን ሞት 1፣ ከቢድ መጉዳእቲ 3፣ ፎክስ መጉዳእቲ ድማ 19 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 12,800 ናቕፋ ዝግመት ዕንወት ተዓዚብና ነርና። ኣብ ዞባ ደቡብ ዝተመዝገበ ቁፅሪ ሓደጋታት 9 እዩ ነይሩ። መጠት ሞት 3፣ ከቢድ መጉዳእቲ 7፣ ፎክስ መጉዳእቲ ድማ 6 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 62,900 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ዓንሰባ ምስ እንሰግር ድማ ከምዚ ንዕዘቦ ዘለና ዝተመዝገበ ቁፅሪ ሓደጋታት 8፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 1፣ ፎክስ መጉዳእቲ ድማ 7 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ግና 151,540 ናቕፋ ዝግመት ዕንወት ኢና ተዓዚብና። እቲ ሓደጋታት ብቁፅሪ ውሕድ ዝበለን ክነሱ ኣብ ንብረት ዝወርደሉ ዕንወት ግና ብቁፅሪ ክዛይድ ንዕዘቦ ኣለና። ናብ ዞባ ጋሽባርካ ምስ እንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 10፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 4፣ ፎክስ መጉዳእቲ ድማ 10 እዩ ነይሩ። ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 81,500 ናቕፋ ዝግመት ዕንወት ተመዝጊቡሎ። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 17 እዩ ነይሩ። መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ ድማ 4 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 170,500 ናቕፋ ዝግመት ዕንወት እዩ። ናብ ዞባ ደቡባዊ ቀይሕ ባሕሪ ምስ እንሰግር ድማ ከምዚ ኣብዚ ንዕዘቦ ዘለና ዘጋጠመ ሓደጋን ሳዕቤናቱን የለን ዝብል ስታስቲካዊ ፀብፃብ ኢና ተቐቢልና ዘሎና። ከምዚ ኣብዚ ተዘርዚሩ እንዕዘቦም ዘለና እቶም ብቐፃሊ እንጠቕሶም ጠንቅታት ሓደጋ ሕጂ እውን እቶም ዝለዕሉ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለዉ። ብቁፅሪ ምስ እንዕዘቦም መስመርካ ዘይምሓዝ 13፣ ሓደገኛ ኣመራርሓ 22፣ ቀዳምነት ዘይምሃብ 21፣ ብዘይ ኣገባብ ንድሕሪት ምምላስ 19፣ ርሕቐትካ ዘይምሕላው ድማ 12 ሓደጋታት ዝኸተሉ ጠንቅታት ነይሮም። ገለ ካብቶም ኣብዚ ተጠቕሲ ዕለት ዘጋጠሙ ሓደጋታት ብመልክዕ ስእሊ ክንዕዘቦም ምስ እንፍትን እዚ እንዕዘቦ ዘለና ቦታ ኣብ ከባቢ ገጅረት ዝርከብ ሴማፎሮ እዩ። ኣብ ሴማፎሮ እዚ ብዕለት 26 ወርሒ 6 2026 ዘጋጠመ ሓደጋ ነይሩ። ኩሉ ግዜ ኣብ ሴማፎሮ ኣብ እናኣትወሉ እዋን ኣብቲ ቦታ ዘሎ ሕግታት ወይ ከዓ መምርሒታት ፖሊስ ትራፊክ ክንሕሉ ይግባአና እዩ። ብኡ ምስ እንጓዓዝ እዩ ድማ እቲ ውሑስ ዝኾነ ትራፊካዊ ምንቅስቃስ ዝረጋገፅ፣ ድሕነትና ድማ ብኡ መንፅር ዝረጋገፅ። ምናልባት ኣብ ዝተፈፀመ ጥሕሰት እንታይ ዓይነት ክሳራ ኣጋጢሙሎ፣ እቲ ኣብኡ ዘጋጠመ ሓደጋ እንታይ እዩ ዝመስል ተኸታቲልና የንመለስ።

0: ከምዚ ክንዕዘቦ ዝፀናሕና ናይ ሰከንድታት ክትሕሉ ብዘይምኽኣልካ ወይ ድማ ቁሩብ ሰከንድ ተፀቢኻ ክትሓልፍ ብዘይምኽኣልካ ጥራይ ከጋጥም ዝኽእል ዕንወት እዚ ክንዕዘቦ ዝፀናሕና እዩ። ምናልባት እቲ ጠንቂ እንታይ እዩ ዝመስል፣ እንታይ ዓይነት ሸለልትነት ስለ ዝረኣና ኢና እዚ ዓይነት ሓደጋ ከጋጥም ክኢሉ ምስ ሓላፊ ሓደጋ ምርመራ ፖሊስ ትራፊክ ዞባ ማእከል ኢስያስ ብርሃነ ዘካየድናዮ ቃለ ምሕትት ኣሎ። ናብ ከብለኩም
1: ሓደ በዓል መኪና ብኤክስፖ ንሕርሻ ሚኒስትሪ ሕርሻ ዝወስድ ጎደና እዩ ዝኸይድ ነይሩ። ሓደ በዓል ብሽክለታ ከዓ ብፍያት

0: ሲዩ ንጎዳይ ፍገጹ ንባርጅማ ኢዱ ኸይ ነይሩ ሕጂ ከምዚ ብዚ ንሪኦ ዘለና በዓል መኪና ቀጠልያ ተወሊዓትሉ ኸላ እዩ ዝሓልፍ በዓል ምሽክለታ ቀያሕ ከለው እዩ ዝሰግር ኣብዚኣ ልክዕ ኣብ ሰንተር ምስ በፅሐ ምስቲ በዓል ምሽክለታ በዓል መኪናን ይጋጨው እዚ እቲ ብበዓል መኪና ዝመፀሉ መንገዲ በዓል ክልተ ኣንፈት እዩ መንገዲ ማርሻ ቤት ብክልተ ዝመቅል በዓል ሓደ ኣንፈት እዩ እቲ በዓል ምሽክለታ ዝመፀሉ በዓል ክልተ ኣንፈት ኮይኑ ካፍያት ንጎዳይፍ ዝኸይድ መስመር እዩ በዓል ምሽክለታ ገና ናብቲ መስቀላዊ መንገዲ ወይ ናብቲ መንገዲ ቀንዲ ምእታው ቀያሕ ያ ነራታ መንገዲ እዛ ቀያሕ እዚኣ ልክዕ ኣብታ ናይ መንገዲ ኣጋር ክበፅሑ ከሎ ከምዚ ምስሊ ንሪኦ ዘለና ልክዕ ኣብታ መንገዲ ኣጋር ክረግፅ ከሎ ቀያሕ ወሊዓትሉላ እቲ በዓል መኪና ገና ናብቲ መስመር ከይመፀ ከሎ ኣቐዲሙ ቀጠልያ ተወሊዓትሉላ ልክዕ ብዝመፁ ቀጠልያ ተወሊዓትሉ ክሓልፍ ኣብታ ማእኸል እዮም ተረኺቦም እዚ በዓል ብሽክለታ ተጋጭኦም ናይ ሞት ጉድኣት በፂሑ ዘሎ እዚ ደው ክብል ነይርዎ ነዚ ቀይሕ እዚ ከኽብሮ ነይርዎ እንተኾነ ግን ሕጊ ንሕጊ ሸለል ብምባል ናብ ማእኸል መንገዲ ብምእታው ነቲ ቀጠልያ ዝተዋሃበቶ መንገዲ ዕንቅፋት ብምፍጥራ ናይ ኣብ ልዕሊ ነፍሱ ናይ ሞት ጉድኣት ከብፅሕ ኣኽኢልዎ እዚ ከቢድ ዋጋ ኣኽፊሉ ዘሎ ሰኣን ንእሽተይ ግዜ ምፅማም ዝፈጠረ እዩ ሂወት ሰብ ወሊዑ ዘሎ እዚ ኩሉ ግዜ ከዓኒ ሰኣን ንእሽተይ ምፅማም ወይ ሰኣን ሕጊ ምኽባር ዝመፅእ ሳዕቤን እዩ እዚ ሳዕቤን እዚ ከዓ ነፍሲ ወከፍና ካብዚ ተማሂርና ክንጥንቀቕ ከም ዘለና የ ክነግር ዝደሊ ቀጠልያ ኣለኒ ኢልካ ምሕላፍ ዋላ እኳ መሰል እንተኾነ ክጥንቀቕ እውን ይግባእካ እዩ ወይ እውን ናይ ኣእምሮ ፀገም ዘለዎም ብሰኸር እውን ክመፁካ ስለ ዝኽእሉ ነዚ ሂወት እዚ ንምድሓን እቲ ምስ ኣእምርኡ ዘሎ ዝጥንቀቕ እቲ ምስ ሙሉእ ኣስተውዕሉ ዘሎ ክጥንቀቕ ምተገበአ
1: ዝኸበርኩም ተኸታተልትና ከምዚ ክገልፆ ዝፀንሐ ኣብቲ ከባቢ ሴማፍሮ ናይ ገጅረ ዝነበረ ዘይምጥንቃቕ ዘስዓቡ ሓደጋ እዩ እስያስ ክገልፀና ፀኒሑ ምናልባት ኣብኡ ናይ ሞት ሓደጋ ኣጋጢሙኣሎ ናብ ከባቢ ሸል ዕቕባሃይለ ናብ ዘጋጠመ ኣብ ሴማፍሮ ዘጋጠመ ሓደጋ ምስ ንዕዘቦ ድማ ኣብዚ ቦታ እዚ ወላ እኳ ናይ ሞት ዕንወት እንተዘይረኣና ወላ እኳ ዕድል ገይሩ እቲ ሰብ ክወፅእ እንተኸኣለ ሸለልትነት ዘስዕቡ ሓደጋ ክሳዕ ክንደይ ከቢድ ምዃኑ ግን ኣብዚ ዝስዕብ ቪድዮ ተኸታቲልና ንመለስ

0: ከምዚ ክትዕዘብዎ ዝፀናሕኩም ኣዝዩ ኣስካሕካ ሓደገኛ ሓደጋ እዩ። ኢስያስ ብዛዕባ እዚ እውን ሓበሬታ ኣለዎ። ተኸታቲልና ንመለስ።
1: ኣብዚኣ እዚ በዓል ዓባይ መኪና ንየማን ይኽጥወ ቀያሕ ከላ ንየማን ናይ ምጥዋይ መሰል እውን ኣለዎ፣ ቀጠልያ ከሎ ናይ ምጥዋይ መሰል እውን ኣለዎ። ክልቲኡ መሰሉ እዩ። እንተኾነ ግን ቀጠልያ ከላ ብቀያሕ ከላ ክሓልፍ ኣይደለየን ደው ኢሉ ተፀቢሎ። ልክዕ ቀጠልያ ምስ ተወልዐት ፍረቻ ወሊዑ ክሓልፍ ምስ ተበገሰ በዓል ሞተር ቻርጀር ብየማኑ መፀሉ። ኣብዚኣ ብየማኑ ዝመፀ ዘሎ በዓል ሞተር ቻርጀር እቲ በዓል ቦጥ እናተጠውየ ከሎ እዩ ዝረኸቡ ዘሎ። ብስፔክዮ ክሪኦ ነይርዎ ከይንብል እታ ማኪና ዓባይ ኮይና ስፔክዮኣ ኣብ ብርኽ ዝበለሎ፣ እታ ሞተር ሳይክል ከዓ ለጠቕ ዝበለት እያ። ድሮ ከዓ ኣብ ትሕቲኡ ኣትያ ኣላ ጫፍ ማዕኮር በፂሓላ ኣብታ ጫፍ ማዕኮር ናይታ ማኪና በፂሓላ። ንየማን እናተጠወየ ከሎ በዓል ሞተር ሳይክል ክሓልፍ ቀጥታ እዮም ዝጋጨው ዘሎ ኣፍታ ኩርና። ኣብዚ እቲ በዓል ሞተር ሳይክል ንቀጥታ ዝሓልፍ ብፀጋም እዩ ክቅድም ነይርዎ ወይ ብፀጋም ክሓልፍ ነይሩ። ኣዋጅ 154 ናይ 26 ዓንቀጽ 36 ሓደ ብየማን ምቕዳም ኩልኩል ይብለና። መዓስ ራእይና ብየማን ንቕድም? እታ ቅድሜና ደላ ተሽከርካሪት ንፀጋም ክጥወ ምኳና ምልክት ኣብተርኤልና ንየማን ክንሓልፍ ንኽእል ኢና። እንተዘይ ኮይኑ ግን ብየማን ምቕዳም ብመሰረቱ ክኸውን ደይነበሮ እዩ። እዚ በዓል ሞተር ሳይክል ሓደ ብድሕሪት እዩ ዝመፅእ ዘሎ። እታ ቦጥ ኣቀዲማ ኣብኡ ነዊሕ ደው ኢላ ፀኒሓ ቀይሕ ኮይኑዋ ቀጠልያ ክትውልዕ መጀመረት እዩ ኣብ እቲ በዓል ሞተር ሳይክል ዝመፅእ ዘሎ። ስለዚ እናተጠውየ ከሎ ንየማን ከዓ እቲ በዓል ሞተር ሳይክል ስለ ዝኣተዎ ብየማን ከዓ ስለ ዝቅድም ዘሎ እዚ ግጭት ዘጋጢሙ። ስለዚ በዓል ሞተር ሳይክል ብክልተ ኣጋጣሚ በቲ ሓደ ብየማን ክቅድም

0: ኣይነበሮን፣ ኣብ መስቀላዊ መንገዲ እውን ክቅድም ኣይነበሮን። ክልቲኡ በዚ ክልቲኡ እዙ ናቱ ጌጋ ነይርዎ። እቲ በዓል ቦጥ ልክዓ ማእኸል ሒዙሎ፣ እዚ ዓባይ መኪና ስለ ዝኾነት ከም ንእሽተይ መኪና ፀግዒ የማን ሒዙ ክጥወ ዘለዎ ተኽእሎ ፀቢብ እዩ። ምክንያቱ ዓባይ ስለ ዝኾነት ክጥወ ከሎ ነዊሕ ቦታ ይወስደሉ እዩ። ስለዚ ዛሒዝዋ ዘሎ ልክዕ ቦታ እያ ክጥወ ዘሎ፣ ምክንያቱ ዓባይ ስለ ዝኾነት። ቀያሕ ክላን ናይ ምጥዋይ መሰል ኣለዎ ንብል ኣለና። እዚ መሰል እዚ ግን መጀመርያ ነቶም ቀዳምነት ዝወሃቡ ቀጠልያ ዝወላዕ ኣሎ፣ ንዕኦም ቀዳምነት ሂቡ እዩ እምበር ማዕለቶም ቀጠልያ ዝተወላዕ ኣሎ ማዕሪኦም መሰል ኣለዎ ማለት ኣይኮነን። ነፃብ ዝኾነሉ ሰዓት ራእዩ ክሓልፍ ዘለዎ ኣብዛ ቦታ ኣብዛ ግዜ እዚኣ ዝኾነ ተሽከርካሪት ቀጠልያ ንየማን ክጥወ ዝዕንቅፎ ዋላ ሓንቲ ነበረን ክጥወ ክእል ነይሩ። እንተኾነ ግን ኣይገበሮን። ደይምግባሩ ከዓ ደቕፅዖ ኣይኮነ። ተተጠውዩ ኣይቕፅዑን እዩ፣ ተዘይተጠውየ እውን ኣይቕፅዑን እዩ። ቀያሕ ከላ ስለምንታይ ተጠዊካ ይትብሉ። ቀያሕ ከላ ክጥወ ከሎ ምስቲ ቀጠልያ ዝተዋህቦቶ ግጭት እንተጋጢሙ ወይ ምጭቕጭቕ እንተጋጢሙ ጥራይ ኢኻ ትቆፅዖ ቀዳምነት ዲሃበ ኢልካ። ምክንያቱ ቅድሚኡ ካልእ ቀዳምነት ዝግብኦ በዓል ቀጠልያ ስለ ዘሎ። ስለዘይሓለፈ ከዓ ቀያሕ ከላ ክሓልፍ ዋላ ይንበር ከዓ መኪና ዘየለዋ ስለምንታይ ዲሓለፍካ ኢልካ ከዓ ክትቀፅዖ ዘገድድ ሕጊ ከዓ የለን። ክልቲኡ መሰሉ እዩ። ስለዚ ኣብዚኣ ከምዚ ዝበልካዮ ሰብ ብሽክለታታት ፀግዒ ይሕዙ እዮም። እሳቶም መሰሎም ዘይምፍላጥ እዩ። መሰሎም ዘይምፍላጥ ከምዝኾነ ተሽከርካሪት ንየማን ክጥወ ተኮይኑ ቀይሕ ከላ ክጥወ ክእል እዩ። እንድሕ ቀጥታ ዝኸይድ ኮይኑ ኣብ ማእኸል ዶም ምባል ደዲ መፃ ብደዲ ሕሪኡ ማካይን ዝኾነ ተሽከርካሪት ደው ኢላ ብደዲ ሕሪኡ ትስራሕ ከምዝኾነ ተሽከርካሪት ዝኾነ ሰብ ንየማን ዝጥወ ብዝመፆ ንየማን ቀዳምነት ሂቡ ነተን ቀጠልያ ዝግበአን ቀጠልያ ሂቦ እንደሎ ቀዳምነት ሂቦም ንየማን ክጥወ ይኽእሉ ኣለዎም። እቶም ቀጥታ ዝሓልፉ ግን ኣብ ማእኸል ልክዕ ከምዛ ቦጥ ደው ኢላታ ደላ ኣብቲ ማእኸል እዚ የማን መስመር ክገድፍዎ ክኽእሉ ኣለዎም። ነተን ብየማን መፅን ፀግዒ መፅን የማን ድጥወያ ትገድፍሎም ክኽእሉ ኣለዎም። ዝኾነ በዓል ብሽክለታ ዝኾነ መራሕቲ ተሽከርካሪ ኣሽከርካሪ ማለት እዩ።
1: በዘይካዚ ዝኸበርኩም ተኸታተልትና ኣብ ከባቢ ፑሽኪን እውን ዋላ እኳ ትዕንወቱ ውሕድ ዝደበለ መጠን ሞት ዘይነበሩ ሓደጋ እንትኾነ ኣብኡ እውን ፀጋም ክትዕፀፍ ኣብ ዘይግባኣካ ቦታ ኣብ እዋን ሴማፎር እንተ ክትዕፀፍ ክኢልካ ክጋጥም ዝኽእል ሓደጋታት ዝገልፅ ኣብነት እውን ሒዘልኩም ቀሪበ ኣለኹ። እዚ ንዕዘቦ ዘለና ኣብ ከባቢ ፑሽኪን ዝርከብ ቦታ እዩ። እዚ መራሒ ተሽከርካሪት ናይ ዘንዕዘባ ዘለና ተሽከርካሪት ንፀጋም ክዕፀፍ ኣብ ዘይግባኣሉ ቦታ ክዕፀፍ ብምኽኣሉ እንዕዘቦ ዘለና ሓደጋ እዩ። ብዛዕባ እዚ ዝገልፅ ሓበሬታ እውን ኢስያስ ክህበና እዩ። ናብኡ ከብለኩም።
0: ኣብዛ ናይ ፑሽኪን ሓደ በዓል መኪና ብሞኖፖልዮ ኢድ ወርድ ኣሎ ንባዶ 9 ገፁ፣ ሓደ ኣጋር ብባዶ 9 ንሞኖፖልዮ ገፁ እዮም እዮም ዝኸዱ ዘለዉ። ስለዚ እዚ በዓል ኣጋር ነቲ በዓል መኪናን ብማዕረ ክልቲኦም ቀጠልያ ተዋሂብዎም። ምክንያቱ ይቋራረፁ ዘይኮኑስ ትኺሎም መስመሮም ሓልዮም ስለ ዝኸዱ ንክልቲኦም ቀጠልያ ተዋሂብዎም። እንተኾነ ግን እቲ በዓል መኪና ንፀጋም ኩልኩል ናብ ዝኾነ መንገዲ ክጥወ ምስቲ በዓል ኣጋር ቀጠልያ ዘለዎ ተራኺቦም። እዚ መሰረቱ ክኸውን ዘይነበሮ እዩ። እዚ ትሕሰ እዚ ንፀጋም ብምጥዋዩ ናይ ዘጋጠመ ጥፍኣት እዩ። እዚ ከዓ ብኣዋጅ 154/2006 ዓንቀፅ 16(2) ጥሕሰት ንፀጋም ምጥዋይ ዘቕፅዕ እዩ። ኣጋጣሚ ፅቡቅ ኣጋጣሚ ኮይኑ ቀሊል እዩ ተሓደጋ። እቲ ከምዚ ንሪኦ ዘለና ኣብ ስእሊ እቶም ሰብኣይ መኪና ምስ መፃቶም ብኢዶም ደጊፎም እዮም ክሕዝዋ ዝረኣዩ። እቲ በዓል መኪና እውን ናሃሪ ነበሮን ቀስ ኢሎም እዮም ብማዕኮሮም ኮፍ ኢሎም። እዚ ታቤላ እዚ ደይዛረብ ግን ትራፊክ ፖሊስ እዩ። ትራፊክ ፖሊስ ደው ኢሉ በዚ ተኺድ እንድሕር ዝብለካ ኮይኑ እዚ እውን ተተኺሉ ዝባሃለ እዚ 24 ሰዓት ኣብ ዝባሃለ እዚ ተተኺሉ በዚ ትጠወ ይብለና ኣሎ። ስለዚ ነዚ ሕጊ እዚ ክነኽብሮ ጥራእዩ ዘለና።
1: ዝኸበርኩም ተኸታተልትና ከምዚ ክንዕዘቦ ዝፀናሕና ኣብ ሰለስተ ቦታታት ናይ ሴማፎሮታት ወይ ድማ ናይ ትራፊካዊ መብራህቲ ዘጋጠመ ሓደጋታት ከም ኣብነት ብምውሳድ ኢና። ኣብ ሴማፎሮ ዘሎ ሸለልትነት እንታይ ሳዕብየን ከምፃልና ከም ዝኽእል ክንዕዘብ ፀኒሕና። ምናልባት ከምዚ ኣብዚ ንዕዘቦ ዘለና ዋላ እኳ ጉድለት እንተሃለወ ተሓላሊና ክንከይድ ኣብ መወዳእታ መምርሒታት ፖሊስ ትራፊክ እቲ ዕላማ ሂወት ሰብ ንምድሓን ውሑስ ዝኾነ ትራፊካዊ ምንቅስቃስ ንምህላው ክሳብ ዝኾነ ወላ እውን ከምዚ ኢስያስ ዝገለፆ ወላ እውን ተቐዳምነት ናትና ኣብ ዝኾነሉ እዋን ወላ እውን ቀጠልያ መብራህቲ ተዋሂብና ኣብ ዘሎ እዋን ወላ ኣብ ዝኾነ ትራፊካዊ ምንቅስቃሳትና ቀዳምነት ናትና ወላ እውን እንተኾነ ከባቢና ተዓዚብና ክንሰግር ድማ በዚ ኣጋጣሚ መልእኽቲ ከመሓላልፍ ይደሊ። ምክንያቱ ናይ ኣእምሮ ፀገም ዘለዎም ቦትኦም ስሒቶም ክኣትዋ ክእል እዮም፣ ተሽከርካሪ ዝኣብየቶም፣ ብሽክለታ ዝኣብየቶም ቦትኦም ስሒቶም ክኣትዋ ክእል እዮም። ስለዚ ዝዘንግዐ ሰብ እውን ክኣትወካ ስለ ዝኽእል ኩልና ኣብ ፅርግያ ብንጓዓዘሉ ቀዳምነት ናህና እንከሎ ንሕና እውን ከባቢና ተዓዚብና ኩነታት ናይ ከባቢና ተዓዚብና ክንሰግር እውን በዚ ኣጋጣሚ ለቦዋይ ክሕልፍ ይደሊ። ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል። ሰላም።

0: መሬትካ ብኮምፖስቲ መገዲ ተጠቂምካ መሬትካ ብባህርያዊ መድሓኒት ተጠቂምካ ምካት ዝያዳ ብመስመር ምዝራእ ንብትን ኣብፅሕና ዚ ብመስምር ምዝራእ እዚ እቲ ምስጢር ዝበሃል
1: ካልእ ናይ ኣፍልጦ ምስክር ወረቐ ዝተዋሃቦ ካብ ዞባ ዓንሰባ ንዞባ ዒላ በርዒድ መሓበሽ ካብ ዝተባሃለ ቦታ ዝመፀ ሓረስታይ ማህደር ማንታ እዩ። ንሱ ኣብ 1,400 ሜትር ዝዘርኦ ዕፉን ብመደብ ምርቃሕ 6 ኩንታልን 92 ኪሎ እቶት ረኺቡ።
2: እዚ ንርቃሕ ዝበሃል ቅድም ኢሉ መፂኡ እንተ ዝኸውን ሰብ ብዙሕ ምህርቲ ኣኪቦ ከም መኻዚኖ መለ ድሒሩ እውን የምፃ ሕጂ እውን ትምህርቲ ማኣስ ኣበይ ነርካ ይበሃል ኒዩ። እዚ ናይ ንርቃሕ ዝተዕወት ከሉ ምክንያት ክንዲዚ ክዕወት የ ንፈተነ ፈተኒ ነይራኣነ እቲ ዕወት ዝበሃል ብሕጂ ዘሎ ካብ ሚኒስትሪ ሕርሻ ወዚኦ እቲ ምሩፅ ዘርኢ ኣምፅኦ ድማ እቲ ሃገራት ገመል እዩ ብኡዳ ሕርሳን ሕጂ ገመል ገይረ ልስሊሳ ሕርስያ እንደገና ሪጋ ውፅኢ እያ ሪጋ ውፅኢ ኸ ብሪጋ ኣንጢቤ ዘርኢ እዮ ብሚኒስትሪ ሕርሻ ዝተዋሃብኮም ኣርማምርሒ ማለት እዩ ብኣ ዘርኢ እዮ ፅቡቕ በቂሉ እዚ ንርቃሕ ካብቲ ምህርቲ ምርካቡ ዝሕግዘካ ፀህያ የብሉ ይሕግዘካ እዩ ሕጂ ኣብ ጉስያ እቲያ ዝተረፈት መሬት ኣብ ክልተ ትጨዳ እቲያ 70 ሰንቲ ዘይብላ ተጨዲዳ ሕጂ ይኽፈት መቕክሩ ፀዕቂ የብሉ ኣብቲ ፀዕቂ ዘይብሉ ሕጂ ምህርቲ ብእንታይ ትዕዘብ ንስ ኣብቲ ፅዕቕ ዝበለ ሓንቲ ክልተ ይሕዝ ትዕፉን ኣብቲ ቁሩብ ፀዕቂ ዘይብሉ ቦታ ድማ 3 ከክልተ ፅቡቅ ግር ይሕዝ ግጅፉ ከዓ ይገብር ሕጂ ስለዚ እቲ ንርቃሕሲ ዕዉት ኮይነርኢ ኣለኹ ድሕሪ ሕጂ ኣነ ከማን ኣብቲ ግራሲ ብሻሕ ዝበሃል ክዘርእ ተቐባልነት የብለን ማለት ርእዮ ስለ ዝኾንኩ ኣብ መሬት ምክፋሕ የለን እቲ ምህርቲ ኣብቲ ኣገባብ ስራሕ ጥራይ ዘሎ ሚኒስትሪ ሕርሻ ኣፅኒዕዎ ስለ ዝመፅ ካብ ጉልበት መራ ነዳኽመሉ ናሃል ከልዎን ክንድሕን ምህርቲ እውን ብዙሕ ክንረክብ ዘምሃረና ትምህርቲ ዕውት እዩ ተዓዊተሉ ስለ ዝኾንኩ በዛና ሕጂ መራሕ ኩስ ንካልኦት ሓረስቶት ሕጂ መልእኽቲ ናተይ ዘይኮኑን ብግብሪእውን ዝርእይዎ ኣሎም ኣብ ትግራተይ ዕፉን ኣባና ዝውቱር ኣይኮነ ስርናይ እውን ዝርቱ ኣይኮነ እዚ ፈቲነ ኩሉ ዕውት ክምኳ ንበል ሕማቕ መሬት የለን ብጀካ ኣተሓሳስባ ሕማቕ እንተ ዘይኮይኑ ሕማቕ መሬት የለን
1: ካብ ዞባ ዓንሰባ ንኡ ዞባ ዓተ ገሊፀን ዝመፀት ሓረስታያ ኣብ መደብ ንርቃሕ እንታይ ኣበርክቶ ስለ ዝገበረት እያ ናብዚ ናይ ኣፍልጦ ሽልማት ክትወቅዕ ክኢላ እስከ በቓላታ
3: መጀመርያ ናዝርት ገብሪ ህወት ተኪኤ በሃል መቕማጠይ ንኡ ዞባ ዓተ ገሊፀን ካብ ንኡ ዞባ ዓተ ገሊፀን መፅ እየ 6.4 ረኺበ ካብ 1,400 ሜትር ማለት እዩ ብመጀመርታ ብህዝቢ ማይን ሓመድ ንዕቃብ ዛላ ተዛልዩ ንሕና ወርሒ ክልተ ነቒልና ድኹዕን ሓመድን ሓዊስና ትርብዕ ትርብዕ ዓቢልና ገዲፍንዮ ድሕሪኡ ማይ ምስ ፀገበ ጎልጉልና ኣብቲ ወርሒ 5 ወርሒ 6 ከዓ 2 ግዜ 3 ግዜ ሓሪስና ኣፃፊፍና ምፃናሕና እንዳሕርሻ መፅኦም ከዓ እንታይ ከም ዘርእዋ ኢሎምና ንሕና ከዓ ከም ቀደምና ስገም ወይ ስርናይ ንዘርአ ምስ በልናዮም ምሩፅ ዘርኢ ዝርእዋ ኢሎምና ሕራይ ተባሂሉ እንዳሕርሻ ከልና ምሩፅ ዘርኢ ሂቦምና ትብል ንእሱ ርሒብ ቃፅዖ ሕርሻ ትብል ትምህርቲ ከዓ ኣነ ተማሂር እያ ቀሲም እያ ማለት እዩ በዛ መሰረት እዚኣ ከዓ ኣብታ ዝጎልጎልናያን ዝወልወልናያን መሬት ምሩፅ ዘርኢ ዝርእዋ ስለ ዝበሉና ተን 2 ርቢዒት ምሩፅ ዘርኢ ኣምፂና ብመስመር ንሱ እንዳንቐለ ኣነ ድድሕሪ ሃይ እንዳዘረእኩ እታ ስርናይ ዘርኢናያ ፅቡቕ ምህርቲ ከዓ ረኪብና ኣላ ፀሂና ወልጉልና ኣፅፊፍና እንዳተኸታተልናያ 2 ግዜ ፀሂናያ 3 ግዜ እዳኸስኮስና ፀሂናያ ፅቡቕ ውፅኢት ከዓ ሂባትና
1: ካብ ዞባ ማእከል ንኡ ዞባ በሪኽ ወይዘሮ ርሻ እንተወልደ መደብ ንርቃሕ ተጠቒማ ካብ 1,400 ሜትር 8 ኩንታልን 45 ኪሎግራምን ዕፉን ዝሓፈሰት ኣብነታዊት ሓረስታ እያ ንሳ ብልሳና ብዛዕባ እቲ ዘካየደቶ ፃዕሪ ክትገልፅ ንከላ
4: ኣነ ግራት ጀሪፈያ ሓርሸያ ወልዊለያ ደጋጊምናያ ማለት እዩ ድኩዕ ጌርና ደጋጊመ ሓርሰያ ካብኣ ቀዲድናያ ቀዲድና ልክዕ ክምታ ጉቡኣ መሰላ ሂብና ቀዲድና ከዓ በብሓደ ገይረ ከዓ ተንዕፉን ዘርእ እየን መስመር ገይረ ቀዲደ መስመር ገይረ ዘርኢ እየን ምስ ዘርእኹዎን ድኩዕ ነስኒሰለን ብልዕሊ እየን ኣብተን ከናለ እናገበርኩ ተንዕፉን ዘርኢ እየን ዘርእየ ፅቡቕ በቂሉለይ እንዳኮስኮስኩ እንዳኮስኮስ

0: እንዳፀሃኹ ደጋጊመ ፀኮስኪሰ ከም ናይ ድንሽ ገይረ እንዳኮስኮስኩ ልክዕ ጀሪፈ እያ ጀሪፈ ማይ ምችም ዳሓን ነይሩ ካብ ድምፃና ምፅናኻ መስተናዮ ግን ፅቡቕ ኣት እዩ
1: ሕጂ እውን ካብዞም ዕዉታትን ኣርካናትን መደብ ንርቃሕ ከይወፃና ኣብ ዞባ ማእከል ንዞባ ሰረጃቓ ዓዲ ዛገር ዝነብር ሓረስታይ ኣብርሃም መስመር ኢና ክነስዕበልኩም ሓረስታይ ኣብርሃም ኣብ 324 ቃፅዖ መሬት 2 ኩንታልን ፈረኣን ክእቱን ከሎ ናብ 1,400 ሜትር ምስ ዝትርጎም 7 ኩንታልን 81 ኪሎን ከም ዝኾነ ይፍለጥ ንሱ ንምስጢር ዓወቱ ብከምዚ ይገልጾ
2: ምስዚ መምርሒታት እንዳሓርሻ ደገፍና እንዳሓርሻ ደህቡና መምርሒታት ኣብዛ ቓፅዖ እዚኣ ካብ 1,400 ሜትር 7.81 ኩንታል ረኺበላ ማለት እዩ መጀመርያ እዛ ግራት እዚኣ ንእሽተ እያ ፅቡቅ ገይረ ዳላዲለ እያ ጀሪፈያ የ ድሕሪኡ ሰለስተ ግዜ እያ ሓርሲ እያ ረብዓይ ዘረአዩ ማለት እዩ ባህርያዊ ድኹዒ ይበያ ተደኩዓ ብምሩፅ ዘርኢ ስለ ዝሃብና ነተን ምሩፅ ዘርኢ 2ልተ ኪሎን ፈረቓን እየን ተን 2ልተ ኪሎን ፈረቓን ንሳድ ወሰደተን ማለት እዩ ሳዘተን 2ልተ ኪሎም ፍረቓን ነይረን ነዘን 2ልተ ኪሎም ፍረቓን መስመር ዘርአ እዚ ውፅኢት እዚ ከዓ ረኺበላ ማለት እዩ በዚኣ ከዓ እዋ ኣብነት ኮይነ ብዝምምፅ እውን ኣይ ሓሰብክዎ ንወረ ክሳብ ክንድኡ ክትበኒ ኢለ ክሳብ ክንዲዚ ክተቃላዓኒ ኢለ ኣይ ሓሰብክዎን ማለት እየ ሳላቲ ደገፍ ናይ እንዳሓርሻ ግን ኣብ ዝበፅሐ ዳኣክል ከዓ ዓቢተ ማለት
1: ኣብ መወዳእታ ዘዘራረብናዮ ካብ ዞባ ደቡብ ንዞባ ዓዲ ቀይሕ ሃዋፁ ካብ ዝተባሃለ ዓዲ መፅኡ ናይ ኣፍልጦ ምስክር ወረቐ ዝተሸለመ ኣብነታዊ ሓረስታይ ዓብዱ ዑስማን መሓመድ እዩ ንሱ ንዓወቱ ብከምዚ ይገልጾ
3: ኣነ ብሓቂ ምዚ ሚኒስትሪ ሕርሻ ቀሪብ ኢለ ካብ ዝሰርሕ ግዜ ወሲደ ኣለኹ ብሓቂ እዚ ምዕባለ ዝን እዚ እቶት እዝን ኣብ ሚኒስትሪ ሕርሻ እንተ ዘይንፅጋዕ ኣይምተረኸበን ረኺብና እውን ኣይንፈልጥን ንሕና ከምቲ ዝበልኩኻ ሚኒስትሪ ሕርሻ ብሓቂ እቲ ዝገብሮ ዘሎ ብቐሊል ዝግመት ስራሕ ኣይኮነን ንኡድ ስራሕ እዩ ኣብ ፈቐዶ ብካድራትናቱ እንዳፀውዐ ስጋ ብሆቴላት እንዳተኻርየ ዝገብሮ ዘሎ ጎስጓስ ቀሊል ኣይኮነን ንስኡ ከዓ ናብቲ ዓወት ኣምፅኡና ኣብዚ ናይ ንርቃሕ መደብ እውን ብጣዕሚ ተዋሲ እዩ ምሳና እቲ ግራውቲ ከዓ ኩሉ ግዜ ክበካ እንተኮይኑ እንታይ እዩ ዘድልዮ ስታይ ኣሎ ክድኩዕ ኻ እቲ መሬት እውን ምልስላስ ይደሊ ምክሪ እውን ካብቲ ሚኒስትሪ ሕርሻ ከዓ ይድለ ኣጎድና ኮይኑን ከዓ ኣይተፈለዩና ናብ ኩሉ ስራሓት ስጋብ ኣቆፎና ዝኣቲ ኣጎድና ነይሮም ንሶም ዝተፃወትዎ ተራ ይበዝሕ ካብ ናህና የ ዝብል ስለዚ ዕጠቑና ኢና ከዓ ዕጡቓት ኮይንና ስለዚ ፅቡቕ እቶት ቡን ረኺብና ማለት ብጣዕሚ ፅቡቕ ውፅኢትና ረኺብና እቲ ምስትር ቀዳማይ ኣነ ትምህርቲ እየ ዝብል ትምህርቲ ምፅናዕ እየ ዝብል እርክ ቅድሚ ሕጂ ሓረስቶት ነርና እቲ ንሰርሖ ዝነበርና ስራሕ ትምህርትን ማዕዳን ዘይተሓወሶ ስለ ዝነበረ ወላ ሓንቲ እቶት ንረክብ ኣይነበርናን እቲ ዝሃቡና ትምህርቲ ሓደ ፅቡቅ ገርና ማሕረስ ክንገላብጦ ከም ዘለና ይምዕድና ነይሮም ካልኣይ እውን እቲ ባህርያዊ ድኩዒ ፅቡቅ ገርና ክንድኩዑ ከም ዘለና ካልኣይ እውን እቲ ዘምፅኡልና ዘርኢ ብልክዕ ብመስመር ኮይኑ ብመስመር ከዓ ከየፀዓቕና ፅቡቅ ገርና ክንዘርኦ ከም ዘለና ሓቢሮምና ንሕና እውን እቲ ዝበሉና ስለ ዝተኸተልና ከዓ ዕውታት ኮይኑና እዩ ዝብል
4: ዝኸበርኩም ተኸታተልትና ካብዚ ብምቕፃል እታ ወትሩ ብክኢላ ምድላዊ መግቢ ኣስመረ ዳምር እናተደለዉ ትቐርብ ንኡስ መደብ ማእዛ ፍረፃዕሪ ኢና ሒዝናልኩም ቀሪብና ዘለና ብሓባር ንከታተል።

ሰላም ሰላም ዝኸበርኩም ተኸታተልቲ፣ እዚ መደብ መኣዛ ፍረ ጻዕሪ እዩ። ኣብ ናይ ሎሚ መደብና ብሓምሊ በረኻ ዝስራሕ ምግቢ ከነዳሊና ብሓባር ንከታተል።

0: ኮብራት ተኸታተልትና ከምዚ ክትርኢና ዝውዓልኩም ሎ ማዓንቲ ሓምሊና ክንሓምል ውዒልና ዝተፈላለየ ዓይነት ሕምልቲ ሓሚልና ኣለና። ሓምሊ ኣባጨጎራ፣ ሓምሊ ዓለም፣ ሓምሊ ልሕቲት፣ ሓምሊ ኳኼቶ፣ ሓምሊ ብርናሃዮ፣ ሓምሊ ግደበሉ፣ ሓምሊ ቕንቅሞ እዚአን ሓሚልና ሎ ማዓንቲ ምሳሕ ምሳና በዘን ሕምልቲ መረር ክነምስሐኩም ኢና። እዚ ክንሓምሎ ዝውዓልና ሓምሊ ምናልባት ናይ ስም ምግጋይ እንተተገይሩ እንተጋጢሙ ማለት እዩ በብ ዝተፈላለየ ከባቢ ዝተፈላለየ ዓይነት ኣስማት ስለ ዝፅዋዕ እዩ ነናቱ መፀውዒ ስለ ዘለዎ እዩ። ኣብዚ ግደበሉ ኢልና ንፅውዖ ምናልባት ኣብ ካልእ ከባቢ ካልእ ስም ክህልዎ ክእል ወይ ቲ ሓምሊ ባጨጎራ ኢልናየ ዘለና ኣብ ካልእ ቦታ ሓምሊ ወዳ ተባሂሉ ይፅዋዕ እዩ። ስለዚ እቲ ኣስማት ከምኡ ምናልባት በቢ ከባቢኡ ነናቱ መፀውዒ ስለ ዘለዎ ተዘይ ኮይኑ እቲ ኣሕምልቲ ግን ልዕሊ እዚ እውን ኣሎ ሓምሊ ብሌተርታ ዝበሃል ኣሎ ካልእ ካልእ ብዙሕ ኣሕምልቲ እዩ ዘሎ ኣብ ሞርና። እዚ ኩሉ መሮር ትርእይዎ ዘለኹም ኣሕምልቲ መሊእ ዘሎ ሎማዓንቲ ምሳሕ ምሳና ንቐደ ክቡራት ተኸታተልትና ንሎሚ ነዳለዎ መግቢ ሓምሊ በረኻ ካብ ኮነ ንሓምሊ በረኻ ዝምልከት ሓፈሻዊ ሓቅታት ዝሓዘ መብርህ ኣሎ ሞ ብሓባር ንከታተል።
1: ኣሕምልቲ እምነኹርና ዕለታዊ መግብና ምዃኖም እንተፈሊጥና ኩሎም ዓይነታት ኣሕምልቲ ከም ካውሎ ካፑቺ፣ ካውሎ ፊዮሪ፣ ብሮኮሊ፣ ድንሽ፣ ካሮስት፣ ዙኪኒ፣ ኩኩምበር፣ ቀጠለ ኣሕምልቲ ከም በዓል ቆስጣ፣ ስፒናች፣ ሓምሊ ኣድሪ፣ ሙሎኽያ፣ ጅርጅር፣ ሰላጣ፣ ፐፐሮኒ፣ ዱባ፣ መለዛናይ ወዘተ ምጥቃስ ይከኣል። ኣሕምልቲ መሮር እውን ካብቶም ካብ ጥንቲ ዕለታዊ መግቢ ሕብረተሰብና መንባሮም ታሪክ ይሕብር። ምስ ግዜ ግና ጠለቦም እናሃሰሰ መፅዩ ኣብዚ እዋን ግና ኣሕምልቲ መሮር ብደረጃ ዓለም ልዑል ጠለብ እናረኸቡ ይመፁ ኣለዉ። ብጥርኦም ወይ ብጥሉሎም ኮነ ኣብ ፅላል ንቒፆም ተዓሺጎም ንሰደድ ክልኣኹ ጀሚሮም ምህላው ይፍለጥ።
0: ከምዚ ትርእና ዘለኹም ሕምል ውዒልና መፂና ኣለና። ሕጂ ከዓ ማይ ሕፅብ ኣቢልናዮ ሓምልና ኣብ ጭቃ ስለ ፀንሐ ጃ ብፅሬት ሕፅብ ኣቢልና ምትር ኣቢልና ውዒት ቅጫ ስንክት ኣቢልና እንጣጢዕ ነስኒስና ብሓንሳብ ክንምሳሕ ኢና ኣይተርሕቑ

እዚኣ ጌርና ምትር ኣቢልና ዳሕራይ ማይ ግብር ኣቢልና ክነብስሎ ኢና። ኮብራት ተኸታተልትና ከምዚ ትሪእዎ ዘለኹም ፃሕልና ዳሊና ሓምልና ከኣመታት የርና ድሎ ጌርና የለና ንክበስል። ሕጂ እዚኣ ፃሕሊ ብዘይ ሽጉርቲ ብዘይ ዘይቲ ብማይ ጥራይ ጌርና ከነብስሎ ኢና። ሓምልና ሓምሊ ቦታ ክወስድ መዓት ምስ በሰለየ ሽምቲ ክዝብል እምበር እጃ ክንሰክትቶ ኢና። ኣብዛ ማእከላ እቶና ጌርና ብፃሕልና ጌርና ነብስል ኣለና። ሓምሊ ከዓ ብዙሕ ሓዊ ይደሊኒ ብዙሕ ሓዊ ኣይወደኒ ቀሸም ወዲ ቀሸም እዩ ዝኣኽሎ። እንዚኣ ጌርና ክነብስለኒና

ክትገብሩ ተኸታተልትና ከምዛ ትሪእዋ ዘለኹም ሓምልና ኣብ ሓፂር ግዜ በሲላትልና ኣላ። ንቕፂላ ማያ ወዲኣ ብዙሕ ማያ የድልየን ኢና ሓምሊ። ምክንያቱ እቲ ሓምሊ እንድሕራ ብብዙሕ ማይ ሰሪሕካዮ ናይ ባዕሉ ማይ እውን ስለ ዘለዎ ድሓር ምስ በሰለ ነቲ

ኣላ ኣብዚኣ ከዓ ቅጫ ተደልያትልና ኣላ ቅጫ መቕሎ ረቕቕ ኢላ ፅባቕ ተሰንኪታ ንዚኣ ፍትፍት ኣቢልካ ብልዕላ እዚኣ ከዓ ጓዓ ኣለዋና

0: ሕጂ ማኣዲ ቀሪብና ኣለና። ባርኹልና በሎ ንሳሕ ሕጂ ማኣድና ንቕርብ ኣለና። ዶንጌኩም ዶምሳሕ በረኻ እንዲ ከዓ ሒዝና
1: እዚ እኳ ኮንክርቲ ፍሉ ኩሉ
0: ዝቕልጫ ጥርሑ ብላዓየ እዩ ዝመፀካ ወዒ ኮይኑሲ
1: ብሓቂ ፈሪ እንዲ ከዓለ ዘበን ፈሪ ፅቡቅ

እንዚኣ ትሪእዋ ዘለኹም እንጣጢዕ ንስንስ ክነብለላ ኢና። ገና ከይበላዕኸዮ ከለኸ እዚ እንጣጢዕ ጥዑም ሽታ ዝሽትት ደስ ዝብለካ። እንዚኣ ጌርና እንጣጢዕና ከዓ ኩሉ ግዜ ኣብ ግጡም ነገር እዩ ክክደን ዘለዎ። እክልቲያ ብማይ ጥራይ ጌራ በሲላ ጨው ከዓ ከም ኣድላይነቱ ማለት እዩ። እዚኣ ጌርና ሕውስውስ ነብላ። እዛ መኣድና ብማይ ጥራይ ዝበሰለ ኣሕምልቲ ዝተፈላለዩ ዓይነት ሓምሊ በረኻ ኢና ሓሚልና ሰሪሕናያ ዘለና። ብማይ ጥራይ በሲሉ ሽጉርቲ የብሉ ዘይቲ የብሉ እንጣጢዕ ከዓ ንስንስ ኣቢልና ኣሎ ማለት እዩ። ንሱ ከዓ ንባዕሉ እንጣጢዕ ትሕዝቶ ዘይቲ ስለ ዘለዎ ኣየድልዮን እዩ። ዘይቲ ስለ ዘይገብርናሉ ካልእ መቐረታ የብኒ። ዝያዳ እዩ ዝበለፀ ድኸውን ዝያዳ እዩ ዝመቀረ ድኸውን። ንብላዕ በሎ ንቐደም በሎ።

ክቡራትኻ ትልትና ምንዛ ትሪእዋ ዘለኹም መግብና መኻፈ ይውን ኣለና ብራሕ ቀሪብና ኣለና ሓድሽ ተሓቕነ

0: ክቡራት ተኸታተልትና ናይ ሎሚ ዘዳለናዮ ትሕዝቶ ሓምሊ በረኻ ምስ ቅጫ ፍትፍት ብንጣጢዕ ጌርካ ነዚ ይመስል ምስኡ እውን ብራሕ መካፈ የለና ኣዝዩ ጥዑም ዝኾነ መግቢ እዩ። ንጥዕናዊ ረብሓታትን መኣዛዊ ትሕዝትኡን ዝምልከት ከዓ ክኢላ ስነ መኣዛ ምግቢ ክሕብረናይ ብሓባር ንከታተል።
1: ኣሕምልቲ ምምጋብ እቲ ዝበለፀ ምንጪ ናይ ማዕድንን ቫይታሚን ንረኽበሉ እዩ። እዚኦም ነቶም ካርቦሃይድሬት ንብሎም፣ ነቶም ፕሮቲን ንብሎም፣ ነቶም ቅብኢ ንብሎም ኣብ ውሽጢ ኣካላትና ንምሕቃቅ ዝጠቕሙ ብቁልጡፍ ንምስራሕ ከዓ ዝገብሩ እዚኦም ባእታታት እዮም፣ ማዕድንን ቫይታሚንን ማለት እዩ። እዚኦም ከዓ ቀንዲ ኣብ ኣሕምልቲ እዮም ዝርከቡ፣ ብፍላይ ድማ ኣብ ቀጠለ ኣሕምልቲ። ተወሳኺ ድማ ብዘይካቲ ነቲ ዓበይቲ ንብሎም ወይ ከዓ እቶም ማክሮኒትረንስ ንብሎም ከምዞም ጠቂሶ እዮም ፀንሑ በዓል ካርቦሃይድሬት፣ ካልእ ተወሳኺ ድማ ዝገብርዎ ኣብ ኣካላትና ነቲዮም ፀረ ምራተ ዝበሃል ፀረ ነድሪ ውሽጣዊ ነድሪ ማለት እዩ ከምፅኡ ዝኽእሉ ባእታታት ንዓታቶም ንምፅራይ ብዝኾነ ዓይነት መግቢ ዝበልዓነ ጨረርታ ኣብ ሕክምናታት ወይ ዝኾነ ኬሚካላት ረኺብ እናፀንሐ ነዚ

0: ምክንያቱ እንታይ ዝገብር ንምውፃእ እዩ ዝጠቅም ወይ ብመልክዕ ሽንቲ ወይ ብመልክዕ ቀልቀል ከምዝእለ እዩ ዝገብር ኣብ ኣካላትና። ዝበዝሐ ኣብዞም ኣሕምልቲ ቀጠለ ኣሕምልቲ ንብሎም ዘለና ዝርከቡ ቫይታሚናት ኣብ ማይ ዝሓቁ ቫይታሚናት እዮም። ቫይታሚን ሲ ኣለና፣ ተወሳኺ ድማ ቫይታሚን ቢ ኮምፕሌክስ ዝበሃሉ ቢ1 ቢ2 እንዳበለ ክሳብ ቢ12 ዝበፅሑ ማለት እዩ። ገለገለ ቁፅርታት ኣሊኻ እዞም ብምሉኦም ኣብ ቀጠለ ኣሕምልቲ እዮም ዝርከቡ። እዚኦም ካብ በብ ዝተፈላለየ ነገራት ኣብ ግዜ ጥንሲ ዘልዩና ኣለዉ፣ ከም በዓል ፎሊክ ኣሲድ ዝበሃሉ ንምስራሕ ዋየታት ደም ዝጠቕሙ ኣለዉ፣ ካልኦት ካልኦት ዝኾኑ ቫይታሚናት፣ ነዞም ፀረ ምራተ ዝብሎም ከም በዓል ቫይታሚን ሲ ዝጠቕሙና፣ ዝተወሰኸ ውን ብዙሓት ውን ጥቕምታት ሒዞምካ ይርከቡ ማለት እዩ። ምዝውታር ኣሕምልቲ ብጣዕሚ ኣገዳሲ ዳርጋ ኣብ ሓደ መኣድና ብሓደ ወገን ብሓደ ሸነኹ ግድን ኣሕምልቲ ዘለዎ ቀጠለ ኣሕምልቲ ተወሳኺ ኣብ መኣድና ክቐረብ ምስዝኾነ ማለት እዩ። ከቢድ መግቢ ይኹን ፎኪስ መግቢ ይኹን ኣሕምልቲ ብጣዕሚ እዮም ኣገደስቲ። ኣሕምልቲ መሮር ብሚኒስትር ሕርሻ ደረጃ መፅናዕቲ ዝካየደሎም ዘሎ እዩ። ቀንዲ ድማ ኣብቲ ናቶም ማእዛዊ ትሕዝቶ እንታይ እንታይ ሒዞም ከም ዝርከቡ ብድሕር ሕጂ ስፍሕ ዝበለ ነገራት ሚኒስትሪ ሕርሻ ሒዙ ሓደ ግዜ ኣብ መደብ ይመፅ ይኸውን እዩ። ብሓፈሻ ኣሕምልቲ እዚ ኩሉ ክንብሎ ፅናሕና ጥቕምታት ስለ ዘለዎም ተወሳኺ ድማ ኣብ ልዕሊ ሕማማት ተፃወርነት ንምጥራይ ይጠቕሙና ብምዃኖም፣ ስለዚ ኣብ መዓልታዊ መግብና ክንምገቦም ኣለና ማለት እዩ። ብተወሳኺ ኣሕምልቲ መሮር ድማ ኣብቲ ዝበቕልሉ ግዜ ሓሚልና በቲ ዝግቡእ ኣሰራርሓ ሰሪሕና ክንምገቦም ድማ ፅቡቅ እዩ።
1: ዝኸበርኩም ተኸታተልቲ መደብ መኣዛ ፍረ ፃዕሪ ንሎሚ ደሊናዮ ዝነበርና መደብ ነዚ ይመስል ነይሩ። ካልእ ግዜ ካልእ መደብ ሒዝናልኩም ክሳዕ ንምለስ ሰላም ቅና።
2: ክቡራት ተኸታተልትና ናይ ሎሚ መደብና ኣብዚ ንዛዝም። ክሳብ ዝስዕብ መደብና ሰላም ፅንሑ እናበልና ንፍለየኩም። ውሕስን መኣዛውን መግቢ ንኩሉ ኣብ ኩሉ

ሰላም ሰላም። ኣብ ዝተፈላለዩ ቦታታት ብምዃን ንምእካል ትሕዝቶታት መደብ ህርመት ክትከታተሉ ተዳሊኹም ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ሎሚ ንዓኹም ተኸታተልቲ መደብና ንምዝናይ ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ንምቕራብ ተዳሊና ኣለና። ንስኻትኩም ውን ምሳና ሓቢርኩም ነቶም ቀሪብናዮም ዘለና ደርፍታት ክትከታተልዎም ብክብሪ እየ ዝዕድም። ኣብ መኽፈቲ ቀሪብና ዘለና ደርፊ ከላለየኩም ከመትሩ ናይ ገዲም ድምፃዊት ኣበባ ሃይለ የቀሪበ ዘለኹ ንሎሚ ካብቲ ብዙሕ ደርፍታታ ማለት እዩ ኣይነ ይሓይሽ እትብል ፍቕራዊት ደርፊ ክትከውን

ብናይ ገዲም ድምፃዊት ኣባሂለ ኣየና ይሓይሽ እትብል ደርፊ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ከም ዝተዓዘብኩሞ ኣህዲዱ ፈሊሙሎ ብምቕፃል ዘለዋና ደርፊ ከላልየኩም ኣቐዲምና ክልተ ደርፍታት ኢና ናብኹም ከነቐርብ ሓንቲ ናይ

ድምፃዊ ኣማኒኤል ጎይትኦም ካብ ደርፍታቱ ኣብ 2025 ዝደረፋ ባህላዊት ስርሑ ጥውይ እትብል ክትከውን እያ። ካብኣ ቀፂላ ቀሪብና ዘለና ደርፊ ናብ ድምፃዊ ኢሳያስ ሳልሕ ራሻ ካብ ደርፍታቱ ሕውይለ እትብል ኣብ 2019 ዝደረፋ ደርፊኣ ክትከውን ተኸታቲለን ድሕር መቕራበን ቀፂለን ዝቐርባ ደርፍታት ክልተ ከላልየኩም ክምለሴ ሰናይ ምክትታል።

ደጊምና ተመሊስና ኣለና ኣፍቀርቲ ትሕዝቶ መደብ ርመት ካብዚ ብምቕፃል ዘላትና ደርፊ ናይ ናራ ደርፊ ኣክድ ከውን ናይ ድምፃዊ ዑስማን ዑመር ካብ ናይ ዑስማን ዑመር ደርፊ ቀሪብና ዘለና ኣማኒ ጊዮ ሶላ እትብላ ብ220 ዝደረፋ ምስ ኣይዳ ባንድ ክፍለ ሰራዊት 84 ብምዃኑ ማለት እዩ ናብታ ደርፊ ክንሰግር ኢና። ካብኣ ቀፂላ ናብ ድምፃዊት ንህምያ ዘርኣይ ክንሰግር ኢና። ናይ ንህምያ ዘርኣይ ደርፊ ኣዝዩ ብርክት ዝበለ ካብ ደርፍታታ ኣብ ናይ ሎም ሰሙን መሪፅያ ዘለኹ ስብቁለይ እትብል ያክትከውን ተኸታቲለ እንድሕር ምቕራብ ንድጊመ ክምለሰኩም።

0: ቃል በዓሎ ትሪ ወላካ ዳሃይ ዝብ ዳሃይ ላይ ዝኾነ ነ
1: ሸራ ሐጅናት ነ ሞዴልም አርካናት አርቲስት እምራይ ሐጂ
2: ብልዕሊና መጽዩ ኸልዕላን ትራይ ፍልጥኒ ወላን ዝኹ ሰብሲ ትምጥሎኒ
3: ትግራይ ትግርኛ
4: ናካፊስካ ዳዓርዳ ኮብዶ
5: ሰማኮኻን አይጸላኳን መርከዝ ዘሎ ስለዝኾነት
6: ሞኻ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
7: ጎለማ ጓዳንገሌ ያለው ሾማውራር ፈላኣኩኖ ሱቱባ ናይ ናሜኮ ኣይንኮኖ
8: ኣዴ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት
9: እንተሓሸኒ ኢልኪ ከዲፍክኒ
10: ደቂ ኣንስትዮ ከዓ ሞ ኤርትራ
5: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ኣፍቀርቲ ተኸታተልቲ ትሕዝቶ መደብ ህርመት ዝቐርብ ዘሎ ደርፍታት ኣብ ናይ ዕረፍቲ ግዜኹም የዛነየኩም ክህሉ ተስፋይ ሙሉ እዩ። ከመይ ትከታተልዎ ኣለኹም? ካብዚ ብምቕፃል ዘለዋና ደርፊ ከላልየኩም እየ። ሓንቲ ናይ ድምፃዊ መንእሰይ ቃልኣብ ተወልደ መድህን ካብ ደርፍታቱ ካንዶዌ እትብል ደርፉ ክትከውን እያ። ካብ ቀፂላውን ቀሪብና ዘለና ደርፊ ናብ ገዲም ድምፃዊ ተስፋይ መሓሪ ፍሒራ ካብ ደርፍታቱ ሕጂ ግርም እትብል ክንጋብዘኩም ኢና።

ክቡራትን ክቡራንን ተኸታተልቲ መደብ ህርመት፣ ካብዚ ብምቕፃል ቀሪብናየን ዘለና ደርፍታት ንምልላይ ደጊመ ተመሊሰኩም ዘለኹ። ቀሪብናየን ዘለና ደርፊ ሓንቲ ናይ ገዲም ድምፃዊ ፍፁም ዮሃንስ ካብ ደርፍታቱ ዘኑባ እትብል ፍቕራዊ ደርፊ ክንጋብዝ ኢና። ካብኡ ቀፂልና እውን ናብ ድምፃዊ ነፍሴ ሪዮናታን ታደሰ ዱላ ካብ ደርፍታቱ መሊቶ እትብል ደርፊያ ክትልወና።

0: ሓጋተን ከመይ ተፍጥጥ
1: ቃል በዓሎ ትሪኦ ከለካ ዳሃይ እዩ ዝብል ዳሃይ ናይ ዝኾነ ናይ
2: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአይ ሕጂ
3: ብልዕሊና መፅኡ ከልዕላን ትራእዩ ይፈለጥኒ ዋላ እዚ ሰብሲ ዝምጥሎን እዩ
4: ትግራይ ትግርኛ
5: ናካፊስካ ተዓርዳ ከዶ
6: ሰማዕኮ ከዓ ኣይፀላኳን መርከዝ ዘሎ
7: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
8: ጎሎማ ጎዳ ገለያሎ ሾማውራር ፈላኣኩኖ ሱቱባናይ ናሜኮ ኣይንኮኖጎ
9: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣዲዩ
10: እንተሓሸኒ ኢልከ ከዲፍክኒ
11: ደቂ ኣንስትዮ ከዓ ሞ ኤርትራ
6: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

0: ኤርትራ ማለት እዩ ንሃገርና ኤርትራ ብብዙሕ ዓይነት ቋንቋታት ብምምፃእ ናፅነት እዩ ተደሪፉ። ሓንቲ ካብን ኣርባዕተ ፊደላ እትበል ደርፊያ ክትከውን እዛ ዘላለኹኩም ማለት እዩ። ኣቐዲማ ናይ ድምፃዊ ተሽማ ኣላትና ብመቐፃል ድማ እታ ደርፊ ናብኹም ከነቕርባ ኢና። ተኸታቲለን ድሕር ምቕራበን ደጊምና ክንምለሰኩም።
1: ንምባልበይ ፍቅሪ ናትክስንበይን ንቕናቕ ዘብል ደብሪ ዮ

ደጊምና ተመሊስና ኩም ኣለና ትሕዝቶታት መደብር መታ ብምክታል ዘለኹም ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ቀሪብናያን ዘለና ደርፊ ሓንቲ ናይ ድምፃዊ ተሾመ ኣርኣያ መልኣኽ ድያ ሰብ እትብል ክትከውን ከላ ካብኣ ቀፂላ ድማ ናይ ኣቦይ ግርማይ ሰሎሙን ነፍሴር ኣቦይ ግርማይ ሰሎሙን ኣርባዕተ ፊደላ እትብል ንዓድና

سمسم كحل الليلة عينك هو الليل نضايق الكل شغل الليلة شوية

ትሕዝቶታት መደበር መት ናብ ምህዛም ገፂኡ ክቡራትን ክቡራን ተኸታተልትና ሰዓታትና እውን ናብ ምእካል ገፅ ስለ ዝኾነ ዘለዋና ደርፍታት ሓንቲ ናይ ድምፃዊ ናሆም ዮሃንስ ካብ ደርፍታቱ ኣይተምርርኒ እትብል ክትከውን ከላ ፈቅራዊት ደርፊ እያ። ካብኣ ቀፂላ እውን ናይ ድምፃዊት ፋጥማ ስሌማን ካብ ደርፍታታ ኣብ 15 ዓመት በዓል ናፅነት ሃገርና ዝደረፈታ ናይ ሳሆ ደርፊ ማካዶ እትብል ደርፊ እያ ክትልወና።

ክቡራት ተኸታተልቲ ኣፍቅርቶ ትሕዝቶ መደብ ህርመት ናይ ሎሚ ሰሙን ትሕዝቶ መደብ ህርመት በዛ ቀፂላ እትቐርብ ናይ ድምፃዊ ተኸስተ ሰሎሙን ምሩኽ ናይ ፍቕሪኺ እትብል ደርፊ ክንዛዝም ኢና ክቐርብ ዝፀንሐ ኣዛ ናይ ፀኒሐ ክኸውን ተስፋይሙሉ እዩ። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ኣብ ልካእ ሰዓት ክኸውን ምረኻብና። ክሳብ ዝመፅእ ሰሙን በቢ ዘለናዮ ወገን ሰላምን ጥዕናን ንኹልና።

መልክዕ ምድሪ ብዕንቆት ክትዕዘብ ከተስተማቕር ክትንትንን ትሕዝትኡ ክደሰስን ምስ ትጅምር መወዳእታ ዘይብሉ ጽባቐ ትረክብ። ኣኽረናት፣ እምባታት፣ ውሓይ ዝሩባታትን ሕሉማትን ጫካታትን ኮታ ብልዕልን ትሕትን መሬት ዝርከብ ጸጋታት ትምሰጥ። ኤርትራ ኣብ ባሕሪ ኣብ ምድሪ ኣብ ኣኽራንን ሩባን ኣዝዮም ድንቂ ዝኾኑ ባህርያዊ ጽባቐ እትውንን ሃገርያ። ባህርያዊ ዲጋ ልዕሊ እቲ ፍልጠት ገንዘብን ሰፊሕ ወፍርን ዝግበረሉ ሰብ ዝሰርሖ ህንጻታት ምስ ዝኸውን እውን እቲ ኣግርሞት ይውስኽ። ወከልቲ ኣገልግሎት ዜና ዞባ ጋሽባርካ ጋዜጠኛታት ቀዳዊ ተወልደን ኢብራሂም ዓልን ናምንኡ ዞባ ሻምብቆ ተንቀሳቂሶም ሓደ ባህርያዊ ዲጋ ዳህሲሶም ንዲጋ ዓሊ ገንደ። እዚ መረብ እዚ ንድሕረ ባይትኡ ጽባቕኡ ኣበርክትኡን ካልእን ከንጸባርቕ እዩ።

0: ባህርያዊ ዲጋ ዓሊ ገንደ ኣብ ደንደስ ሩባጋሽ ከባቢ ሻምብቆ እዩ ዝርከብ። ንነዊሕ መዋእል ማሬታ ዝብል ስም ሒዙ ጸኒሑ። ማሬታ ካብ ኣዕዋፍ ቅርቅረን ገረብ ቀንጠብን ተበጊሶም ዘውፅዎ ስም እዩ። እንተኾነ ዓሊ ዝተባሃለ ሓረስታይ ሓደ ካብ ቀዳሞት ነበርትን ተጠቀምቲ ናይቲ ዲጋ ስለ ዝነበረ ብስሙ ተተክአም። ማሬታ ዝብል ስም እናተረፈ ዓሊ ገንደ ብዝብል ተዓብለለም። ኣብ መወዳእታ እውን ጠቕሊሉ ዓሊ ገንደ ዝብል መፀውዒ ሒዙ ይርከብ። ነበርቲ ናይቲ ቦታ ተዛረብቲ ቋንቋ ኹናማ ነበሩ። ኣቶ ኣቡበከር ያዕቆብ ዑስማን ሓደ ካብ ተጠቀምቲ ዲጋ ማይ ዓሊ ገንደ እዩ።
1: ኣብዚ ኸባቢ ብሽም ናቱ ሰብኣይ ዓሊ ገንደ ተባሂል ኣላ እጂ ብዚ ትኩምቢያ እንዲኦም ነይሮም እጂ ባድሜ ዝበሃል ነይሩ እቲ ኩና ናይዚ ከባቢ እንታይ ሽሙ ሕጂ ቦታ ኣለዉ ኣብዚ ከባቢ ምስ በሎ እጂ ነዚ መፅኡ ርእዩ ተመክሮ ከዓ ስለ ዝነበረ ነዚ ቦታ ነዚ ስራሕ ከመይ ከም ዝሰርሕ እቲ ኩሉ ሰብ ርእዩ ናቱ ከዓ ተበጊሱ ስጋ ሕጂ ብእሽም ከዓ ኣልገንደ ተባሂሉ እምበር ኣልገንደ ኣባሃጎና እዮም እሱ መፅኡ ኣብዚኣ እቲ ዘሎ ዘርኢ ናይ ብኣሩስ ድዩ ናይ ገለመታት እዚ ብኣልባምያ ምቁር ድንሽ ከምታት መፅኡ ኣብዚኣ ምስ ጀመረ ኣብዚ ዘሎ ሰብ በቢ እንታይ ሽሙ ተጠቂሙ በቢ ዓይነቱ ፍርያ ዘይቅበል የለን እዚ ዝኾነ ባምያ፣ ኮሞዶሬ፣ ጅርጅር፣ ሰላጣ፣ ዱባ፣ ብርጭቅ ዘይኸውን የለን ዝኾነ ዓይነት ፈልሲ እንተሂብካ ይቅበል እዩ። እዚ ኣልገንደ ዝበሃል ከዓ ዝኾነ ሓመልቲ ነዚ ከባቢ ጠለብ ይሽፍኖ እዩ። ኣልገንደ መስኣቶ የ ኩሉ ዕዳጋ ተረጋጊኡ ካብዚኣ ቅድምና ፅነት ኹን ስጋ በዚ በዓል ባድሜ በዓል ሽራሮ ገለመተ ገለ ነብፅሕ ነርና ካብዚ ፍርያት ናይ ዚ ባረንቱ ካብ ባረንቱ ከመና ካልእ ቦታ ከመና ኣቱ ነይሩ
2: ኣልቢላዲ ሙነዘማን ኢስታናና ኣብውሃትና ኻኖ ፎጉ ምን ማኸሎ ነልሒናይ ወርሳ ንሒና ኸሸና ብዩ ጋይድ ንሸቐል ማዕና ሌሓሲ ኣልመካን ዲ እስሙ ኣሊገንዴ ኣሊገንዴ ማዓና ስምዞ ልሕዎ ሲድ ኣልመካን ድያኒ ኸለ ሌነ ወርሳ ሌነ ምን ኣልኣህባ ኣብውሃትና ወኒሒና ወረስናው መሳክናው ሸቃሊን ፎጉ ማዓና ማሻ ላ ሌሓሲ ሸቃሊን እዚ ኣብውሃትና ጋዲን ይሸቕሉ ማዓና ምን ኣልብዳያ ቤኬፍ ጋድ ነብደል ሞ ሸቆል ዲ ወቅት አልከሪፍ ወቅት አልሻሐር ተማንያ ሞያ ጋት የንገስ ወኒሂና ሀታ ንኹን ጃሒዚን
0: መብዛሕትኡ ግዜ ተፈጥሮዊ ከባቢ ወይ በረኻ ማለት እዩ ዝውሰድ። እንስሳ ዘገዳም፣ ኣኻውሕ፣ ጫካ ብሓፈሻ ድማ እቶም ብኢድ ኣታውነት ደቂ ሰባት ብዓብዩ ዘይተቐየሩ ወይ ዋላ እኳ ሰብኣዊ ምትእታው እንተሃለዎም ዝጸንሑ ነገራት። ባህርያዊ ዲጋ ዓሊ ገንደ ከምቲ ስሙ ዝሕብሮ ሰብ ዝሰርሖ ዘይኮነስ ብባህሪ ዝተፈጥረዩ ሓደ ካብ ዓበይቲ ጸጋታት ናይቲ ከባቢ እዩ። ሓረስታይ መሓመድ ዓብዱላሂ ሳልሕ እውን ጥንታዊ ተመክሮ ናይታ ዲጋ ብኸምዚ የዘንቱ።
3: ዓሊ ገንደ ገዛህ ናቱ ኣበያይሮ ኣብታያገቡ ኣብታጎቦ ገዛ ነይሩ ኣሪ ኣብዚ ምስ መፅኡ ኣታር የገበር ማንሽ ሩስ የ ዘርአ ኣበይካ ባምያ ጎበርበሬ ኩሉ ዘርአ ተጠቅመሉ ይና ከምነተ ምስ ተወልድና ኣብዚ መፅና ኩሉ ሻ ና ከምኡ ምስኡ ነርና ዘርኢ ነርና ማህገዝ ዘለና ዝገር ማህገዝ ዘለና ሩባ ኤላ የገብረና ንኽእል ናክጉዚ ከምቲ ቀደም ንወስኸሉ ፅቡእ ናኸውን ከምዚኣ ንብል ኣለና ኢና
1: ብፍቕሪ ከምዚ ረእኻዮ በቃ ብሰሓቕን ብገለመታት እቲ ዘይብሉ ከማን ካብዚኣ ድራሩ ሒዙ እዩ ዝኣት ዘሎ እቲ ሰብ ናይ ቀደም እንታይ ሽሙ ስለ ዝነበረ ናይ ባቂ ኤርትራዊ ኣብ ከምኡታት ብዙ እንታይ ሽሙ የብሉን ናተይ

ካ ገለመታት ብፍላይ ኣብዚኣ ጋሽባር ቀዳም ሕጂ ጠሚያኻ ኣብዚኣ ውሽጢ ግራት ኣቲኻ ኮፍ ኢልካ ትበሊ እቲ በዓል ግራት መፅኡ ከማን ወሲኹ እዩ ዝህበካ ነይሩ። ኣብዚ ከባቢ ሕጂ ብከምኡታት ብዙ እንታይ ሽማ እዩ ንገብር ኢና። ሕጂ ሓደ ሰብ ከይድ ካሎ እንታይ ለኸ ሃባኒ ይብለካ ሃዘ የበሎ ከማን ናይ ድራሩ ሒዙ እዩ ዝኣቱ ብዙ ባእሲ ወይ ገለመታት ግርጭት ዝበሃል የለን።

0: ባርያው ዲጋ ዓሊ ገንደ ወይ ማሬታ ኣብ ክረማት ካብ ማይ ኩዕታትን ካብ ጋሽ ብዝወረድ ውሕጅን መሊኡ ብምፅናሕ ትሕዝቶ ማይ ከንቆልቆል ምስ ጀመረ ሓርሶት ካብ ወርሒ መስከረም ክሳብ ጉንበት ኣብ ዘሎ ግዜ መጠኑ ንኡስ መስናኣዊ ሕርሻ ዘካይድሉ መንእሰያትን ቆልዑን ድማ ዓሳታት ብምግፋፍ ዘቤታዊ ጠለባቶም ዝማልእሉ ምንጪ ቅጡባዊ ረብሓ ነበርቲ ናይቲ ከባቢ እዩ። ኣብ ጀቕጀቕ ዝለምዕ ሕርሻ ሩዝ እውን ኣካል ናይቲ ኣብቲ ቦታ ዝፈሪ ዝነበረ ሕርሻ ምዃኑ ሓላፊ ኣሃዱ ቁጠባዊ ልምዓት ንእዞባ ሻምብቆ ኣቶ ፍስሐ ገብረ ሚካኤል ይሕብር።
1: እዚአን ኣብዚ ከባቢታት ዘሎ ዕዳጋታት ንኹሎ እንዳርጋ ይበፅሐን ክትብሎ ትኽእል ኢኻ። ምክንያቱ ካብዚ ዝፈርዮ ብምሉእ ሕምልቶ ዘለካ ጂ ሓጋይ ምሉእ ሕጂ ክሳብ ወርሒ ኣርባዕተ ኣሎ ዝሓምሉ ዝሕጂ ክሳብ ወርሒ ኣርባዕተ ኣሎ። ኣብ ዘሎ ዕዳጋታትና ብሽኳ ኣሎ፣ ሻምብቆ ኣሎ፣ ሻሃተ ኣለና፣ በዚ ኮቶብያ ኣሎ፣ ዓደ ባዕሪ ኣሎ፣ ደሮማድ ኣለና። ክሳብኡ ኮይዱ እውን ክሸጥ ክእል እዩ ዝሕምልቲ እዚ ሸጥዎ ከዮም ብልክዕ። ስለዚ ኣብዚ ዝፈር ዘሎ ኣሕምልቲ እውን ቀሊል ኣይኮነን። ብዓይኒ በቲ ማእዛዊ መግቢ ክትሪኦ ከለካ ቀሊል ኣይኮነን ኣብዚ ዘሎ ሓምሊ ዝፈር ዘሎ ዚ ሓምሊ ማለት እዩ። ምክንያቱ ብዙሓት ኣሕምልቲ ኣለዎ እዚ ሰላጣ ኣሎ፣ ጅርጅር ኣሎ፣ በዓል እንታይ ካትብሎ እዚኦም እንታይ ኣሕምልቲ እዚኦም ቆስጣ ከይተረፈ እውን ዘርእዎ እዮም። ኣብዚ ዱባ ዝረአዩ እዚ ብርጭቕ ዝረአዩ ካብ እካልካ ከምዚ ክበሃል ፅንሐ ዕፉን ኣሎ ዚ ዝፈሪ ኣብዚ ደይፈሪ ሓምሊ የለን። ኩሉ ዓይነት ሓምሊ ይፈሩ። እዚ ምቁር ድንሽ ዝበሃል ክገርመካሲ ምቁር ድንሽ ሕጂ በቲ ሚኒስትሪ ሕርሻ ኣብዚ ግዜ እዚ ኣዝዩ ጎስጓስ ዝዓበየሉ ዘሎ ጥቕሙ ተፈሊጡ ከም እንታይ ዝበሃል እቲ ሕብረተሰብ ጥቕሙን ረብሑን ፈሊጡ ኣብዚ ግዜ እዚ እትዮም ኣልማዕቲ ጀረዲ እናትና ትሰርሕሉ ዘለዉ ብልዑል ንቕሓት ዝፈረየሉ ዘሎ እቲ ናይ ምቁር ድንሽ ኣብዚ ግዜ እዚ ብዝያዳ ሚኒስትሪ ሕርሻ ተኸይዱ ዘሎ ኣብዚ ቦታ እዚ እንተርኢካዮ ቀደም እዩ ዝፈር ነይሩ ዚ ምቁር ድንሽ። ሕጂ እቲ ሚኒስትሪ ኣግሪካልቸር ንብሎ ወይ ሚኒስትሪ ሕርሻ ሕጂ የበጋግሶ ኣሎ እቲ ንቕሓት ናይ እንታይ ዝበሃል ማለት እዩ። ኣብዚ ግን ቀደም ካብ ግዜ ግዛእታት ሕዙ እቲ ምቁር ድንሽ ዝበሃል ኣብዚ ይፈር ነይሩ። ካብቲኦም ተመክሮ ናይ እዚኦም ሓርሶት ዝረኸብና ሓበሬታ ምቁር ድንሽ ካብ ቀደም ኢና ንፈልጦ ኢሎምና ማለት እዩ። ስለዚ ብዓይኒ ቆጠባ ክትሪኦ ከለካ እቲ ኣብዚ ዝሰርሕ ዘሎ ንእሽቶ ይኹን ዓብዪ ኣብዚያ ስርሑ ኢሉ ድራሩ ሕጂ ኣቱ ነፍሲ ክኢሉ ኣሎ ማለት እዩ። ነፍሱ ሲ ርእሶም ወርኮሳ ገይሩሉ ሰብዚ ማለት ነፍሱ ክኢሉ ኣሎ ማለት እዩ። ስለዚ ኣብዚኣ ሰሪሒ ከዓ ኣብዚኣ ወላ እቲ ዘይብሉ ብዚኣ እቲ ሕርሻ ዘይብሉ ኣብዚኣ ምንዋለ ሰርሒ እዩ ንባዕሉ ድራር እሎት ይረክብ ኣብዚኣ ክፅህድ ይክውዕል ኣፍላዛ ገይሩ ክክስኩስ ዝኽብል ድራርእሎት ሕጂ ዝኣቱ ዘሎ ማለት ብዓይኒ ቆጠባ ክትሪኢ ከለካ። ስለዚ እዚ ብዝደሎ ተጠቃሚ ህዝቢ ሻምብቆን ላላን እዩ ብዝያዳ ማለት እዩ። እቲ ኣብዚ ዝፈረየ ፍርያት ግን ዜና ኣብዚ ንዕዘባና ዘለዉ ዕዳጋታት ክሳብ በዓል ባሮ እንተከይተረፈ ይኸይድ ማለት ዝሕምልቲ እዚ
2: ዋጋታት ንህዝቢ ኣገልግሎት ብጣዕሚ ካብ ድነበረ ፅቡቅ እዩ ደቃልሎ ኩሉ ነዚ ከባቢና ነዚ ናይ ንእዞባ ስጋብ ንኩሉ ነዚ ናይ ንእዞባ ብምሉኡ ኣፍራይ ኣብኡ ኣብ ኩሉ ተቀሳቂሱ እንተኾነ እቲ ፍርያት ብጣዕሚ ፅቡቅ ስለ ዝኾነ ነቲ ፀንሐ ብደገ ዝመፅእ ናይ ናህሪ ንዕኡ የሃርመይ ፅቡቅ ገይሩ ንህዝቢ ኣገልግሎት ዝህብ ፅቡቅ ብጣዕሚ ዝካየድ ብጣዕሚ ፅቡቅ እዩ ደቀለሎም። እዚኣቶም ኩሎም እዚ ክንደይ ድኻታት ዳሓቆፈት እያ እዚኣ ዓልገንደ እዚኣ ዝኾነ እቲ ብቐሊ እቲ ብጉልበት ዳእቱ ካብ ሓደ ኣይልምን ብሞቶር ክብል ኣይውዕል ዝኾነ ሃበኒ ክብል ኣይውዕል ናብዚኣ ብደማይ ስለ ዳእቱ ብጣዕሚ እዩ ኣብኡ ናይ ሽግራት ዘቃልል ኣቃላሊት ሽግር እየ ክብላ ዝኽእል ኣነ ብወገን
3: ወቅተል የንጋስ ወኒሒና ሓታ ንኹ እንጃ ሒዚን ነሸልሒና ይትራብ ሙና ጠማጢም ሰላጣ ጅርጅር ኣድሪ ኣስዋት ኣየሸይ በስ ኩድራ ሰላጣ ወባዕዱ ሻሕራል

0: ውሕጅ ጋሽ ነፂፉ ትሕዝቶማይ መሬታ ክጐድል ምስ ጀመረ ዛባን ሰሉኳን ዝሓዙ ኣቦታት ዛንጌራ ዝተሓንገጣ ኣዴታትን ሻፋረዳ ዝተሰኩሙ መንእስያትን ናብቲ ንኣባሕጎታቶምን ኣቦታቶምን ተኸቲሎም ብልምዳዊ ኣገባብ ኣሕምልቲ ዘልምዕሉን ዓሳታት ጥዑማይ ዝገፍሉን ስፍራ ከምርሑ ምዕዛብ ንቡር ተርእየዩ። ነቲ ዕለታዊ ምንቅስቓስን ዝሕፈስ ዓይነትን መጠንን ፍርያትን ምስ ተዓዘብካ ድማ ኣብ መንጎቲ ባህርያዊ ዲጋን ነበርቲ ናይቲ ከባብን ዘሎ ምትእሳር ክትገንዘብ ኣይትጽገምን። ኣቶ ኣስመላሽ ብርሃነ ክኢላ ልምዓት ብቕሊ ንእዞባ ሻምቡቆ እውን ተመሳሳሊ መግለጺ እዩ ዝህብ።
1: ዲጋ ዓሊገንደ ክዛረብ ንድሕር ዳ ኮይነ እዚ ዲጋ ዓሊገንደ ንሕርሻ ኣዝዩ ምቹእ ዝኾነ ቦታ እዩ። ከባቢ 16-15 ሄክታር ዝኸውን ስፍሓት ኣለዎ። ኣርጋኒ ሓደ ወቕቲ እቲ ናይ ክረምታዊ ወቕቲ ሓሊፉ ሲ ኣብቲ ናይ ቆውዒ ካብ ወርሒ 10-9 ጀሚርና ክሳብ ወርሒ 4-5 ናይ ዘራእቲ ንጥፈታት ነካይደሉ ቦታ እዩ። እዞም ኣብዚ ዝነጥፉ ሓረስቶት ብዘይ ቃል ዓለም ኣዝዮም ንጡፋ ዝኾነ ሓረስቶት ኣብቲ ሞይ ኣብቲ ናይ መስናዊ ሕርሻ እውን ኣዝዮም ብቑዓት ዝኾኑ ሓረስቶት እዮም። ብኡ ዝዓበዩ እዮም። ካብ መጀመርያ ብኡ ዝዓበዩ ስለ ዝኾኑ ነዚ ቦታ እዚ ብጉቢኦም ዝጥቀምሉ ኣብዚ ዝጥቀምሉ ኣዝርእቲ ብዙሕ ኣሎ። ካብ እካል ንድሕር ዳርእናዮ ከምዚ ትሪእዎ ዘለኹም ዕፉን ኣሎ። ዕፉን ኣብቲ መጀመርያ ካብ ወርሒ 9 ኣትሒዞም እዮም ዝጅምርሉ። እቲ ጠሊ ናይዚ ቦታ እንዳጎደለ ስለ ዝኸይድ ኣብ ወርሒ 9 ናይ 3 ወርሒ ናይ 4 ወርሒ ስለ ዝወስድ ዕፉን ኣብ ወርሒ 9 ዘርኦም ክሳብዚ ወርሒ 12 ክሳብ ወርሒ 1 ወርሒ 2 ካኣቱ ይኽእል ኢሎም ስለ ዝግምቱ ንዕፉን መጀመርያም ዝጥቀምሉ። ካብኡ ንድሕሪት እንዳቐፀሉ ኣብ ኣሕምልቲ እዮም ዝጥቀሙ። ኣሕምልቲ ከም ኮሚደረ፣ ኣድሪ፣ ሰላጣ፣ ካውሎ ኮ ብዙሕ ታሽሚ ኮነን ከምቲ ርእታት ጥራሕ ኢና ንርኢ እምበር እቲ ካልእ ኣሕምልቲ ንብሎ በዓል ምቁር ድንሽ ብዙሕ ዝኾነ ካብቲ ኣሕምልቲ ንብሎ ብዙሕ ዝኾነ ኣዝርእቲ ይጥቀሙ እዮም።

0: ባርያው ዲጋ አሊገንደ ወይ ማሬታ ዘይከም ካልኦ ሰብ ሰርሖም ዲጋታት ኣብ ደንደስ ጋሽ ዝተረኮነ ብምዃኑ ብገረብ ዓርኮ ኩባይ ዝወቀበዩ ኣብቲ ቦታ ዝካየድ ልምዳዊ ኣገባብ ልምዓት መስኖ ድማ ከምቲ ኣብ ካልኦት ቦታታት ኣብ ትሕቲ ዲጋ ወይ ብሓገዝ ስርዓት መስኖ ዘይኮነስ ኣብ ውሽጢ ማይ ዝድቅሰሉ ክፋል ናይቲ ዲጋ እዩ ዝካየድ። ክንዲ ዝኾነ ድማ ኣብቲ ስፍራ ዘልምዑ ሓርስቶት ጊኒዮ ዛባን ባዴላን ዝሓልፍ ንዋትን ነዊሕ ግዜ ዝወስድ ጉልበትን ኣሓቶምን። ኪኑ እውን ኣብቲ ቦታ ዝለምዕ ዝተፈላለየ ዓይነት ዝራእቲ ብዙሕ ምንባሩ ሓላፊ ኣህዱ ቁጠባዊ ልምዓት ንኡዞባ ሻምብቆ ኣቶ ፍስሓ ገብረ ሚካኤል ይሕብር።
1: ሓፈሻዊ ከምቲ ኩሉ ክበሃል ዝውዓለ ብዛዕባ እዚ ናይ ዜጋ ተሪኢካዮ ባህርያዊ እንዲ ባህርያዊ ተፈጥሮ እዩ። ምክንያቱ ሓደ ዜጋ ብባህሪ ከምዚ ክትሪኦ ከለካ መጀመርታ እቲ መስሕብ ንብሎ እቲ ናይ ቱሪዝማዊ ፀጋ ሓደ ካብቲ ፀጋ ይንባዕሉ እዚ ሓደ ካብቲ ፀጋ ኢልና ክንጎፀ ንኽእል ማለት እዩ። ሕጂ እዚ ዲጋ እዚ ከምቲ ክግለፅ ዝውዓለ ካብቴን ግዛኣታታት ሒዝካ ካብ 1940ታት ሒዝካ ኣብ ግዜ እንግሊዛት ሒዝካ እዩ እዚ ቦታ ትጥቀምሎ ነይሮም። ሕጂ እናተወራረሰ ከዓ ሰብዚ ግዜ ዝበፅሕ ሎ ማለት እዩ። ሕጂ በቲ ቆጠባዊ መገዲ ክትሪኦ ከለካ ሕጂ ሓደ ወቕታዊ ክንብል ከለና ማለት ኣብ ግዜ ክረምቲ ብላዕሊ ብዝናብ ዝመፀ ማይ ይመልእ እዩ። በዚ ጋሽ እንድሕር መሊኡ ከዓ ጋሽ ትረቦ እንድሕር መሊኣ ከዓኒ ይኣትዋይ ማለት እዩ። እዚ ጋሽ ምስ ኣተዎ እቲ ኣብዚ ዘሎ እቲ ኣብዚ ክቕመጥ ኣብነት ከምዚ ክብለ ሓዚም ሓረሶት ገሊኦም ኣብዚ ተወልዶ እዮም ትፅቦ ነገሩ ኣብዚ ተወልዶም ዳዕብእዮም። እጂ ባህር ናይ ዝቦታ ፅቡቅ ገይሮም ዝፈልጥዎ እዮም ንወይሕ ዓመታት ሰሪሖምሉ እዮም ተመክሮታት ዘለዎም ዝያዳ ማለት እዮም ሓረሶት ኣብ ዘሎ ማለት እዩ። ሕጂ እዚ ቦታ እዚ ካብ ወርሒ ትሸዓተ ከምዚ ክግለፅ ፀንሐ ካብ ርሒ ሸዓተ እዮም ፈልቲ ዝጅምብሩ ካብ ርሒ ሸዓተ ፈልቲ ጀንቢሮም ካብ ወርሒ 10 ኸ እቲ ናይ ምዝራዕ መስርሕ የካይድዎ ማለት እዩ። ስለዚ ኣብዚ ተጠቀምቲ እንድሕር ርኢና ልዕሊ 50 ገባር ዝኾኑ ኣለው እዚ ተጠቀማይ ብውሕድ ማለት እዩ ልዕሊ 50 ዝኾኑ ኣለው። ሕጂ ብዚ ከዓኒ ሻምብቆ ጥቆም እዮም ካብዚ እዚ ኣላላ ትበሃል ምምሕዳር ከባቢ ካብዚ ጥቀመ ኩሎም እዮም ጥቆሙ ሕጂ ብዚ ኣብዚ ሕጂ ላላ ጥቆም እዮም ሻምብቆ ጥቆም እዮም ክልትኤን ዓድታት ወይ ምሕዳር ከባቢታት እዮም ዝጥቀማሉ ማለት እዩ። ስለዚ እዚ ቦታ እዚ ኣዝዩ ፍርያም ዝኾነ ቦታ እዩ። ምክንያቱ እቲ ፍርያም ከብሎ ዝኽእል ከዓኒ ሓደ ብቲ ናይ ግዜ ውሕጅ ማይ ከኣትዎ ከሎ ሓድሽ ሓመድ እዩ ድእቱ እቲ ሓድሽ ጅልካ እዚ ከም ሚኒራል ኮይኑ ይጠቕሞ ማለት እዩ። ስለዚ በቲ ቆጠባዊ መገዲ ክንሪኦ ከለና ኣብዚ ሪኹሞን እዮም ንኣብነት ኣዴታት ጥንሕና ኣብዚ ኣብዚ ፅ 10 ሪለን እዮም ዝበልዓ ልካ ካብ ወርሒ 9 ጀሚሮም ፈልሲ ወርሒ 10 ምዘርኡ ክሳብ ወርሒ 4 ክሳብ ወርሒ 5 ዝፀንሓሉ ግዜ ኣሎ። ብፍላይ ፅቡቕ ኣዝመራት ኣሎ ማለት እዩ ፅቡቕ ማይ እንድሕር መሊኣ ክሳብ ወርሒ 4 ክሳብ ወርሒ 5 ዝፀንሓሉ ግዜ ኣሎ። ልክዕ ከዓ እዚኦም ሰባት እዚኦም በቲ ልምዲ እቲ ትራዲሽናል ፋርሚን ንብሎ ብዮም ዝጥቀሙ ዘሎ
2: ከምዚ ትሪእዎ ዘለኹም እዚ ናይ ዓልገንደ ሃብታም ስለ ዝኾነት ምስቲ ክስተያ እቲ ዓሳ ገፊፎም እቲ ዓሳ ስጋብ 5 ኪሎ ዝኸውን የውፁ እዮም ኣውፅኡ ከዓ ኩሉ ሰብ እቲ ካብኡ ዝምገብ ካብኡ ንናብኡን እዩ ኣቓልቦ ስለ ዘይተገብረላ እምበር እሳ ንዚኣ ኣብ ፍራይት ናይ ብሓቂ ኣቓልቦ እንድሕር ተገይርዋ ዓሱኡን ከምዚ ትሪኦ ዘለካ እዚ ከባቢኡ ራሕስን ጠልን ዝበለፀ ምመፀ ብዙሕ ዕግበት ናይ ክስታያት ናይ ወዲ ሰብ ማሓፈሻዊ ማሕበራዊ ኣገልግሎት ኣብዚ ብዙሕ ይድዕንገል ካብኣ

ትሕዝቶ ማይ ዲጋ ዓሊ ገንደ ማሬታ ክጎድል ምስ ጀመረ ኣብቲ ማይ ዝገድፎ ክፋል ዝተዘርኡ ዝተፈላለዩ ኣሕምልትን ከም ዕፉንን ዓተርን ዝኣመሰሉ ኣእካልን ጥረታትን ተወሳኺ ማይ ከይሰተዩ ዓብዮም ኣፍረ ክበፅሑን ኣብ ዕዳጋታት ቀሪቦም

0: ንማዓላ ክውዕልን ምዕዛብ ንጋሻ ተዓዛቢ ድንቂ ትርኢት እኳ እንተኾነ ነቶም ምስቲ ባህርያዊ ዲጋ ጥቡቕ ምትእሳር ዘለዎም ነበርቲ ብሓፈሻ ነቶም ኣብቲ ዲጋ ዘልምዑ ሓርሶት ድማ ብፍላይ ምስ ዕለታዊ ህይወቶም ዝተሓሓዝ ልሙድ ተርእዮ እዩ። ኣቦ እምበር ማሕበር ትካላት ወሃብቲ ኣገልግሎት ንእዞባ ሻምብቆ ኣቶ ጉርማይ ኣርኣያ እውን ነቲ ሓቂ ብልሳኑ ይገልጾ።
1: ዒላ ብቐረባ እዩ ዒላ ናይ 2 ሜትሮ 3 ሜትሮ ብዚኣ ክፍር ክደበርካ ሕጂ ዒላ 3 ሜትሮ እያ ካብ ኣይተሃል ኩሉ ቀላ እዩ ኩሉ ቀላ እዩ ኣውፅ ቢልካ ንዕኡ ተወዲብካ ብማሕበራት ተወዲብካ ነዚ ንምፍራዩ ቀሊል ስጋዕልዓል ኩሉ እምበር እትልዓሉ እኳ የፍርይዎ ኣለዉ ሰብ ጀራዲን ኮይኖም የፍርዩ ኣለዉ ኢሎም እውን ደቐረበ ካብ 3 ሜትሮ 4 ሜትሮ ይሓልፍ ካብኡ ንነጀው ግን ኣብዚ ወር 5 ክበፅሕ ከሎ እዚ ስለ ደብቅዕ እቲኣ ከዓ ስለ ትነቅፅ ኣብዚ እውን ከምኡ እንተትተኣታቶ እቲ ድበለፀ ኮይኑ ምረኸብናዮ እምበር እዚኣ ቱሪዝማዊት እዚኣ ናይ ብሓቂ ከሊልካ እውን ንዝኾነ መፃእቲ ወይ በፃሕቲ እዚኣ እቲ ዝበለፀ መንግስቲ ኣቓልቦ ክግበረሉ ዘለዎ እዚኣ ኣነ ክላቦ ይደሊ።

ኣብቲ ሪጋ ኣብ ኣስታት 16 ሄክታር ዝፈርአ ኣሕምልቲ ኪኖ ዝቤታዊ ጠለብ ስድራ ቤታት ሓሊፉ ናብ ዕዳጋታት ጎረባብቲ ዓድታትን ከም ዝባፅሕን ማዕረን ልዕልን ኣብ ካልእ ከባቢታት ናይቲ ንኡ ዞባ ዝርከብ ምህርቲ ከም ዝሕፈሶን ይጠቕሱ።

0: ሰማዓት እንታይ ሽሙ ሕጂ እቲ ዲጋ ከማን እንዳ መልአት መፅያ ድበት መሊኣ እምበር ሕጂ ቅድም ሕጂ ስጋ ሰብ ትወህጥ እየ ነይራ ሽኡ ዝነበረ ኣሳ ቀሊል ኣይኮነን በዚ እንታይ ሽሙ ናንህዞ ነይራ መታሃዚ ነይሩ ማኣት ኣሳ እዩ ካብ ኩሉ ካብ ኣልባረንቱ ገለመተት ገለ ናይ ሸምበቆ ኣሳ ኣኺሉ ገለመተት ገለ ሕጂ ኣብዚ ቅሩብ ዓመታት ሕጂ ደኺሙ እዩ
1: ኣዳም ኣሳ ብዙሕ ሩባ እንድር መፅ እዩ ብዙሕ ኣሳ ይመፅእ ሕጂ ኣሳ ሩባ ኣይደይቡን እዚ ሩባ ምሳ ኣይደይቡን ሳ እዚ በኣሎም ወፅኡ ከበይ ዚራ ምፅኦሞ ኣብኡ የሂዙ ዘሎ ንነሽተም ሕጂ ቀዳም ላኪን ሩባ እንድር ደቡ እዚ ዲጋ ቀዳም ይኮይጠካ ኣብዘቀላ ይኮይጠካ ነይሩ ላኪን ሕጂ ሩባ ምስ መፅኡ ኩሉ ደፊኖዎ ድበት መሊእዎ ከምኡ ጌራ ሕጂ ፈኩስ ተኸውን ሕጂ ክሳ ወርሒ ሸዋዕት ወርሒ ኣርባዕተ ሓሙሽተ ተኸውን ሕጂ ሪኢኸ ወርሒ ክልተ ሰለስተ ተወርዲ እየ ሕጂ

0: ባህርያዊ ዲጋ ዓሊ ገንደ ማዕረቲ ዝህቦ ረብሓታትን ዘለዎ ቱሪዝማዊ ኣገዳስነትን ዝዓቢ ሓበራዊ ስክፍቲ ሓርሶትን ሰብ ሞያ ሕርሻን ድማ ኣለዎ። ንሱ ድማ እቲ ዲጋ ካብ ጋሽ ብዝወረድ ውሕጅ ዝመልእ ብምዃኑ ጉዳይ ድበትን ዘይውሕስ ተጠቃምነት ጥሪትን እዩ።
1: እታ ዲጋ ብድበት ትመላእ ኣላ ዝብል ከምዚ ዞም ሓረስቶት ክብሎ ፀንሑ እውን ብልክዕ ትመላእ ኣላ። በቲ ሓደ ወገን እዚ ቦታ እዚ እዚ ናይ መረብ ቦታ ስለ ዘሎ ብኡ እንድሕር ዳ ዝያዳ ውሕጅ መፅኡ ንሱ ነቲ ድበት ንክትመልእ መዓት ዝኾነ ፀገማት የውርድ እዩ። ናብዚ ካልእ ከባቢታት እውን ካብ ብዙሕ ካብ ነዊሕ ስለ ዝመፅእ ትውሕጅ በዚ እውን ተኽሎታት ናይቲ ድበት መምላእ እውን ኣለዎ። በቲ ሓደ ወገን ጥቕሚ እውን ኣለዎ። ሓድሽ ሓመድ ይመፅእ ስለ ዘሎ ፍርያም ዝኾነ ሓመድ እዩ ኣብዚ ዝመፅእ ዘሎ።
2: እንዳገበል ዝበሃል ኣሎ በዚ ትራእሲ እዚ እንዳገበል ዝበሃል ኣሎ። እሱ ውን መረብ ውን ንባዕላ መረብ ውን ኣብኡ ትልግስ እያ፣ መረብ ውን ትልግሰሉ እያ። እዚ ሕጂ ምስ መልአ ንኩሉ ኣብ ወርሒ 9 ክኸውን ከሎ ኩሉ እንዳነፀፈ ስለ ዝኸይድ ኩሉ እቲ ሕብረተሰብ ኣብዚ ተጠቃሚ ከምዚ ትሪእዎ ዘለኹም ጠለን ረሓስን ሳላ ናይታ ናታ ምስ መረብን ዓሊ ገንደን ኩሉ ኣብዚ ዝጥቀም እዚ ኩሉ እዚ ከም ትሪእዎ ዘለኹም ኮሚደረ፣ ሳላጣ፣ ድንሽ ወይካ እዚ ዓተር እዚ ኩሉ ዕፉን ከም ትሪእዎ ዘለኹም ኩሉ ብምሉኡ እዚ ብደይ ማይ ዝኣቱ ሓደ ናይቲ ንእዞባ ፀጋታት ዝሓቆፈ ወይ ዘሎ ክሕብር ይፈቱ። ብዛዕባ ኣብዚ ሕጂ ዘለናዮ ኣብ ግዜ ቅሳነትን ግዜ ክስተያየትን ኣቓልቦ ክግበረሉ ኣነ ክብሎ ዝደሊ እዚ ስጋዕ ወርሒ 5 እዚኣ ማይ እዚ ኣላ ካብ ወርሒ 5 ትነፅፍ እያ። ሕጂ ዓሳታት ይግፈፍ እዩ ዓሳታት ኣለዋ። ንዕኡ ንኸይነፅፍ ግን ቁርብ ኣቓልቦ ክግበረላ ቁርብ ክብላ ዝደሊ ብዝተፈላለየ እዚ እንተ ብገረደር ጌርካ ፍሒርካ ነቲ ሓመድ መመሽ እሱ ስጋ ንኸረምቲ ዝሓቂፉ ዝፀንሕ ስጋዕ ማይ ዝቕበሎ ትነፅፍ ስለ ዝኾነ ታ ወርሒ 5 ክግበረልና ከም ዘሎ እየ ዝብል
1: መንግስቲ እውን በዚ መንፅር ምስቲ ናይ ቱሪዝማዊ ርያ እንድሕር ዳሪእካዮ እውን ድሓን ዝኾነ ተሪኦታት ስለ ዘለዎ መንግስቲ እውን ቆላሕታ ክገብር በዚ መንገዲ ንሕና ትምኒትና እዩ።
3: ትሪኦ ዘለካ እዚ ፍርያት እዚ ፀጋብዚ ዘሎ ኣዝዩ ዝሕብን ወላ ውን ናብቲ ቆጠቦ ኣዝዩ ተራ ዘለዎ ስለ ዝኾነ ንሕና እውን እቲ ማይ ኩዕታት ናትና እዚ እኳ ብተፈጥሮ እኳ ከምዚ ኮይኑ ንሃለወ ሲ እቲ ማይ ኩዕታት ዘለዎ እውን ሕና ብወገና እንዳፈተሽና እንዳለለየና እውን ፅገነታት ክንገብረሉ እውን ኣብ መጻኢ ሙሉእ ተስፋ ኣለኒ ማለት እዩ።
0: ባህሪ ምዕቃብ ምንባይን ምክንኻንን ነቲ ካብኡ ዝርከብ ፀጋታት ብምርባሕ ንዘላቐ ምዕባለ ምስራሕ ለበዋ ዘድልዮ ይኮነን። ኣብዚ ተሪር ምፅልላው ምድረ በዳን ምቅያር ክሊማን ዘለውሉ መድረኽ ከኣ እቲ ስራሕ ኣፀፋ ፃዕሪ ይሓትት። ጽባቐን ጸጋን ባህርያዊ ዲጋ ዓሊ ገንደ እውን ነዚ ሓቂ እዩ ዘብርህ።

0: ፅቡቕን ዓብዩን ኣብቲ ዝድለ ደረጃ ንኽበፅሕ ብደረጃ ምሕዳር ከባቢ ግቡእ ሓለዋን ክንክን ክግበር ኣዘኻኺሩ።
1: ንግዳያት ፊስቶላ ዝግበር ሓገዝ ኣብ መስርሕ ሕውየተን ኣገዳሲ ስለ ዝኾነ ብዝተወደበ መንገዲ ክስራሕ ሰብ ሙያ ጥዕና ዘኻኺሮም ወኪል ኤሪና ዘርኣይ ብርሃነ ዘዳለዎ ዜናዊ ፀብጻብ እልልታ ሃብቲ ማርያም ከተቕርቦ እያ።
2: ኣብ መንደፈራ ኣብ ዝተደኮነ ማእከል ተሃድሶን ሕውየትን ፊስቱላ ንዝተዓቕባ ግዳያ ዝግበር ምብፃሕን ምትብባዕን ኣብ ኩሉንትናዊ ሕውየትን ልዑል ተራ ስለ ዘለዉ ብዝተወደበ መንገዲ ክድፍኣሉ ሰሞያ ጥዕና ኣዘኻኺሮም ብቦርሃ ማድኤን እዞባ ደቂ ኣምሓረ ተወዲቡ ብ7 ሓምለ ኣብ ዝተኻየደ ንግዳያት ፊስቱላ ናይ ምብፃሕን ሓገዝ ናይ ምብርካትን መደብ ክኢላ መወለዳን ዶክተር ኣብርሃም ኣማኒኤል ንጠንቂ ሳዕቤንን ሕለኽለኻትን ፊስቱላ ድሕሪ ምዝርዛር ፍወሳን ሕውየትን ፊስቱላ ኣካላዊ ቅጠባውን ማሕበራውን ሸነኻ ስለ ዘለዎ ተራ ሕብረተሰብ ክዓዝዝ ከም ዝግባእ ኣገንዚቡ ሚኒስትሪ ጥዕና ኣብቲ ማእከል ዝህቦ ካብ መጥባሕቲ ክሳብ ኣካዳማያውን ሞያውን ትምህርትን ስልጠናን ነዚ ዕላማ ዘነመስማር ዝዓለመ ከም ዝኾነ እውን ገሊጹ ክኢላ ሕክምና ማህፀንን መወለዳንን ዶክተር ሃብተ ሃይለ መለኮት ብወገኑ ኣብ ሕብረተሰብና ብሰንኪ ሸለልትነትን ድሩት ንቕሓትን ነፍሶ ጥራት ብዘይ ሓገዝ በዓል ሞያ ኣብ ገዛ ክሓርሳን ግዳያት ዕጉት ሕርሲ ብምዃን ንፊስቱላ ክቃልዓን ከም ዝረኣያ ብምሕባር ነዚ ንምውጋድ ግቡእ ክትትል ቅድሚ ሕርሲ ክገብራን ኣብ ትካላት ጥዕና ክሓርሳን ሚዒዱ ሓላፊት ሃማድኤ ኣብ ንእዞባ ደቂ ኣምሓረ ወይዘሮ ንግስቲ ኣብርሃምን ፀሓፊት ቦርድ ሃማድኤ ኣብቲ ንእዞባ ወይዘሮ ሳራ ስዩምን ብወገነን ንግዳያት ፊስቱላ ንዝግበር ዘሎ ክንክንን ናብየቱን ብምምስጋን ካብ ህዝብን ሰራሕተኛታት መንግስትን ዝተዋፅአ ኣልባሳት ሃለኽቲ ነገራትን ናውቲ ፅሬትን ዘጠቓልል ዋጋ 100,000 ነቕፋ ዓይነታዊ ደገፍን 14,000 ነቕፋን ኣበርኪተን ሓላፊ ጨንፈር ጥዕና ዞባ ደቡብ ዶክተር ኣማኒኤል ምሕረተ ኣብወገኑ ፊስቱላ ካብ ክትሕክሞ ክትከላኸሎ ከም ዝቐልል ብምጥቃስ መሻርክቲ ኣካላት ኣብ ምብራኽ ንቕሓትን ምውጋድ ሓሳይ ልምድታትን ብውህደት ክነጥፉ ተላብዩ ግዳያት ፊስቱላ ብወገነን ብዝረኽቦ ዘለዋ ሕክምናዊ ኣገልግሎትን ሞያዊ ምኽርን ኣብ ጥዕነአን ርኡይ ምምሕያሽ መፅእ ከም ዘሎ ሓቢረን ብካልእ ወገን ኣብ ትካል ስፌት ወተሃደራዊ ክዳውንቲ ዝሰርሓ ኣባላት ኣብ ዝሓለፈ ወርሒ ንግዳያት ፊስቱላ ብምብፃሕ ዓይነታዊ ሓገዝ ከም ዝገበራ ካብ መወከሲ ሆስፒታል መንደፈራ ዝተረኽበ ሓበሬታ የረድእ
1: ኣብ ጋሕቴላይ ንዞባ ጊንዳ ኣብ ኣገልግሎታት ጥዕና ትምህርትን ማይን ዝረአ ሕፅረት ንምቅላል ብምውሃድ ህዝብን መንግስትን ዝተካየደ ፃዕሪ ዝምስገን ውፅኢት ይርከቦ ከም ዘሎ ተገሊፁ ኣመሓዳርታ ሓውሲ ከተማ ኣቶ ዘርሰናይ ጋይም ንኤሪና ብዝሃብ ሓበሬታ ኣብ ኣገልግሎታት ትምህርትን ጥዕናን ተመዝጊቡ ንዘሎ ገስጋስ ብምጥቃስ ፅበት ክፍልታት ንምፍታሕ ንዝተወስደ ተበግሶ መጊሱ ንቐረብ ማይ ኣመልኪቱ ድማ ካብ 222 ክሳብ 225 ምስ ማእከላይ ቤት ፅሕፈት ክፍለ ሃብቲ ማይ ዓድሃሎ ዞባን ንዞባን ብምውሃድ 300 ሜትሮ ኩቦ እትሕዝ ዓባይ መኽዘን ማይ ከም ተሰርሐትን እኹል ፀሓያዊ ፀዓት ከም ተዋደደላን ብምሕባር ኣብዚ ግዜ እዚ 80ታዊት ካብ ስድራ ቤታት ብዝተዘርግሐ መስመር ይጥቀማ ምህላውን ሓቢሩ ኣብዚ እዋን እዚ ንዝኣረገ ናይ ሓፂን ሻምብቆታት ማይ ብፕላስቲክ ንምትካ ወፈራዊ ስራሕ ይዕመም ከም ዘሎ ዝሓበረ ሓላፊ ቴክኒክ መንእሰይ ኤድሪስ ዓሊ ኣብ ርእስቲ ኣብ ዙርያታ ሓውሲ ከተማ ዝርጋሕ ዘሎ ሻምብቆታት ማይ 4 መዕደል ንቕጣታት ከም ዘለዎ ኣረድዩ ተሳተፍቲ ብጊዶም ተወዲቦም ዘካይድዎ ማእተታዊ ወፈራታት ኣብ ባይታ ውፅኢት ስለ ዝተረኽቦ ብዝሓየለ ከም ዝቕፅሉ ኣረጋጊፆም ካብ ቀንዲ መስመር ኣስመራ ባፅዕ እትርከብ ሓውሲ ከተማ ጋሕቴላይ 668 ስድራ ቤታት ይነብራ ፎሊክ ኣሲድ ንጥዕና ኣደን ዕሸልን ኣዝዩ ኣገዳሲ ስለ ዝኾነ ብስሩዕ ክውሰድ ከም ዘድሊ ሞያውያን ይመኽሩ ወኪል ኤሪና ኣብ ዞባ ማእከል ቤቴል ሰሎሙን ዘዳለውቶ ዜናዊ ፀብጻብ ኣሎ ይስዕብ
3: ብደረጃ ዓለም 20ታዊት ሞታዴታት ሕፅረት ኣይሮን ዝፈጠሮ ዋሕዲ ደን ክኸውን ከሎ ብሰንኪ ዋሕዲ ፎሊክ ኣሲድ ዝፍጠር ስንክልናኻ ኣብ ዓለም ካልኣይ ደረጃ ይስራዕ ነዚ ኣብ ኣደን ዕሸልን ዘጋጥሙ ሓልክታት ንምክልኻል ኣብ ደረጃ ፍራይምነት ዝርከባ ደቂ ኣንስትዮ ኣይሮን ፎሊክ ኣሲድ ቅድሚ ጥንስን ኣብ እዋን ጥንስን ብግቡእ ክወስዶኦ ከም ዘለውን ሞያውያን ወትሩ ይመኽሩ ፎሊክ ኣሲድ ንጥዕና ኣደ ብሓፈሻ ንጥዕና ነብሶ ፀርን ዕሸልን ከዓ ብፍላይ ኣዝዩ ኣገዳሲ ስለ ዝኾነ ብስሩዕ ክውሰድ ከም ዘለዎ ኣብ ሚኒስትር ጥዕና ሓላፊ ኣሃዱ ጥዕና ፍራይምነት ኣቶ ኤፍሬም ዝበኣይ ኣተሓሳሲቡ ኣብ እዋን ጥንሲ ዓበይቲ ጥዕናዊ ምልውዋጣት ከም ዝኽሰት ብምጥቃስ ነዞም ጠንቂ ሕማማደን ዕሸልን ክኾኑ ዝኽእሉ ምልውዋጣት ንምምካትን ንምብዳህን ነብሶ ፀራት ተወሳኺ ቪታሚናትን ማዕድናትን ክወስዳ እኳ እንተለወን ፎሊክ ኣሲድ ግና ቀዳምነት ክስራዕ ከም ዝግባእ ኣገንዚቡ ኣይሮንን ፎሊክ ኣሲድን ቅድሚ ጥንሲ ምዝውሰድ ንመኻንነትን ምድንጓይ ውላድን ብ400ዊት ከም ዘጉድሎ ዝሓበረ ኣቶ ኤፍሬም ብሰንኪ ሕፅረት ፎሊክ ኣሲድ ኣብ ዕሸላት ንዝረአ ክፍተት

Em Dương, em Mạt. ፈረንሳ ኣብ ቡርኪና ፋሶ ንዝፀንሑ ዲፕሎማሰኛታታ ብምልኦም ከም ዝሰሓበቶም ኣፍሊጣ። እሱ ጉምቲ እዚ ሒደት መዓልትታት ካብቲ ቡርኪና ፋሶ ምስ ፈረንሳ ዝፀንሓ ዲፕሎማስያዊ ዝምድና ብወግዒ ምብታኻ እዩ ዝስዕብ ዘሎ። ፈረንሳ ኣብ ውሽጣዊ ጉዳይ ሃገሩ ምትእትታው ክትገብርን ንሽበራውያን ክትድግፍን ከም ዝፀንሐት ብምክሳስ እዩ መንግስቲ ቡርኪና ፋሶ ዲፕሎማስያዊ ዝምድኑ በቲኹ። ነቲ ቡርኪና ፋሶ ዝወሰደቶ ስጉምቲ ብትሪ ዝኾነነ መንግስቲ ፈረንሳ ሃገሩ ናይ መልሰ ግብሪ ስጉምቲ ከም ትወስድ ምጥንቃቁ ዝዝከር እዩ። ኣቀዲሙ ኣብ መሬቱ ተዋፊሩ ንዝነበረ ሰራዊት ፈረንሳ ዘውፀአ መንግስቲ ቡርኪና ፋሶ ምስታ ኤሮጳዊት ሃገር ንዝነበሮ ፀጥታውን ወተሃድራውን ዝምድና ከም ዝበተኸ ኣይርስዓን። ፈረንሳ ኣብ ዞባ ምዕራብ ኣፍሪካ ንዝፀንሐ ወተሃድራውን ዲፕሎማስያውን ፅልዋ እናላሕለሐ ይኸይድ ከም ዘሎ ፀብፀባት የረድ። ፈረንሳን ሶርያን ኣብ ሓያሎ ፅላታት ብሓባር ክሰርሓ ዘኽእለን ስምምዓት ከቲመን። እቲ ስምምዓት ማ 7 ሓምለ ኣብ ሶርያ ምብፃሕ ዝፈፀመ ፕሬዚደንት ኢማኑኤል ማክሮን ምስ ፕሬዚደንት ሶርያ ኣሕመድ ኣልሻራዕን ካልኦት ሰብ መዝን ሶርያ ኣብ ከተማ ደማስቆ ኣብ ዘካይዶ ዝርብ ተበፂሑ። ክልቴን ሃገራት ንግዲ፣ ፀዓት፣ መጓዓዝያ፣ ትሕተ ቅርፂ፣ ትምህርቲ፣ ስነ ፍልጠትን ቴክኖሎጂን ኣብ ዝርከቦም ፅላታት ክተሓጋገዛ ምዃንን ኣብቲ ርክብ ኣፍሊጠን። ነቲ ስምምዓት ንምትግባር ስሩዕ ናይ ሰብ መዝ ርክባት ከካይዳ ምዃንን ድማ ሓቢረን ኣለዋ። ኣብ ወርሒ ጉንበት 2025 ኣብ ፈረንሳ ምብፃሕ ዝፈፀመ ፕሬዚደንት ሶርያ ኣሕመድ ኣልሻራዕ ኣብ ምምዕባል ዝምድናታት ምስ ፕሬዚደንት ማክሮን ከም ተመያየጠ ዝዝከር እዩ። ኣብ 2025 መጠን ቀጥታዊ ዓለማዊ ወፍሪ ምስቲ ናይ ቅድሚ ዓመት ክነፃፀር እንከሎ ብ6 ሚታዊት ከም ዝወሰኸ ፀብፀባት ውድብ ሕብራት ሃገራት ሓቢሮም። ብመሰረቶም ፀብፀባት ኣብ ዝሓለፈ ዓመት ኣስታት 1.6 ትሪልዮን ዶላር ዝግመት ቀጥታዊ ወፍሪ ከም ተካየደ ተፈሊጡ። መጠን ቀጥታዊ ወፍሪ ኣብ ምዕቡላት ሃገራት ብ11 ሚታዊት ኣብ ምምዕባል ናይ ዝርከባ ድማ ብ2 ሚታዊት ከም ዝዓበየ ተገሊጹ። ፍርያት ቴክኖሎጂ፣ ፍርያት ፀዓት፣ ፍርያት ኢንዳስትሪን ማዕድናትን ካብቶም ዝለዓለ መጠን ወፍሪ ዝተካየደሎም ምንባሮም ተሓቢሩ። ይኹን እምበር እቲ ዝተመዝገበ መጠን ዕብየት ብደረጃ ዓለም ውዱን ከም ዘይነበረ ክፍለጥ ተኻኢሉሎ። ኣብ 2026 ዝካየድ መጠን ቀጥታዊ ወፍሪ ብሰንኪ ፀጥታዊ ቅልውላው ነቲ ዝድለ ዕብየት ከመዝግብ ከም ዘይክእል ክኢላታት ቁጠባ ኣሚቶም ኣለዉ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ። ኣብ ዞባ ደቡብ መደባት ምግራብን ዳግመ ምግራብን ንምዕዋት ልዕሊ 2 ሚልዮን ፈልስታት ተዳልዩ። ግዳያት ፊስቱላ ንምሕጋዝ ብዝተወደበ መንገዲ ክስራሕ ሰብ ሙያ ጥዕና ኣዘኻኺሮም። ኣብ ጋሕቴ ላይ ሕፅረት ማሕበራዊ ኣገልግሎታት ንምቅላል ወፈራታት ይካየድ ኣሎ። ኣባላት ኔቶ ዝኾና 12 ሃገራት ኤውሮፓ ፀጥታ ንምውሓስ 50 ቢልዮን ዶላር ክስላዓ ምዃነን ሓቢረን። ፖላንድ ንዩክሬን ተወሳኺ ቀጥታዊ ወተሃደራዊ ደገፍ ክትገብር ከም ዘይትኽእል ሓቢራ። ኣሜሪካ ምስ እስጳኛ ዝፀንሓ ኩሉ ንግዳዊ ንጥፈታት ክትስርዞ ፕሬዚደንት ዶናልድ ትራምፕ ኣዚዙ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ዝተረፉ መደባትና ሰላም።

ሰላም ወሰናይ ንዓኹም ይኹን። ዝኸበርኩም ተኸታተልቲ መደማገር ከመይ ትቕንዩ ንሎምን ሰዓትና ኣኺሉ ዘተፈላለየ ትሕሶታት መደማገር ብምሓዝ ኣብ ሰዓትና ተረኺብና ኣሉና። ንስኻትኩም ድማ ብወገንኩም ክሳብ ፍጻሜ መደብና ምሳና ክትሓብሮ ብኸብሪ ንዕድም።

0: ቤት ተባይ ከደልሶ ገጣን ከነዚ ቡን ግሊ
1: ላ ላ ይማ ንሸግል እስቴኪቱ አረ
0: ላ ላ ቡን እንት ይኮን ትወዲ አናኑ ወሸት ልወዲ እንት በስ ተመጦሪያ ንደገሰኪ ቡን ክዲፍሰት ተሐፍዝ ገጣን
1: ላ ላ ይመቴጅ እንኩሉ ሙላ ምዕል ቤት እንደትራፈው አልኪ አዘ ቡን ግተስቲኒ

0: ኣማና ሓተ ግንደይን ቀድርኒ ዕድሚ ንመፍ ሸመታ ጨቦ ዲብና ብላካ ኣለይኮ ኢላን ወዲ ሓጀት ግርአለ ይህልየትኒ ኩሉ ኩሉ እለ ግዲ ከምጠት ኣነ በዲረ ብላካ ትዓልኮሎ ሄግያ ኢላ ዓፍሽም ኢሉ ኣብያት ንኣፍ ግሩእ ብላካ
1: ረቢ ያ ኣዳሙ ዝወለድ ዕዲቦ ክምሳል ወራጥና ትረቢ ንጣዕ ዝብለኒ
0: ያ ዓማና እስተቕፋር ብለስ ብላካ ኣለይኮ እስተቕፋር ብለስ ብላካ ኣለይኮ ያ ኸይኒ ግድም እቲ ሓረት ኣለና ዲባ ሓረት በይናታ
1: ፈላሂ ዓዚም የላ የለ ሰላም የላ የላ
0: መዲር እምቤሎታ ገስ እሊ ዓፍሽ ደገግ ዲቡ ዓፍሽ ናይ ክንትሮባንዶ ኣብያትናይ ተኣትዩ እምቤሎ ሕቱ ላኪን ኣበግና ህግያና ዲብ ጥሩእ ከረያ እድ ኣብያት ምን ዓፍሽ ክንትሮባንዶ እተመልኦ ኢልካነ ዲባ ብካይብ ሓዘማዳ ምግሉ ንፍዑቱ
2: ምይ ትመለይ እንተ ዮም መጠፎ ክንትረባሽካ
0: ኦሮም ኣለ ዮም ስ ቀድት ዓለ ዘብላ ኩሉ ቀድት ከላስ ትሓት ወልዓል ሓባነካያ ከላስ ኣዳም ያ ሓልኦ ጎተላ ዝብላ ሓ ዘገብ
2: ያ ከለ ተለፎንካቶም ቀደይ ይበጥር ወለሚት
0: ያክድሓዶል
2: ጀበነት ጠወል ትሓደገ ዲብና ወዶል እንተሰጥቃለሚ ሸቀልትዛት መትፈረግና ማ ሸቀልካ ትፈረግ ግል የላን መለይ ዋድሕ በስ
0: ድሓንድ ሓሙሽ ዘለቡን ሻነ ጀበነት
2: ሸቀልካ ወለ ትፈረግ ግል የላን ነዛት ኣክርዕ ዶመቸት ምስል ከዛት ወለ ይትገሳ ነገር
0: ጀበነትና ሽፊገነሻነ ሽፊገነሻ ሽፈገበስ ንግስ ሓደለ

ስዒቡ ዝቕፅል ትሕዝቶ መደብና ዝኸበርኩም ተኸታተልትና ንኡስ መረብ ዕላል ተሞክሮ ክኸውን ኣብ ንኡስ መረብ ዕላል ተሞክሮ ኣብ ዝተፈላለየ ኣጋጣሚታት ዘጋጠመ ፍፃሜታት ናባኹም እነብሎም መድረኽ እዩ ንሙሉእ ምክታል ናብ ኣዳለውያ ጋዜጠኛ ሓይላባ ሰፋው ከስክረኩም

ናጽነት ንምምጻእ ኣብ ዝተኻየደ ቃልሲ እቲ መድረኽ ብዙሕ ዛንታ ይፈጢሩ። ነብሲ ወከፍ ኣካል ናይቲ ቓልሲ ዝኾነ ተጋዳላይ ኣውዒሉ ዝሕድር ዕላል ኣለዎ። ንገለ ካብዚ ኣብ ዕላል መውረራ ዝተመክሮ ክንርዮ ኢና።

ዝኸበርኩም ተኸታተልቲ እዘን ተጋደልቲ ኣብ 978 ምስ ብርክት ዝበላ ደቂ ኣንስትዮ ዝተሰለፋ ኣብ ብላቅየት ዝተዓለማ ገለ ካብተን ብካምቦድያ ዝፍለጣ የን ኣብ ዝተፈላለየ ቦታታት ብምምዳብ ከዓ ከም ኩሉ ተጋዳላይ ታሪክ ዝሰርሓ የን ተመኩረአን ንተረከብቲ ሕድሪ መንእሰያት ካምቦድያ ዙር 78 ካድር ዞባ ማእከል ከካፍላ

0: ኣነአን ኣብዚ ምሳና ዘለዋ ተጋዳሊት ዘውዲ ገብረ እግዚኣብሄር ጓል መንገሻ፣ ተጋዳሊት ትብለጽ ሰረቀ ጓል ትሪንጎ፣ ተጋዳሊት ነቢያት ኤልያስ ከምኡውን ተጋዳሊት ትብለጽ ተስፋ ማርያም ጓል ኣንቶኒየን ዝኽረን ወይ ድማ ተመኩሮአን ከካፍላና
1: ኣብ ዝቀረበን ኣብ ዝረሓቐን ዝገለፍካዮም ብፅወትካ መዓቢትኻ መጋደልትኻ ደቂ መስራእኻ ደቂ ኣህዶኻ ትዝክር
2: ኣሰርና ተኸቲሎም ከምዚ ክንርኢ ከለና ሕጂ ንኣብነት 78 ካምቦድያ ተባሂሉ ናይ 78 ኣሰርና ኣብዚ ክንርኢ ከለና ብጣዕሚ ሕጎስ ኣነ ገና ኣለና ማለት እዩ እሞ ተስፋ ኣለና ማለት እዩ እዚ ሃገር እዚኣ እስክትብል ፅጋያ ፀቢቓ ማለት ኣብ ኣሰርካ ከምዚ ኮይኖም ክትሪኦም ከለኻ ሲ ብጣዕሚ ዘሕጉስ እዩ
3: 24 ጉንበት ብኸመይ መፅያ ብኸመይ ከ እዚ ሃገር እዚኣ ክትቅፅል ኣለዋ ብኸመይ ከ ሰቲ ክነምስል ኣለዎና እታ እዚ ሕድሪ ዘሰክም እዩ ናይ 24 ጉንበት
4: እዘን ንዕዘበን ዘለና ገዳይም ተጋደልቲ ኣብ 1978 ምስ ምዝላቕ ብናእሽተአን መብዛሕትአን ካብ ከባቢ ዓዲ ሓወሻ ዝተሰለፋ የን
2: እቲ ዝነእሰ ዳርጋ ወዲ 9 ዓመት ስጋዕ 18 ዓመት ኢናወፂና ማለት እዩ ምዝላቕ ስለ ዝነበረ እታ ዓዲ ሰብ ዝበሃል ኣይነበላን እቶም ናእሽቱ ኮይኑ እቶም ዓበይቲ ብሙሉ ናወፂና ማለት እዩ እዞም ድቕቕ ድበሉ ንቤት ምሰውራዮ ምስ ተባሃሉ ንሕና ከዓ እሞ እንታይ ኢና ንግበር ቤት ምሰውራ ክንምሃር ዘይመፃና ሕፃ ክምርኩምር ኣቢልና ልዕለተ ንዋሕቲ ወፂና ንታዕሊም ኣትና ታዕሊም ካብ መራር ፀኒሓትና ሓቂ ሓይሽ ማተይሲ ከነሕልፍ ኣለና እቲ ሓቂ ኣይ ከኣልና እያ ንከባቢ 3 ወርሒ ዳኣክል መሪር ኢና ሓሊፍና ማለት ክሸይን ከማንሲ ኣፍቂድካ ኢካ ትሸይን ንክትበልዕ ብሰዓታት እያ ሕጂ ዕንጨይቲ ትወፍር ዕንጨይቲ እንድሕር ቁሩብ ኮይነን እንደገና ትደግም ዝኾነ ንእሽተይ ጌጋ እንድሕር ኣላ ኮይና መቕፃዕቲ ታ ምረትሲ ካብ ያ ጀሚራትና ምናልባት ንዝበርትዐ ግዜ ክፀንዓ ወይ ክኽእልኦ ተባሂሉ እኸውን እየ ድብል ሕጂ ክሪኦ ከሎ ከኣነ
0: ሕራይ ሕጂ ሓፈሻዊ መእተው እንዲና ክንገብር ፀኒሕና ናብቲ ፍፃመታት ከዓ ክንኣቱ
1: ኣብ 79 ወራር መጀመርታ እንዳ 27 ኣህዲ እየ ተመዲበ ከይደ ንመጀመርታ ሓንቲ ሳላሓ ዝብልዋ ጅስውእት እያ እሳ ተረክበኒ ሞ ኣብቲ ጋንታ ምስ ኣተኹ ክሸይን ኢለምስኮትኩ ማዕዳት መዕደኒ ማለት እዩ ሽዑ ንሕና ጓል 12 13 ስለ ዝነበርኩ ንባዕለይ ብዙሕ ዕሞቕ ዘለ ኣፍልጦ ኣይነበረና ናይ ቁልዕነት ዳኣ እምበር ብዙሕ ብዙዓት ካልእ ሲ ዕሙቕ ዘለ ይነበረና ሕጂ ሳ እንታይ እዩ ሓፈሻዊ ደርባዊ ቃልሲ ኣብ ውሽጢ ኩናት ጥራይ ደይኮነስ ኣብ ውሽጢ ካውን ቃልሲ ከም ዘሎ እያ ሓቢራ እሱ ከዓ እንታይ እዩ ኣብዚ ኩላክና ተኣኪብና ዘለና ወይ ሓይሊ ምሉእ ወይ ጋንታ ኩላትና ካብ ፈቐዶ ዓድታት ካብ ኣስመራ ካብ ገጠራት ኤርትራ ዝተኣከብና ዝተፈላለየ ሃይማኖታት ዝተኣከብና ኢና ስለዚ እስኺ ሓዳሽ ተመዲበ መፅአ ስለ ዘለኹ መሰረት እያ ተትሕዘን ደላ እቲ መሰረት ከዓ ምሁር ከይበልኪ ሓረስታይ ከይበልኪ ሸቃላይ ከይበልኪ ተማሃራይ ከይበልኪ ዓብ ከይበልኪ ንእሽተይ ከይበልኪ ኩሎም ማዕረ ኢና ኣብዚ እዋን እዚ ኩላትና ማዕረ ኢና ምክንያቱ ካባይ ዝዓቢ ስለ ዝኾነ ኢልኪ ካብ ርእቶኺ መሃብ ካብ ናቕፌታ ምንቃፍ ካብ ካልእ ከይትቁጠቢ ቁኑዕ ዝኾነ ሓቂ ከዓ ተዛረቢ ዝብል ሕጂ ኣነ ምስቲ መጀመርታ ምምፀአይ እንታይ እዩ ኢለ ጋን ኮይነ ማለት እዩ ድሕሪኡ ግን ኣሰሪኻ ትስዕብ ገዲም ዋላ ናይ ቀደም ኹን ናይ 61 ንድወፀ ኹን ናይ ሕጂ ድወፀ ኩሉ ስለዚ ሃገር ሓርነት ንምውፃእ ምዃኑ ያጎስጊሳትኒ ተቐቢለዮ ንነብር ነርና ከዓ ኣብ 5 ወራር ከዓ ቀዳመይቲ ሳትስዋእ ምስ ተሰውዐት በቃቲ ሕድራ ክዓጥቆን ክሎብሶን ከም ዘለኒ ዓት ለቢሰ ንድሕረይ ዘለዎ እውን ከምኡ ከውርስ ከም ዘለኒ እየተተባብአ ስጡራይ ኣይኮነን ኣብ ብዙሕ እዋን ሓንቲ ካብተን ኣብነታውያን ደቂ ኣንስትዮ ንመጀመርታ ግዜ ኣብ ቦኽሪ ምስላፈይ ዝረኸበትኒ ስለ ዝኾነት ኣነ ደምፆ ዘለኹ
0: ኣርእስትና እውን ከምዚ ኣቐድም ኣቢልና ኩላትና ዝገለፅናዮ ዕላል ተመኩሮ እዩ ወይ ከዓ ምውርራስ ተመኩሮ እዩ ከምዚ ከተዕለና ዝፀ

0: ንሕ ከዓ ጓል 13 ዓመት ከለኺ ንዓኸ ተማእዝነኪ ሰብ ረኺብኪ ነዊሕ ከዓ ተጓዒዝኪ ኣብቲ ቃልሲ እንደገና ደጊምኪ ተመክሮኺ ንኽተውርስ እውን በቂዕኺ ማለት እዩ።
1: ድሕሪኡ እውን ኣብ ካብ ሰላሕታ ምስ ተመለስና ወርሒ 7 ናይ 83 ሰላሕታ ልክዕ 8 መጋቢት ንሰላሕታ ረዳት ከይድና ነርና ሕና ኣብኡ እውን ብዙሓት ብፅት እዮም ተሰዊዖም ኣወዳቶም ኹኑ ኣወለዶም ግን እቲ ናቶም መስዋእቲ ፅንዓት እዩ ዝምህረካ ልክዕ ኣብቲ ቦቶኦም ክትክእ ከም ዘለካ ንድሕሪኻ ከዓ ከውርት ከተውርስ ከም ዘለካ ዝህብ መልእኽቲ እዩ። ስለዚ ኤርትራ ናይ ብሓቂ ዕድለኛ እያ ከምዚ ዓይነት ወለዶ እዩ ዘለዋ እንዳተወራረሰ ዝኸይድ ካብዚ ኩሉ ግን ኣብ ወርሒ 7/83 ምስ ተመለስና ንሰሜናዊ ሳሕል ኣብ በዓል ታባ ወዲ ፈንቅል ታባ እብራሂም ዝበሃል ቦታታት በፂሕና ፀቕጢ ነቲ ናይ ግንባር ሓልሓል ተባሂሉ መጥቃዕቲ ብኡ ወሲድና ነርና። ስለዚ ኣብኡ ብዙሓት ብፆት ተሰው እዮም። ልዕሊ ኩሉ ዝተሰማዓኒ ግን ናይቲ እዋንቲ ሰለስተ ውጋኣት ወዲ ኣቶ ብርሃም ሰጊድ ሓኪምና ኮይኑ ነይሩ ሓደ ከዓ ሽደን ዝብልዎ ሳልሳይ መኮንን ዝብልዎ በቲ መውጋእቲ ደይቆነስ በቲ ማይ ፅምኢ ኣብ ርእሲ እቲ መውጋእቶም ሃሩር ስለ ዝነበረ ከምዚ እዋን ወር 7 ስለ ዝኾኑ ብመስዋእቲ ከዓ ተፈልዮምና። ስለዚ ጥራይ ተወጊእካ ደይኮነ ንባህር እውን ማዕረ ክንደይ ቃልሲ ከም ዝነበረ ክዛረብ ስለ ዝደለኸ የቀኒ የለ።
2: ኣብቲ ፈታኒ መድረኽ ዝምድና ምግባር እውን ዘይተርፍ ማሕበራዊ ህይወት እዩ ነይሩ። እዚ ድሕሪ ሓፂር ይኹን ድሕሪ ነዊሕ ክሳብ ትስዋእ ሓደ ንቡር ነገር እዩ። ይኹን እምበር ዝበዝሕ ዝተጀመረ ፍቕራዊ ዝምድና ዕድመ ይነበሮን። ምረት ገድሊ ቁሩብ ፍኹስ ክብልን ሰብኣውነት ክህልዎን ሓጋዝ እኳ እንተነበረ ዝያዳ እውን ቃንዛ ዝፈጥር እዩ ነይሩ። ኣብዚ ዛዕባ ተጋዳሊት ነቢያት ብዛዕባ መዛምታ ከተዕለናያም
3: ኣብ 87 ተመርዒና ሽዑ ቆልዓ ነርና እጂ ኣብ ዳ 17 ነይረ 3 ዓመት ካብኡ ናብ ዚ ናይ 88-90 ንድፋዕ ከይደ ግማር ጊንዳዕ መጥቃዕቲ ትጅምር ማለት እዩ። ምስ ተጀመረት ናይ 7 ሰዓት ገለ ውሽጢ ኣትዊና ተሃቢእና ሓዲርና ብድሕሪኡ ብዞም ኣርካናት መራሕትና በዓል ማናጃ በሎ በዓል ዓመፂ ስዋኣት እዮም ኩሎም መሪሖምና ምልእቲ ለይቲ ንዓዲ ዕለ ተጠዊና ሓዲርና ማለት እዩ። እቲ በዓል ቤተ ከዓ እንዳ 82-85 ስለ ዝነበረ ብድሕሪት እንዳኸብኮበ ኢድ መፀና ነይሩ ፀላዒ እሳቶም ቶም 85-18-82 ብርጌድ ማለት እዩ። ንሕና 18 ከዓ ልክዕ ንዓዲ ዕለ ኣብተን ቢኤማት ዝነበራላ ኣብኣ ኢና ተሓቢእና ሓዲርና እንዳኸብኮበ ይመፀና ማለት እዩ። ብድሕሪኡ ፀላዒ ንጋሕቴላይ ገጹ ሃዲሙ ካብኣ መሊቋ ዝሃደመት ታንኪ ኣብኣ ትርብሸና ማለት እዩ። ምስ ረበሸትና በዓል ስዉእ ዘካርያስ ዓመፂ ኣብኣ ይስውዑና ብታኣ ናይ ዓዲ ዕለ ልክዕ ከምኣ ኢልና ጉዒ ወልዳ ብውን ትበሃል ነራ ምሳይ ኣላ ሕጂ መራርያ ነራ ታ ሰዓት ናይ ደቃይቕያ ብድሕሪናን ብቅድሜና ንሃርማና ማለት እዩ። ኣቲ ጉዒ እንታይ ደኣ ረዳት ዘይመፁና ጓል ደንጉዮምና ገሌልናስ ትኩስ ነርና እናተኮስና ሕጂ ዝበዓል ቤተይ ዘብዘብ እንዳለ መፀኒ ወይ ነቢያት ኣይትሰከፊ መፁና ኣለዉ ረዳት ገለ ትብለኒ ሓደስ መፀና ኣሎ ዋ ሓላፊ እዩ ዝኸውን በዓል ሽጉጥ ሽጉጥ ዳእሞ እንታይ ሰብ ካላሽን ካዓ ዝመፁና እምበር ገሌልና እንዳተጨራረቕና ንትኮስ ኣብኣ ከዓ ልክ ዓፍታ ቅድሜና ሰዓት ማለት እዩ መራሓ ጋንታና ኣብኣ ህርማ ኣቢሎሞ ይስዋዕ ብርሃነ ተሰውኢ ትብለኒ እዋ ኣይረእኽዎን ከማን ከም ሰብ ምክንያቱ ክንሪዩ ንኽእል ኢና ብድሕሬናን ብቅድሜናን እየን ዝሃርማና ዘለዋ ሽዑ ብድሕሪት መፀኒ በዓል ቤተይ እንታይ ብላ ሽዑ ንጉዑይ ዋ መራሓ ኢሉ እዩ ነይሩ ሽዑ ሽጉጥ ከምዚ ገይሩ እዩ እንዳጎየ ዝመፀኒ ንዓይረኸብ
0: ኣብለኒ
3: ስዉእ ሳሙኤል ተክለ ነባራይ ማለት እዩ። ሕጂ ንዓይረኽበኒ ሽዑ ቅድም ደኺምኩ ዶ ብለኒ ዋ ኣይደኹምኩ ንብሎ ኣነ እንታይ እየ ደኺመ ምክንያቱ ሸውዓተ ሰዓት ኢና ተጓዒዝና ለይቲ መዓት ዕጥቅን ገለመለን ነርና ደኺመ እየ ምስኡ ከዓ ማሕረምቲ ናይ እግር ኣለኒ ሕጂ ዋ ኣይደኹምኩን ኢለ ካይሻቐል ኢለ ዋ ኣነስ ቁሩብ ደኺመ ሓዲረ ብለኒ ዋ ሽጉጥ ጥራሕ ተኸልኪልካሲ ስኻደቅም ኣንዳ ከይሻቀለካ ኢልየ እምበር ደኺመ እየ ድካም ግን ድሓን የገለ ብሎ ዝኾነ ወዲ ክልተ ዓመት ነርና ቆልዓ ሽዑ ገዲፍና ኣብፃብራ ድሓን ዝወደይ ቁርብ ረኣየኒሎ እምበር ድሓን ኣጆኹ ናይ ትፍራሓ ማለተይ ሲ ፀገም የለን ገለመለ ብለኒ ዋ ፀገም የለን ድሓን ኣነተ ኮይነ ገለገለ ብለኒ ማለት ኣብ ተሓፃር ደቂቕ ዋ ከምኡ ትበል ክልቴና ብሓንሳ እምበር ንስዋዕ ንኸውን ገለ ብሎ ድሓን መቸም ኢሉ ንክልቴና ንዓይን ንጉዓይን ከምዝግበራ ከምዝግበራ ኢሉ ናይቲ ነበርናይ ኩነታት መምርሒ ሂብና ይኸይድ ድሕሪ ኣርባዕተ መዓልቲ ይስዋዕ ንሕና ሽዑ ኣብ ጋሕቴላይ በፂሕና ካብ ጋሕቴላይ ንርእሲ ዓዲና ደይብና መስዋዕትናቶ ከማ ድሕሪ ክንደየ ሰሚዓ ነ ዕለት ግን ድሕሪ ኣርባዕተ መዓልቲ ከምተሰውኦ ፈሊጠ ማለት እዩ ብከምዚኣታ ኩነታት ነራ እናተኢድናቱ
0: እንታይ እዩ ዝስማዓካ በዓል ቤትካ ተሰውኡ ክብልካ ከለዉ ሞ ከዓ ኣቐድም ኣቢልካ ሓደ ሓደ ቃላት ክትለዋወጥ ድፀናሕኻ ከምዚ ከተዕለና ፅናሕኺ እንታይ ትሰሚዕኪ
3: እዎ ማለት ሲ እንታይ መሲልካ እሶም ንደንጎሎ እዮም ክዒዶም 82 እሱ እዛቶም ከማን ስጋዕ ማየድ ከምኦም ስ በፂሒ እዩ ካብቶም ኣብ ግንባር ጊንዳዕ መጀመርያ ኣትዩስ ካብቶም ህዝቢ ማይ ብታኒካ ደስተይዎ እዮም እቲ መስዋዕቲ እቲ ዝነበረ ምረት ናይ በዓል ርእሲ ዓዲ ንኣሽቱ ገለ ብጣዕሚ ኢና ከዓ ሕማቅ ኣጋጢማና ርእሲ ዓዲ ማለት እዩ እሱ ብደንጎሎ ሕማቕ ኣጋጢሞዎም ነሩፍቲ ናይ ግንባር ጊንዳዕ ንሕና ከዓ ብርእሲ ዓዲ ስለዚ እቲ መስዋዕቲ ብጣዕሚ ከቢድ እዩ ግን ከም ሰብ ንዓይ ሕጂ ንኩነታት ተረጋጊዑስ ካብ ርእሲ ዓዲ ወሪድና ንደንጎሎ መፂና ንደንጎሎ ምስ መፃና መን እንገራ ኮይኑ ሓደ ከም ሰብ ሲ ምሻ ኣለካ ንመጀመርያ ዓለም ዝፈለጥ ክስዕዩ ብጣዕሚ ዩ ከዓ ካብ ኒው ኢና ነዊሕ ጌርና ትዝምድና ገለ ዳርጋ ምዕባይ እየ ዝብለካ ዕቢኒ እዩ ሕጂ መን ንገራ ኣድጋ ሓፋሽ ንገራ እዚ መኒካ ትብሎ ወዲእታይ ዝበሃል ነሩ መርሓይል ንገራ ሓኔታይ ንገራ ኩሎም ክሳይ ኮይኖም ከመይ ጌርና ክንነግራ ኣነ ግን ጠርጢሮ ኣለኹ ምክንያቱ ኣብ ወርሒ ወርሒስ ደብዳበ ገለ ሰደለ እዩ ሕጂ ጠርጢሮ ኣለኹ ብድሕሪኡ ግን ንወዲእታይ ከም ሓላፍነት ትእዛዝ ወሪዳቶ መርሓይል እዩ ትእዛዝ ወሪዳቶ ግንባር ጊንዳዕ ከለና ምሸት ንዒልኒ ማለት እዩ ድፋዕ ሒዘ ነረ ምስ ጉጅለይ ንባት ፀውዕዋ ተባሂሉ ፀዊዕኒ ኣብ ዝበለ ጎቦ ክ ገለገለ ኢልኒ እንታይ ጎቦ ዝብለንዳ ገለ ኢለ ግን ሸዓ እሞ ነቢያት እኳ ንዓኽ ብዙሕ ይሕድሰክን እዩ ሕጂ ግን ካብ ግንባር ናቕፋ ክንመፅእ ከለና ኣትሒዝናስ ሰማእታት እንዳኸፈልና ኢና መፂና ስለዚ ክስማዓክ የብሉን ሳሙኤል ተክለት ተሰውኡ ገለም ዘለኒ ኣይደኖ ንሓሙሽተ ደቂቕ ልክ ኤሌትሪክ ዝሓዘኒ ኮይኑ ሰሚዕና ነ ድሕሪ ሳሙኤል ኢለ ሕጂ ኣምላኽ ንዓይ ትሕግዘኒ እንተኾንካ ድሕሪ ሳሙኤል በቃ ተቐዳመይቲ ጤሲ ርኸበኒ ኢለ ናይ ብሓቂ ከምዚ ፀሎት ምሻ ኣለካ ዋ እንታይ እሞ ውላድካ ከማ ናይ ረኣየካ ንሽ ኣብ 17 ፀብራ እዩ ነይሩ ማለት ከምቲ ምኒትካ ይኮደን እሱ ሓሊፉ ኣነ ከዓኣትየ ነዚ ታሪክ እዚ ከዓ የዘንተወለኹ ድሕሪ 7 ዓመት እውን ነዚ ወደይሲ ሓደ ቆልዓ ዋላ ስድራይ እውን ብዙሕ ኣገዲዶምኒ ማለት ሲ ሳሙኤል ሳሙኤል እዩ ቆልዓ እውን ገዲፉ ኣሎ ስለዚ ሓዳር ክትገብርለክ ተባሂለ ክንደይ ተለሚነ ሓደ በዓል ቤተ ወዲ ኣህዶይ ዝነበረ ምስኡ ካልኣ እዩ ልክዕ እሱ እውን ሓዳር ኣይነበሮን ለተናን ኮሎኔል ምስግና መለስ ወዲ ሸቃ መለስ እዩ ዝበሃል ምስኡ ምስ ፈትና ብኣጋባብ ሓዳር ጌርና ገለ ናይ ወራር ወያነ ከዓ መፅ እዩ ወራር ወያነ ምስ መፀ ንሱ ከዓኒ መራሕ ብርጌዳ ብዛ 5-25 እዩ ነይሩ እዚ ናይ በዓል ሓንሽ ናይ ደብር ሳላ ኩሉ ታናቶ ኣህድያት ንቀሳቀሲ ነራ ዓሰብ ነይሮም 98 ማለት እዩ ጥንስተ ኮይደ ኣብዛ ናይ እግሪ መኸልካእሱ ካብ ዓሰብ ረዳት ተባሂሎም ሁፍ እንዳሉ መፂኦም ጓል ክልተ ወርሒ ገዲፍለይ ከዓ እሱ ብመስዋዕት ተፈልዩ ማለት እዩ ክንምለስ ኢና ቀልጢፍና ጥምቀት ክነርክብ ኢና ገለ ኢልኒ ብኣይድ ስዋዕ ነዚኣ ክነግሩ ደልየ ስለዚ ከም ሰብ ኣነ ነብሰይ ክገልፃ ከለኩ እዚ ብክልተ ጀጋኑ ስዋዓት ዝማሞቕኩን ዝተፀጋዕኩን ስለዝኾኑ ዝኾንኩ ደቀይ ከዓኒ ልክዕ ከመም እየ ዝጥምቶም ኣባይ ጥራሕ ዘይኮነስ ኣብ ኩሉ ኤርትራዊ ማለት እዩ ኣባይ ጥራሕ ዘይኮነ ከም ሳምፕል እየ ደምፆ ደለኹ እምበር ብዙሓት ኣለዉ ከምኡ
0: ሕጂ ድሮ መንእሰያት ኣኺሎም ኣለዉ ማለት እንድዩ መረዳእትኦም እንታይ ይመስል ንእሽቶ ሕፅር ኣቢልኪ
3: እዋ መረዳእትኦም ፅቡቅ እዩ ማለት ሲ እንታይ ሞ ልዕሊ ኩሉ ውላድካ ኮ ናትካ መስመር ሒዙ ተኸይዱ

0: ናብ ደረጃ ተበፂሑ እቲ ናትካ ላይን ሒዙ ነብሱ ክኢሉ ብዛዕባ ሃገራውነቱ ኣስፊዒ ዝሓስብ ዝርዳእ እንተ ኮይኑ ልዕሊኡ የለን ናትካ መስመር ሒዙሎ ማለት እዩ።
1: ብጣዕሚ ዘገርም ታሪክ እዩ። እዋቲ ቃልሲ ህዝቢ ኤርትራ ኣዝዩ ረዚን ዝገብሮ ከዓ እዚን ክንዲዚን ምስ ተደማምረ እዩ። ምዝ መረፅካዮ ክትነብር ኣይትኽእልኒ ኢኻ ትቃለስ ኢኻ ዘለኻ እንደገና እውን ካልእ ዕድላት ተፍትን እቲ ቃልሲ ከዓ ስለዚ ዝቕፅል እቲ መስዋዕት እውን መሊሱ እቕፅል እቲ ታሪክ ሕብረተሰብ ኤርትራ ከምኡ ምኳኑ ትዕልልና ዘለኺ

0: ክምደብ ከለኹ ኣብ መጓዕዝያ ተመዲበ ኣብ መጓዕዝያ ከዓ ኣብ ዝተፈላለየ ጨንፈራት ማለት እዩ እቲ ጨንፈራት ከም ዝበልኩም ኣብ ኤሌክትሪክቲሳ ተመዲበ ነይረ ዝተፈላለያ ቅድሜና ዝፀንሓ ዓበይቲ ተጋደልቲ ክኢላታት ነይረን እየን ካብኣተን ቁሩብ ክጠቅስ ንሕና እውን ኣሰርናተን ሒዝና ኢና ሙሉእ ሙሉእ ከምትናተን እኳ እተዘይኮነ እቲ ኣሰርናተን ሒዝና ቀፂልና ኢና ምቅያር ስለ ዘሎ እቲ ተመደብናዮ ኣይቀፀለን ማለት እዩ ካብኣተን ሓደ ሓደ ክጠቅስ ናይ ቶርኒዮ ኤደን ጓል ኣለም ትበሃል ክኢላ እያ ነራ ሓንቲ ካብተን ክኢላታት እያ ሕጂ የላን ተሰዊኣ ሳባ ተስፋይ ትበሃል ብኤሌክትሪክቲሳ ክኢላ መስርዓ ሒዛ ንድፋዕ ኣትያ ዝተበላሸዋ መካይን የዕርያ ክግበር ዘለዎ ገይራ ትምለስ ዝነበረት እያ ሕጂ የላን ብኣካል ተሰዊኣ ኣኘዛ ግርማይ ትበሃል ራድያቶሬ ልክዕ ከምኡ ማለት እዩ እዚአን ኩለን መብዛሕትን ኣብ ፀግዒ ግንባራት ዝነበራ ናይ 5 ኪሎ ሜትር ናይ 6 ኪሎ ሜትር ፍልይ ዝነበሮ ማለት እዩ ጋራጅ ነዳዲ ምውፋር ማለት እዩ እዚአን ዝኾነ ክጋጥም ከሎ መስርዐን ሒዘን ከይደን መካይነን ዕርየን ድመፃ ነይረን ማለት እዩ ዳርጋ መብዛሕትን የለዋን ተሰወየን እየ ኣነ ዝያዳ ንህዝባዊ ግንባር ካብ ምሰደይ ወይ ምስ ድራይ ተቐመጥኮ ምስ ህዝባዊ ግንባር እየ ተቐሚጠ ህዝባዊ ግንባር ከዓ ኣብሊሕኒ ሃኒፅኒ ማለት እዩ
1: ኣብ ዓዲ ሓውሻስ ሓፋሽ ድዋት ነርና ኣብቲ ግዜ እቲ ሕጂ ከም እዳለና ቆሞ ድፋዕ ስለነበረ ኩለን ግንባራት ኣብኡ ነይረን ዝተፈላለየ ሓይልታት ስለ ዝነበራ ነቒሕና ባዶ ሽዱሽተን ጀማሄርን ከዓ ኣብሊሖምና ግርጭታት ኣፋታትዑ ንፈልጥ ጠንቅን ዛዕብኑ ንፈልጥ ሓሲኻ ምዝራብ ሕማቅ ምዃኑ ምስራቅ ምሕሳው እዚ ኣይምልከተናን እዩ ብዋሒታት ቆምና ብመሳርዒ ቆምና ብግንባራት ንኸይድ ነርና ማለት ስጋዕ ውሽጢ ስመራ ብለይቲ ኸይድና ዝተፈላለዩ ንብረታት ሒዝና ንመፅእ ነርና ማለት እዩ ሽዑ ምዝላቅ ከቢድ ስለ ነረ ሓይልታት ንድሕሪት ክኸዱ ንሕና ከዓ ነቲ ዝነበረ ኣፅዋር ሒዝና ንዓላ ንብርሎ ማለት እዩ ገንዘብ ክቅየር ከይተረፈ ተጋላላይ ውሽጢ ስመራ እቲና ገንዘብ ኣምፅኡልና ንዓላ ይወር ማለት ናይ ደርጊ ማለት እዩ ናይ ሃይለስላሴ ወዲቁ ሲ ናይ ደርጊ ክቅየር ከሎ ማለት እዩ ነዚ ከዓ መኪትና ማስ ምስ ኣለካ ካብቲ እግሪ ተጋራላይ ስፍሕታይን ኢና ነርና
2: ኣደ ኣባኺዩ ዘሎ ምስጢር ናይዛ ሃገር ንስኺ ክደ መፍትሕ ኩሉ ነገር መሬት እኩት ኢላ ተበዝሐ ጭንቂ ክርህው እዩ እናበልኪ ትዕጥቂ ተስንቒ ፈልፋሊ ማህፀንኪ ዘየቋርፅ ዛራ ኣደይ ዝዓደይ ኣባኺዩ ምስጢራ ካብ ማህፀንኪ ዝብገስ ቀያ ናይዚ ህዝቢ ማዕር ዶ ይርከብ ብዘይ ንግስቲ ንህቢ ዋዕሮም ተዘየላ ዋዕሮም ተዘየላ መን ወልዶም በሳ ኣደይ ክዓደይ ንዓደይ ዋሕሳ ኣደ
3: ብዙሕ ፍጻመታት እንዳረኣና ኢና መፂና ኣእምሮና ኣብ ኣእምሮና ብዙሕ ነገር ተሰኒዱ ኣሎ ስከከለኻቡ ንዘክር
4: ኣብ ሻድሻይ ወራር ፀረ መፅቃዕቲ ምስ ጀመርና ኣንቲ ፅገብርሃ ትበሃል ነርና ውፅኢትና ጓልጋምፓና ማለት እዩ ሕጂ ዋርድያ

0: ወፅያ ኣብ ቅድሚት ኣብ እዮም ብእሉ ምሉ መዓልቲ ዝኽሸፍ ስለ ዝኾነ ንሕና ከዓ ድሕሪት ውዒልና ድሓር ምሸት ናይ ሰዓት ሓሙሽተ ምስ ኮነ ፅባሕ እዘን ቅድሜና ደለና ከነቃብፀን ኢና ምስ ተባሃለ እሶም ከይሰምዑ ኢሎም እቶም ኣብ ቅድሚት ደለዎ ዋርድያ ከይሰምዑ ኢሎም ሽዑን ፅባሒቱ ንምሾቱ ድፋዕ ክንሕዝ ምስ ከድና ኣነ ነጊረያ ማለት እዩ ፅገ ፅባሕ ነዘን ኣብ በዓል በላልሕ ገለ ዝበሃል ቦታ እዩ ማይ ጨው እዘን ቅድሜና ደለዋ ከነቃብፀኒ ኢና ኢሎም መግለፂ ገይሮምልና ኣለዉ ኣብዚ ስለ ዝውዓልኩም ገለ ይብላ እሞ በቃ ፅቡቅ መደምደምታ ናይ ሻድሻይ ወራር እዩ ስለዚ እስኺ ካባይ ስለ ትንእሲ ብግድምናዊን ካባይ ድሕሬ ስለ ዝኾንኪ ፅባሕ ንጎ ኣነ ክስዋ እየ እዚ መድረኽ ግን ንዓኺ እዩ ሕድርኺ ከም ቀደንኪ ኢላ ተላብያት ንኹሉ ግዜ ከዓ ካብ ኣእምረይ ዘይሰሓት በሰላ እዩ ከምቲ ዝበለቶ ከዓ ጅግንነት ኣወሪስና ድሮይን ንደቅና ኢና ምስለኒ ነውርታ ኣለና ካልኣይቲ ነጥቢ ኣብ ሰላሕታ ወራር እዩ ሰብኣይን ሰበይትን ደቂ ጋንታና ደጊቱ ብልዎ ሳ ከዓኒ ሰላሓ ዝብልዋ ነይሮም ገና ይተመርዓውን ግን ዝተማእከለ ዝምድና እዩ ነይሩ ኣብ ኣስማጥ ወፍሪ ጀሚረን ናባና ገፀን ጓዓዛ ስለ ዝነበራ ኣብቲ ደለናዮ ድፋዕ ኣይነበረን ምክንያቱ ሓድሽ ግንባር ስለ ዝኾነ ግንባር ሓልሓል ብእምኒ ጭርሕ ጭርሕ ኣቢልካ እዩ ነይሩ ከምቲ ኣብ ሰሜናዊ ሳሕል ዝገደፍናዮ ብደምና ይዕቀብ ብርሃፅና ይዕቀብ ደምና ደይኮነስ እዚኣስ ብእምንን እምኒ እያ ነይራ መፅአን ፀረ መጥካዕቲ ገይረን ኣለና ሽዑኡ ከም ዝምለሳ ንሓልሓል ገፀን ገይርና የን እንዳኸድና ከለና ግን ሰላሓ ትስዋእ ማለት እዩ ደጊቱ እቲ በዓል ቤታ ይርኣ በቃ ኣብ ኣሰርክ ኣለኹ ሰላሓ ኢልዋ ከዓ ከይዱ እዚ ከዓ ካብቲ ክዝከር ዝግብኦ ኩሉ ግዜ ኣብ እምርኻ ዘይሰሓት እዩ ብዙሕ ከምዚ መስዋእቲ ኣብ
1: ዝኸድካእንታይ ኮነ ተሰዊኡ ዶ ዋላ ዳሃዩለክ ዶ ኣብዛዕ
0: እወ ብድሕሪኣ ተሰዊኡ ኣጋጣሚቲ ተሰውኣ ኣሎ ኣነ ኣሃዱ ቀይረፍቲ ኣሃዱ ስለ ዘይነበርኩም እዞም እንዳ 525 ፓራኮማንዶ ብሶም ኣነ ተመዲበ ብድሕረይ ግን ተሰዊኡ

ዝኸበርኩም ተኸታተልቲ መደማገር ናይ ሎሚ ትሕዝቶ መደማገር ኣብዚ ተዛዚምሎ ኣብ ዝመፅእ ሰሙን ብካልኦት ትሕዝቶ ኢና ክንረኸብ። ክሳብ ሽዑ ሰሰናይ ብሩህ ቅነ እናበልኩ ቅድሚ ምስንባት የምሰኹም ፀናሕና ሳላይ ፀሃይ ዓለም ጋዜጠኛ ሳምራይት ሊቪዮ ብምዃን ኢና ሕጂ ድማ ንምስተረፉ መረባት ኤሪ ቲቪ ንሓድገኩም።

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 18 ወርሒ 6 ክሳብ ዕለት 1 ወርሒ 7 2026 ዝነበረ ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት ሒዘልኩም ቀሪበ ኣለኹ። ብደረጃ ሃገር ዝነበረ ሓደጋታትን ዕንወትን እንታይ እዩ ዝመስል ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 124 እዩ ነይሩ። መጠን ሞት 4፣ ከቢድ መጉዳእቲ 17፣ ፎክስ መጉዳእቲ 46፣ ኣብ ንብረት ዝወረደ ዕንወት ድማ 479,240 ናቕፋ ዝግመት ዕንወት ተዓዚብና። ብደረጃ ዞባታት ዝነበረ ፀብፃብ ከ እንታይ እዩ ዝመስል ዞባ ብዞባ ምስ እንዕዘቦ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 80፣ መጠን ሞት 1፣ ከቢድ መጉዳእቲ 3፣ ፎክስ መጉዳእቲ ድማ 19 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 12,800 ናቕፋ ዝግመት ዕንወት ተዓዚብና ነርና። ኣብ ዞባ ደቡብ ዝተመዝገበ ቁፅሪ ሓደጋታት 9 እዩ ነይሩ። መጠን ሞት 3፣ ከቢድ መጉዳእቲ 7፣ ፎክስ መጉዳእቲ ድማ 6 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 62,900 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ዓንሰባ ምስ ንሰግር ድማ ከምዚ ንዕዘቦ ዘለና ዝተመዝገበ ቁፅሪ ሓደጋታት 8፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 1፣ ፎክስ መጉዳእቲ ድማ 7 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ግና 151,540 ናቕፋ ዝግመት ዕንወት ኢና ተዓዚብና። እቲ ሓደጋታት ብቁፅሪ ውሕድ ዝበለን ክነሱ ኣብ ንብረት ዝወርደሉ ዕንወት ግና ብቁፅሪ ክዛይድ ንዕዘቦ ኣለና። ናብ ዞባ ጋሽባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 10፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 4፣ ፎክስ መጉዳእቲ ድማ 10 እዩ ነይሩ። ኣብ ንብረት ዝወረደ ዕንወት ምስ ንዕዘቦ ድማ 81,500 ናቕፋ ዝግመት ዕንወት ተመዝጊቡሎ። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 17 እዩ ነይሩ። መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ ድማ 4 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ ንዕዘቦ ድማ 170,500 ናቕፋ ዝግመት ዕንወት እዩ። ናብ ዞባ ደቡባዊ ቀይሕ ባሕሪ ምስ ንሰግር ድማ ከምዚ ኣብዚ ንዕዘቦ ዘለና ዘጋጠመ ሓደጋን ሳዕቤናቱን የለን ዝብል ስታስቲካዊ ፀብፃብ ኢና ተቐቢልና ዘሎና። ከምዚ ኣብዚ ተዘርዚሩ እንዕዘቦም ዘለና እቶም ብቐፃሊ እንጠቕሶም ጠንቅታት ሓደጋ ሕጂ እውን እቶም ዝለዕሉ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለዉ። ብቁፅሪ ምስ ንዕዘቦም መስመርካ ዘይምሓዝ 13፣ ሓደገኛ ኣመራርሓ 22፣ ቀዳምነት ዘይምሃብ 21፣ ብዚ ኣገባብ ንድሕሪት ምምላስ 19፣ ርሕቐትካ ዘይምሕላው ድማ 12 ሓደጋታት ዝኸተሉ ጠንቅታት ነይሮም። ገለ ካብቶም ኣብዚ ተጠቕሲ ዕለት ዘጋጠሙ ሓደጋታት ብመልክዕ ስእሊ ክንዕዘቦም ምስ እንፍትን እዚ እንዕዘቦ ዘለና ቦታ ኣብ ከባቢ ገጅረት ዝርከብ ሴማፎሮ እዩ። ኣብ ሴማፎሮ እዚ ብዕለት 26 ወርሒ 6 2026 ዘጋጠመ ሓደጋ ነይሩ። ኩሉ ግዜ ኣብ ሴማፎሮ ኣብ እናኣትወሉ እዋን ኣብቲ ቦታ ዘሎ ሕግታት ወይ ከዓ መምርሒታት ፖሊስ ትራፊክ ክንሕሉ ይግባአና እዩ። ብኡ ምስ ንጓዓዝ እዩ ድማ እቲ ውሑስ ዝኾነ ትራፊካዊ ምንቅስቃስ ዝረጋገፅ፣ ድሕነትና ድማ ብኡ መንፅር ዝረጋገፅ። ምናልባት ኣብ ዝተፈፀመ ጥሕሰት እንታይ ዓይነት ክሳራ ኣጋጢሙሎ፣ እቲ ኣብኡ ዘጋጠመ ሓደጋ እንታይ እዩ ዝመስል ተኸታቲልና ንመለስ።

0: ከምዚ ክንዕዘቦ ዝፀናሕና ናይ ሰከንድታት ክትሕሉ ብዘይምኽኣልካ ወይ ድማ ቁሩብ ሰከንድ ተፀቢኻ ክትሓልፍ ብዘይምኽኣልካ ጥራይ ከጋጥም ዝኽእል ዕንወት እዚ ክንዕዘቦ ዝፀናሕና እዩ። ምናልባት እቲ ጠንቂ እንታይ እዩ ዝመስል፣ እንታይ ዓይነት ሸለልትነት ስለ ዝረኣና ኢና እዚ ዓይነት ሓደጋ ከጋጥም ክኢሉ ምስ ሓላፊ ሓደጋ ምርመራ ፖሊስ ትራፊክ ዞባ ማእከል ኢስያስ ብርሃነ ዘካየድናዮ ቃለ ምሕትት ኣሎ። ናብኡ ከብለኩም።
1: ሓደ በዓል መኪና ብኤክስፖ ንሕርሻ ሚኒስትሪ ሕርሻ ዝወስድ ጎደና እዩ ዝኸይድ ነይሩ። ሓደ በዓል ብሽክለታ ከዓ ብፍያት መፅኡ ንጎዳይፍ ገፁ ንባር ጅማ እዩ ዝኸይድ ነይሩ። ሕጂ ከምዚ ብዚ ንሪኦ ዘለና በዓል መኪና ቀጠልያ ተወሊዓትሉ

ኸላ እዩ ዝሓልፍ በዓል ምሽክለታ ቀያሕ ከለው እዩ ዝሰግር ኣብዚኣ ልክዕ ኣብ ሰንተር ምስ በፅሐ ምስቲ በዓል ምሽክለታ በዓል መኪናን ይጋጨው እዚ እቲ ብበዓል መኪና ዝመፀሉ መንገዲ በዓል ክልተ ኣንፈት እዩ መንገዲ ማርሻ ቤት ብክልተ ዝመቅል በዓል ሓደ ኣንፈት እዩ እቲ በዓል ምሽክለታ ዝመፀሉ በዓል ክልተ ኣንፈት ኮይኑ ካብ ፍያት ንጎዳይፍ ዝኸይድ መስመር እዩ

0: ዛቀያ ሕዚያ ልክዕ ኣብታ ናይ መንገዲ ኣጋር ክበፅሕ ከሎ ከምዚ ምስሊ ንሪኦ ዘለና ልክዕ ኣብታ መንገዲ ኣጋር ክረግፅ ከሎ ቀያሕ ወሊዓትሉላ እቲ በዓል መኪና ገና ናብቲ መስመር ከይመፀ ከሎ ኣቐዲሙ ቀጠልያ ተወሊዓትሉላ ልክዕ ብዝመፁ ቀጠልያ ተወሊዓትሉ ክሓልፍ ኣብታ ማእኸል እዮም ተረኺቦም እዚ በዓል ብሽክለታ ተጋጭኦም ናይ ሞት ጉድኣት በፂሑ ዘሎ እዚ ደው ክብል ነይርዎ ነዚ ቀይሕ እዚ ከኽብሮ ነይርዎ እንተኾነ ግን ሕጊ ንሕጊ ሸለል ብምባል ናብ ማእኸል መንገዲ ብምእታው ነቲ ቀጠልያ ዝተዋሃበቶ መንገዲ ዕንቅፋት ብምፍጥራ ናይ ኣብ ልዕሊ ነፍሱ ናይ ሞት ጉድኣት ከብፅሕ ኣኽኢልዎ እዚ ከቢድ ዋጋ ኣኽፊሉ ዘሎ ሰኣን ንእሽተይ ግዜ ምፅማም ዝፈጠረ እዩ ሂወት ሰብ ወሊዑ ዘሎ እዚ ኩሉ ግዜ ከዓኒ ሰኣን ንእሽተይ ምፅማም ወይ ሰኣን ሕጊ ምኽባር ዝመፅእ ሳዕቤን እዩ እዚ ሳዕቤን እዚ ከዓ ነፍሲ ወከፍና ካብዚ ተማሂርና ክንጥንቀቕ ከም ዘለና የ ክነግር ዝደሊ ቀጠልያ ኣለኒ ኢልካ ምሕላፍ ዋላ እኳ መሰል እንተኾነ ክጥንቀቕ እውን ይግባእካ እዩ ወይ እውን ናይ ኣእምሮ ፀገም ዘለዎም ብሰኸር እውን ክመፁካ ስለ ዝኽእሉ ነዚ ሂወት እዚ ንምድሓን እቲ ምስ ኣእምርኡ ዘሎ ዝጥንቀቕ እቲ ምሉእ ኣስተውዕሉ ዘሎ ክጥንቀቕ ምትገበአ
1: ዝኸበርኩም ተኸታተልትና ከምዚ ክገልፆ ዝፀንሐ ኣብቲ ከባቢ ሴማፍሮ ናይ ገጅረ ዝነበረ ዘይምጥንቃቕ ዘስዓቡ ሓደጋ እዩ እስያስ ክገልፀና ፀኒሑ ምናልባት ኣብኡ ናይ ሞት ሓደጋ ኣጋጢሙሎ ናብ ከባቢ ሸል ዕቁባሃይለ ናብ ዘጋጠመ ኣብ ሴማፍሮ ዘጋጠመ ሓደጋ ምስ ንዕዘቦ ድማ ኣብዚ ቦታ እዚ ዋላ እኳ ናይ ሞት ዕንወት እንተዘይረኣና ዋላ እኳ ዕድል ገይሩ እቲ ሰብ ክወፅእ እንተኸኣለ ሸለልትነት ዘስዕቡ ሓደጋ ክሳዕ ክንደይ ከቢድ ምዃኑ ግን ኣብዚ ዝስዕብ ቪድዮ ተኸታቲልና ንመለስ።

0: ከምዚ ክትዕዘብዎ ዝፀናሕኩም ኣዝዩ ኣስካሕካይ ሓደገኛ ሓደጋ እዩ። ኢስያስ ብዛዕባ እዚ እውን ሓበሬታ ኣለዎ። ተኸታቲልና ንመለስ።
1: ኣብዚኣ እዚ በዓል ዓባይ መኪና ኔማን ይኽትወ ቀያሕ ከላ ኔማን ናይ ምጥዋይ መሰል እውን ኣለዎ። ቀጠልያ ከሎ ናይ ምጥዋይ መሰል እውን ኣለዎ። ክልቲኡ መሰሉ እዩ። እንተኾነ ግን ቀጠልያ ከላ ብቀያሕ ከላ ክሓልፍ ኣይደለየን ደው ኢሉ ተፀቢሎ ልክዕ ቀጠልያ ምስ ተወልዐት ፍረቻ ወሊዑ ክሓልፍ ምስ ተበገሰ በዓል ሞተር ቻርጀር ብየማኑ መፀሉ። ኣብዚኣ ብየማኑ ዝመፀ ዘሎ በዓል ሞተር ቻርጀር እቲ በዓል ቦጥ እናተጠውየ ከሎ እዩ ዝራኸቡ ዘሎ። ብስፔክዮ ክሪኦ ነይርዎ ከይንብል እታ ማኪና ዓባይ ኮይና ስፖክያ ኣብ ብርኽ ዝበለሎ እታ ሞተር ሳይክል ከዓ ለጠቕ ዝበለት እያ። ድሮ ከዓ ኣብ ትሕቲኡ ኣትያ ኣብ ጫፍ ማዕኮር በፂሓላ ኣብታ ጫፍ ማዕኮር ናይታ ማኪና በፂሓላ ንየማን እንዳተጠወ ከሎ በዓል ሞተር ሳይክል ክሓልፍ ቀጥታ እዮም ዝጋጨው ዘሎ ኣብታ ኩርና። ኣብዚ እቲ በዓል ሞተር ሳይክል ንቀጥታ ዝሓልፍ ብፀጋም እዩ ክቅድም ነይርዎ ወይ ብፀጋም ክሓልፍ ነይርዎ። ኣዋጅ 154 ናይ 26 ዓንቀ 36 ሓደ ብየማን ምቅዳም ኩልኩል ይብለና። መዓስ ራእይና ብየማን ንቅድም እታ ቅድሜና ደላ ተሽከርካሪት ንፀጋም ክትጥወ ምኳና ምልክት ኣብተርኤልና ንየማን ክንሓልፍ ንኽእል ኢና። እንተዘይኮይኑ ግን ብየማን ምቅዳም ብመሰረቱ ክኸውን ደይነበሮ እዩ። እዚ በዓል ሞተር ሳይክል ሓደ ብድሕሪት እዩ ዝመፅእ ዘሎ። እታ ቦጣ ቀዲማ ኣብኡ ነዊሕ ደው ኢላ ፀኒሓ ቀይሕ ኮይኑዋ ቀጠልያ ክትውልዕ መጀመረት እዩ ኣብ እቲ በዓል ሞተር ሳይክል ዝመፅእ ዘሎ። ስለዚ እናተጠውየ ከሎ ንየማን ከዓ እቲ በዓል ሞተር ሳይክል ስለ ዝኣተዎ ብየማን ከዓ ስለ ዝቅድም ዘሎ እዚ ግጭት ዘጋጢሙ። ስለዚ በዓል ሞተር ሳይክል ብክልተ ኣጋጣሚ በቲ ሓደ ብየማን ክቅድም ኣይነበሮን፣ ኣብ መስቀላዊ መንገዲ እውን ክቅድም ኣይነበሮን። ክልቲኡ በዚ ክልቲኡ እዚ ናቱ ጌጋ ነይርዎ። እቲ በዓል ቦጥ ልክዕ ኣብ ማእኸል ሒዙ ኣሎ። እዚ ዓባይ መኪና ስለ ዝኾነት ከም ንእሽተይ መኪና ፀግዒ የማን ሒዙ ክጥወ ዘለዎ ተኽእሎ ፀቢብ እዩ። ምክንያቱ ዓባይ ስለ ዝኾነት ክጥወ ከሎ ነዊሕ ቦታ ይወስደሉ እዩ። ስለዚ ዛሒዝዋ ዘሎ ልክዕ ቦታ እያ ክጥወ ዘሎ ምክንያቱ ዓባይ ስለ ዝኾነ። ቀያሕ ከላ ናይ ምጥዋይ መሰል ኣለዎ ንብላ ኣለና። እዚ መሰል እዚ ግን መጀመርያ ነቶም ቀዳምነት ዝወሃቡ ቀጠልያ ዝወላዕ ኣሎ ንዕኦም ቀዳምነት ሂቡ እዩ እምበር ማዕለቶም ቀጠልያ ዝተወላዕ ኣሎ ማዕሪኦም መሰል ኣለዎ ማለት ኣይኮነን። ነፃ ኣብ ዝኾነሉ ሰዓት ራእዩ ክሓልፍ ዘለዎ ኣብዛ ቦታ ኣብዛ ግዜ እዚኣ ዝኾነ

0: ተሽከርካሪት ቀጠልያ ንየማን ክጥወ ዝዕንቅፎ ዋላ ሓንቲ ይነበረን ክጥወ ክእል ነይሩ እንተኾነ ግን ኣይገበሮ ደይምግባሩ ከዓ ደቕፅዖ ኣይኮነ ተተጠውዩ ኣይቕፅዖን እዩ ተዘይተጠውየ እውን ኣይቕፅዖን እዩ ቀያሕ ከላ ስለምንታይ ተጠዊካ ኣይትብሉን ያ ቀያሕ ከላ ክጥወ ከሎ ምስቲ ቀጠልያ ዝተዋህበቶ ግጭት እንተጋጢሙ ወይ ምጭቕጭቕ እንተጋጢሙ ትራኢኻ ትቆፅዖ ቀዳምነት ዲሃበ ኢልካ ምክንያቱ ቅድሚኡ ካልእ ቀዳምነት ዝግብኦ በዓል ቀጠልያ ስለ ዘሎ ስለዘይ ሓለፈ ከዓ ቀያሕ ከላ ክሓልፍ ዋላ ይንበር ከዓ መኪና ዘየለዋ ስለምንታይ ሓለፍካ ኢልካ ከዓ ክትቀፅዖ ዘገድድ ሕጊ ከዓ የለን ክልቲኡ መሰሉ እዩ ስለዚ ኣብዚኣ ከምዚ ዝበልካዮ ሰብ ብሽክለታታት ፀግዒ ይሕዙ እዮም እሳቶም መሰሎም ዘይምፍላጥ እዩ መሰሎም ዘይምፍላጥ ከም ዝኾነ ተሽከርካሪት ኔማን ክጥወ እተኮይኑ ቀይሕ ከላ ክጥወ ክእል እዩ እንድሕር ቀጥታ ዝኸይድ ኮይኑ ኣብ ማእኸል ዶ ምባል ደዲ መፃ ብደዲ ሕሪኡ ማካይን ዝኾነ ተሽከርካሪት ደው ኢላ ብደዲ ሕሪኡ ትስራዕ ከምዝኾነ ተሽከርካሪት ዝኾነ ሰብ ኔማን ዝጥወ ብዝመፆ ኔማን ቀዳምነት ሂቡ ነተን ቀጠልያ ሂቦን ዘሎ ቀዳምነት ሂቦም ኔማን ክጥወ ይኽእሉ ኣሎም እቶም ቀጥታ ዝሓልፉ ግን ኣብ ማእኸል ልክዕ ከምዛ ቦጥ ደው ኢላ ታደላ ኣብቲ ማእኸል እዚ የማን መስመር ክገድፍዎ ክኽእሉ ኣለዎም ነተን ብየማን መፅን ፀግዒ መፅን የማን ድጥወያ ክገድፍሎም ክኽእሉ ኣለዎም ዝኾነ በዓል ብሽክለታ ዝኾነ መራሕቲ ኣሽከርካሪ ማለት እዩ
1: በዘይ ካዚ ዝኸበርኩም ተኸታተልትና ኣብ ከባቢ ፑሽኪን እውን ዋላ እኳ ትዕንወቱ ውሕድ ዝደበለ መጠን ሞት ዘይነበሩ ሓደጋ እንትኾነ ኣብኡ እውን ፀጋም ክትዕፀፍ ኣብ ዘይግባኣካ ቦታ ኣብ እዋን ሴማፎር እንተ ክትዕፀፍ ክኢልካ ክጋጥም ዝኽእል ሓደጋታት ዝገልፅ ኣብነት እውን ሒዘልኩም ቀሪብ ኣለኹ እዚ ንዕዘቦ ዘለና ኣብ ከባቢ ፑሽኪን ዝርከብ ቦታ እዩ እዚ መራሒ ተሽከርካሪት ናይዛ ንዕዘባ ዘለና ተሽከርካሪት ንፀጋም ክዕፀፍ ኣብ ዘይግባኣሉ ቦታ ክዕፀፍ ብምኽኣሉ ንዕዘቦ ዘለና ሓደጋ እዩ ብዛዕባ እዚ ዝገልፅ ሓበሬታ እውን ኢስያስ ክህበና እዩ ናብኡ ከብለኩም
0: ኣብዛ ናይ ፑሽኪን ሓደ በዓል መኪና ብሞኖፖልዮ ኢድ ወርድ ኣሎ ንባዶ 9 ገፁ ሓደ ኣጋር ብባዶ 9 ንሞኖፖልዮ ገፁ እዮም እዮም ዝኸዱ ዘለዉ ስለዚ እዚ በዓል ኣጋር ነቲ በዓል መኪናን ብማዕረ ክልቲኦም ቀጠልያ ተዋሂብዎም ምክንያቱ ይቋራረፁ ዘይኮኑስ ትኺሎም መስመሮም ሓልዮም ስለ ዝኸዱ ንክልቲኦም ቀጠልያ ተዋሂብዎም እንተኾነ ግን እቲ በዓል መኪና ንፀጋም ኩልኩል ናብ ዝኾነ መንገዲ ክጥወ ምስቲ በዓል ኣጋር ቀጠልያ ዘለዎ ተራኺቦም እዚ መሰረቱ ክኸውን ዘይነበሮ እዩ እዚ ትሕሰት እዚ ንፀጋም ብምጥዋዩ ናይ ዘጋጠመ ጥፍኣት እዩ እዚ ከዓ ብኣዋጅ 154 ናይ 26 ዓንቀፅ 162 ጥሕሰት ንፀጋም ምጥዋይ ዘቕፅዕ እዩ ኣጋጣሚ ፅቡቅ ኣጋጣሚ ኮይኑ ቀሊል እዩ ተሓደጋ እቲ ከምዚ ንሪኦ ዘለና ኣብ ስእሊ እቶም ሰብኣይ መኪና ምስ መፃቶም ብኢዶም ደጊፎም እዮም ክሕዝዋ ዝረኣዩ እቲ በዓል መኪና እውን ናሃሪ ይነበሮን ቀስ ኢሎም እዮም ብማዓኮሮም ኮፍ ኢሎም እስታቤላ እዚ ደይዛረብ ግን ትራፊክ ፖሊስ እዩ ትራፊክ ፖሊስ ደው ኢሉ በዚ ትኽል እንድሕር ዝብለካ ኮይኑ እዚ እውን ተተኺሉ ዝፓሎ እዚ 24 ሰዓት ኣብ ዝፓሎ እዚ ተተኺሉ በዚ ትጠወ ይብለና ኣሎ ስለዚ ነዚ ሕጊ እዚ ክነኽብሮ ጥራእዩ ዘለና
1: ዝኸበርኩም ተኸታተልትና ከምዚ ክንዕዘቦ ዝፅናሕና ኣብ ሰለስተ ቦታታት ናይ ሴማፎሮታት ወይ ድማ ናይ ትራፊካዊ መብራህቲ ዘጋጠመ ሓደጋታት ከም ኣብነት ብምውሳድ ኢና ኣብ ሴማፎሮ ዘሎ ሸለልትነት እንታይ ሳዕብን ከምፃልና ከም ዝኽእል ክንዕዘብ ፀኒሕና ምናልባት ከምዚ ኣብዚ ንዕዘቦ ዘለና ዋላ እኳ ጉድለት እንተሃለወ ተሓላሊና ክንከይድ ኣብ መወዳእታ መምርሒታት ፖሊስ ትራፊክ እቲ ዕላማ ሂወት ሰብ ንምድሓን ውሑስ ዝኾነ ትራፊካዊ ምንቅስቃስ ንምህላው ክሳብ ዝኾነ ወላ እውን ከምዚ እስያስ ዝገለፆ ወላ እውን ተቀዳምነት ናትና ኣብ ዝኾነሉ እዋን ወላ እውን ቀጠልያ መብራህቲ ተዋሂብና ኣብ ዘሎ እዋን ወላ ኣብ ዝኾነ ትራፊካዊ ምንቅስቃሳትና ቀዳምነት ናትና ወላ እውን እንተኾነ ከባቢና ተዓዚብና ክንሰግር ድማ በዚ ኣጋጣሚ መልእኽቲ ከመሓላልፍ ይደሊ ምክንያቱ ናይ ኣእምሮ ፀገም ዘለዎም ቦትኦም ስሒቶም ክኣትዋ ክእል እዮም ተሽከርካሪት ዝኣብየቶም ብሽክለታ ዝኣብየቶም ቦትኦም ስሒቶም ክኣትዋ ክእል እዮም ስለዚ ዝዘንግዐ ሰብ እውን ክኣትወካ ስለ ዝኽእል ኩልና ኣብ ፅርጊያ ብንጓዓዝ ዘሉ ቀዳምነት ናህና እንከሎ ንሕና እውን ከባቢና ተዓዚብና ኩነታት ናይ ከባቢና ተዓዚብና ክንሰግር እውን በዚ ኣጋጣሚ ለቦዋይ ክሕልፍ ይደሊ ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል ሰላም

አይሮን ወፎሊክማ ኔፍአይ ኩምሰልቱ አብርሃ ሕዳን ፎሊክ አሲድ ዲበ ነቃስ ገሮብ ዓሉቅ ሌጠ እንደይገብ ዲብ ሕማማት ልበ ጀልጠተ ሰረጣን ወሕማማት ርስዐ እግል ካሬ ለቀድር ኩምሰልቱላ ወድሓ ሰይድ ኤፍሬም እብሰበብ ኢፈሃም ወየእምር መጅተማዕ ላልትነፋዕ ቡ አዳም ብዙሕ ሰበት ይኮን አትፋዝኦት ወመሓደራት እግል ግባ ትላካ ሓይሳም ወሓይሳት ኣኽባር ካርጅ ሓቆሎም ዓዲት ኣቐብለኩም ቡ ኣኽባር ካርጅ ኣውሮባ ደቃብኣምን ብሪጣንያ ጀርመን ወኢጣልያ ለበተን ኣንፋር ሕልፍ ኔቶ ለተን 12 ዱለት ኣውሮባ እምን ለቃረ ትግል ለእድምነ 5 ቢልዮን ዶላር ሜዛንየ ትግል ግል ወራታት ዓስከርየት ግል ኣፍግረ ኩምሰልቱ ሓበረያ ለዲብ ቀበት 10 ሰነት ዲብ ፍዕል ላልተርጀም በራምጅ ዓስከሪ ኣግዳ ዲብ ኣፍርዮት ሚሳይላት ላተንከበ ኩምሰልቱ መሕቡር ሃላ ላስታት ኣሜሪካ እግል ድወል ኣውሮባ ትወዲያ ላዕለተ ናይ እምን ወዓስከርየት ሰዳየት እግል ታንቅሳ ክምሰል ቀድር ክምሰል ሓበረቱ ፈግር ለሃላ ድወል ኣውሮባ ዓዳዋት ካርጅ እግል ልጋብሓ ናይ ኖሰን ቅዋት ደሸ እግል ላቂማ ሊካት ትቀደም ዲበን ክምሰል ፀንሐት መለት ኣመር ለቅዋት ዓስከሪ ድወል ኣውሮባ ምን መተንካብ ዲብ ሕልፍ ቅብለት ኣትላንቲክ በለት ኔቶ ለባለ ሕግል ልግባእ ከምሰል ወጅቡ ፈረንሳ ወስፔይን ዲብ ብሓልፋ ወክት ከምሰል ኣታንባህያለ ልዘከርቱ እምን ኣውሮባ እግል ልተኣከደ ዝያት 9,000 ዓሳክር ካሰት ልህሌት ኣሜሪካ ደሽ ዓደት ደሽ ዓዳ እግል ታንቀሱ ከምሰልቱ ትሓብር ከምሰል ህሌት እተቃረተ ረብሸት እምን እግል ልሳድፍ ከምሰል ቀድር ሰብ መቅደረት ዓስከርየት ላተንብሆ ሆላንድ እግል ዩክሬን እበ ሰዳይት እግል ትርዳእ ከምሰል ይትቀድር ሓበረት እስ ክለ ዝያድ 10 ቢልዮን ዶላር ለዓውላ ሰዳይት ዓስከርየት ዲብ ዩክሬን ለነደት ሆላንድ ምን እሊ ወኬን እግል ትንዳ ቀድረት ከምሰል ኣለባሻርሐት ሌት ስፔይን ለበተን ድወል ሕልፍ ኔቶ ብዕዳትማ እግል ዩክሬን ለትትነዳእ ሰዳይት ዓስከርየት ምንቅድረተን ወልዓል ትገብእ ክምሰል ህሌት ሸርሓ ክምሰል ዓለያ ውህለያ ለልዘከርቱ ሕልፍ ኔቶ ምን ሰነት 2022 ዩክሬን ዝያድ 36 ቢልዮን ዶላር ለትትቀየም ሰዳይት ዓስከርየት ወማል ክምሰል ሃባያ ተቃሪር ለፍህም ናይ ደንጎ በከበር ኣሜሪካ ወስፔይን ኣሜሪካ ወስፔይን ላዕለ እግለን ወራታት ትጃረት እግል ላብ ጥራሑ ርኢስ ዶናልድ ትራምፕ ኣማውር ሓለፋ እግል ስፔይን መክርሐት ነፈር ሕልፍ ኔቶ ዲብ ልብላ ሸርሓ ርኢስ ትራምፕ ዓዱ ምስል ስፔይን ለገበት ትግባ ትጃረት እግል ተህለ እግለ ከምሰሊ ኢልሓዘ ወድሓ ስፔይን ሕልፍ ኔቶ ኣንፋር ድወሉ ናይ ሰነት ሜዛንየተን ዲብ 500 ትግል ወቅላሓ ላሓለፈዩ ቀራር እንደትቃወመት ምስል ሜርሓይት ለሕልፍ ላተ ኣሜሪካ ዲብ ክላፍ ከምሰል ኣተየት ለልዘከርቱ እምበል ሊማ ሕኩመት ስፔይን ኣሜሪካ እብጀው ዓዳ እንደትናፍዓት ኢራን እግል ትዝበጥ ላቀደመቱ ጠለብ ከምሰል ኢትከበተቱ ለኣከይ ማቅርሕ ዝያደት ከምሰል ከለማ ልትሃደግ ስፔይን ዲብ ኢራን ገብል ሓለ ህጁማት ኣሜሪካ ወእስራኤል እድንያ ቃኑን ለከይድ ከምሰልቱ እንደ ሸርሓተ ትትባጠሩ ወትትቃወሙ ከምሰል ዓለትማ ልትኣመር እምበል ሊማ ስፔይን ላዲብ ቀጣቃዛ ገብል ሓላ ሓምላተ ዓስከሪ እንደትቃወመት ምስል እስራኤል ላዕለት እግላ ናይ ዓስከርየት ወትጃረት ዕላቀት ከምሰል ኣብጠረተ ተቃሪር ለፍህም كحيسام وحيسات ما تقبلتنا إلا ساعة أخبار قلت ممارس أخبار بدقمان فعالية اتفاقية حفظة ورس عادات رقيق والدالاي وسيقة لكسس محبر قومات دي باس مرقبا اتاقليم قبلت زياد كل مليون أشتل عجي دي بكرم يوم عمد كمسل شتل شرحا

እግል ሰዳይት ኣረይ ፌስቱላ እበት ነዘመት ገበይ እግል ልትቀደም ሰብ ምህነት ኣፍየት መጥፋቀ ትቀደመው ብሪጣንያ ጀርመን ወኢጣልያ ለበተን ኣንፋር ሕልፍ ኔቶ እምን ለቃረት እግል ለእድምና ዝያደ 50 ቢልዮን ዶላር ሜዝያነ ትግል ኣፍግረኩም ስል ተሓበረ እያ ሆላንድ እግል ዩክሬን ሰዳይት እግል ቲደ ከም ስል ይትቀድር ሓበረት ኣሜሪካ ምስል ስፔይን ላዕላ እግለ ወራታት ትጃረት እግል ታብጥሩ ርኢስ ዶናልድ ትራምፕ ኣማውር ሓለፋ ከሓይሳም ዋሓይሳት መተቕበለት መታባትኩም ዲብ ሓመድ እግል ለሰዓት ድውሉ ለልኣኽባር እትለተሞም ወቅት ከይሮበርከት ምስለ ልተላለየ ብራምጃትና

0: ናይ መወዳእታ ናይ ዙር 16 ፀወቱ ኣብ ዘካየደሎም ኣርጀንቲና ምስ ግብፂ ትራኸብን ከላ ስዊዘርላንድ ድማ ምስ ኮሎምብያን ተራኺበን ሰዓት 7 ግጥመን ዘካየዳ ሃገራውያን ጋንታታት ግብፅን ኣርጀንቲናን ካብ ፈለማ ሚዛናውን ብዙሕ ፈተነ ዘይድሃበን ፀወታ ክኽተላን ከለዋ ኣብ መወዳእታ ግን ሕማም ኣፍሪቃውያን ሃገራት ዝተረኣየሉ ፀወታ ካብ ምዃነ ሓለፈን ግብፂ ካብ ናይ 2 ባዶ መሪሕነት ዓወታ ሕሊፋ ሂባ 3-2 ተሳዒራ ንሃገራዊት ጋንታ ሞሮኮ ንበይናም ካብ ኣጉር ኣፍሪቃም ገዲፋታ ወፅያም እዚ ፀወታ መበል 15 ደቂ ያሴር ኢብራሂም ብርእሱ ብዘመዝጋ ሽቶ ሕሳቡ ክኸፍትን ከሎም ኣይፀንሑን ግን ክብሮም ንምዕቀብ ኣትዮም ዘለዉ ኣርጀንቲናውያን ብመንገዲ ታግላፊኮ ፍፁም ቅላዕ ክረኽብዮም ተራዮም ሓላፍነታት ወሰደ ሊዮነል ሜሲ ድማ ምሕጂውን ፍፁም ቅላዕ ሳይቀደውን ብሓላ ውልዳት ግብፂ ተዓጊቱ ፀወታ ማዕረካ ምግባር ዓንቀፆም ብድሕታ ሸቶም ሙሉእ ሓይሎም ኣብ ምክልኻል ብምግባር ብመልሲ መጥቃዕቲ ከዘንግዕዎም ዝወጠኑ ፈርዖናውያን ኣመበል 67 ደቕ መደቦም ሰሊጥዎም ብብሉፅ መልሲ መጥቃዕቲ ብመንገዲ ሙስጠፋ ዚኮ ሸቶ ደጊሞም ንኣርጀንቲናውያን ካብ ዝውድር ዝገለፍዎ ኣመሲሎም ክቐርቡን ክሳብ ፀወታ ክውዳእ 11 ደቕ ዝተርፎ ድማ በዚ ውፅኢት ክቕፅልንዮም ተራእዮም ነይሮም እንተኾነ ኣብዚ ውድር ሃገራት ኣፍሪቃ ኣብ ምዕቃብ ሸቶም ኣዝዩ ፀገም ከም ዘለዎን ዝተረእየሉ ኣጋጣሚ ብዙሕ ሓሊፉን ትማል እውን ተደጊሙን ኣርጀንቲና ብተኣምረታዊ ምልሶት ኣብ 79 ደቕ ሜሲ ዝሰርሓ ኩዕሶ ሮሜሮ ምስ ሰኪዐት ክራኸባን ከሎ ኣይፀንሐን ድማ ክኸብ ኩዕሶ እግሪ ሊዮነል ሜሲ ኣብ 83 ደቕ ኣብ ውሽጢ ልዳት ኣትሌሮ ዝሃርማ ኩዕሶም ሸቶ ብምቕያራን ፀወታ ማዕረግ ክኸውና ኽኣሎም ብድሕሪ 9 ደቂቕ ኣርኪቦም ተወሳኺ ግዜም 7 ደቂቕ ምስ ተዋህቦም ተመክሮ ማዕረ ክንደይ ዋጋ ኣለዎ ኣርጀንቲና ንግብፂ ምሂራም ኣብ ካልኣይ ተወሳኺ ደቕ ብመንገዲ ኤንዞ ፈርናንደዝን ንመጀመርያ ግዜ መሪሕነት ተትሕዛ ሸቶም ርኺባን ንዝተረፋ ግዜ ብግቡእ ኣመሓዲራ ድማ 3-2 ብምዕዋት ተዘካርን ሸታ ሕሊፋ ናርዕ ፍጻመ ሰጊር ኣላ ንዝተዘካር ግጥም ተኸቲሎም ዛዛም ፀወታ ዙር 16 ንሃገራውያን ጋንታታት ኮሎምብያን ስዊዘርላንድን ከራኸበንን ከሎም እዘን ተመሳሳሊ መዐቀኒ ዘለዎን ሃገራት ድማ ብዝበዝሐ መዐየሪ ማዕረ ብምውፃእ ክሳብ 120 ደቕ ብዘይዝኾነ ሸቶ ክጓዓዛን ኣብ ፍፁም ቅላዕ ድማ ስዊዘርላንድ 4-3 ተዓዊታም ኣብ ርዑ ፍፃመ ኣንጻር ኣርጀንቲና ዘራኸባ ትኬት ቆሪፃን ትርከብ ኣብዚ ብዙሕ ዝጥቀስ ፍጻመ ዘይነበሮ ፀወታም ግዜ ኣርኪብዎን ናብ ፍጹም ቅላዕ ምሳ ኣምርሓም ኣብ ዝነበረ ድራማ ሳንቸዝ ካብ ኮሎምብያም ኣቐዲሙ ንኽዕሶም ላዕለዋይ ዓንዲ ኣጋጭዮም ቀዳማይ ሰሓተት ፀወታይ ክኸውንን ከሎም ከምኡ ተኸላኻሊ ኣካንጂ ድማም ካባኻይ ሓምቕን ብምባል ንላዕሊ ከሳፍራዩ ተራእዮም ብድሕሪዚ ዘቕርቡ ሃረምቲ ግን ብዘይካ ናይ ኮሎምብያ ሄርናንደዝ ብምልኦም ንኽዕሶም ስክዕት ከረኸብዋ ብምኽኣሎም ስዊዘርላንድ 4-3 ተዓዊታ ድሕሪ 1954 ንፈለማ እዋን ኣርብዕ ፍጻመ ክትረግጽ ክኢል ኣላ ዙር ፈረንሳም ትማል ሰልስ ብናይ ረብዓይ መድረኹ ቀጺሉ ኣብ ዝዋዕለሎም ተቐዳደምቲ ካብ ካርካሶን ናብ ፎክስ ብምጓዓዝ 181 ኪሎ ሜትር ክሽፍኑን ከለዉ ኣብ መንጎ ተሪር ምንቃዓር ዝነበሩ ዓቐብ ክሓልፉ ዝግደድ ብምንባሮም ድማ ኣብ ዝተፈላለየ ጉጅለት ተመቓቂሎም ዝያዳ ናይ ምሕኳር ዓቕሚ ዘለዎም ተቐዳደምቲ ክረብሑላ ከም ዝኽእሉ ርዱይ ነይሩ ናብዚ ውድድር ምስ ሓዳስ ክለቡ ኤንኤስኤን ቀሪቡ ዘሎ ቢንያም ግርማይ ኣብ መንጎ ኣብ ዝነበረት ናይ ኢንተርሚድየት ውድድር ንመዋድርቱ ፊሊፕሰንን ፔደርሰንን እናኸቲሎም ቀዳማይ ብምውፃእ 25 ነጥቢ ክኸስብን ከሎም ኣብ ዝቐጸለ ኪሎ ሜትራት ግን ቅርፂ መሬት ይሓገዞን ምስ ዓባይ ጉጅለም ክተርፍ ይተርእዩ ምዘኑ ማድስ ፔደርሰን ድማ ብዙሓት ተቐዳደምቲ ምዝሓተት ንእሸ ጉጅለ ኮይኑ ነዝተርዕ ዓቐበት ብብቕዓት ትሕሪ ምውፃእ ክልተ ደቂ ጋንቱ ኣሰኒሞ ኣብ ዝተገብረ ቅፀታ ውድድር ብውፁ ብቕዓት ክዕወተሉ ብምኽኣል ነጥቡ ብድምር ናብ 103 ደይቡም ኣብ ቀጠልያ ማልያ መሪሕነት ተረኪቡሎም ቢንያም ግርማይ ድማ ብ39 ነጥቢ ኣብ ሻድሻይ ደረጃ ተቐሚጡ ናብዛኔሎ ምትካየድ ክዕወተላ ልዕል ፅቢ ተነቢሩሉ ዘሎ ሰጣሕ ጎልጎል ዝቕርፃ ውድድር ኣትኢሎም ብኣዝዩ ገፊሕ ፍልለይ ክሳብ 13 ደቕ ዝተቓረበ ድሒራ ምስ ዝመፀት ዓባይ ጉጅለ ዝነበረ ታዲ ፖጋቻር ድሕሪ ናይ ሓንቲ መዓልቲ ምልባስ ብጫ ማልያም ኣሕሊፉ ንናይ ኦኖኤክስ ተቐዳዳሚ ትራይን ከረክቦን ከሎም ካብዚ ዕውቱ 7 ደቕን 53 ካልኢትን ድሒሩ ድማ ናብ 4ይ ደረጃ ወሪድሎም ዙር ፈረንሳም ሎም ረቡዕ ናይ 158 ኪሎ ሜትር ፎኮስቲ ኩርባታት ሒዛ ካብ ላነመዛን ናብ ፓውት ሽፍኖ ናይ ቀጠልያ ማልያ ተወዳደርቲ ሒዞሞ ቀሪቦም ዘለዉ ብቕዓት ብንጹር ዘርእዩላ መዓልቲ ክትከውን እዮም
1: ባልካ ዝኸበርኩም ተዓዘብትና ሎም ትሕስና ዝምስሊ ነይሩ ምሳኻም ፅናሕኩ ፊደል ገብሪ ህወቴ ብወገነይ ሰላም።

0: سلام كمي كان يخون زي خبركم تخطات التي بغطر تليفون عسر تغلتا عسران أربعة حمسان أربعة كومن عسر تغلتا عسران أربعة سبعان أربعة التسات فلو مدب ملسا مسمر جميرنا لنا قدمي بزي مسمر رأتي زلو ناو قدمي مخادنا قن أبناي عسر تغلتا سنة مدبنا حان تحتي تنانيرنا مس قزي تحدى سيترا تأساسر أماني رهبت ميكايل كاب دك شحي ኣቲ ነይሩ ከምዘይመለሳ ኢና ንሕና ነጊርና ግን ብዙሕ ርእቶታት መፂና ተሪርኩም ሞ ዝበዝሐ ክፋላ መሊሱ ስለ ዝነበረ ሽልማት ትግቡዕ እያ ዝብል ርእቶታት መፂና ስለዚ በዚ መሰረት ናይ ርእቶ ናይ ተኸታተልትና ነታ ሽልማት ክንሰደሉ ኢና ከምዝመለሳ ሓሲብና ማለት እዩ እቶም ርእቶታትኩም ዝሃብኩምና ኣብ ደንደን ሚድያ እውን ርእቶ ወይ ኮመንት ዝፀሓፍኩምልና ኣዚና ነመስግን ስለተገዳስነትኩም ተሳትፈኹም ከዓ ኣይፈለየና መስመር ሰብ ኣለና ሄሎ
1: ሄሎ
0: መርሓባ መን ክብል
1: መሓመድ ዓብደላ
0: መሓመድ ዓብደላ ካበይኻ መሓመድ ካበይኻ መሓመድ
1: ኣብ
0: ኣስመራ ሓራይ መሓመድ ኣብ ቀዳማይ ደረጃ ቁፅሪ ምረፅ
1: ዓሰርተ
0: ቁፅሪ ክንደይ
1: ዓሰርተ
0: ዓሰርተ ዓራይ ፅቡቅ ዕድል ምንኤልካ ቀዳማይ ደዋሊኢኻ ተስፋ ግብር ትዕወት ስፖርት ከመይኻ
1: ስፖርት ድሓነ ትነ
0: ኣራይ እዚ ዋንጫ ዓለም ትከታተሎ ኣለካ ዶ
1: ዋዋ
0: ኣራይ ምስ ምትእሳር ኣለዋ ነዛ ሕቶ ንክትምልሳ ሰለስተ ዕድል ክህበካየ ልካዕ ቁፅሪ ግን ከተምፃ ኣለካ ኣራይ ከነንብባ ኢና ብምክንያት ብዝሒ ሱታፌ ሃገራት ዋንጫ ዓለም 226 ንክንደይ መዓልትታት ክቕፅል እዩ ሰብዓን ሸሞንተን ኣይኮነትን ኣርባዓን ሸሞንተን ኣይኮነትን ውድድሩ ብጠቕላላ እስክንደይ መዓልታት ክገብር እዩ ማለት እያ ተሓቶ ተረዲያ ትካልና ከይ
1: ሰላሳን ክልተን
0: ኣይኮነትን ሓንቲ ዕድል ተሪፋ
1: ንላዕሊ ወለንታሕቲ
0: ካበየነይት ንላዕሊ ካብታ 32 ንላዕሊ ካብታ 48 ጋ ንታሕቲ ሓንቲ ዕድል እያ ተሪፋ ትካ ተጠንቀቕ
1: ወርሒ እንድያ እታ ውድድር ምስ
0: እዋ ንዓባ ሕታ ነይረ ሓትት
1: ኣራይ 39
0: ቆኑዕ መልሲ 39 ካብቲ ናይ ዝሓለፈ እዋን ተወሲኮ ማለት እዩ ናብ ካልኣይ ደረጃ ንኸይድ ራይ ቁፅሪ ምረፅ ዓሰርተ ሕጂ ሕጂ እውን ምስ ዋንጫ ዓለም እትእሳር ዘለዋ እያ ከም ብበልካ እየ ኣብ ግጥማት ዋንጫ ዓለም እታ ዝቐልጠፈት ሸቶ ዘመዝገበ ተፀዋታይ መን እዩ ኣብ ታሪክ ማለት እዩ
1: ኣራይ ክሓስበላ ንስተ
0: ኣራይ ሓንቲ ደቂቃ ኣላትካ ካብኣይተን ዋዓ
1: ናይ ቱርኪ ተፀወታይ ደኹም
0: ናይ ቱርኪ እወ ስሙ ከ ቁርብ ዝክረሎ
1: ስሙ እንዲ ቁርሰ
0: ወቅዲ ላዓቃ ቱርካዊ ምዃኑ ግን ፈሊጥካ ኣለ መዓስ ነይሩ ዋንጫ ዓለም መዓስ
1: ዕለት ማለት
0: ማለት መዓስ ዓመተ ምህረት
1: ዓመተ ምህረት
0: ኣብ ክንደይ ከየትዋ እቲ ግዜ ከም ዝመለስካያ ንክን ሓስፋስ ካብዚ የንገለ
1: ኣብ 30 ገለ ሰከንድ
0: ኣይኮነን
1: 16 ገለ
0: 16
1: ሰከንድ
0: ምስ መን ፀዋት ነይራ እታ ቱርኪ
1: ዋ
0: እንታይ ዳ ክንገብራ ኢና ወደ ግዜ

0: ሰበ ናመድ እያ ነገሩ ይቀደም ዲኻ
1: ኣራይ ታይ ክንገብር ኢና ውዕል መስለካ ሕጂ እዚኣ ከም ንመለስካ እንተ ሓሲብና እያ ሳልሰይቲ ሕቶ ግድን ክትኣትዋ ኢኻ እንተ ሳልሰይቲ ሕቶ ዘይመለስካያ እተ መሊስካያ ኩሉ ሽልማት ክንበካ እተ ዘይመለስካያ ከዓኒ ዋላ ታ 110 እውን ኣይንበካ ተዋፃካ ደ
0: ቅድሚያ ግንታ ምስኣ ጋንታ ናባ ክፍትን ካብ ኤሮፓ ድያ ዋላ
1: ፍትን ሕረ
0: ተፃወተት ካብምንታይ ነበር ገላ ንፈት ሂብካ ካብ ኤሮፓ
1: ካብ ኤስያ
0: ኤስያ ኣራይ ደቡብ ኮርያ ትኸውን
1: ደቡብ ኮርያ ኣራይ በቃ በል እዚኣ ከም ንመለስካ ይኹን ሓስባ ኢና ደቡብ ኮርያ ፈሊትካ ቢልካ ቢልካ ስኬድካ ኣላ ኣራይ በልና መወዳእታ ንኽኢል ሕጂ ውዕል የብላን ከም ቀደምካ መስመርካኣት ይኸላ ማለት እዩ ሳልሳይ ደረጃ ተቐፅል ኒኻ
0: ዓሰርተ
1: ኣራይ ሕጂ ጥንቅቕ ኢልካ መልስ ምልእቲ መልሲ ኢና ንፅበ
0: ኣራይ
1: ኣራይ እዚኣ ንክትምልሳ ክልተ ዕድል ክህበካ የ ተጠንቂቕካ መልስ ከም ብበልካ የ ቁፅሪ 10 ሳልሳይ ደረጃ ቁፅሪ 10 ንፈለማ ግዜ ናብ ርብዒ ፍፃመ ግጥማት ዋንጫ ዓለም ዝሓለፈት ኣፍሪቃዊት ሃገር መን እያ
0: ሞሮኮ
1: ኣይኮነትን ተጠንቃቕ ሓንቲ ዕድል እያ ተሪፋ ደላ
0: ጋና
1: ኣይኮነትን ተወዲያታ ግዜ
0: ሓንቲ ዕድል በኒ መረሻ
1: ዋ ሓንቲ በላ ሕራይ ቀልጥፍ
0: ዓመተ ምህረት ከምዓት ነይሩ ማለት እዩ
1: ኣራይ በል 99 ነይሩ
0: ሴኔጋል
1: ካሜሮን እያ 110 ግን ተዓዊትካ ኣለኻ መሓመድ ዓብደላ ኣዚና ነመስግነካ ስለ ተሳትፎካ ይቕኒልና ናብ ካልእ ደዋሉ ክንሰግር ኢና ሄሎ ሄሎ ምስ መልሳ መስመር ኢኹም ዘለኹም ዝኸበርኩም ተኸታተልቲ ሄሎ
2: ሄሎ
1: መርሓባ መልሳ መስመር መን ክብል
2: ጤንኤል ኣማኒ
1: ኢሌና ሃይ ኢሌና መን
2: ጤንኤል ኣማኒ
1: መን
2: ጤንኤል ኣማኒ
1: ሰሚዐ ኣይፈልጥን ዘስም
2: ኣዳሽ
1: እንታይ እያ ትብል ኢልክኒ እስ ስፐል ግበርለይ
2: ኤንኤል ኣማኒኤል
1: ኣማኒኤል ድሽማ ኣቦኺ ጓል ኣማኒኤል ክብለ ኬን ግዜ ዓራይ ቁፅሪ ምረፅ ብዘይካ ቁፅሪ 10
2: ቁፅሪ
1: 9 ዓራይ ኩዕሶ ትከታተል ኢለኸ
2: ዋይ ድሓኒ
1: ዓራይ ከም ብበልክ የበሊ ምዝ ቕንያት ናይ ዋንጫ ዓለም ናይ ምስ ስፖርት ተኣሳሰረ ሕቶታት ኣብዝሓቢልና የለና ሎሚ ከም ብበልክ የ ኣብ 6 ውድድራት ዋንጫ ዓለም ሸቶ ዘመዝገበ ናይ ፈለማ ተፀዋታይ መን ይበሃል ታሕቱ እንተና ዘይነፅረትልክ ከም ብበልክ ክእል ክደግመልክ ክእል ከነፅረልክ ወ ይኽእል እየ ኣብ 6 ውድድራት ዋንጫ ዓለም ሸቶ ዘመዝገበ ናይ ፈለማ ተፀዋታይ መን ይበሃል
2: ሮናልዶ
1: ሮናልዶ ቆንዕ መልሲ ፅቡቅ ሓራይ ናብ ካልኣይ ደረጃ ንስገር ቁፅሪ ምረፂ ቁፅሪ ምረፂ ሄሎ ሄሎ
2: ሄሎ
1: ኣለኹ ዶ
2: ኣለኹ
1: ኣራይ እታ ቴሌቭዥን ድምፂ ኣዝሐላ ኣብልያ ወይ ርሕቕ በለ ካብ ኣስኺ እንተዘይ ኮይኑ መቓልሒ ስለ ትገብር ኣይ ክንሰማማዕኒ ኢና ቁፅሪ ምረፂ ቁፅሪ ክንደይ ኣብ ካልኣይ ደረጃ
2: ቁፅሪ 9
1: ኣራይ ቁፅሪ 9 ሕጂውን ምርጫ እንድያ እዚኣ ሓንቲ ዕድል እያ ዘላትኪ ከም ብበልክ ንፈለማ እዋን ሃገራዊ መዝሙር ዘተኣታተወት ሃገር መን እያ ሀ ጀርመን ለ ኢጣልያ ሐ ቻይና መ ዓባይ ብሪጣንያ ሓንቲ ዕድል እያ ዘላት ክ ተጠንቀቀ
2: ሓንቲ ሳባን ሓተላ ግዜ ዘና ንእሽ

0: አንተ ደቃ ቃላትኪ
1: ها
0: ጴንኤል ዩሽምኪ
1: ኤኒስ ቦን
0: ጴንኤል
1: ኦስ ቦን ተጻፈለ
0: ተጻፈለ ጽቦ
1: ወ
0: ታይ ማለት ያላ
1: ቅዱስ ቦታ
0: ስም ቦታይ አረ
1: ወ
0: አረ ንፈለማ ዋን ሀገራው መዝሙር ዘታታቶት ሀገር መንያ ያታሕቶ ጀርመን ኢጣሊያ ቻይና ዓባይ ብሪጣንያ ኣራይ ተኸደ ክላታ ጊዜ ንመን ደ ከታሕቲ ዘለኸ
1: ሓወ ኣሎ ንድውል ኣለና ንእሽቶ
0: ኣበይ ዘሎ ሓወ
1: መንደፈራ
0: እሞ ኣይረኸብኪ
1: ንድውል ኣለና ጌና
0: ኣያልዓላን ደይስ ምስራሕ ኣብያትኪ ሓራይ በለ ሕጂ ካብ ግዜ ክንዲያ ከይዳ ልክዕ 30 ካሊት ክውስኸክ በዕላ ተመልሲ ክትመፅእያ እተዳ መለስክያ 30 ካሊት ራይ ምርጫ ስለ ዝኾነት ግዜ ክትጥቀምሉን ዕድል ክትፍትንኻ ፅቡቅ ማክረካ ኣነ 30 ካሊት ጀሚራ ኣላ
1: ኢጣልያ ዝኾነ
0: ኣይ ኮነትን ጴንኤል ዓባይ ብሪጣንያ ተመልሲ መሰናይ ቅሬቱ ታ 110 ናይ ክትውልን እያ ማለት እዩ ይቀኒየልና ተሳትፎ ኮይ ኣይፈለየና ናብ ካል ደዋል ክንሰግር ኢና ሄሎ
2: ሄሎ
0: መርሓባ መልሳ መስመር መን ክብል
2: ህያብ ተስፋ ልደት
0: ህያብ ተስፋ ልደት ካበይ ክህያብ
2: ካብ ከረም
0: ሓራይ ህያብ ቁፅሪ 9 10 ተሓቲተን እየ ናብ ቀብሊ ዳማይ ደረጃ ቁፅሪ ምረፅ
2: ቁፅሪ
0: 2 ራይ እዚኣ ንክትምልስ እያ ክልተ ዕድል ኣለዋ ኺ
2: ራይ
0: ጠንቀቂ ኢል ክመልሲ ከም ብበልከ ኣብ ኣፍሪካ ናይ መጀመርታ መስጊድ ዝተሰርሐለ ሃገር መን እያ
2: ምረፅ ኣለዋ ዶ
0: የብለ
2: ኤርትራ
0: ኤርትራ ቆንዕ መልሲ ኣብያ ትርከብ ታ መስጊድ
2: ኣብ ከተማ ባጥዕ
0: ንፋቲ ያ
2: መስጊድ ሰሓባ ተባሂላ ፅዋዕ
0: ሙሉእ ሓበሬታ ሓራይ ያብ ያብ ተስፋ ኣለት ካብ ከረን 110 ተዓዊት ክለኸ ንቐፅል ወይ ሳክለኪ
2: ንቐፅል
0: ቁፅሪ ምረፂ ካልኣይ ደረጃ
2: ቁፅሪ 4
0: ቁፅሪ 4 ሕጂ እውን ክትዕወት ተስፋ ገብር ከም ብበልከ ተበግሶ ቅናትን መንገድን በልት ኤንድ ሮድ ኢኒሽቲቭ ዝበሃል እስትራቴጂያዊ ምዕባለ ናይ ነይቲ ሃገር እዩ ወይ ውጥን እዩ
2: ከድገመለይ
0: ተበግሶ ቅናትን መንገድን ወይ በልት ኤንድ ሮድ ኢኒሽቲቭ እስትራቴጂ ምዕባለ ናይ ነይቲ ሃገር እዩ ንፅርቲ ድያ ታሕቶ
2: ኣብ ሃገረ ቻይና
0: ናይ ሃገረ ቻይና ቆንዕ መልሲ ናይ ቻይና ቆንዕ መልሲ ፅቡቅ 330 ኮይኑ ልክሎ ያብ ንቐፅል ወይስ
2: ንቐፅል
0: ሕጂ ዛሕቶ እዚኣ እንተዳ መሊስከያ ሳልሳይ ደረጃ 880 ክኾነልኪ ናይ 880 ካርድ እንተዳ ደይ መለስከያ ግን እታ 220 ናይ ክትሉንያታ ፀወታ ትፈልጥ እያ ሓቀይ
2: ወፈልጠ
0: ኣራይ ቁፅሪ ምረፅ በል ኣብ ሳልሳይ ደረጃ
2: ቁፅሪ 8
0: ቁፅሪ 8 እዚኣ ምርጫ እንድያ
2: ኣራይ
0: ተጠንቂቕ ክመልሲ ከም ብበልከ
2: ኣራይ
0: ሓንቲ ዕድል እያ ዘላትኪ ማለት እዩ زين سعبك.

0: ከተማታት ብቐደም ተኸተል ሓራ ወፂን ሀ ኣፍ ዓበት ባፅዕ ዓደቕይሕ ለ ኣፍ ዓበት ባፅዕ ሰገነይቲ ሐ ባፅዕ ኣፍ ዓበት ከረን
1: ቀድገመለይ
0: እዘን ስዕባ ከተማታት ብቐደም ተኸተል ሓራ ወፂን ሀ ኣፍ ዓበት ባፅዕ ዓደቕይሕ ለ ኣፍ ዓበት ባፅዕ ሰገነይቲ ሐ ባፅዕ ኣፍ ዓበት ከረን

0: እቶም ድለለይት ክእልዶ
1: ሰለስተ እኒአን ታን ሕቶ እተን ምርጫ ሰለስተ ኢና ይነጉድለኒ ኢና ሰለስተ ካብ ሰለስተ እታ ግዜኻ ትኸደ ክላ ፍርቂ ዳቂቕ ተሪፉ ክሎ 30 ካሊት ሞታ ጊዜ ትኸይዳላ ህያብ ያ ምረፅ በለ ለ ኣፍ ዓበት ባፅዕ ሰገነይቲ ኣይኮነትን ኣፍ ዓበት ባፅዕ ዓዲ ቀይሐ ስለዚ 11 ኮይና ትልክላ ህያብ ተሳትፎ ክዩ ኣይፈለየና ይቀኒልና ናብ ካል ደዋሉ ክንሰግር ኢና ሄሎ
2: ሎ
1: መርዓባ መልሳ መስመር መን ክብል
2: ሄለን ይበሃል
1: ሄለን መን
2: ሄለን ብየነ
1: ካበይ ከይ
2: ካብ ኣስመራ
1: ሓራይ ሄለን ቁፅሪ በልምረፂ ኣብ ቀዳማይ ደረጃ
2: ዘይክንደሎ
1: ቁፅሪ 2-9-10 የለዋን
2: ቁፅሪ 4
1: ኣራይ ቁፅሪ 4 ከም ብበልክ የበል ስፖርት ምትእሳር ኣለዋ ኣብ ስፓኛ ዝካየድ ናይ ግራንድ ቱር ውድድር ብሽክለታ እንታይ ይበሃል
2: ኣብ ስፓኛ ዝካየድ
1: ናይ ግራንድ ቱር ውድድር ብሽክለታ እንታይ
2: ቮልታ ስፓኛ
1: ቮልታ ስፓኛ ቆኑዕ መልሲ ቆኑዕ መልሲ
2: ሓራ
1: ናብ ካልኣይ ደረጃ ክንከይድ
2: እዎ ነኺድ
1: ምረፂ
2: ቁፅሪ 6
1: ኣራይ ትዕወት ተስፋ ገብር ከም ብበልኬ ነዛሕቶ ክትምልስ እያ ሰለስተ ዕድል ክበኬ ኣብ ዓለም ብምፍራይ ወይ ምዕዳን ወርቂ ኣብ ቀዳማይ ደረጃ እትስራዕ ሃገር መን እያ
2: ኣብ ዓለምሽ
1: ብምዕዳን
2: ወርቂ ቀዳማይ ደረጃ ክሓስብ ቁሩብ
1: ኣራይ

ካብ ስቱድዮ ዜና ኤሪቲቪ ዕዙ ሰላምታና ተቐበሉ ዝኸበርኩም ተዓዘብትና ከመይ ኣምሲኹም ሰዓት 9 ተኣኺሉ ንሎሚ ረቡዕ 8 ሓምለ ዝተዳለዎ ዜናታት ውሽጢን ወፃእን ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ዝዕድም ፊልሞን ዞምየ ብቕንዲ ርእስተ ዜና ፍለም ንትግባራዊ ውዕል ምዕቃብ ረቂቕ ባህላዊ ውርሻን ምድላው ሰነድ ምዝገባን ዝምልከት ዓውደ ዘተ ኣብ ኣስመራ ተኻይዱ። ኣብ ዞባ ደቡብ መደባት ምግራብን ዳግመ ምግራብን ምዕዋት ልዕሊ 2 ሚልዮን ፈልስታት ተዳልዩ። ንግዳያት ፌስቱላ ዝግበር ሓገዛት ብዝተወደበ መገዲ ክድፋኣሉ ሰብ ሞያ ጥዕና ዘኻኺሮም። ኣባላት ኔቶ ዝኾነ 12 ሃገራት ኤውሮጳ

0: ኣታን ምሓዝ 50 ቢልዮን ዶላር ክስላዓ ምዃነን ሓቢራ። ሆላንድ ንዩክሬን ተወሳቕታዊ ወታደራዊ ደገፍ ክትገብር ከም ዘይትኽእል ሓቢራ። ኣሜሪካ ምስ እስጳኛ ፀንሓ ኩሉ ንግዳዊ ንጥፈታት ክትስርዞ ፕረዚደንት ዶናልድ ትራምፕ ኣዚዙ። ዝርዝር ዜና ንትግባራዊ ውዕል ምዕቃብ ረቂቕ ባህላዊ ውርሻን ምድላዊ ሰነድ ምዝገባን ዝምልከት ዓውደ ዘተ ኣብ ኣስመራ ተኻይዱ። ካብ ህዝባዊ ርክባት ኮሚሽን ባህልን ስፖርትን ዝበፅሐና ሓበሬታ ብመልክዕ ፀብጻብ ተዋሂዱኣሎ። ስቴፋኖስ ግርማይ ካቕርቦ እዩ።
1: ብምትሕብባር ኮሚሽን ባህልን ስፖርትን ኤርትራ፣ ቤት ፅሕፈት ትካል ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት ዩኔስኮ ኣብ ምብራቕ ኣፍሪቃን መንግስቲ ጃፓንን ዝተወደበ ንትግባረ ውዕል ምዕቃብ ረቂቕ ባህላዊ ውርሻ 2003 ምድላው ሰነድ ምዝገባን ዝምልከት ዓውደ ዘተ ብ6ሽ 7 ሓምለ ኣብ ኣስመራ ተኻይዶም። ኣብቲ ክኢላታትን ወከልትን ባህሊ ኣብ ዞባታት ሃገራዊ ቤተ መዘክር ኣፅናዕትን ተመራምርትን ረቂቕ ባህላዊ ውርሻ ከምኡውን ኣባላት ክፍሊ ባህል ስፖርትን ዝተሳተፉ ዓውደ ዘተ ንመሰረታዊ ኣምራትን መትክላትን ውዕል ዕቃበ ረቂቕ ባህላዊ ውርሻ 2003 ኣብ ትሕቲ እቲ ውዕል ዝርከብ ምዝገባታት ተመክሮ ኤርትራ ኣብ ምፅናዕ ምስናድን ምዕቃብን ረቂቕ ባህላዊ ውርሻ ምልላይን ምዝገባን ህፁፅ ዕቃበ ዝደልዩ ውርሻታት ምድላው ሰነድ ምዝገባ ኣብ ዩኔስኮ ከምኡውን ተሳትፎ ሕብረተሰብ ኣብዚ መስርሕ ዝምልከት መግለፂታት ምስናይ ግብራዊ ኣብነታቱ ቀሪቦም። ኮሚሽነር ባህልን ስፖርትን ኣምባ ኣምባሳደር ዘመደ ተኽለ ኣብ ዘስምዖ ቃል ምዕቃብን ምትሕልላፍን ባህላዊ ውርሻታት ንኤርትራውያን ኪኖ ታሪኻዊ ኣገዳስነቱ ኣብ መስርሕ ምምፃእ ናፅነትን ህንፀት ሃገርን ኣገዳሲ ተራ ከም ዝነበሮን ከም ዘለዎን ብምግላፅ ረቂቕ ባህላዊ ውርሻታት ብዝግባእ ተፀኒዖን ተሰኒዱን ካብ ወለዶ ናብ ወለዶ ንኽመሓላለፍ ብኣተክሮ ይስራሓሉ ከም ዘሎ ኣብሪሆም። ኣምባሳደር ጃፓን ኣብ ኤርትራ ሂዳኪ ማቱሶ ብወገኑ ንሃብታምን ብዙሕነት ዘለዎን ባህላዊ ውርሻታት ኤርትራ ብምጥቃስ ሃገሩ ኣብዚ መዳይ እዚ ምድግጋፍ ከም እትገብር ገሊፆም። እቲ ዓውደ ዘተ ብወኪል ቤት ፅሕፈት ዩኔስኮ ኣብ ዞባ ምብራቅ ኣፍሪቃ ሚስ ጁዲዝ ኦጋናን ክኢላ ናይዚ ዓውዲ ዶክተር ላብሞር ማዝቢኮን እዩ ተመሪሖም። ኣወሃሃዲት ትካል ሕቡራት ሃገራት ኣብ ኤርትራ ሚስ ናህላ ቫሊጂ ኣብ ዝሃበቶ መዛዝም ቃል ኤርትራ ኣብ ዓውዲ ዕቃብን ምስግጋርን ባህላዊ ውርሻ ንእተካይዶ ዘላ ፃዕሪ ድሕሪ ምምጓስ ብወገን ዩኔስኮ ኣብ ስልጠና ምልውዋጥ ተመክሮን ግብራ ናይ ወፍሪ ዕዮን ዘድሊ ምድግጋፍ ከም ዝግበር ቃል ኣትያ። ኤርትራ ንውዕል ዕቃበ ረቂቕ ባህላዊ ውርሻ 2003 ኣብ 2011 ካብ እትፈርመሉ ንድሓር ዝተፈላለየ ስልጠናታት ከም እተወደበ ልዕሊ 50 ባእታታት ረቂቕ ባህላዊ ውርሻ ኣብ ሃገራዊ መዝገብ ከም ዝሰፈረ ከምኡውን ኣብ ዝተፈላለየ መድረኻት ናይቲ ውዕል ከም ዝተሳተፈት ዝፍለጥ እዮም።
0: ኣብ ዞባ ደቡብ መደባት ምግራብን ዳግመ ምግራብን ንምዕዋት ኣብ 12 መደበራት ፈልሲ ልዕሊ 2 ሚልዮን ፈልስታት ተዳልዩ ከም ዘሎ ተገሊጾ። ወኪል ኤርና ፊልሞን ተካቦ ዝዳለዎ ፀብጻብ ኣሎ ይስዕ።
2: ኣብ ዞባ ደቡብ ለዘበን ክራማት ንዝሰላሰል ናይ ምግራብን ዳግመ ምግራብን መደባት ንምዕዋት ልዕሊ 2.3 ሚልዮን ፈልስታት ተዳልዩ ከም ዘሎ ሓላፊ ዕቃበን ልምዓትና ግራብ ኣቶ ዕቁባ ሚካኤል ሰሎሙን ሓቢሩ። እቲ ኣብ 12 መደበራት ፈልሲ ዝተዳለወ 27 መወቀላዊ ዝርከቦ 50 ዓይነታት ፈልሲ ኣግራብ ብተምሃሮ ኣባላት ሓይልታት ምክልኻል ውልቀ ገረብትን ከምን ክትከል ምዃኑ ብምግላፅ እቲ ዝበዝሕ ኣብ ቀላጥ ቦታታት ሕዛእትታት ኣብያተ ትምህርትን ናይ እምነት ቦታታትን ከም ዝትከል ኣብርሂቡ። ኣብ ዝሓለፈ ዓመታት ብውልቀ ገረብትን ከምን ኣብ ሕዛእትታት ዝተተኽሉ ፈልስታት ኣግራብ ፅቡቅ ከም ዝተሰኑ ዝሓብር ኣቶ ዕዋ ሚካኤል ኣብቲ ዞባ ንቓሕቲ ሕብረተሰብ ኣብ ዕቃበ ኣግራብ ብምዕባዩ በቲ ሓደ ንዘይ ሓላፍነታዊ ናብረስቲ ዝውሃብ መቕፃዕቲ ብምሕያል ካበት ካልእ ኩነታት ኣግራብ ናብ ንቡር ይምለስ ከም ዘሎ ገሊጹ። ኣብ መወዳእታ ሕዛእትታት ብምስፋሕን ሓደስቲ ኣግራብ ብምትካልን መደባት ዳግመ ምግራብ ንምዕዋት ከም ዝከኣል ብምጥቃስ በብዓመቱ ዝትከል ፈልስታት ፀዲቑን ዓብዩን ኣብቲ ዝድለ ደረጃ ንክበፅሕ ብደረጃ ምሕዳር ከባቢ ግቡእ ሓለዋን ክንክን ክግበር ኣዘኻኺሩ።
0: ንግዳያት ፌስቱላ ዝግበር ሓገዝ ኣብ መስርሕ ሕውየተን ኣገዳሲ ስለ ዝኾነ ብዝተወደበ መገዲ ክስራሕ ሰብ ሞያ ጥዕና ዘኻኺሮም። ወኪል ኤርና ዘርኣይ ብርሃነ ዘዳለዉ ዜናዊ ፀብጻብ እልልታ ሃብተ ማርያም ከተቕርቡ እያ።
3: ኣብ መንደፍራ ኣብ ዝተደኮነ ማእከል ተሃድሶን ሕውየትን ፊስቱላ ንዝተዓቕባ ግዳያ ዝግበር ምብፃሕን ምትብባዕን ኣብ ኩሉንትናዊ ሕውየትን ልዑል ተራ ስለ ዘለዉ ብዝተወደበ መንገዲ ክድፍኣሉ ሰሞያ ጥዕና ኣዘኻኺሮም ብቦርሃማ

0: ዲኤንኤ ዞባ ደቂ ኣምሓራ ተወዲቡ ብ7 ሓምለ ኣብ ዝተኻየደ ንግዳያት ፊስቱላ ናይ ምብፃሕን ሓገዝ ናይ ምብርካትን መደብ ክኢላ መወለዳን ዶክተር ኣብርሃም ኣማኒኤል ንጠንቂ ሳዕቤንን ሕለኽለኻትን ፊስቱላ ድሕሪ ምዝርዛር ፍወሳን ሕወትን ፊስቱላ ኣካላዊ ቅጠባውን ማሕበራውን ሸነኻት ስለ ዘለዎ ተራ ሕብረተሰብ ክዓዝዝ ከም ዝግባእ ኣገንዚቡ ሚኒስትሪ ጥዕና ኣብቲ ማእከል ዝህቦ ካብ መጥባሕቲ ክሳብ ኣካዳማያውን ሞያውን ትምህርትን ስልጠናን ነዚ ዕላማ ዘነመስማር ዝዓለመ ከም ዝኾነ እውን ገሊጹ ክኢላ ሕክምና ማህፀንን መወለዳንን ዶክተር ሃብተ ሃይለመለኮት ብወገኑ ኣብ ሕብረተሰብና ብሰንኪ ሸለልትነትን ድሩት ንቕሓትን ነፍሶ ጥራት ብዘይሓገዝ በዓል ሞያ ኣብ ገዛ ክሓርሳን ግዳያት ዕጉት ሕርሲ ብምዃን ንፊስቱላ ክቃልዓን ከም ዝረኣያ ብምሕባር ነዚ ንምውጋድ ግቡእ ክትትል ቅድሚ ሕርሲ ክገብራን ኣብ ትካላት ጥዕና ክሓርሳን ሚዒዱ ሓላፊት ሃማደኤ ኣብ ንእዞባ ደቂ ኣምሓረ ወይዘሮ ንግስቲ ኣብርሃምን ፀሓፊት ቦርድ ሃማደኤ ኣብቲ ንእዞባ ወይዘሮ ሳራ ስዩምን ብወገነን ንግዳያት ፊስቱላ ንዝግበር ዘሎ ክንክንን ናቤቱን ብምምስጋን ካብ ህዝብን ሰራሕተኛታት መንግስትን ዝተዋፅአ ኣልባሳት ሃለኽቲ ነገራትን ናውቲ ፅሬትን ዘጠቓልል ዋጋ 100,000 ነቕፋ ዓይነታዊ ደገፍን 14,000 ነቕፋን ኣበርኪተን ሓላፊ ጨንፈር ጥዕና ዞባ ደቡብ ዶክተር ኣማኒኤል ምሕረት ኣብወገኑ ፊስቱላ ካብ ክትሕክሞ ክትከላኸሎ ከም ዝቐልል ብምጥቃስ መሻርክቲ ኣካላት ኣብ ምብራኽ ንቕሓትን ምውጋድ ሓሳይ ልምድታትን ብውህደት ክነጥፉ ተላብዩ ግዳያት ፊስቱላ ብወገነን ብዝረኽቦ ዘለዋ ሕክምናዊ ኣገልግሎትን ሞያዊ ምኽርን ኣብ ጥዕነአን ርኡይ ምምሕያሽ መፅእ ከም ዘሎ ሓቢረን ብካልእ ወገን ኣብ ትካል ስፌት ወተሃደራዊ ክዳውንቲ ዝሰርሓ ኣባላት ኣብ ዝሓለፈ ወርሒ ንግዳያት ፊስቱላ ብምብፃሕ ዓይነታዊ ሓገዝ ከም ዝገበራ ካብ መወከሲ ሆስፒታል መንደፈራ ዝተረኽበ ሓበሬታ የረድእ
1: ኣብ ጋሕቴላይ ንዞባ ጊንዳ ኣብ ኣገልግሎታት ጥዕና ትምህርትን ማይን ዝርአ ሕፅረት ንምቅላል ብምውሃድ ህዝብን መንግስትን ዝተኻየደ ፃዕሪ ዝምስገን ውፅኢት ይርከቡ ከም ዘሎ ተገሊፆም ኣማሕዳርቲ ሓውሲ ከተማ ቶ ዘርእሰናይ ጋይ ምኒኤሪና ዝሃቦ ሓበሬታ ኣብ ኣገልግሎት ትምህርትን ጥዕናን ተመዝጊቡ ንዘሎ ገስጋስ ብምጥቃስ ፅበት ክፍልታት ንምፍታሕ ንዝተወስደ ተበግሶ ወጊሶም ንቐርብ ማይ ኣመልኪቱ ድማ ካብ 222 ክሳብ 225 ምስ ማእከላይ ቤት ፅሕፈት ክፍሊ ሃብቲ ማይ ዓዳሃሎ ዞባን ንእዞባን ብምውሃድ 300 ሜትሮ ኩቦ ትሕዚ ዓባይ መኽዘን ማይ ከም ተሰርሐትን እኹል ፀሓያዊ ፀዓት ከም ተዋደድላን ብምሕባር ኣብዚ ግዜ እዚ 80 ሚእታዊት ካብ ስድራ ቤታት ብዝተዘርግሐ መስመር ይጥቀማ ምህላወን ሓቢሮም ኣብዚ እዋን እዚ ንዝኣረገ ናይ ሓፂን ሻምብቆታት ማይ ብፕላስቲክ ንምትካእ ወፍራዊ ስራሕ ይዕመም ከም ዘሎ ዝሓበረ ሓላፍ ቴክኒክ መንእሰይ ድሪስ ዓሊ ኣብ ርእሲ እቲ ኣብ ዙርያታ ሓውሲ ከተማ ዝዝርጋሕ ዘሎ ሻምብቆታት ማይ 4 መዕደል ነቑጣታት ከም ዘለዋ ረድዮ ተሳተፍቲ ብግዲኦም ተወዲቦም ዘካይድዎ ማእቶታዊ ወፍራታት ኣብ ባይታ ውፅኢት ስለ ዝተረኽቦ ብዝሓየለ ከም ዝቕፅሉ ኣረጋጊፆም ኣብ ቀንዲ መስመር ኣስመራ ባፅዕ ትርከብ ሓውሲ ከተማ ጋሕቴላይ 668 ስድራ ቤታት ይነብራ ዝስዕብ ዜናታት ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም ዜና ወፃኢ ብሪጣንያ ጀርመንን ኢጣልያን ዝርከብአን ኣባላት ኔቶ ዝኾነ 12 ሃገራት ኤውሮጳ ፀጥታ ናይቲ ኣህጉር ንምውሓስ 50 ቢልዮን ዶላር ክስላዓ ምዃነን ሓቢራን እቲ ኣብ ውሽጢ 10 ዓመታት ዝትግበር ወተሃደራዊ መደብ ብቐንዱ ኣብ ምፍራይ ሚሳይላት ዘተኮረ ምዃኑ ተገሊፆም እቲ ውጥን ኣሜሪካ ንሃገራት ኤውሮጳ ክትገብሮ ንፅንሐት ፀጥታውን ወተሃደራዊ ኣበርክቶ ከተጉድሎ ከም እትኽእል ድሕሪ ምእማታ ይስዕብ ዘሎ ሃገራት ኤውሮጳ ግዳማዊ ተፃቦታት ንምምካት ናይ በዕለን ጥሙር ወተሃደራዊ ሓይሊ ክቆማ ተደጋጋማ ፀዋውዒት ክቐርብ ንፅንሑ ዝፍለጥ እዩ እቲ ዝቐውም ወተሃደራዊ ሓይሊ ንሃገራት ኤውሮጳ ካብ ፅግዕተኛነት ኪዳን ሰሜን ኣትላንቲክ ኔቶ ዘገላግል ክኸውን ከም ዝግባእ ፈረንሳን ስጳኛን ኣብ ዝሓለፈ ቅረባ ግዜ ምዝኽኸረን ኣይርስዓን ፀጥታ ኤውሮጳ ንምውሓስ ልዕሊ 90,000 ወተሃደራት ኣዋፊራ ዘላ ኣሜሪካ ንቁፅሪ እቲ ሰራዊት ከተጉድሎ ምዃና ትሕብር ስለ ዘላ ኣብቲ ኣህጉር ፀጥታ ዋህጓፍ ክስዕብ ከም ዝኽእል ክኢላታት ይእምጡ ሆላንድ ንዩክሬን ተወሳኺ ቀጥታዊ ወተሃደራዊ ደገፍ ክትገብር ከምዘይትኽእል ሓቢራ ዛጊት ልዕሊ 10 ቢልዮን ዶላር ዝዋግኡ ወተሃደራዊ ደገፍ ንዩክሬን ዝለኣኸት ሆላንድ ተወሳኺ ክትሰድድ ዓቕሚ ከምዘይብለያ ገሊፃ ዘላ ስጳኛ ትርከበን ካልኦት ሃገራት ኔቶ እውን ንዩክሬን ዝግበረ ወተሃደራዊ ደገፍ ልዕሊ ዓቕመ እናኾነ ይመፅእ ከም ዘሎ ክሕብራ ፀንሐን ኣለዋ ኔቶ ካብ 222 ንዩክሬን ልዕሊ 360 ቢልዮን ዶላር ዝግመት ወተሃደራውን ፋይናንሳውን ደገፍ ከም ዝገበረ ጸብጻባት የረድኦም ኣሜሪካ ምስ እስጳኛ ዝጸንሐ ኩሉ ንግዳዊ ንጥፈታት ክትስርዞ ፕረዚደንት ዶናልድ ትራምፕ ኣዚዞ። ንእስጳኛ ኣጸጋሚት ኣባል ኔቶ ክብል ዝገለጸ ፕረዚደንት ትራምፕ ሃገሩ ምስኣ ዝኾነ ዓይነት ንግዲ ክህልዋ ከም ዘይደላ ነጺሩ ኣሎ። ኔቶ ኣባል ሃገራት ንዓመታዊ ብፅሒተን ናብ 500ታዊት ክብከብሎኦን ዘሕለፎ ውሳነ ድሕሪ ምቅዋማ ምስ መራሒት ክዳን ዝኾነት ኣሜሪካ ከም ተፈሓፍሕት ዝዝከር እዮም። ብዘይካዚ መንግስቲ እስጳኛ ኣሜሪካ ክላ ኣየር ሃገሩ ተጠቒማ ንኢራን ከተጥቅዕ ንዘቕረበት ሕቶ ድሕሪ ምንጸጉ እቲ ዘይምቅዳዊ መሊሱ ከም ዝኸረረ ይግለጽ። እስጳኛ ኣብ ልዕሊ ኢራን ዝካየድ ዘሎ መጥቃዕታት ኣሜሪካን እስራኤልን ኣህጉራዊ ሕጊ ዝጥሕስ ምዃኑ ብምግላጽ ክትቃወሞ ጸኒሓ እያ። ብዘይካዚ እስጳኛ ነቲ ኣብ ልዕሊ ወሽመጥቃዛ ዝካየድ ዘሎ ወታደራዊ ወፍሪ ብምቅዋም ምስ እስራኤል ንዝጸንሐ ወታደራውን ንግዳውን ዝምድና ከም ዝወን ዘፈቶ ጸብጻባት የረድኦ። ኣሜሪካ ንስምምዕ ምቁራፅ ተኽሲ ዝጥሕስ ወታደራዊ ስጉምቲ ከም ዝወሰደት ኢራን ከሲሳ። እዚ ዝተገልጸ ኣሜሪካ ናብ ሎሚ 8 ሓምለ ብዘወግሐ ለይቲ ኣብ ልዕሊ ዝተፈላለዩ ዕላማታት ኢራን ደብዳብ ሚሳይላትን ድሮናትን ድሕሪ ምክያዳ እዩ። ማእከላይ እዚ ኣሜሪካ ብዘውፅኦ መግለፂ ስርዓተ መከላኸሊ ሚሳይል ዝርከቦ ልዕሊ 80 ዕላማታት ኢራን ከም ዝሃረመ ፍሊጡ ኣሎ። እቲ መጥቃዕቲ መልሰ ግብሪ ናይቲ ኢራን ብመፃባቢ ሆርሙዝ ዝሓልፋ ዝነበራ ሰለስተ ናይ ንግዲ መራኸቢ ዘካየደቶ መጥቃዕቲ ምዃኑ ማእከላይ እዚ ኣሜሪካ ብተወሳኺ ሓቢሮም። ኣሜሪካ ኣብቲ ማያዊ መስመር ምትእታው ክትገብር ከም ዘይተፍቅድ ዝሓበረት ኢራን ብወገና ኣብ ባሕሬንን ኩዌትን ኣብ ልዕሊ ዝርከብ 85 ዕላማታት ኣሜሪካ ናይ መልሰ ግብሪ ደብዳብ ከም ዘካየደት ገሊጻ። እዚ ከምዚ ኢሉ እንከሎ ፕረዚደንት ዶናልድ ትራምፕ ምስ ኢራን ዝተበፅሐ ስምምዕ ከም ዘብቅዐን ኣብ ዘተ መፅማድ ግዜኻ ምጥፋእ ምዃን ይገልጹ ብምህላው እዚ ተጀሚሩ ዘሎ ምልዋጥ መጥቃዕትታት ክሰፍሕ ከም ዝኽእል ይእመት። ፈረንሳ ኣብ ቡርኪና ፋሶ ንዝፀንሑ ዲፕሎማሰኛታት ብምልኦም ከም ዝሰሓበቶም ኣፍሊጣ። እዚ ስጉምቲ እዚ ሒደት መዓልታት ካብቲ ቡርኪና ፋሶ ምስ ፈረንሳ ዝፀንሐ ዲፕሎማስያዊ ዝምድና ብወግዒ ምብታኻ ይስዕብ ዘሎ። ፈረንሳ ኣብ ውሽጣዊ ጉዳያት ሃገሮ ምትእታው ክትገብርን ንሽብራውያን ክትድግፍን ከም ዝፀንሐት ብምኽሳስ እዩ መንግስቲ ቡርኪና ፋሶ ዲፕሎማስያዊ ዝምድንኡ በቲኹ። ነቲ ቡርኪና ፋሶ ንዝወሰደቶ ስጉምቲ ብትሪ ዝኾነነ መንግስቲ ፈረንሳ ሃገሩ ናይ መልሰ ግብሪ ስጉምቲ ከም ትወስድ ምጥንቃቁ ዝዝከር እዩ። ኣቐዲሙ ኣብ መሬቱ ተዋፊሩ ንዝነበረ ሰራዊት ፈረንሳ ዘውፅአ መንግስቲ ቡርኪና ፋሶ ምስታ ኤውሮጳዊት ሃገር ንዝነበሮ ፀጥታውን ወታደራውን ዝምድና ከም ዝበተኸ ይርስዓን። ፈረንሳ ኣብ ዞባ ምዕራብ ኣፍሪቃ ፀንሓ ወታደራውን ዲፕሎማስያውን ፅልዋ እናላሓለሐ ከይድ ከም ዘሎ ፀብጻባት የረድዎም። ፈረንሳን ሶርያን ኣብ ሓያሉ ፅላታት ብሓባር ክስርሓ ክዘኽእለን ስምምዓት ከቲመን። እቲ ስምምዓት ትማሊ 7 ሓምለ ብሶርያ ምብፃሕ ዝፈፀመ ፕረዚደንት ኢማኑዌል ማክሮን ምስ ፕረዚደንት ሶርያ ኣሕመድ ኣልሻራዕን ካልኦት ሰብ መዝን ሶርያ ብከተማ ደማስቆ ዘካይዶ ዝርብ ተበፂሑ። ክልቴና ሃገራት ንግዲ፣ ፀጥዓት፣ መጓዓዝያ፣ ትሕተ ቅርፂ፣ ትምህርቲ፣ ስነ ፍልጠትን ቴክኖሎጂን ኣብ ዝርከብዎም ፅላታት ክተሓጋገዛ ምዃነን ኣብቲ ርክብ ኣፍሊጠን ኣለዋ። ነቲ ስምምዓት ንምትግባር ስሩዕ ናይ ሰብ መዝ ርክባት ከካይዳ ምዃነን እውን ሓቢረን ኣለዋ። ኣብ ወርሒ ግንቦት 225 ኣብ ፈረንሳ ምብፃሕ ዝፈፀመ ፕረዚደንት ሶርያ ኣሕመድ ኣልሻራዕ ኣብ ምምዕባል ዝምድናታት ምስ ፕረዚደንት ማክሮን ከም ተመያየጠ ዝዝከር እዩ። ኣብ 225 መጠንቀቕታዊ ዓለማዊ ወፍሪ ምስቲ ናይ ቅድሚኡ ዓመት ክነፃፀር ከሎ ብ600ታዊት ከም ዝወስኸ ፀብጻባት ውድብ ሕቡራት ሃገራት ሓቢሩ። ብመሰረቶም ፀብጻባት ኣብ ዝሓለፈ ዓመት ኣስታት 1.6 ትሪልዮን ዶላር ዝግመት ቀጥታዊ ወፍሪ ከም ተኻይደ ተፈሊጡ። መጠን ቀጥታዊ ወፍሪ ኣብ ምዕቡላት ሃገራት ብ11 ሚታዊት ኣብ ምዕባል ናይ ዝርከባ ድማ ብ2 ሚታዊት ከም ዝዓበየ ተገሊጹ። ፍርያት ቴክኖሎጂ፣ ፍርያት ፀዓት፣ ፍርያት ኢንዱስትሪን ማዕድናትን ካብቶም ዝለዓለ መጠን ወፍሪ ዝተኻይደሎም ምንባሩ ተሓቢሮም። ይኹን እምበር እቲ ዝተመዝገበ መጠን ዕቤት ብደረጃ ዓለም ውዱን ከም ዘይነበረ ክፍለጥ ተኻኢሉ ኣሎ። 226 ዝካየድ መጠን ቀጥታዊ ወፍሪ ብሰንኪ ፀጥታዊ ቅልውላው ነቲ ዝድላ ዕብየት ከም መዝግብ ከም ዘይከኣለ ክኢላታት ቁጠባ ኣሚቶም ኣለዉ። ዜናታት ንምዝዛም ኣርእስተ ዜና ክደመልኩም። ንትግባራዊ ውዕል ምዕቃብ ረቂቕ ባህላዊ ውርሻን ምድላዊ ሰነድ ምዝገባን ዝምልከት ዓውደ ዘተ ኣብ ኣስመራ ተኻይዱ። ኣብ ዞባ ደቡብ መደባት ምግራብን ዳግመ ምግራብን ንምዕዋት ልዕሊ 2 ሚልዮን ፍልስታት ተዳልዩ።

ንግዳያት ፊስቱላ ዝግበር ሓገዛት ብዝተወደበ መገዲ ክድፋእ ኣሉ ሰብ ሞያ ጥዕና ዘኻኺሮም ኣባላት ኔቶ ዝኾነ 12 ሃገራት ኤውሮጳ ፀጥታ ንምውሓስ 50 ቢልዮን ዶላር ክስላዓ ምዃነን ሓቢረን። ሆላንድ ንዩክሬን ተወሳኺ ቀጥታዊ ወታደራዊ ደገፍ ክትገብር ከም ዘይትኽእል ሓቢራ። ኣሜሪካ ምስ እስጳኛ ዝፀንሐ ኩሉ ንግዳዊ ንጥፈታት ክትስርዞ ፕረዚደንት ዶናልድ ትራምፕ ኣዚዞም። ንሰዓት ዝተዳለዉ ዜናታት ተዛዚምሎ ምስ ተረፉ መድባትና ንሓድገኩም ብወገናይ ብሮምሸት።

0: ሞያዊ ስልጠና ካብ ፖሊቴክ ወትሩ ንሓደስቲ ናይ ቴክኖሎጂ ስልጠናታት እናተኣታተወ ዝመፀ ፖሊቴክ ሰናይ ናይ ክረምትን ዕረፍትን ጊዜ እናተመነየ ኣብ ዓውድታት ኮምፒውተርን ፕሮግራሚንን ንዓበይትን ንኣሽቱን
1: ሄሎ ኤሪትሪየንስ ሄሎ ማይ ፍሬንድ ዌልከም ቱ ፖሊቴክ ኤአይ ስቱድዮ
0: ኣብ ዲጂታል ኤሌክትሮኒክስን ሮቦቲክስን ከምኡውን ኣብ ናይ ቪድዮ ፕሮዳክሽን ምስ ናይ ፈለማ እዋን ዝወሃብ ደሎ ጽገና ሬፍሪጀሬሽንን ኣብ ሓደ እዋን ሞያታት ዝዕጥቕ ናይ ኣርቲፊሻል ኢንተሊጀንስ ኤአይ ስልጠና ኣድራሻና ጎደና ዋርሳይ ቲራቨሎ ከምኡውን ኣብ ጎደና ሓርነት ህንፃ ኢምፔሮ ቁፅሪ ቴሌፎን 11 31 44 18 ባዶ 482 ፖሊቴክ ስቴፕ ፎርዋርድ

ቅንያቱ ድምቕምቕ ዝበለ እዩ። ምህርቲ ትምህርቲ ዝሕፈሰሉ እዋን ነፍሲ ወከፍ ተመራቒ ወለዲ ኣለይትን መምህራንን ነፃማ ንምፅምባል ላዕልን ታሕትን ይብሉ። ኣብ ነፍሲ ወከፍ ካልኢት ናይ ደስታን ሓጎስን ምንቅስቓስ ይንጸባረቕ። ዘለናዮ ቦታ ቀፅሪ ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ኣስመራ እዩ። ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ኣስመራ ንመበል 19 ግዜኡ ንዘምሃሮም ተምሃሮ ብወግዒ ንምምራቕ ዘድሊ ምድላዎት ኣጻፊፉ ይጸኒሕና። የንቲ ካሜራና ውን ነቲ ክንበብ ዘይከኣል ስምዒት ብደቂቕ ክስንኦ ኣብ ዝጀመራ ሓደ ሓቂ ይበርልና። ከምቲ መንግስቲ ትምህርቲ ንኩሉ ኣብ ኩሉ ብምባል ከም ኣካል ማሕበራዊ ፍትሒ ዝሰርሐሉ ዘሎ መደባት ልምዓት እቲ ካብ ግዜ ናብ ግዜ ዝድለብደሎ ተመክሮ በቲ ሓደ ንስሳን ቁፅሪ ምሩቓት ድማ በቲ ኻልእ ነቲ ኣብ መደባት ልምዓት ብሓፈሻ ኣብ ገስጋስ ዕቤት ሃገር ድማ ብዝተፈለየ እዙዝ ግደ ዘለዎም ዓውድታት ብዘተኣማምን መገዲ ክስራሐሉ ከም ዝከኣል ኣያካትዕን። ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ብቐዳም 4 ሓምለ 226 ንመበል 19 ግዜኡ ኣብ ዝገበሮ ስነ ስርዓት 47 ሚእታዊ ደቂ ኣንስትዮ ዝርከቦም 118 ብዲግሪን ዲፕሎማን ናይ መመረቕታ ፅምብል ስነ ስርዓት ብውዕ መንፈስ ኣብ ከተማ ኣስመራ ተኻይዱ።

እቲ ስነ ስርዓት መመረቕታ ሚኒስተር ዜና ኣቶ የማነ ገብረ መስቀል፣ ሚኒስተር ቱሪዝም ወይዘሮ ኣስካዋል መንቆሮስ፣ ፈጻሚ ዳይረክተር ላዕለዎት ትካላት ትምህርትን ምርምርን ዶክተር ሃይለ ማህፁን፣ ዲናት ላዕለዎት ትክምቲ፣ ላዕለዎት ሰበ ስልጣን መንግስትን ግንባርን መምሃራን ወለዲ ተመረቕትን ኣብ ዝሰረሕብሉ ናይቲ ዕለት ተመረቕቲ ብእልልታን ጣቕዒት ኣብ ዝተመደበሎም ቦታ ምስ ሓዙ ልክዕ ሰዓት 9 ፈረቓን ቅድሚ ቐትሪ እቲ ስነ ስርዓት ብዝክረ ሰማዕታት ተኸፊቱ።

0: ክቐኒልና ንበሩ
1: ዝርዝር ትሕሶ ናይቲ መደብ ምስ ሰነበኻ ፈጻሚ ዳይረክተር ሃገራዊ ላዕለዋት ትካላት ትምህርትን ምርምርን ዶክተር ሃይለ ምሕፁን ብናይ እንቋዕ ብድሓን መጻኹም ዝብል ሓጺር መልእኽቲ ድሕሪ ምፍላሙ ዲን ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ዶክተር እስጢፋኖስ ሃብተ ሚካኤል ኣብ ዘስምዖ መደረ
2: ዮር ኤክሰለንሲ ኣቶ የማነ ገብረ መስቀል ሚኒስተር ኦፍ ኢንፎርሜሽን ደዚግኒ ኦፍ ሂዝ ኤክሰለንሲ ኣቶ ኢሳያስ ኣፈወርቂ Chancellor of Institutions of Higher Education in Eritrea and President of the State of Eritrea. Your Excellency Dr. Haile Mehsun, Executive Director, National Higher Education and Research Institute. Honorable Ministers, Deans of Institute of Higher Education, Government and PFDJ officials, religious leaders, distinguished guests, parents, colleagues, and the stars of the day, the graduating class of 2026.
1: ዶክተር እስጢፋኖስ ኣመደሩ ንተመረቕቲ ወለድን ተሳትፍቲ ናይቲ ጽምብል እንቋ ኣብጽሓኩም ድሕር ምባሉ ሎሚ ዓመት ካብ ናይ ዝሓለፈ ዓመታት ዝበዝሐ ቁፅሪ ምምራቖም ታሪኻዊት ዕለት ምዃና ብምሕባር ናይ ልዘበን ቁፅሪ ተመረቕቲ 47 ደቂ ኣንስትዮ ዝርከቦም 536 ብዲግሪ 482 ድማ ብዲፕሎማ ዝተመረቑ ክኾኑ ከለዉ እቲ ዝተምሃሮ ዓብድታት ድማ ኣተሓሕዛ ሕሳብ ምሕደራ ዋኒን ምሕደራ ህዝቢ ስነ ቁጠባን ፋይናንስን ቋንቋ እንግሊዝ ታሪክ ሕጊ ቤተ መጻሕፍትን ስነ ሓበሬታን ስነ ሕብረተሰብን ስነ ሰብን ማሕበራዊ ዕዮ ባንክ ፋይናንስ ቱሪዝም ምሕደራ ሆተል ክኾኑ ከለዉ ብቕፅሮም 18 ምዃኑ የብረሞ ዶክተር እስጢፋኖስ ትምህርቲ መወዳእታ ስለ ዘይብሉ ካብ ናይ ትምህርቲ ሓዲድ ከይተኣለኹም ኣብ ልምዓት ሃገርኩም እጃንኩም ከተበርክቱ እላቦ ክብል መደርኡ ዛዚሙ ብድሕር እዚ ንኽቡር ፕሬዚደንት ሃገረ ኤርትራ ኣቶ ኢሳያስ ኣፈወርቂ ቻንስለር ላዕለዎት ትካላት ትምህርትን ምርምርን ወኪሉ ኣብቲ ናይ ስነ ስርዓት መመረቕታ ቃል ዘስምሐ ናይ ክብሪ ዕዱም ከዓ ሚኒስትሪ ዜና ኣቶ የማነ ገብረ መስቀል እዩ ገለ ካብቲ ዘስምዖ ቃል
3: ዝኸበርካ ዶክተር ሃይለ ምሕፁን ፈፃሚ ዳይረክተር ኢንስቲትዩት ላዕለዋይ ትምህርትን ምርምርን ዝኸበርካ ዶክተር እስጢፋኖስ ሃይለ ማርያን ዲን ኮሌጅ ዋኒንን ማሕበራዊ ስኒ ፍልጠትን ዝኸበርኩም ሚኒስትራት ላዕለዎት ሓለፍትን መንግስትን ግንባርን ዝኸበርኩም መምህራን ዝኸበርኩም ወለድን ተመረቕትን ፈለማ ናብዛ ዕዝዝቲ ናይ ሓጎስን ፍሳሕን ዕለት እንቋዕ ኣብፅሓና ንተመረቕቲ ብፍላይ ትምህርትኹም ንምዝዛም ዝገበርኩምዎ ዘይሕለል ፃዕሪ ፀማ ረኺቡ ኣብዛ ኣብ ጉዕዞ ሂወትኩም ኣገዳሲት ናይ መቐይሮ ዕለት ምረቓ ምብፃሕኩም ዮሃና እንቋዕ ደስ በለኩም እብል ክቡራት ወለዱ እውን ደቅኹም ኣብ ምዕባይን ምክስኳስን ዘፍሰስኩሞ ፀዓት ከምኡ ውን ነዛ ናይ ሎሚ መዓልቲ ክብርን ዓወትን ንክጓናፀፉ ዝገበርኩምዎ ፍሪ ኣብ ብሱል ፍረ በፂሑ ኣሎሞ ዮሃና ዝኸበርኩም መምሃራን ብዲስፕሊን ዝተሃንፁ ብቕዓትን ተወዳደርትን ተምሃሮ ንምምራቕ ግዜኹምን ሞያዊ ፍልጠትኩምን ወፊኹም ዝረእኹሞ ትግሃት ኣካል ናይቲ ብቑዕ ወለዶ ንምህናፅ ዝካየድ ኩሉንትና ወይ ሃገራዊ ወፍሪ እዩ እሞ እንቋዕ ፅፍረ ፃዕረኹም ኣርኣያኩም ክብል ክብሪ እስማዓኒ ዝኸበርኩምን ዝኸበርክንን ኩላትና ከም እንግንዘቦን ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ዝሓለፈ ፅምብል በዓልና ፅንሕ ዳግም ከም ዝገለፆን ትግባሪ ዕቱብን ኣድማዕን ፕሮግራም ንምዕባል ፀጋ ሰብ ካብ ቅንዲ ሕመረትን ቀዳምነትን ልምዓቶ

ልምዓታዊ ፖሊስ መንግስቲ ኤርትራ ኮይኑ ፀኒሑ ኣሎ። ንገስጋስ ሃገራዊ ልምዓትና ኣራባሒ ብዓለም ደረጃ ኣመዓራራይ ከምኡውን ውስንነት ዘይብሉ ዘይንፀፍ ጎነታቱን ባህርያቱን ርዳኣት ስለ ዝኾኑ ከምቲ ኣቐዲሙ ዝተጠቕሰ መንግስቲ ኤርትራ ንትምህርቲ ከም መሰረታዊ ሰብኣዊ መሰልን መሰረት ሃገራዊ ህንፀትን ገይሩ ስለ ዝርዮ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብዚ ፅላት እዚ ገዚፍ ወፍሪ ገይሩ እዩ። እዚ ምስ ናይቲ ንህላወና ከም ሃገርን ህዝብን ዝፈታትኑ በብእዋኑ ዝተኸስቱን ዝቕፅሉ ዘለውን ግዳማዊ ተፃውቕታትን ሽርሕታትን ምዃኑ ምግንዛብ የድሊ። ዝኸበርኩምን ዝኸበርክንን ኣብ ዝሓለፈ 35 ዓመታት ብዝተገብረ እኩብ ወፍሪ ቁፅሪ ትካላት ቅድመ ትምህርቲ ብ544 ሚታዊት ቁፅሪ ኣብያተ ትምህርቲ መባእታ ብ288 ሚታዊት ማእከላይ ቁፅሪ ማእከላይ ደረጃ ብልዕሊ 720 ሚታዊት ካልኣይ ደረጃ ድማ ብ520 ሚታዊት ዓብዩ ኣሎ። ቁፅሪ ትካላት ላዕለዋይ ትምህርቲ እውን ካብ ሓንቲ ዩኒቨርሲቲ ናብ 6 ኣድማዕቲ ኮሌጃት ክብክብል ከሎ ቁፅሪ ተመረቕቲ ብመንፀር ካብ ዓመት ናብ ዓመት ብተዓፃፃፊ እናወስ ይኸይድ ኣሎ። ናይ ሎሚ ዓመት ቁፅሪ ተመረቕቲ ኮሌጅ ዋኒንን ማሕበራዊ ስነፍልጠትን ድማ ናይዚ መርኣያ እዩ። በዚ ኣጋጣሚ እዚ ነዚ ዕማም እዚ ንምፍፃም ብኢንስቲትዩት ላዕለዋይ ትምህርትን ምርምርን ከምኡውን ኩለን ኮሌጃት ብዝተፈላለዩ ውዳቤታትን መድረኻትን ዝተካየዱ መደባታትን ፃዕርታትን ኣመስግን። ክቡራት ተመረቕቲ፣ ከምቲ ብዘይሕለል ፃዕሪ ትምህርትኹም ብዓወት ትዛዝቡ ዘለኹም ንዕቤት ሃገርኩምን ህዝብኹምን ውፉይ ኣበርክቶ ከም ትገብሩ ፅኑዕ እምነተይ እዩ። ኣብ መደምድምታ ኣብ ሃገራዊ ልምዓትን ህንፀትን ሃገርን ዘለኩም ግደ ብንቕሓት ተወፋይነት ዕቱብነትን ትጋትን ከትዕዝዙ ንቐሲምኩምዎ ዘለኹም ሞያ ከዓ ብቐፃሊ ፃዕርን ምርምርን ከትዕብዩ እላቦ ዓወትን ሓፋሽ ይቐኒሐለይ።

0: ወኪል ተመረቕቲ ኣብ ዝሓለፈ ናይ ትምህርቲ ዓመታት ዘካየድዎ ፃዕሪ በቲ ሓደ ህዝብን መንግስትን ዝገበረሎም ደገፍ ድማ በቲ ካልእ ብምዝርዛር ከምዚ ዝስዕብ ክብል ቃል ኣስመር።
1: ሎሚ ንመምሃርተይ ወኪለ ቃል ኩላትና ኸስንዕ ኣብ ቅድሚኹም ዶ ምንባለይ ብዘይ መጠን ዓሚቕ ሓበን ይስምዓኒ። ሎሚ መወዳእታ ናይ ሓደ ምዕራፍ ላዕለዋይ ደረጃ ትምህርቲ ንፅምብረሉ ጥራሕ ዘይኮነ እንተላይ ምስግጋር ካብ ደረጃ ተምሃራይ ናብ ሞያን ፍልጠትን ዝዓጠቐ ሓላፍነታውያን ዜጋታት ኮይንና ኣብ ህንፀትን ምዕባላ ሃገርን ተራና ብተወፋይነት ንምግልጋል ድልውነትና ንህዝብናን መንግስትናን እንነግልፀላ ዕለት እያ። ስለዚ ኣብ ቅድመይ ክጥምት ከለኹ ኣካዳምያዊ ቆቢዕን ናይ መምረቕታ ክዳንን ጥራይ ኣይኮነን ዝረኣየኒ ዘሎ። እዞም ዝሓለፉ ዓመታት ትምህርቲ ከቢድ ፃዕሪ ዝገበርናሉን ሞያን ፍልጠትን ንምዕጣቐን እዮም ነይሮም። ከምኡ ውፅኢቱ ድማ ሎሚ ናብ ዝርዝር ኣስማት ናይ ኮሌጅ ምሩቓት ምሁራት እናኣተውሉ ዕለ ስለ ዝኾነ ፍሉይ ሓጎስ እስምዓኒ። ታሪክና ታሪክ ህዝቢ ኤርትራ ዘረጋግፀልና ሓደ ሓቂ እንተሎ ንምዕባለን ሓርነትን ክተረጋግፅ እቲ ዝዓበየ መሳርሒ ትምህርቲ ምዃኑ እዩ ዝሕብረና። ህንፀት ሃገር ቁም ነገር ኣይኮነን ዘሎን ዝነብርን ዕዮ እዩ። ልክዕ ከምቲ ፕረዚደንት ሃገር ኢሳያስ ኣፈወርቂ ኣብ ሓደ ጎንለፂ ዝበሎ ህንፀት ሃገር መጀመርታን መወዳእታን ይብሉን ናይ ኩሉ ወለዶታት ድማ ሓላፍነት እዩ ዝበሎ። ንሕና ድማ ነዚ ወኒናዮ ዘለና ትምህርትን ክእለትን ተባላሕትነትን ኣብ ሃገርና ኣፍሲስና ነቶም ብዘይትካእ ትንፋሶም ሂቦም ሓደራ ዝሃቡና ኣቦታት፣ ኣዴታት፣ ኣሓትን ኣሕዋትን ሕድሮም እናሓለና ዓይና ኣብ ሃገርና ኣብ ዝላዕለ ደረጃ ንክትበፅሕ ብተወፋይነት ክንሰርሕ ድልዋት ኢና። እንኳዕ ሓጎሰኩም የቐኒለ።
0: ኣብ መወዳእታ ኸዓ ልዑል ነጥቢ ንዘምፅኡ ተምሃሮ መደላታት ተዓዲሉ

0: ኣብቲ ኣጋጣሚ ንገሌ ካብቶም ተመረቕትን ወለድን ኣብዘዘራርብና ኣለኻ?
1: ሽመይ ያነይት ጊላ ይበሃል። ዝተመረቕኩሉ ዓውዲ ድማ ዓውዲ ሕጊ እዩ። ነዚኣ ዕለት ከም ብጣዕሚ ዘሐጉስ ካብ ኩሉ ዓወታት ናይ ኩሉ ህይወትና እቲ ብጣዕሚ ተሐጉሰካ መዓልቲ እያ። ምክንያቱ ፍረ ፃዕሪ ክሕፈስ ከሎ ብዘይመጠን ሓጎስ ዝፈጥር ህሞት እዩ። ብውልቀይ ክዛረብ እንድሕር ኮይነ እቲ መንግስቲ ዝገበረልና ዕድላት ብግቡእ ተጠቂምና ኣብዚ ደረጃ እዚ ክንበፅሕን ከለና መጀመርታ እስኻ ከም ሰብ ነቲ ዕድል ብምጥቃምካ ተረባሓይ ናይቲ ዕድል ብምዃንካ ሓበን ክስማዓካ ኣለዎ ከም ተመረቃይ ማለት እዩ። ቀፂሉ ድማ እቲ ኩሉ ምሳኻ ኣብቲ ጉዕዞ ክጓዓዝ ዝፀንሐ ካብ ስድራ ጀሚርካ ካብ ኣሕዋትካ መሓዙትካ መምሃራንካ ብምልኦም እቲ ዝገበርዎ ፃዕሪ ወይ ድማ ኣብቲ ልዕለኻ ዝነበሮም ተስፋን እምነትን ፍሪኡ ክሪኡ ከለዉ ብጣዕሚ ሓበን ይስማዓኒ ወይ ድማ ክስምዖም ውን ዝገብር ዕለት እዩ። እንተቲ ነዚ ዝቕፅል ዕድላት ከመይ ጌርና ክንጥቀመሉ ኢና፣ ነዚ ህዝቢ እውን ይኹን ነዚ መንግስቲ ይኹን ዋላ ንስድራና ከመይ ጌርና ክንከሕስ ኢና ንዝብል ሕቶ ከም ሕቶ እንድሕር መፅኡ ድማ ብመጀመርታ እስኻ ነፍስኻ ብምኽኣልካ ጥራይ ኩሉ ሰብ ዕጉብ እዩ። ሓደ ሰብ ነፍሱ ብፅቡቕ እንድሕር ክኽእል ክኢሉ እቲ ዝበለፀ ነገር እዩ። ቀፂሉ ድማ ሓደ ንዓሰርተ ከም ዝበሃል ንስኻ እኹል ብቑዕ ምሁር ክትከውን ከለኻ ኣብ ከባቢኻ ዘለዉ ጥራይ ደይኮነ ብዛዕበየ ሽፋን ክትፀልው ስለ ትኽእል ክትሕግዝ ትኽእል ክተበርክት ትኽእል የብሓቂ ቀሊል ኣይኮነን ቀሊል ዓወት ኣይኮነን። ኩሉ ሰብ ድማ ካባይ ጀሚርካ ብንቕሓት ክንጓዓዝ ነዚ ዝመፅእ ዘሎ ደረጃ ናይ ሂወት ብንቕሓት ክንጓዓዝ ብፍልጠት ብብቕዓት ክንጓዓዞ ድማ ይላቦ። ኣነ ድማ ተስፋ ይገብር ማለት እዩ።
2: ወስ ኣነ ስሚ ሓሰን እስማ ንብሉኒ ብልቓት ናይ እንግሊሽ ኣትመምኮ ማለት ዲፕ ኮሌጅ ኣደቀሕ እዚ ኬንንጎ ዝተለና ማለት ስምንሕ መግለላስ ድፍሕ መግለ ጀዲድ ማለት መስክሕ መግለስ መስከብ ጀዲድ ንብለና ማለት እክና ንብል ዘለና ኬንስ ለዓልና ሓያት እዘለለና ኬንስ ዓቲ ኮኒኒ ለጥፋናተ ደረጃት ማለት በዲት ነብረ ዓልካ እዘለለካ ኬንስ መነለለካዊ ሓያት ዲብ ካሊእ ዲብስ ሓላፍ ንሕና ማለት ካሊእ ኬን ናይ መድረሳት ላዓለ ግሊና ክባታት ለበለሲ ምንሳዋ ንዳንባት ናብ እስ ክዘለለና ውሲ ኣብላቃለት ገበይ ወብላቃለት ብግስሰር ረከብናሁ ኢሎም ወደ ማለት ካልእ ኬኒ በልባ ፅሓሙን ኬኒ ሽክረ ንግሊ ይበል ፈት ማለት
3: መጀመርታ ሽመይ ፔርስ ግርማይ ፋሲል ይበሃል። ዝተማርኩሉ ወይ ድወዳእኩሉ ዓውዲ ድማ ቢዝነስ ማኔጅመንት ን ፓብሊክ ኣድሚኒስትሬሽን ብዛዕባ ምሕደራዋኒን ህዝብን ኮይኑ ነዚ ዕለት እዚኣ ክገልፃ ንከለኹ ፍረ ፃዕሪ ድኻም ናይ 4 ዓመት እዩ። ኣብዛ መዓልቲ እዚኣ በዛ መዓልቲ እዚኣ ከዓ ዮሃና ክብሎም ዝዘሊ ኣብዛ ዕለት እዚኣ ኩሎም ተመራቑ መጀመርታ ካልኣይ ነዚ ከይደኸምና ኢሎም ፅዒሮም ኣብዚ ደረጃ ዘብፅሑና ብምልኦ መምሃራትና ካብኡ ሓሊፍና እውን ንኩሎም ስድራ ቤት እንኳዕ ሓጎሰኩም ክብል ይደሊ። ሃገርና ድማ ኣብዛ ሎም መዓንቲ እዋን ጀሚርና ኢና ኣጆኺ ኣለናልኪ ካባናት ፅበዮ ብዙሕ እሞ ንሕና ድማ ክንኮነልኪ ኢና ንብል ኣለና። ናይ 4 ዓመት ጉዕዞኮ ሓቂ ዘረባ ኣዝዩ በዳሀ እዩ ነይሩ። ግን እንተኾነ ነዛ መዓልቲ እዚኣ ስለ ትፅበያ ነዚኣ ና ማዕደኻ ኢኻ ኩላ ትቕፅላ ማለት እዩ። ኣብታ ሜላታ ተፀናንዓ ይኹን ካልእን ድማ ዕላማን ሸቶ እንተለካ ራእ እንተለካ ዘይትበፅሖ ዘይትኸዶ ነገር ይብል። ስለዚ ንኩላቶም ዋላ ሕጂ ነዛ ሕጂ ዝምነይዋ ዘለዉ ነብሶም ፈሊጦም ኣፀናንዖም ኣፀቢቖም እዚ ነገር እዚ ብርግፅ ክበፅሖኹም ዝኽእሉ ይዛመን
4: ትምህርታ ምሉእ ስመይ ኣርያም ብርሃነ ወልዳይ ደዝና ክህሉ ትምህርቲ ድማ ዓውዲ ስነ ሕሳብ ኣካውንቲን ማለት እዩ። እዛ ዕለ እዚኣ ፍለይቲ ዕለት ኣይክብለ ንኽእል ምክንያቱ 4 ዓመት ጥራይ ዘይኮነስ ወላ ቅድሚ እዩ ዝነበረ ጉዕዞ መፈፀምታ ዝረኣናላ መዓልቲ ዝኾነስ ፍለይቲ መዓልቲ እያ። ሓቂ ንምዝራብ ኣዝዩ ከቢድ ሓለፈ እያ ተሰክመና። ምክንያቱ ምውድእ ጥራይ ዘይኮና ዘለና ስካል ዓብዪ መድረኽ ኢና ንጅምር ዘለና። ምክንያቱ ነቲ ብጥሩሑ ወይ ከዓ ብነፃ ዘምሃረና መንግስትናን ህዝብናን ክንክሕሰሉ ኣለና። ካልኣይ ድማ ወለድና ድማ ኣዝዩ ልዑል ፃዕሪ ስለዝነበረ ኣዝዩ ንብፃሕና ንወለድና ድማ ክንክሕሰሉ ቃል ናኣትወሉ መዓልቲ ዝኾነስ ኣዝዩ ረዚን ሓላፍነት ተሰክመና ዕለት እያ
5: ይብልስቅዲኣ
6: ቅዱሳ ንበሃል ኣዲኣና ኣርያም ብርሃነ ማለት እዩ። ኣርያም ካብ ሕጂ ደይኮነቲ ዓወት ካብ መዋእሊ ፀነታት ሒዛ እቲ ዓወት ካብኡ ትሒዙ እዩ። ብጣዕሚ ዕውቲ እያ ከምኡ ኢላ ቅፂላ እውን ኣብ ኩሉ ዕውቲ እያ ነራ ካብዚ ደረጃ ዝበፂሓላ።
7: ሽመይ ብርሃነ ወልዳይ ገብረ ይበሃል።

0: ኣርያም ብርሃነ ተመራቂት ናይ ኣካውንቲንግ እወ መንግስቲ ህዝቢ ብልዑል ወፃኢ ብነፃ ኣምሂርዎም ትፅቡቕ ነገር ግን ሰሙን ፅቡቕ ዓስቢ ሂቦምና ኣዝና ተሓጒስና ፅዒሮም ደኺሞም ንነብሶም ኮይኖም ንኣና ክኾኑ ከዓ ንሃገሮም ክኾኑ ትስፋት ኢና እወ ሃነፅቲ ክኾኑ ዓረይቲ ክኾኑ ሰሙሉ ተስፋ ኢና። ትምህርቲ ኣብ ሃገርና ካብ መባእታ ክሳብ ዝለዓለ ደረጃ ብናፃ እዩ። ፅቡቕ ነገር ቁፅሪ ኮሌጃትና እንዳወሰኸ ቁፅሪ ተመረቕትና እውን እንዳወሰኸ መፅኡ ኣብ ሓደ መዓልቲ ልዕሊ ሻሕ ካብ ሓደ ኮሌጅ ነመረቕ ኣለና። ሕጂ ካልኦት 4-5 ኮሌጃት ካ ኩንዶ ክመረቕ ኣለና የን። ስለዚ ኣብዚ ሃገር እቲ ሞያዊ ዓቕሚ ሰብ እንዳዓበየ ይኸይድ ኣሎ።
1: ይሚጋዕ ኢማን ኣሕመድ መሓመድ ዮካን እደቕሪ ዲፓርትመንት ቢዝነስ ማናጅመንት ን ፓብሊክ ኣድሚኒስትሬሽን ኣካርሒን ካፈለል ማዕና ተግለፅ መንጎ ሕደ ኣለዮ ማዕና ሎቓህ ተግለፁ ሂን
2: ኣኖ ኢማን ኣባክዮ ኣሕመድ መሓመድ ኣሕመድ ዮኳን ካፊ ልልዕ መንጎ ፈራሕ ልዮ እሽ የደዲ ሱጉተ ደርሲ ኣራሒ ጎምናን ናስረ ሃበሴ ልልዕ ኪናም ሂሰበታ መንጎ ዓፋድ መንጎ ሕድ ልዮ
3: ኣራይ እስከ ስኸኸብዎ ግንኪ ኣዲ ኣዲ ኸ መን ይኽሽምኪ እንታይ ዝብልና
4: ኣነ ከድጃዕ መሪሓ ይበሃል ኣዲ ኢማን እየ። አልሓምዱሊላህ ንዝብፅሐኒ ጎይታ ካ ረቢ አልሓምዱሊላህ ይብል ማለት እዩ። መጀመርያ የመስግን ንረበ የመስግን እንደገና ከዓ ነዚ መንግስቲ እዚ ብዘይ ገንዘብ ኣብዚ ዝፅሑ ነዚ መድረክ ዘብፅሐና እውን ከመስግን ይፈቱ ንሰን ከዓ ንህዝቡ እዞም ተምሃሮ ከዓ ንዓናን ንህዝቦምን ንመንግስቶምን ክኾኑ ተስፋ ይገብር እንሻ ላ።
5: ኣነ ሙሉእ ሽመይ ኣርሴማ ብርሃለይ ገብረ መድህን ይበሃል። ኣብዚ ዕለት እዚ ከዓ ብላይብራሪ ኤንድ ኢንፎርሜሽን ሳይንስ ማለት ብስነ መፅሕፍትን ሓበሬታን ዝብል ዓውዲ ተመሪቕ ኣለኹ። በዚ ዕለት ሓቂ ዘረባ 2 ዲግሪ ክብሎ ዝኽእላ ንረኪበየ ዘለኹ እግዚኣብሔር መስገን ማለት ከምዝ ትርእኒ ዘለኹም ምስ ጓለይ ጓል 6 መዓልቲ እያ 2 ወርሒ የገይረ ዘለኹ ኢብን ናይ ተጠመቕኩን ብዙሕ ክትወፀእ ገለ ግን ድሌት ናይ ትምህርቲ እንድሕር ኣለካ ዕላማ እንድሕር ጌርካ ትወፅሐ ኢኻ
3: ኣብ ትምህርቲ ክያ ካለፈ ክንዶቲ እንትን ሓርስን ትመርዓን
5: እወ እዚ ክብለካ ከለኹ ኣብ ትምህርቲ ዓለም ከለኹ ኣይኮንኩን ማለት ሰርቪስ ምስ ወፅኸ ቃል ኪዳን ኣሲረ ተመርአ ኣብ ሰርቪስ ሞት ከለኹ ከዓ እዛ ቆልዓ ማለት እዩ ተጠኒሳ ተወሊዳ ቁሩብ ክብድ ብል ብስፔሻል ነብሰ ፀር ኮንካ ሰርቪስ ኣብ ከረን ሮራ ቤት ትምህርቲ ሃይስኩል ተመዲበ ከም መምህር ማለት እዩ ናይ ቴኒስ ግሬድ ነብሰ ፀር ኮንካ ቁሩብ ክብድ ብል እዩ ግን ብደገፍ ናይ ክብርቲ ወላዲተይ ከምኡ ድማ ክቡር በዓል ቤተይ ክብድሆ ክኢለ እግዚኣብሔር መስገን ከዓ ነዚ ብቅዕኒ።
6: ነቢያ ተማረ ድሓኖም ይበሃል ኣብ ጅዳ ስዑድ ዓረብ ይቕመጥ ሎም መዓንቲ ድርብ ውራይ እዚ ኣጋጢምና ዘሎ ናይ ሎም መዓንቲ ኮለጅ ናይ ጓለይ 4 ዓመት ኮለጅ ወዲኣ ኣርሴማ ኣብርሃለ ትበሃል ማለት እዩ። ኣዝያ ንፍዕቲ ተማሃሪት እያ ብልፅ ተማሃሪት እያ ዳርጋ ኩሉ ግዜ እውን ብልጫ እንዳወሰደት እያ ትኸይድ ነራ እዛ ተማሃሪ እዚኣ ኣብ ሳዋ እውን ብዙሕ ዋጋ ከፊ ኢለ ኣብ ዝበፅሐ ምክንያቱ ዝኾነ ፀገም ኣጋጢምዋ ነይሩ ናይ ሕቆ ሕማም ንዕኡ በዲሃ ሓሚማ ከላ እዚ ዓብዪ ነጥቢ ኣመዝጊባ ማለት እዩ። ብዓብኡ ከዓ ወርሒ 7 ዕለት 20 ኣመርዐያ ማለት እዩ 2025 ኣመርዐያ ሕጂ ከዓኒ ኣብ ዓመት ከዓ ንሪኢካ ከዓ ምስ ጓላ ከዓ እዚ ድርብ ዓወት እዩ ማለት እዩ ካብ ዝዓባ ዓወት የለን
5: ኩላና ከም ንፈልጦ ካብ ኤርትራ ወፃኢ ዘለዋ ሃገራት ወላ ኣብ ኤሌመንታሪ ይኹን ስፔሻሊ ከዓ ሞ ኮሌጃት ኣሸሓት ሃማየት ገንዘብ እንዳኸፈልክኻ ትምሃር ንሕና ግን መንግስትና በዚ ኣጋጣሚ ከየመስገንኮ ክሓልፍ ኣይደልን እየ ጌና ሄልና ካብ ኣዝየለ ጀሚሩ ክሳብ ዩኒቨርሲቲ ንውድእ ኩሉ ብናፃ እዩ ኢቨን መግብና ኣብ ካምፓስ ብናፃ ዋርሳይ ከኣለ ሰባ ከድና መግብና ገዛና ዓራትና ኩሉ ትምህርቲ ብናፃ ዳት ዋይ ከዓ ንብምሉእ 9 ብሄራት ዓሌት ባህሊ ከይፈለየ ብምሉኡ ብሓባር ይሳተፍ ማለት እዩ። ከምኡ ስለ ዝኾነ ከዓ ብጣዕሚ ናይ ኤርትራ ትምህርቲ ሲ ብሉፅ ፍሉየ ክብሎ ዝኽእል ኣነ በዚ ኣጋጣሚ ንክቡር ፕረዚደንት ኢሳያስ ኣፈወርቂ መንግስትና ብጣዕሚ የመስግን ንልምዓት ሃገረይ ድማ ብዕቱብ ክሰርሕ በዓልቲ ምሉእ ተስፋየ።

ተመረቕቲ ሓደ ዕማም ፈጺሞም ናብቲ ሰፊሕ ካብ ክልስ ሓሳብ ናብ ግብሪ ዝሰጋገረሉ መድረኽ በጺሖም ኣለዉ። ቅድም ንገዛእ ርእሶም ድሕሪኡ ድማ ነቲ ብነጻ ዘምሃሮም ህዝብን

ኣብቲ ናይ ዓይኒ ይኹን ናይ ተኽሲ ከውሊ ዘይብሉ ሰጥ ዝበለ ጐላጉል ሰምሃር ብላዓሊ ሕሮርማ ፀሓይ እናለብለበና ብታሕቲ ጨው እናበልዓና ፍጡር ክኣምኖ ዘይክእል ቅያ ሰሪሕና ኣብቲ መዋፆ ዘይብሉ ኣዋጣሪ ሕሞት ንፅንዓት ብፅንዓት ምስ ሞት ተፋጢጥናይና ተሰውኢና ፅንዓት ተጋደላይ ንጸላኢ እውን ኣስደሚምዎ እዩ ሳሊና ግን እምነትን ተወፋይነት ደቁ ፈቲኑ ሃገራዊ ፍቕርን ፅንዓትን ኤርትራውያን መርሚሩ መብረት ኮይኑ ተጋደላይ ድማ ኣብኡ ተሳሒሉ ግን ሓሊፍካ ተሪፍካ ዝብል ናይ ኣካዳሚ ፈተና ዘይኮነ መተክእታ ዘይብሉ ክቡር ህይወት እዩ ሓቲቱ እዚ ኸዓ ተወፋይነትን ቅያን ተጋደላይ ኣብ ሳሊና ዘጉልሕ ጽንዓት ሓቦ ንሕ ብጻይነት ዘንጸባርቕ እዩ።

0: ስለዚኡ ድማ ሳሊና ኣብዚ ኽርእቲ ብሕሰም ዝተፈተነን ፈተኑኡ ዝተገረን ተጋዳላይ ጥራይ ዘይኮነ ኣብ ውሽጢ ልቢ ንሳሊናን ዘይረአዮን ዘይወዓሎን ኩሉ ኤርትራዊ ዜጋ እውን ዝኽሪ ሳሊና ኣሎ።
1: እቲ ኣብ 1977 ዘይሰለጠ ስርሒት ኣብ ርእስና ገዚፍ ዝኽሪ ነይርዎ። ዓዲ ዓዲ ፈንቅል ግን በቲ ዝወሰዶ ቆኑዕ ሕርያ ብፈንቅል ሕሰብ መግዛእ ትፈናቒሉ።
2: ውዕሎ ፈንቅል ቤን እሞ ክጅምሮ ንዑኡ ዝገልጽ ጥበብ ካበይ ክረኽቦ? ኪኖ ስነ ፍልጠት ዝደርዐ ፍልጠት ብዅሉ እንትንኡ ደረት ኣልቦ ጥበብ ውዕሎ ፈንቅል ነታ ሃልሃል ታሪኽ ገልጽ ነቲ ተወፋይነት ነቲ በዓት ተጋራላይ ዶ ኽዕልል ነቲ ቕብጸት ናይ ባሕሪ ዶ ኺጅምር ዋላስ ናይ መሬት ሬድ ኣረው ዶ ኽብል ሚላን ፋጎት ነቲ ውዕሎ ዶ ኽዝርዝር ዋላ ነቲ ንድፊ ብረሽራሽ ዶ ኺጅምር ብመድፍዕ ኣባ ዳህሪ ብጀላቡ ዶ የሓይሽ ወይስ ብታንኪ ቤን እሞ ኽፍልሞ ናይ ፈንቅል ትእምርቲ ጭላፍ ናይ ታሪኽ ግን ጽንጽንታ ሰሚዕ ኣለኹ ጕጅምታ ናይ ዝባሕሪ

0: ዓደይ ዓዲ ፍንቅል ስለ ዝኾነ ብኽብርታት ሰውራ ዝተሃንፀ
1: መስዋዕትና መስዋዕቲ ሳሊና በቲ ቕኑዕ ሕርያ መስተንክራዊ ስርሒት ፈንቅል ተደቢስና በሰላታ ሳሊና ዘይወፃሉ ተጋደላይ እውን እሙንተይ እዩ ብፈንቅል ከም ዝቐስል
0: ዓደይ ዓዲ ፈንቅል ወለዶታት ዝኾርዓሉ ውሁድ ቅያ
2: ውሁድ ቅያ መለለይ ኤርትራውነት
0: ኤርትራውነት ዓንዲ ሃገራዊ ሓድነት
2: ሃገራዊ ሓድነት ድርዒ ማሕበራዊ ፍትሒ
0: ማሕበራዊ ፍትሒ ቀንዲ ዕላማ
2: ቀንዲ ዕላማ ዓደይ ዓዲ ፈንቅል
0: ኣብ ኩሉ መዳይ ክትፍንቅል
2: ዓደይ ዓዲ ፈንቅል
0: ዓደይ ወ ዓዲ ፈንቅል
3: ዓደይ ዓዲ ፈንቅል ቀላሲ ቁኑዕ

ነጠብጣብ ዝናብ ኣብ ምድሪ ዓሊቡ ነቲ ባዲሙ ዝነበረ መሬት ሕብሩ መሊሱ መሬት ቀጠልያ ሕብሪ ምስ ለበሰ ጥሪት ማእከሉ ኣትየን ይምገባ እሞ ንጉስነት ናብ መሮር ዝወፈር ቆልዑ ጠለት ጥሪቶም ንምኳን ጠለበጊዖም ከብኪቦም ንረባገፆም ይወርዱ ዕባራኽት ወዲቐ እዚ ክገጥማዩ ኣብ ዘይብሉሉ እዋን ኩልነት ፀጊበን ኣሕምባሕ ከም ዝበላ ምስ ተረጋገፁ ጥሪቶም ስዲ ሰዲዶም ካብ ከባቢአን ከይረሓቑ ብዝለመድዎ ፀወታ ክዛነዩ ኣብ ሓደ ይእከቡ። ብፍላይ ኣብ ግዜ ክረማት በርቀ ነጉራን እናሰማቕርካ ዝሕለፍ ናብራ ጉስነት ዝናብ ኣብ ዝባንካ እናዓለበ ምስ ዓርከ መዘና ተኣኪብካ ዝካየድ ፀወታ ፍሉይን ተዘካርን እዩ። ኣብ ግዜ ቆልዑ እውን እንተኾነ ዕምባባ ሸዊትን ሕሾኻ እናበላዓካ ምኸዳን ምህርትን ኣብ ግዜ ጥሪ ፀወታ ጓይላን ዝላን ኣብ ግዜ ሓጋይ ፀወታ ቐርሳ ሻውኪ ያህለለመልጢ ትኽሎ በትሪ ኣሰባር ቁቓሕ መወዳእታ ዘይብሎም ባህላውያን ፀወታታት ይካየዱ። ኣብቲ ብመንእስያት ህፃናት ጎራዙ ዝመልአ እናምርዑ እውን እንተኾነ ፀወታ ኣዳራራስ፣ ፀወታ ሸተቶ ኣቀራቓር፣ መንሰብኣይኪ፣ ፀወታ ዒምን ካልእን ይዝውተሩ። ኣብ ዝተፈላለዩ እዋንን ግዜን ዝፅወቱ ከም ተካላ፣ ዕንቆ፣ ቅልስ፣ ቡቻ፣ ኣስቲ፣ ቅጫ፣ ርጓጉድ ዝኣመሰሉን ካልኦትን ባህላውያን ፀወታታት ኣብዚ ግዜ እዚ ዝውታርኦም እናጎለለ እዩ ዝመፅእ ዘሎ። ነዚ ተገንዚብና ናብ ንኡዞባማዮም ነብ ስራሕ ኣብ ዝተንቀሳቐስናሉ ንገለ ባህላውያን ፀወታታት ክንስነድኪ ኢልና እዞም ፀወታታት ዝውታርኦም እናጎደለ ይመፅእ ብምህላው ንሌላ ክኾኑና ገለ ካብቲ ፀወታታት ክነላለየኩም ኢናም።

0: ሻውኪ መብዛሕትኡ ግዜ ኣብ ግዜ ሓጋይ ፀወት ፀወታ ኮይኑ ጓሶት ሩባ ውሪዶም ኣብ መጥለጥ ጥሪቶም ምስ ገበሩ ኣብ ደበንገረ ኣዋም ዝዓለበ ቦታታት ኮፍ ይብሉ እሞ ዝተኣከቡ መንእሰያት ፀወታ ንፃወት ይበሃሉ። ክልተ መንእሰያት ወፂኦም ድማ ፀወታ ይመርሑ። እቶም ዝተረፉ ድማ ስምተሰይሞም ብምምፃእ ተመሓራርዮም መምድቦም ብምፍላይ ንፀወታ ድልዋት ይኾኑ።
1: ድሕሪኡ ክልተ ኣንፃር ጋንታ እን ዝኾና ክልተ ኣንፃር ጋንታ ክትከውን ከሎ ሕጂ ኣብቲ ፀወታ ልክዕ እታ ኩዕሶ ከዓ ኣይተጀመረትን ክጅመር ከላ ኩዕሶ ሕጂ ማይካዳ ሓጋይካ ትብል ማይካዳ ሓጋይካ ኢልካ ሓንቲ ንእሽቶ እምኒ ፅፍሕ ዝበለት ጡፍጣፍ ድዩ ወይ ማይ ትገብረላ እሞ ናብ ሕፃ ተልክፋ ኣብ ሕፃ ምስለኸፈት ሕጂ እታ ብጡፍጣፍ ኣብ ሕፃ ዝለኸፈት ማይ ማለት እዩ እታ ናፃ ዘለካ ሓጋይ ማለት እዩ ማይካዳ ሓጋይካ ኢልካ ብማዕረ ንላዕሊ ሰዲድካ ሓር በታ እምኒ ዝዓለበታ ኩዕሶ ነቶም ማይ እንተ ዝበሉ ተኮይኖም ናብ ማይ እንተ ላዕሊ ተኮይናታ ማይ እቶም ማይ ዝበሉ ኩዕሶ ይሕዝዋ ታጋንታ ፀወታ ትጅምር። ኣብዚ ፀወታ እዚ ክጅምር ከሎ ሕጂ ምልክዕ ኩሉ ግዜ ኣብ ፀወታ ኣብ ስምዒት ኢካ ተኣቱ በብናትካ ከዩ ስምዒት ዝፈጥረልካ። ስለዚ ሓደ ዘቕልዕ እቶም ካልኣት ካሸቀልት ኣሎ ሕጂ ንዋሓቱ ብዘየገድስ ካብ ናብ እንዳኖ ዝበሃል ኣሎ ዝቆልዕሉ ቦታን እቲ ዝበፅሕሉ ቦታ በፂሖም ዝምለሱሉን ርሕቀቱ ዋላ ብውሕዱ ንበሎ ናይ 30 ሜትሮ ክኸውን ይኽእል እዩ። ኣብዚ ሕጂ እቶም ዝቆልዑ ዘለዉ ኩዕሶ ክትቅላዕን ከላ እቲ ዘቕልዕ ንኸይሃርምዋ ይህርገሎም እቶም ዝቆልዑ ከዓ ንኸጣዕዕመሎም ኣብኡ ሕጂ ይሰሓቦ ኣጥዕመለይ ኣይተሃርጎለይ ይበሃሉ። ኩዕሶ ተቐሊዓ መስከደት ኣብ ንዮም ዝሓለፈት እቶም ዝሽቅሉ ዘለዉ የምፅዋ ሕጂ ምስሓዝና ያብሉ ተሃሪሙ ዝኸደ ናብ እታ ላዕላይ እንዳኖ ምስሓዝናያ ኩዕሶ ምስሓዝናያ ምስሓዝዋ ጥልል ይምለስ ኩነታት ርሕቀታ ርእዩ ክምለስ ዝኽእል እተኮይኑ ምለስ ዘይምለስ ተ ኮይኑ ከዓ ኣብኣ ኣብታ እንዳኖ ኣትዩ ዝቕበል ድሕሪ ኩዕሶ ክትድርበ ከላ እቲ ሓላዊ ወይ ከዓ ወፊሩ ዘሎ ክድርብያ ከሎ ሂለን ክንዲ ኩለን ካብሎ ነቲ ዘይቀልዐ ዘሎ ሪጋ ሕጂ ዘሎ እንድሕርወስ ተዳ ኢልዋ ሓንቲ ዓይኒ ቆሊዑ ነይሩ ሞ ሓንቲ ተተሪፋቶ ሓንቲ ዓይኒ ካብቲ እንታ እነ ማለት እዩ ንኩለን ትብል ቃል እንታይ እያ ክልተ እዩ ዝቐልዕ ነተን ክልተ ተጠቓለል ስለዝኾነት እዚ ይመስል ናይ ዕሶ ሻኩ ማለት እዩ ሰብኳይ ጋገ ሰባት ፅሕጎ ንመን ዝሓድጎ

ተወሰጥ እዚ ዓይነት ፀወታ ብተመሳሳሊ ኣብ ግዜ ሓጋይ ፀወት ኮይኑ ብፍላይ መርዓውቲ ጥሪ ተመርዒዮም ኣብ ግዜ ሕፅኖቶም ኣብ ኣጋምሸት ፀሓይ ጠለስ ምስ በለት ክሳብ ፀሓይ ዕራብ ኣብ ዘሎ ግዜያት ዝፅወት ፀወታ እዩ።

እታ ሜዳ መጀመርያ ኣብ ሰለስተ እያ ትዕቀን። ኣብነት 14 ሜትሮ እንተዳ ኢልናያ እዛ ሜዳ እዚኣ ኣብ ማእኸላ ሓንቲ ጨርሒ ኣላታ። እቶም ተፃወቱ ድሕሪኦም መሊሶም ክፃወቱ ከለዉ ክተሃራርሙ ከለዉ እቲ ወዲ ጋንታ ናይቲ

ድሕሪ መሪሱ ዘሎ ተሃራማይ ከዓ ኩዕሶ ከይተሓልፎ ብጥቂ ብኣኽራርነት ከምዚ ገይሩ ቆሊቡ ይሕዛሞ ኣብቲ ፍርቂ ሜዳ ኸይዱ ነቲም ፃርጎ ጋንቱ ይሃርሞ። እዚ ምስ ሃርማ ሕጂ ተስሒትዎ ውን ተመሳሳሊ ማለት እዩ። እንተዘይሃሪምዎ እሞ ተንፃር ጋንታ ዘሎ ተቆሊቡ ከዓ ኣብታ ማእኸል ንሱ ኣብታ ድርብያ ፀንሐ ኣብኣ ኮይኑ ተሸኪሉ ንሱ ይህረም። ኣብዚ ሕጂ ሕግታት ኣለዎ። ቁራዕ ርእሲ ተዳ ተተሃሪማ ቁራዕ እንተዳ ኢልካ ኣይትኸውን እንድሕር ቁራዕ ተዘይልካ ግን ዋላ ርእሲ ህረም ኣብ ዝኾነ ነብሲ ሃሪምካ ዋላ ሓንቲ መጀመርያ ግን ከም ሕጊ ዘውፅኦ ሕጂ ናቱ ቅዲ ወይ ከዓ ፋሽን መፃወት እዩ። ትሕቲ ማዓጥቕ የለን ሰለፈ ይሕሰብኒ ርእስኻ ይሕሰብኒ እዚ ኻ ብሕጊ እውን ይቐውም እዩ። መብዛሕትኡ ግዜ ግን እታ ዓይነት ፀወታ እንታይ እዩ እታ ቁራዕ ትብል ከም ሓንቲ ዝውትርቲ እያ። ርእስኻ እንተሃሪምካ ርእሲ እንተዳሃሪምካ ከምዘይሃርምካ ቁራዕ ዝብል ቃል ኣቐዲም እተቐዲምካ ማለት እዩ። ኣብቲ ተወሰጥ እተ ጋንታ ተሳዕራ እታ ሓንቲ ጋንታ እታ ዝሰዕረት ጋንታ ትሰርር ሰሪራ ሕጂ ካብ ናብ ምስ ወዲ ጋንታ ኩዕሶ ትቋላለፍ እታ ኩዕሶ እንተዳ ዘይወዲቓ ክሳብ ፀላዕላዕ ብሎም ይሰርዎም ነቶም ኣንፃር ጋንቶም ማለት እዩ። እዚ ዓይነት ፀወታ እዚ ናይ ብሓቂ ኣብዚ ምዒ ዘእቱ ሓቂ ፅቡቕ ፀወታ እዩ።

0: ያህለለ ኣብ ፍሉይ ግዜ ካብ ወርሒ ግንቦት ክሳብ ሰነ ኣብ ዘሎ ግዜ ዝፅወት እዩ። ናይ መወዳእታት ፅድያ ሓሊፉ ንክራማት እቶእቶ ምስ ኮነ ገባር ዝናብ ክራማት ምስ ዝድንጊ ያህለል ተማህለል እናተባህለ ዝናብ ንምምራሕ ዝዝውተር ዓይነት ፀወታ እዩ። ከም ባህሊ እውን ዝናብ ከይሰርብ ምስ ዝሕንገድ ያህለል እኳ ዘይፃወቱ ዘለዉ ይበሃል እዩ።
1: በትሪ ኣሎ ብቐንዱ ንእሽቶ ከዓ ብክልተ ጫፋ በላሕ ታ ያህለል ትበሃል ብኣዮም ፀወትላ ጉድጓድ ትኩዓት እታ ጉድጓድ ከዓ መሸንቀር ኣለዎ ናታ መልዓል ማለት እዩ። ብኣ ሸንቂርካ እትዮም ከዓ እቶም ጋንታ ዘለዉ እንታይ ገብሩ ከይተሓልፍ ይሃርምዋ ብበትሪ ገይሮም በትሪ ገይሮም እንተ ዳሃሪሙማ ሓጂ ዓዊርካ ሓንቲ ክልተ ሸንቂሮ ሓንቲ ተዝሓይታ ሓንቲ ዓይነ ክልቲአን ተሸንቂረን ክልቲአን እተ ተሃሪመን ከዓ ክልቲአን ዓይንኻ ኣቢረን እዚ ይበሃል ማለት እዩ። ስለዚ እዚ ዓይነት ፀወታ እዚ ሓያል ፀወታ እዩ። እንተ ደኣ ክልቲኡ ዓይኑ ወፂኡ ከዓ እታ ያለለ ትሽከል ሞ ኣቀናኒዑ ይሃርማ መሕለፍ ቦታ ከዓ ኣለዋ ርሕቐት ቦታ ሕጂ ምስ ሃርማ ነታ ድንግል ናይ መሕለፍ ቦታ ኢሎም ዝሓሰብዋ ንዓ እንተ ሓሊፋታ ድሕሪዩ ዓሰርተ ግዜ ከምዚ ገይሩ ይሃርማ እንዳሃረመ ኣብ ርሑቕ የብፅሓሙ ኣብ መበል ትሸዓተ ናብ ዓስረይቲ ዘላ ሕጂ ብልክዕ ኣጣዓሙ ይሃርማ ድሕሪቶም ጋንታ ሰሪሮም ይምለሱ እዚ ዓይነት ፀወታ እዚ ሕጂ ይሃለለ ይበሃል ማለት እዩ።

0: ካብ ግዜ ፅርድያ ክሳብ መጀመርታ ናይ ወርሒ ሓምለ ክረማት ዝፅወት ፀወታ ኮይኑ ጠለይ ብጊዕ ካብ ትምህርቲ ፀገባ ካብ ዝርኦን ከይርሓቕካ ዝፅወት ፀወታ እዩ። ኣሳብራ ቁቃሕ
1: ሕጂ እምኒ ትተክል ኣንፃር ጋንታ ኮይንካ እምኒ ተኽልካ ብኣንፃርነት እምኒ ተኽልካ ነታ እምኒ ዝተተኸለት ትወቕዓ እሞ እንተዳ ወቂዕካ ኣውዲእካያ ንስኻ ትገልብ ናብ ርሑቕ ብእግርኻ ጠለይ ጠለይ እናበልካ ትበርር ከምናትካ

ሰብ ኣካላት ማለት እዩ። ባላንስካ እንተ ትሕሉ ኮይንካ ወይ ባላንስካ ትቋፀር እንተ ኮይንካ ነዛ ንርሑቕ ጎይኻ ብሓንቲ እግርኻ ካብኡ ሒዙ ንሱ ኸዓ ኣስሪሩ የምፃእካ። እዚ ዓይነት ፀወታ እዚ ኸዓ ኣሰብራቆቃሕ ይበሃል። ከምኡውን እንታይ እዩ ጨማት ዲኻ ጨማትን መሰረታዊ ናትካ ሕጂ ጨምቲ ከምቲ ኣፉ መዛቅ ንሕና ናብ ፀላእ ተኪስካ ፀላእ ተውድቕ እዚ ኸዓ ብእምኒ ጌርካ ብእምኒ ዘርባ ትወቅዕ ዲኻ ማለት እዩ። እቲ ተተኺሉ ዘሎ እምኒ ልክዕ ኣስዮም ወይ ከምዚ ዓይነት ፀላእ ንሕሰቦ እዚ ነዚ እንተዳ ዓሊኻዮ ምልክዕ ኣብቲ ዕልፀኻ ተዓዊትካ ኣለኻ ማለት እዩ። እዚ ዓይነት ፀወታ እዚ ከምኡ ዓይነት ተመሳሳሊ ማለት እዩ። ስለዚ ኣሰብራቆቃሕ ባሂሉ ይፅዋዕ። እምኒኻ ብቁፅሪ ኢኻ ትደርቢ ብክልተ እንተደኣ ኮይና ክልተ ውዕል ኢኻ ትገብር ብሰለስተ ተኮይኑ ብሰለስተ ከም ናትካ ናይታ ጋንታ ክፃወት ከለካ ሜዳ ክትወርድ ከለካ ዝሰምዕኻ የስምዕኻ እዩ ዝውስነካ።

0: se aborda, como se.
1: ኣብ ሕብረተሰብና ብቐንዱ ብናይ መርዓውቲ ፀወታ እዩ ዝፍለጥ ውፅእፅእ

መርዓዊ ኣብ ፋስጋ ቅልዕ ይኸይድ እንጂ ቅልዕ ምስ ከደ ድሕሪ ሳልስቲ እንታይ እዩ ዝገብር? ምስቱ ዘሎ እቲ ገዛ ዘሎ ይቃላዕ። ምስ ተቓሊዑ ዓር እሞ ዝፃበል ባይቶ ዘውፅኡ ይበሃል። ከምዚ ሜዳ ንብሎ ዘለና ሕና ሜዳ ኩዕሶ መፃወቲ ባይቶ ከ ኣሎ መፃወቲ ናይ መርዓውቲ ኣብኡ ትወፅእ ኩዕሶ ሒዞም መፁ መንእሳያት መጋሚዶ ናይ ተዓዲ ኣብኡቲ መርዓውቲ ሰብኡት ጓል ማለት እዩ ኣብኡ ዝኸዱ ሳይ ዝበሃል ፋስጋ እትዋት ዝኸዱ ንሶም ሕጂቶም እትዋት ዝኸዱ መርዓውቲ ኣብኡ ንስኦም ተሓዊሶም ምስቶም ዓዲ እንታይ ይገብሩ? ውፅፅ ፃወቱ ውፅፅ ክፃወቱ ከለዉ ሕጂ ኣብ እምኒ ይኾኑ ቁመት ማዕለ ክንደይ ሰብኣይ ብጎል ይከለ ክንደይ ብርቲ እዩ ከምዚ መግለፂ ናይ ሓይሊ ናይ ፍኩሰት ኣካላት ኣካላቱ ተቋፃፂሩ ዘላሊ ንፉዕ ኢልካ ክግለፅ ኣብኡ ፀወታ ዝጀመሩ ድሓር መጀመርያ ባይታ ጀምርዎ ፀወታ መጀመርያ መንኩ ድሕሪ መንኩ ከዓ ዘይ

0: ተቐንድኡ ዝረኸብናዮ ዕድል ግን ነዳዲ ወዲእና ስለ ዝነበርና ነዳዲ ዝፀዓነት ሓንቲ ኤነትረ ረኺብና መሚእቲ ፒስቶ ማለት እዩ። እታ ሸርቶ ቤንዚን እተሓደ ከዓ ትሬ መርኪያ ከዓኒ ናፍታ ነይሩ። ዝያዳ ንብድሕሪኡ ዝኾነ ነገር ንክንገብር ዝሓሸ ስራሕ ንክንሰርሕ ዕድላት ተፈጢሩ ማለት እዩ።
1: ካልእ ኣብታ ምሉጎይታ ኣጎስቲኖ ተፃዒንላ ዝነበረት መኪና ኦራል ኣብቲ ባሕሪ ኮይኖም ክትኩሱ እዞም ሰ ክልተ ወታደራት ከይረኣናዮም ናብታ ኦራል ናቶም መሲሉ ኣብቲ ኦራል ናትና ደይቦም ስቓም ፊጅን ተተኺሉሉ እዩ ዘለዉ ውግኡ ዋላ ሓደ ሰብ ካ የለን። ንሕና ከ ፋዕፋዒልና ስለ ዝነበረ እቶም ኩነታት ስምስተበለ ግን ክንቋፀር ንብረትና ንጥረነፍ ገለየልና ተበልና ከምዚ ገይረ ውረድነታ ጥራሕ ብሎ ናትና ኣባላት መሲል እንታይ ኮንኩማታ ውረድ ንቐልጥፍ ላምፓዲና ከምዝተወላዓዎ ቀጠልያ ዝተኸድኑ ክልተ ወታደራት
2: እዚ ዕዲ ምስተታሕዘ እንታይ ይኹን ንሕና ፀላኢ ገና ኣይመፀና ነቲ ሓድሽ ሓይሊ ዝበሃል ክመፅእ እዩ ክጎድል እዩ ካብ ኣስመራ ክጎድል እዩ ካብ ደቀም ሓደ ዝበሃል ነበረ ኣይጎደል ክቕፀል ኣለዎ ተባሂሉ መላዕሊ ትእዛዝ መፅኡ ናበይ ናኣፈምቦ
3: ዕዲ ድሕሪ ምቁፅፃርና ፀላኢ ኣቓልቡኡ ተሳሒቡ ኣብ ዕዲ ዝፀንሐ ሓድሽ ሓይሊ እዩ ነይሩ ዋላ እውነተን ዝወረዳ ታንክታት ኣብቲ ቀረባ መዓልትታት ዝመፀ እየን ነይረን። ቅልጣፈ ናህና ጥራሕ እዩ ቅሩብ ሃሲዎ ዕድል ኣይሃቦን። እቲ ምርጫ ፀላኢ ካልእ ሓይሊ ደሪቡ ንምጥቃዕ መደብ ስለ ዘለዎ ግስጋሴኹም ንምዕንቃፅ እቲ ተኽእሎ እንታይ ክኸውን እዩ ተባሂሉ ምቕፃል ድዩ ወይሲ ምምላስ ወዲእታይ ከምዚ ዝብል መላእኽታት መፅኡ ስለ ዘሎ በዛ ባሕሪ ተዓፅውልና እንትኾንኩም ደሰክፍ ነገር እተደየልዩ ካብዚ ንዓሰብ ኣዝዩ ነዊሕ ገማግም እዩ ዘሎ ተጠውዩ ዘስጋኣና ነገር እንትደየልዩ ብመሬት ክንቅፅል ዝብል እዩ ነይሩ። ብባሕሪ ወላ ሓንቲ ኣይትሰከፉ ንዓነ ረጊፁ ዝሓልፍ የለን ክንዓፅ ወይና ክንዓግቶና ተጠውዩ ንናይ ወገን ኣህታ ዝሃርም የለን ኢና እዚ ተኮይኑ እምበኣር ንኸይድ ተባሂሉ በርዓሶሊ ንሓይሊ ባሕሪ ገዲፍና ኣለና ብል ማለት እዩ።
4: ሕጂ ካብ ምሳና መንማላእ ሃንደሳን ናይ ስትሬላ እዚኦም ፀረ ነፈርቲ እዮም ምሳና ተማሊእናዮም ዕዲ ሕጂ ክስፈር ስለዘይትኽእል ንንጠጣዕ ቀፅሉ ተባሂልና ዕዲ ሓሊፍካ ኣብ ንጠጣዕ ሕጂ ኣብኣ ቐኒና ኣብኣ ከ ናይ መሻርፍና ዝነበረት ጃልባ ናፋሪት ሃርማ ፋሕፋ ሓደ ሰብ ኣብኣ ይውጋእ እታ ጃልባ ከዓ ኣብቲ ከውሒ ተላቲማ ተፋሕፋሕ ኢላ ሕጂ ኣብኡ ኣሸጊረናና ነፈርቲ ሓር እዚ ፀሊም እንታካትብሎ በርኒሽ ኣምፅሉና ኢልና ነተን ጃላቦ ፀሊም በርኒሽ ለኺነየ እቲ እምኒ ኣብኡ ዘሎ ከምኡ ዝመስል ኣብኡ ከሎ ፀግዕ ተብላ ኣግራብ ዝበሃል የብሉ ምርጫ ይኮነ ጠጣዕ ሓሊፍካ ኣለዋ ክልተ ዘሴታት ኮረሸርያታ ምሕቢትና ዝነበረ ኣታ ጥቕእን ኣብኣ ከዓ ንውዕል ንቕኒ ንሱ ሕጂ ዓበይቲ ካውሒ ኣለዎ ኣብኡ ብትካውሒካ ፅጋዕ ኣቢልካን ገለመለ ጨርቂ ረሳሕ ገለመለ ናይ ክዳውንትካ ነተንፀባርቕ ሽፍን ኣቢልካ ነቲ ሞተርካ ትውዕል ሕጂ እቲ ተኣጋር ናበይ ደይቡ ንኣፋንቦይ ደይቡ
3: ብላዕሊ ንሶም እዘን ናይ በዓል ኣርዓኖ ጓላጉል ኣብኡ ዝነበረ ፀላእ ንምጥቃዕ ቢልካ ከ ንበዓል ዋዴ ንምግስጋስ መደብ ወፂኡ ናባና ናይ ሃንደሳን ገለ ናይ ስለያ ኣባላትን መፂኦምና ኣብ ካብ በርዓሶሊ ኣጠዋ በርዓሶሊ ካብ በርዓሶሊ ናይ 4 ኪሎ ሜትር 5 ኪሎ ሜትር ናይ ትኸውን ያ ንእሽተ ፍጀት ነይራ ኣብ ኣውሪድናዮም ምሸት ቀትሪ ከፅንዑ ውዒሎም ርኢናየቲ ኩነታት ውሕድ ዓቅሚ ነይርዎ ኣብ በርዓሶሊ ካብ ሓደ ሻለቃ ዝበዝሕ ዓቅሚ ይነበሮም ዋላ እውን ኣፅዋራ ይነበሮም ሓደ ምሸት ኢና ንሕና ኣጥቂዕናዮ ብድሕሪኡ ሃዲሙ ይኹማን መልኡ እዩ ከይዱ ክበሃል ይከኣል
5: ንሕና ወይ ካብዚ ናይ ኣቋረፅና እተን ታንክታት ሓይሊ ባሕርስ ገና ኣብ ስራሕ ኣለዋ ዝሕርሶምልና ይጥዮ ንዕድመ እቲ ተበግሶ እውን ንዕ

0: ይቐፂሉ ኣብዚ መገዲ እዚ እውን ንሕና ኢናቶም ተሓንቲ ኦረዲ ገዲፍና ኣለና እቶም ሰለስተ ጉዕዘአን መስአን እዮም ቀፂለን ናይ ዕዲ እውን ሓፂር ኩናት እዩ ነይሩ ብገምገም ባሕሪ ተሓቢአን ዝፀንሓ ፈረብ መረፍ ቅሩብ ተኽሱ ነይሩ ናይ ደቃቕቲ እምበር ታንኪ ብታንኪ እዩ ዳርጋ ተወዲኡ ናይ ዕዲ ንሕና ኣብኡ ቀፀልናን ኣብኡ ኢና ንሓለዋ ኣብቲ ዕዲ ኮፍ ኢልናቶም ታንከኛታት ሓይሊ ባሕሪ ኣብኡ ኢና ኮፍ ኢልና
1: ምሕራር ኣፋምቦ ድሕሪ ምሕራር ዕዲ ግስጋሴ ህዝባዊ ሰራዊት ብገማግም ባሕሪ ፊት ንፊት በዚ ናይ ሕጂ ሓድሽ ፅርግያ ናብ ዓሰብ ገፁ እንተዝቕፅል ናብታ ካብ ዕዲ ኣስታ 7 ኪሎ ሜትር ካብ ዓሰብ ድማ ኣስታ 120 ኪሎ ሜትር ርሒቓ ትርከብ በርዓሰለ ማእተወ እንትኾነ ኣብ መንጎ ዕድን በርዓሰለን ዝርከብ ሰፊሕ መሬት ብውፅኢት ናይ እሳተ ጎመራ ዝነደደ መሬትን ኣኻውሕን ተረግሪጉ ንኣጋር ይኹን መካናይዝት ክትሰግር መስመር ስለ ዘይነበሮ ኣዝዩ ኣፀጋሚ እዩ ብምኽንያት እውን ጸላኢ ናብ ኣፋምቦ ገጽኡ ክሃድም ተራእዩ ወገን ድሕሪ መጥቃዕቲ ዕዲ ደድሕሪ ጸላኢ ብምስዓብ ንኣፋምቦ እዩ ኣጥቂዑ እንተኾነ ኣብ ኣፋምቦ ዝነበረ ጸላኢ ከየትከለ ቀልጢፉ ንዓሰብ ገጹ ስለ ዝሃደመ ህዝባዊ ሰራዊት ንኣፋምቦ ብዘይውግእ እዩ ተቐጻጺርዋ
2: ቀፂሉ ዝመጽእ ማለት እዚ መጥቃዕቲ ንኣፋምቦ ንቐፅል ተባሂሉ ኣፋምቦ ንሕና እውን ኣብ ጢዑ ተሪፍና ስለ ዝነበርና ተን ዝተረፋ ታንክታት ንግሳይን ሒዝና ኣብ ግምግም ዝተባህለት ቦታ ተራኺብና ጸላኢ ምናልባት ንዓና ንምቕፃይ እዚ ደይበሃል ነፈርቲ ደብዳብ ኣካይድልናኡ ጎልጎል እዩ ምሕቢ የብሉን ሰጣሕ ጎልጎል ይረኺብና ኣብዚ ነፈርቲ ድለየቲ ክገብርኦ ድኽእላ ገይረን ብናይ ተዓወታን ብዙሕ ክሳዳታት ናይ ኣሰዕበልና ንኣፈምቦ ንበገስ ኢልና ብግስ ዝበልና ከዓኒ ኣብ ፅርግያት ናይ ኣፈምቦ ፈንጅታት ገርሉ ፀኒሐ ፈንጅታ ስለ ዝገበረ መጀመርታታ ናይ በዓል ወዲ መምሪ ሒዞም ማድኸዱ ነበሩ እታ ፈንጂ ምስተሃድመት ካብ ባል ዕቡይ ካብ ዓባል ዕቡይ ንኣፈምቦ እንተ ፈንጅታት ገይሩ ዓፂወልዩ ኮይኑ ከይዳ ንኽእልና መጀመርታ ሃንደሳ ፈቲሾም ክረጋግፁ ኣለዎም ኢልና ናብ ባል ዕቡይ ትበሃል እዛ ባል ዕቡይ እዚኣ ናይ ተጋሉ ሓርነት ኤርትራ ማዓስከር ዝንበት እየ ብርቱዕ ኣግራብ ኣለዋ ብርቱዕ ማይካ ኣለዋ ብጣዕሚ ከዓ ናህና ምስ ዝቐኒ ማለት ዝጓዓዞ ዝነበርና ኩነታት ሰራዊትናስ ዳርጋ መስተርሆሮ ሂቢእካ ትብል ኩሉ ማይ ተሓፂቡ ታንክታትን ኩሉ ፅዋራትን ዓሽጉ ጸላኢ ነዚ ነዛ ቦታ ኣበይ ከምዝኣተና ይፈለጠን ኩላ ዳሃሲስዋ ብነፈርቲ ዋላተን ሄሊኮፕተራት ዳርጋ ካልዕኻ ይደልያ ኣብዚ ክረኽበና ኣይከኣለን ሰሙን ጌርና ድሕሪ ሰሙን ሃንደሳ ማለት ስጋብ ኣፈምቦ ሓንቲ ከምዘይብሉ ጸላኢ ከዓ ገዲፍዎ ኮይዱ ኣለዉና ንሕና ከዓ ተጠሪፍና ንኣፈምቦ መፂና ማለት እዩ
3: ነቲ ቦታ ኩሉ ፈንጂ ዘርእሉ ዩ ኮይዱ ማለት እዩ ብተወሳኺ ከዓኒ ሄሊኮፕተር ከዓ ኣብዚ ደብዳብ መፅአን ከዓኒ ክልተ ውግኣት ከዓ ካብ ሜካናይዝ ይሃርማልና ማለት እዩ ስለምንታይ ጎልጎል እዩ ገለ እዩ እቲ ደብዳባት ከዓ ናይ ሄሊኮፕተር ቀፃሊ ከምዝነበረ ማለት እዩ
4: ካብ ዕድና ኣፋምቦ ገፅና ኣበልዕብይ ኣብልና ኣፋምኾን ኣነ ዝዝከር ሓደ ካብቶም ዓበይቲ ሰቡት ኣበልዕብይ መሓመድ ገብሩ ዝበሃል ሰብይ ናይ ዓዲ ሓመድ ንቀቢላዊ ናቱ ሽም ናቱ ዓብዪ ሰብይ እና ኣፋምቦ ዘሎ እንታይ ሽሙ እዞም ዕጡቓት ንክኸይድ ንክረኽቦም መልእኽቲ ንከበፅሕ ተረዳዲና ምሶ ክብገስ ካሎ ኣዝከር ይረኣየኒ ኣሎ እቲ ሰብ ሽዑ ሽዑ እና ኸደ ካሎ ነፋሪት መፅ ኮሎሊላ ኣብላ ግን ርኢከር መካዩ እቲ ሰብ ሓያል ከም ምዃኑ ወላ ሓንቲ ኣይተመለሰን ከይዱ ታይ ሃረማቶም ናይ ብዓኪ ከይዱ መላክ ተብፅሑ እቶም ኣብሱ ይነበሩ ኣቦስቶ ገይርዎም ኣይ ዘበለ ኣይነበረን ስለዚስ ናይ ብሓቂ ኣነ ኣብቲ ግዜ መሓመድ ገብሩ ዝበሃል ዓብዪ ሰብይ እዩ ዳርጋ ብዙሕ ኣይተዋገና ናብ እንታይ ሽሙ ኣይተዋገና ዋዲሙ ሰራዊት ወዲ መምህር ብእንታይ ሽሙ ኣቢሉልና እዚስ ንዓ ክቐልጥፍ ኢሉስ ክሓሊፉና ሰብ ሓደ ማስሜርካ ኣለናስ ፍንጂ ናይ ቀዳም ድዩ ናይ ሽዑ ድዩ ኣይፈለጥና ግን እዚስ ብቲ ደረጃ ነይሩ ኣለዉ ከማን ካልኦት ደርደርደርደር እሱ ኣሕመድ ደርደር ናይ በልዕቡይ ሓዊ ዓብደላ ኣሕመድ ምስ ምልክት ካብ በልዕቡያትሒዙ ክሳብ ዓሰብ ረድዮ ከተኽሉ ምሶም ነይሩ ዋ ይጋሕ

0: በዓል ዕንቂ ሪብ ዘለዎ ንባሕሪ ገፅና ኢና እንዳፈተሽና ንኸይድ ርና እዳፈተሽና ዳሓርኸድና ተዝረኸብካዮ ማሓራ ይትሰድቕ ከምበር ኣይትመረኾን ኢ ትብረ ጥራሕ ትቕበሎ መያፃሚ ነይሩ ኣጋጣሚታት ካውሕ ማይ መሊእኒ ማይ ስካብኡ እንዳሰተና ኢና ንና ኣፋንቦኣትኢና ኣፋንቦኣብ ኢና ተራኺብና ንዚ የማናይ ፅርግያ ፅርግያ ዝኸዱ ዝነበሩ ንሕና ኣብ ኢና ተራኺብና ካብኡ ምብጋስ ዝበልዑበይ ኣፋንቦ ይፅናሓና በልዕበይ ውን ንዓና ምስ በለ ሃዲሚ ይኸይዱ ሓንቲ ግን ንዓና ዘጋጠመትን ናብኣ ሓንቲ ስራሕ ነታቢ ኣብ ሓንቲ ናይ 100 ሜትሮ ዘይተኣክል ዘይተኣደነ ነታቢ ናይ መካይን ፀኒዑ ተፍትሽ ገርና ምስከና ሓሙሽተ ምስ ውፃእና ኣዕሪፍና ኣስቤዛ ሒዛሃልና ትመፅእ ዝነበረት ኦራል ናሕና ትህረብ ምስ ተሃርመት ሰለስተ ሰብ ገልጣት ኣብኡ ውግኦና ሕጂ እንደገና ከይተመሳሕና ነፍተፍትሽ ንጀምር ኢልና ምስ ጀመርና ክርከብ ኣይክእል ማይ ሽዑ ከምዚ እኽሊ ትጉምሮ ከምዚ እናገመርና ኢና ረኺብና ድሕሪኡ ካ 6ዱሽተ ፈንጂ ረኺብና 11 ኣብዛ ናይ 100 ሜትሮ ገልታ ደይተኣክል 11 ፈንጂ ኣብኣ ወዲ ኢታይ ካብ በልዑበይ መኪና ገርበይን ይምለስ ስጋብ ሰዓ 3ለስተ ኢና ፈትሽና ንሕና ኩሉ ነብስና ፀለሎ እዩ ድመስል እቲ ድንጋፂን ገልታት ንረኣየን ዋይ ደቀ ኢሉ እዚ ናይ ታኒ ካብ ሽኮቲ ገልታት ሂብና ኣዕርፉ ገልታት ኢልና ሕጂ ቅሩብ ግን ፀላኢ ናይ ብጢዖ ከይበትኽ ናብኡ ኣንፈትና ክንገብር ኢና ገልታት ኢሉ ከይዱ
1: ግን ኣፋንቦ ምሳእተና እቲ ቦታ ካብዘይምፍላጥ እቲ ከባቢ እስትራተጂ ቃምጦ ካብዘይምፍላጥ ፀላኢ ብዕዲ ገይሩ ብበራዕሰሎ ገይሩ ገምገምገምገም ባሕሪ ንዕዲ የኳልመልና ኣሎ ወይ ከ የኳልመልና ሓበሬታት ፅንፅንት ኣለና ድብል ካብ ኣፋንቦ ግምግም ተመሊስና ኣብ ግምግም ዝተመለስና ግን እቲ ወረ ሓሶት ምዃኑ እዚ መገዲ መኪና ኣይኮነን ካብ በራዕሶለ ንዕዲ ማለት እዩ መገዲ ሰብ ከማን ከም ዘይብሉ ቮልካኖ ምዃኑ ንስርሒት ምቹእ ከም ዘይኮነ ሓበሬታ ኩሉ ኣረጋጊፆም ግን እንደገና ንኣፋንቦ ተመሊስና ማለት እዩ
0: ሕጂ ዝከረኒ ሓንቲ ናይ እንዳ 96 በጠለንን ንሃና ጋንታን ኣብ ኣፋንቦ ፀኒሕና እቲ ኩሉ ሓይሊ ግን ድሕሪ ተመሊሱ ነ ካብኡ ንሕና ኣብ ተፍትሽ ኢናኣትኢና
2: ኣፋንቦ ካብ ዓሰብ ብወገን ሰሜናዊ ምዕራብ ኣስታት 200 ኪሎ ሜትር ርሒቓ ትርከብ ዓድያም ብራኺያ ካብ ፅፍሕ ባሕሪ 700 ሜትሮ ኮይኑ ብጎቦታት ዓሳ ዓሊ ኣንደድ ዓሊ ዓሳ ኮማ ዓረሊን ዝተኸበበት እያ ክሊማ ኣየራ ካብ ምሉእ እቲ ዞባ ዝሓሸን እቶም ጎቦታት ድማ ንመጓሰ ምቹኣት
3: ዳሓራይ ኣብ ካልኣይ ሳልሳይ መዓልቲ ግን ናይ ኣርዓኑን በራሕልን መጥቃዕቲ ተጀሚሩ እጅብኡ ሓደ ሓምሻይ ሞተራይዝድ ዝበሃል ካብ ሃረር መፂኡ ዝብልዎ ዝነበሩ ነይሩ
2: ውግእ ኣርዓኖን በርሓለን ህዝባ ግንባር ኣብ በጢዖን ዕድን ዝነበረ ሰራዊት ፀላይ ደምሲሱ ኣፋንቦ ምስ ተቆፃፀረ ፀላይ ግስጋስ ህዝባዊ ሰራዊት ሓርነት ኤርትራ ኣብ ኣፋንቦ እውን ጠጠው ከም ዘይብልን ንዓሰብ ገፁ ንዋድን በይሉሉን ተቆፃፂሩ ንወደብ ዓሰብ መስመር ዓሰብ ኣዲስ ኣበባ ኣብ ሓደጋ ከውድቕ ምዃኑ ስለ ዝተገንዘበ ወገን ካብ ኣፋንቦ ከይነቐለ ከሎ ንምዕጋቱ ብምሕሳብ ድሕሪ ምሕራር ኣፋንቦ ኣብ ውሽጢ ሓደ መዓልቲ ካብ ከባቢ ዓሰብን ካብ ምብራቕ ኢትዮጵያን ኣጋር ሰራዊትን መካናይ ዝድኣህዶታትን ብምምፃእ ክከላኸል ይወሲኑ 17 ክፍለ ጦሩን ዋላ እኳ ኣብዚ ኣርዓኖን በርሓለን እንተዘይተሳተፈ ካብ ኣስመራ ናብ ከባቢ ዓሰብ ብነፋሪት ኣምፂዎም ጸላኢ ንግስጋሰ ህዝባዊ ሰራዊት ክዓግተሉ ዝመረፆ ቦታ ካብ ኣፋንቦ ንዓሰብ ገጽካ ኣብ ዝወስድ ናይ ቀደም ሓመድ ጽርግያ ቁርብ ውፅእ ኢሉ ዝርከብ ኣርዓኖን በርሓለን ዝተባሃለ ቦታታት እዩ ኣብ መንጎ ኣፋንቦን ኣርዓኖን በርሓለን ጎላጉል ማብራ ኣሎ ማብራ ካብ ኣፋንቦ ምብራቕ ካብ ጎቦ ራምሎ ሰሜን ዝርከብ ብበረኽቲ ጎቦታት ዝተኸበበ ጎላጉል እዩ ጸላኢ ንኣርዓኑን በርሓለን ከም መከላኸሊ ዝመረፀሉ ምኽንያት ጽብብ ዝበለን ማሕንቆታት ስለ ዘለዎ ወገን ጎላጉል ማብራ ሰጊሩ ክሳብ ውዲ ኣርዓኖን በርሓለን እንተሓሊፉ ኣብ ዋድን በይሉሉን ንምቁፅጻር ለዘየጸግም ብምባል እዩ ኣብዚ ቦታ እዚ በድዩ ክገጥምን ክከላኸልን ዝወሰነ ጸላኢ ኣብ ኣርዓኖን በርሓለን ዘሰለፉ ኣህዱታት ካብ ብሰነት ጸላኢ ዝተረኸበ ሓበሬታ እኳ እንተዘየለ ብመሰረት ድሕሪ ትውግእ ዝተረጋገጸ ካብ ከባቢ ዓሰብን ከባቢ ደሴን ዝሰሓቦም ናይ ሓምሻይ ሞተራይዝድ ክፍለ ጦር 2 ብርጌዳት 501 502

0: ሓሰርተን ከምኡውን ናይ ሓምሻይ ክፍለ ጦር ብርጌድ 26 ትርፍራፍ ሓደ መካናይዝድ ብርጌድ ሓደ ሻለቃ ዝኸውን ናይ ዓፍር ሚሊሻ እዮም ነይሮም። ጠቕላላ ዓቕሚ ሰቦም ካብ 4500 ከም ዘይበዝሕ ይግምገም። ናይ ተኽሲ ዓቕሞም እቲ ኣጋር ልሙድ ኮይኑ እቲ መካናይዝድ ኣሃዱ ግን 24 ታንክታት፣ 8 ኣምፊብያን፣ 2 ባትሪ ናይ መዳፍዕን ረሻሻትን እዩ። ኣተሓሕዝኡ ብሸነኽ በርሓለ 2 ሻለቃ ናይ 501 ኣብ ማእከልን የማንን ክሕዝ ከሎ ብወገን ኣርዓኖ ድማ 502 ብርጌድ ብምሉኡን ሓደ ሻለቃ ናይ 501 ከምኡ ውን ተረፍ መረፍ ብርጌድ 26 ምስ ሓደ ሻለቃ ዝኸውን ምልሻ ዓፈር ነይሮም። ኣብ ናይ ወገን ዓቕሚ ምስ ንርኢ ወገን እውን ካብቲ ቅድሚኡ ንዕድን ኣፋምቦን ከጥቅዕ ከሎ ዝነበሮ ዓቕሚ ወሲኺ እዩ። እተን ንዓድዋ ገብረ ሃይል ክከላኸላ ረዳት ናብ ትግራይ ተላኢኽን ዝነበራ 3 በጠሎንታት፣ እተን 2 ፓራ ኮማንዶ በጠሎንታት ናይ ክፍለ ሰራዊት 16 52 3 መልሳን ብተወሳኺ ካልኦት ካብ ክፍላተ ሰራዊት ዝተዋፅአ 4 ኣጋር በጠሎንታት ስለ ዝተወሰኻ ዓቕሙ ደልዲል እዩ ነይሩ። ብኣጠቓላሊ ኣጋር ሰራዊት ሀ ፓራ ኮማንዶ በጠሎንታት ናይ ክፍለ ሰራዊት 16 52 85 96 ለ ኣጋር በጠሎንታት ናይ ክፍለ ሰራዊት 9 85 61 16 በጠሎን ሃንደሳ ውድብ መካናይዝድ ናይ ተኽሲ ዓቕሚ ወገን 18 ታንኪ 14 ዙ 23 ሚሜ 4 ፀረ ታንኪ ማለት 2 ሚለን 2 ሬድ ኣረው 4 ናይ 122 ሚሜ ሓደ ናይ 130 ሚሜ እቶም ናይ ኣጋር ከቢድ ብረት ዕጥቅታት 2 ነጥቢ 4 10 ሞርታራት። እዘን ካብ ዝተፈላለየ ኣህዱታት ተጠራቒመን ኣብ ደንከል ዝወፈራ በጠሎንታት ወገን ኣብ መንጎን ዓቕሚ ሰበን ይኹን ፈኮስቲ ኣፅዋራትን ተዛማዲ ነይሩ። ቁሩብ እተን ኣብ ከባቢ ራማ ትግራይ ተሳቲፈን ዝመፅ ኣህዱታት ኣብ ሰብኣዊ ዓቕመን ተጓዲለን ነይረን። ሓፈሻዊ ግምጋም ዓቕመን ካብ 200 ክሳብ 250 ነይሩ። ተተኳሲ ዓቕመን ካብቲ ናይ ጢዖ ዝፍለ ይነበሮን። ኩሉ እቲ ዝተወሰኸ ኣህዱታት ኣብ ኣፋምቦ ምስተኣኻኸበ እተን 8 በጠሎንታት ብደረጃ ብርጌዳት ተወዲበን ከ2 በጠሎኒ ዝሓዘ 4 ብርጌዳት ከም ዘቑማ ተገይሩ። ወገን ሓፈሻዊ ምውድዳባት ኣብ ኣፋምቦ እውን ኣካይዱ።
1: ኣብ መወዳእታ ነቶም ኣብ ስርሒት ደንካልያ ተሳተፉ ኣህዱታት በዓል ወዲ መምህር ኣብ ኣፋምቦ ኢና ርኪብናዮም። ኣብ ኣፋምቦ 167 መዓልቲ ድሕሪ ምዕራፍን ምስቲ ቦታታት ድሕሪ ምልላይን መፅናዕቲ ድሕሪ ምግባርን እተን ኣነ ሒዝየን ዝኸድኩ 3 በጠሎኒ ሓንቲ በጠሎኒ ቋንቁ ከም ዝህቦ ብምግባር ቋንቁ 2 በጠሎኒ ከም ዘመሓድር ኣነ ውን 2 በጠሎኒ ከም ዘመሓድር ጌርና ኢና ተኸፋፊልና።
2: ኣፋምቦ ምስ ኣተና ውጭ ተቐቢልና እምበዓር እዚ በርዓኖን ነብሮን ዝበሃል ቦታ ኣዝዩ ስትራቴጂካዊ ዝኾነ ቦታ እዩ። ፀላኢ ኣውሒ ስለ ዘሎ ነዚ ፀላኢ እዚ ከዓ ግድነት ክንዕንዎ ስለ ዘለና ተባሂሉ መደብ ወፂኡ መፅናዕቲ ኣፅንዑ ተባሂልና ግንበርና ሃላፅኒዕና ንሕና ኣብቲ ፀጋማይ ግንባርና ተመዲብና። ኣብዚ ኣዋን እዚኣ ሓንቲ በጠሎኒ በዓል ወት ተስፋይ ዝሓዝዋ ትድረበና እዩ ማለት እዩ። 2 በጠሎኒ ሕዝ ማለት እዩ።
0: ናይ ወገን ሰራዊት ኣብ ኣፋምቦ ዘድሊ ምቅርራ ምስ ገብረ መጥቃዕቱ ዕለት 29/3/1991 ሰዓት 5:30 ወጋሕታ ክጅምር ተመዲቡ። ናይ 0 ሰዓት 5:30 ክኸውን ዝተመርፀሉ ምኽንያት ኣጋር ሰራዊት ካብ መበገስ ቦቱ ሰዓት 1 ባዶ ባዶ ለይቲ ነቒሉ ጸላም ዛሕልን ጉልባብ ተጠቒሙ ክሳብ ኣብ መስመር ተኽሲ ዝበጽሕ ንሃንደበትነት ንምሕጋዝን መካናይዝድ እውን ሰዓት 3 ባዶ ባዶ ለይቲ ተበጊሱ ከርክብ እዩ ተወጢኑ። ክልቲኡ ናይ ኣጋር ይኹን ታንክታት ጉዕዞ እውን ልክዕ በቲ ዝተመደቦ ተንቀሳቒሱን ተኽሲ ጀሚሩን። እንተኾነ ድምፂ ታንክታት ብኣጋ ስለ ዝተሰምዐ ሙሉእ ሃንደበትነት ነይርዎ ክበሃል ኣይከኣልን። ወገን ቅድሚ እቲ ውግእ ምጅማሩ ብዛዕባ ሓፈሻዊ ኣተሓዛ ጸላይ ኣፅዋራቱን መተኣታተዊ ዝኸውን ቦታታትን ንምጽናዕ 2 ግዜ ናይ ስለያ ጉጅለታትን ናይ ሓለፍቲ ኮለላን እንተካየደ ሙሉእ ኣይነበረን። እንተኾነ ካብቶም ቅድሚኡ ዘካየዶም ውግኣት ኣብ ኣፋምቦ ዝሓሸ ግዜን ዕድልን ስለ ዝነበሮ ክሰርሖ ዝኽእል መባእታዊ መፅናዕቲ ሒዝ እዩ ኣትዩ።
3: ከምኡ ኢልና ከዓ ኣፈምቦ ምስኣተና ከዓ ሓደ ሻምበል ይፀኒሖም ኣፈምቦ። ኣብ ኣፈምቦ እቲ ሻምበል እውን በዕሉ ይኸይሉኒ ኣርዓኖ ኣብኡ ተን ኣሃታት ድመፃ መፅአናና ሕጂ ኣብዚ ዓቕሚ እዚ ቀሊል ኣይነበረን። ከም ዓቕሚ እዚ ሓምሻይ ሜካ ንባዕሉ 2 ብርጌድ ዝሓዘ 24 ታንክታት ከምኡ 3

0: ባትሪ ናይ መዳፍዕ ረሽራሻት ዝሓዘ ኣብኡ ነይሩ። ንባዕሉ ናይ ሓምሻይ ኣጋር ክፍሎ ጦር እውን ሙሉእ ብርጌድ ነይሩ።
1: ወገን ብመሰረት ዝነበሮ ገምጋማዊ መፅናዕቲ ነቲ ኣብ ኣርዓኖን በርሓለን ተሰሊፉ ዝነበረ ሰራዊት ጸላይ መቓቂሉ ክድምስሶ ስለ ዝመረፀ ብኸምዚ ዝስዕብ ዓቕሙ ናብ ክልተ ኸፊልዎ ኣትዩም። ብወገን በርሓለ ዝተሰለፈ ዓቕሚ 4 ቦጠሎኒ ማለት ሓደ ቦጠሎኒ ከም ሪዘርቫ ኣትዩም፣ 9 ታንክታት፣ 4 ዙ 23 ሚሜ ሓደ ጸረ ታንክ። ብወገን ኣርዓኖን ዝተሰለፈ ዓቕሚ 5 ቦጠሎንታት ኣጋር፣ 9 ታንክታት፣ 8 ረሻሻት፣ 3 ጸረ ታንክ። ብመሰረት ኣብ ላዕሊ ዝተጠቕሰ ኣሰላልፋ ኣብ ክልቲኡ ቦታታት 9:30 መጥቃዕቲ ተጀሚሩ።

0: ሕዚ ሰላምታና ተቕበሉ ፈኖ ናብ ምክታል ትውከቡ ዝኸድኩም ተዓዘብትና ከመይ ትውዕሉ ንሎሚ ረቡዕ ፍርቂ መዓልቲ ንፈረቓን ዝተዳልወ ዜናዊ መሰናዶኡታት ሒዘልኩም ቀሪበ ኣለኹም። ንምክታልኩም ብክብሪ ዝዕድም ስኻትኩም ፀንሕ ሚካኤል ሓድጉ ፈለማ ግን ቀነጡታቱ እፍለም ኣብ ዞባ ደቡብ መደባት ምግራብን ዳግመ ምግራብን ምዕዋት ልዕሊ 2 ሚልዮን ፈልስታት ተዳልዩ። ኣብ ዞባ ዓንሰባ ሓደጋታት ትራፊክ ንምግታእ ኣብ ምብራኽ ኣፍልጦ ብዕቱብ ክስራሕ ከም ዘድሊ ተገሊጹ። ፎሊክ ኣሲድ ንጥዕና ኣደን ዕሸልን ኣዝዩ ኣገዳሲ ስለ ዝኾነ ብስሩዕ ክውሰድ ከም ዘድሊ ተሓቢሩ። ኣብ ዜናታት ወፃኢ ኣሜሪካ ንስምዕ ምቁራፅ ተኽሲ ዝጥሕ ስጉምቲ ከም ዝወሰደት ኢራን ከሲሳ። ፈረንሳ ኣብ ቡርኪና ፋሶ ንፀንሑ ዲፕሎማሰኛታት ኣብ ብምልኦም ከም ዝሰሓበቶም ኣፍሊጣ። ፈረንሳን ሶርያን ኣብ ሓያሉ ፅላታት ብሓባር ክሰርሓ ዝኽእልን ስምዓት ከቲመን። ዝርዝር ዜና ኣብ ዞባ ደቡብ መደባት ምግራብን ዳግመ ምግራብን ምዕዋት ልዕሊ 2 ሚልዮን ፈልስታት ተዳልዩ ከም ዘሎ ተገሊጹ። ወኪል ሪና ፊሎሞን ትካቦ ዘዳሎ ፀብጻብ ይስዕብ።
1: ኣብ ዞባ ደቡብ ለዘበን ክራማት ንዝሰላሰል ናይ ምግራብን ዳግመ ምግራብን መደባት ንምዕዋት ልዕሊ 2.3 ሚልዮን ፈልስታት ተዳልዩ ከም ዘሎ ሓላፊ ዕቃበል ልምዓትና ግራብ ኣቶ ዕቑባ ሚካኤል ሰሎሙን ሓቢሩ። እቲ ኣብ 12 መደበራት ፈልሲ ዝተዳለወ 27 መወቀላዊ ዝርከቦ 50 ዓይነታት ፈልሲ ኣግራብ ብተማሃሮ ኣባላት ሓይልታት ምክልኻል ውልቀ ገረብትን ከምኡን ክትከል ምዃኑ ብምግላጽ እቲ ዝበዝሕ ኣብ ቀላጥ ቦታታት ሕዛእትታት ኣብያተ ትምህርትን ናይ እምነት ቦታታትን ከም ዝትከል ኣብርሂቡ። ኣብ ዝሓለፈ ዓመታት ብውልቀ ገረብትን ከምኡን ኣብ ሕዛእትታት ዝተተኽሉ ፈልስታት ኣግራብ ጽቡቅ ከም ዝተሰኑ ዝሓበረ ኣቶ ዕዋ ሚካኤል ኣብቲ ዞባ ንቓሕቲ ሕብረተሰብ ኣብ ዕቃበ ኣግራብ ብምዕባዩ በቲ ሓደ ንዘይ ሓላፍነታዊ ናብረስቲ ዝውሃብ መቕጻዕቲ ብምሕያል ከዓ በቲ ካልእ ኩነታት ኣግራብ ናብ ንቡር ይምለስ ከም ዘሎ ገሊጹ። ኣብ መወዳእታ ሕዛእትታት ብምስፋሕን ሓደስቲ ኣግራብ ብምትካልን መደባት ዳግመ ምግራብ ንምዕዋት ከም ዝከኣል ብምጥቃስ በብዓመቱ ዝትከል ፈልስታት ጸዲቑን ዓብዩን ኣብቲ ዝድለ ደረጃ ንኽበጽሕ ብደረጃ ምሕዳር ከባቢ ግቡእ ሓለዋን ክንክን ክግበር ኣዘኻኺሩ።

0: ካል ዜናብስ ንሰግር ኣብ ዞባ ዓንሰባ ሓደጋታት ትራፊክ ንምግታእ ብምብራኽ ኣፍልጦ ብዕቱ ክስራሕ ከም ዘድሊ ተሓቢሩ ወኪል ሪና ተስፋንኬል ገብርስ ዘዳለዎ ፀብጻብ ይስዕብ
1: ኣብ ዞባ ዓንሰባ እናወስኸ ዝመፅእ ዘለዎ ሓደጋታት ትራፊክ ንምግታእ ኣብ ምብራኽ ኣፍልጦ ንቕሓትን ሕብረተሰብ ብሓፈሻ ናይ ወነንቲ ተሽከርከርቲ ድማ ብፍላይ ምስራሕ ከም ዘድሊ ተገሊጹ ሓላፊ ፖሊስ ትራፊክ ዞባ ዓንሰባ መጀነር ኣዮ ፀጋይ ንኤሪና ኣብ ዝሃቦ ሓበሬታ ኣብ ዝሓለፈ መንፈቕ ብዘጋጠመ 168 ሓደጋታት 7 ሰባት ክመቱ ከለዉ ልዕሊ 130 ኣካላዊ መግዳእቲ ከም ዝወረዶም ኣብ ንብረት ድማ ልዕሊ 2.1 ሚልዮን ናቕፋ ክሳራ ከም ዝሰዓበ ሓቢሮም። እዚ ሓደጋታት ምስ ናይ ዝሓለፈ ዓመት ተመሳሳሊ ኣዋርሒ ክነፃፀር ከሎ ብ9.5 ሚታዊት ከም ዝዘየደ ብምጥቃስ ነዚ ናብ ዝተሓተ ደረጅኡ ንምውራድ ኣብ ዝካየድ ፃዕሪ ኣፍልጦ ሕብረተሰብ ክምባል ወሳኒ ከም ዝኾነ ኣረድዩ። ቀንዲ ጠንቂ ሓደጋታት ትራፊክ ክቱርናሪ መስመርካ ዘይምሓዝ ቀዳምነት ዘይምሃብ ጥዕንአን ዘይተረጋገፀ ተሽከርከርቲ ምምራሕ ሕጋጋት ትራፊክ ብዝግባእ ዘይምኽታልን ካልእን ምዃኑ እውን ኣብርህዮ። ብዘይካዚ ብሽክሌታታት ብሓፈሻ 3 እግረን ድማ ብፍላይ ብተደጋጋሚ ጠንቂ ሓደጋታት ይኾና ምህላውን ብምሕባር ነዚ ንምፍታሕ ምስ ምምሕዳር ከተማከረን ብምርድዳ መለለይ ሰሌዳ ክግበረለን ቁፅረን ውስን ንምግባር ድማ መደባት ከም ዘለዋ ረድዩ። መጀነር ኣዮ ኣብ መወዳእታ ምቁፅፃር ሓደጋታት ትራፊክ ንፖሊስ ትራፊክ ጥራይ ዝግደፍ ዕማም ከም ዘይኮነ ብምሕባር ምትሕባር ናይ ኩሎም ኣካላት ክዛይድ ከም ዝግባእ ኣስሚሩ ኣሎ።
0: ኣብ ጋሕቴ ላይኑ ዞባ ጊንዳ ኣብ ኣገልግሎታት ጥዕና ትምህርትን ማይን ዝርአ ሕፅረት ንምቅላል ብምውሃድ ህዝብን መንግስትን ብዝተኸደ ፃዕሪ ዝምስግን ውፅኢት ይርከቦ ከም ዘለዎ ተገሊፆም። ኣብ መሓድታ ሓውሲ ከተማ ኣቶ ዘርሰናይ ጋይን ንኤሪና ዝሃቦ ሓበሬታ ኣብ ኣገልግሎታት ትምህርትን ጥዕናን ተመዝጊቡን ዘሎ ገስጋስ ብምጥቃስ ፅበት ክፍልታት ንምፍታሕ ንዝተወስደ ተበግሶ ሞጊሶም ንቕርብ ማይ ኣመልኪቱ ድማ ካብ 2022 ክሳብ 2025 ምስ ማእከላይ ቤት ፅሕፈት ክፍሊ ሃብቲ ማይ ዓዳሃሎ ዞባ ንኡስ ዞባን ብምውሃድ 300 ሜትሮ ኩቦ ትሕዝ ዓባይ መኽዘን ማይ ከም ተሰርሐትን እኹል ፀሓይ ውፅዓት ከም ተዋደደላን ብምሕባር ኣብዚ ግዜ እዚ 80 ሚእታዊት ካብ ስድራ ቤታት ብዝተዘርግሐ መስመር ይጥቀማ ምህላውን ሓቢሩ። ኣብዚ እዋን እዚ ንዝኣረገ ናይ ሓፂን ሻምቦቆታት ማይ ብፕላስቲክ ንምትካእ ወፈራዊ ስራሕ ይዕመም ከም ዘሎ ዝሓብር ሓላፊ ክፍሊ ቴክኒክ መንእሰይ ኤድሪስ ዓሊ ኣብ ርእሲእቲ ኣብ ዙርያታ ሓውሲ ከተማ ዝዝርጋሕ ዘሎ ሻምቦቆታት ማይ 4 ምዕደሊ ንቁጣታት ከም ዘለዋ ኣረድዩ። ተሳተፍቲ ብግዲኦም ተወዲቦም ዘካይድዎ ማእቶታዊ ወፈራታት ኣብ ባይታ ውፅኢት ስለ ዝረኸብሉ ብዝሓይለ ከም ዝቕፅሉ ኣረጋጊፆም። ካብ ቀንዲ መስመር ኣስመራ ባፅዕ ዮሬቶ ኣብ ቀንዲ መስመር ኣስመራ ባፅዕ ትርከብ ሓውሲ ከተማ ጋሕቴ ላይ 668 ስድራ ቤታት ይነብራ። ፎሊክ ኣሲድ ንጥዕና ኣደን ዕሸለን ኣዝዩ ኣገዳሲ ስለ ዝኾነ ብስሩዕ ክውሰድ ከም ዘድሊ ሞያዋን ይገልፁ። ወኪል ሪና ቤትኤል ሰሎሞን ዘዳለቶ ዜናዊ ፀብጻብ ቀፂሉ ክቐርብ እዩ።
2: ብደረጃ ዓለም 20 ሚታዊት ሞት ኣዴታት ሕፅረት ኣይሮን ዝፈጠሮ ዋሕዲ ደም ክኸውን ከሎ ብሰንኪ ዋሕዲ ፎሊክ ኣሲድ ዝፍጠር ስንክልና ኸ ኣብ ዓለም ካልኣይ ደረጃ ይስራዕ። ነዚ ኣብ ኣደን ዕሸልን ዘጋጥሙ ሓልክታት ንምክልኻል ኣብ ደረጃ ፍራይምነት ዝርከባ ደቂ ኣንስትዮ ኣይሮን ፎሊክ ኣሲድ ቅድሚ ጥንስን ኣብ እዋን ጥንስን ብግቡእ ክወስዶ ከም ዘለውን ሞያውያን ወትሩ ይመኽሩ። ፎሊክ ኣሲድ ንጥዕና ኣደ ብሓፈሻ ንጥዕና ነብሰ ፀርን ዕሸልን ከዓ ብፍላይ ኣዝዩ ኣገዳሲ ስለ ዝኾነ ብስሩዕ ክውሰድ ከም ዘለዎ ኣብ ሚኒስትር ጥዕና ሓላፊ ኣሃዱ ጥዕና ፍራይምነት ኣቶ ኤፍሬም ዝበኣይ ኣተሓሳሲቡ። ኣብ እዋን ጥንሲ ዓበይቲ ጥዕናዊ ምልውዋጣት ከም ዝኽሰት ብምጥቃስ ነዞም ጠንቂ ሕማማት ደን ዕሸልን ክኾኑ ዝኽእሉ ምልውዋጣት ንምምካትን ንምብዳህን ነፍሰ ፀራት ተወሳኺ ቪታሚናትን ማዕድናትን ክወስዳ እኳ እንተለወን ፎሊክ ኣሲድ ግና ቀዳምነት ክስራዕ ከም ዝግባእ ኣገንዚቡ። ኣይሮንን ፎሊክ ኣሲድን ቅድሚ ጥንሲ ምዝውሰድ ንመኻንነትን ምድንጓይ ውላድን ብ40 ሚታዊት ከም ዘጉድሎ ዝሓበረ ኣቶ ኤፍሬም ብሰንኪ ሕፅረት ፎሊክ ኣሲድ ኣብ ዕሸላት ንዝረአ ክፍተት ዓንዲ ሕቆ ከንፈርንትን ሓግን ምውላድ መዓልቱ ዘይኣኸለ ዕሸል ከምኡውን ዋሕዲ ደም ንምክልኻል ዘጠቓልል ረብሓታት ከም ዘለዎ ኣነፂሩ። ዝበዝሐ ኣብ እዋን ጥንስን ሕርስን ዘጋጥም ሓልክታት ክንቆፃፀሮ ብእንኽእል ፀገማት እዩ ዝኽሰት ዝበለ ኣቶ ኤፍሬም ብሰንኪ ሕፅረት ድቀ መእዛታት ክኽሰት ካብ ዝኽእል ሓልክታት ንምክልኻል ኣዴታት ቅድሚ ጥንሲ ክትትል ከካይዳን ንዝተዋህበን ኣይሮንን ፎሊክ ኣሲድን ብስሩዕን ብግቡእን ክወስዳን ኣዘኻኺሩ። ኣይሮንን ፎሊክ ኣሲድን ኣብ ቀጠለያ ኣሕምልቲ ከም ስፒናችን፣ ቆስጣን፣ ፍሩታታት፣ ጥረምረ፣ ዓደስ፣ ፉል፣ ባልዶንጓ፣ ዓይኒ ዓተር፣ ካዕካዕ፣ ፍረ ዱባ፣ ጠስሚ፣ ሩዝን እንቋቑሖን ብቐሊሉ ክርከቡ ከም ዝኽእሉ ዝገለጸ ኣቶ ኤፍሬም ብሕክምና ዝውሃብ ተወሳኺ ኣይሮንን ፎሊክ ኣሲድን እውን ኣገዳሲ ምዃኑ ኣፍሊጡ። ሕፅረት ፎሊክ ኣሲድ ንጎደሎ ኣካል ዕሸል ጥራይ ዘይኮነ ንሕማማት ልቢ፣ ወቕዒ፣ ካንሰርን ሕማም ረሲዕን ከቃልዕ ከም ዝኽእል ዝጠቐሰ ኣቶ ኤፍሬም ብሰንኪ ድሩት ኣፍልጦ ሕብረተሰብ ተጠ

0: ካብ ነቱ ከምቲ ዝድለ ብዘይምህላው ኣስተምህሮን ጎስጓሳትን ክሕይል ፀዊዑ።
1: ጥዕና ኣደን ዕሸልን ምውሓስ መሰረት ጥዑይ ሕብረተሰብ ብምዃኑ ሚኒስትር ጥዕና ድማ ነዚ ንምዕዋት ናይ ቀዳምነት ዕማማት እዩ። ነዚ ብማያውያን ጥዕና ዝግበር ዘሎ ፃዕሪ ንምዕዋቱ ኣዴታት ኣፍሉጠን ኣብ ረብሓታትን ኣገዳስነትን ኣይረን ፎሊካሲት ክዛይድን ተጠቃምነተን ክዓዝዝን ዘዘኻኽር ሓበሬታ እዩ። ምስኣላይ ሮቤል መረስዕ ቤትኤል ሰሎሙነ ካብ ኣገልግሎት ዜና ዞባ ማእከል ከተማ ኣስመራ።
2: ንመስክነኪ ጋዜጠኛ ቤትኤል ሰሎሙን ዝኸበርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ምክትልኩም ክትቅፅሉ ደጊመ ብኸብሪ ዕድም። ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝኸበርኩም ተዓዘብቲ ስለምክትልኩም ኣዝየ መስግን ዜና ወፃኢ። ኣሜሪካ ንስምዕ ምቁራፅ ተኽሲ ዝጥሕስ ወተሃደራዊ ስጉምቲ ከም ዝወሰደት ኢራን ከሲሳ። እዚ ዝተገልፀ ኣሜሪካ ናብ ሎሚ 8 ሓምለ ኣብ ዘውግሐ ለይቲ ኣብ ልዕሊ ዝተፈላለየ ዕላማታት ኢራን ደብዳብ ሚሳይላትን ድሮናትን ድሕሪ ምክያዳ እዩ። ማእከላይ እዚ ኣሜሪካ ኣብ ዘወፅኦ መግለፂ ስርዓተ መከላኸሊ ሚሳይል ዝርከቦ ልዕሊ 80 ዕላማታት ኢራን ከም ዝሃረም ኣፍሊጡሎ። እቲ መጥካዕቲ መልሰ ግብሪ ናይቲ ኢራን ብመፃቦ ሁርሙዝ ዝሓልፋ ዝነብራ 3ለስተ ናይ ንግዲ መራኽብ ዘካየድቶ መጥካዕቲ ምዃኑ ማእከላይ እዚ ኣሜሪካ ብተወሳኺ ሓቢሩ። ኣሜሪካ ኣብቲ ማያዊ መስመር ምትእትታዊ ክትገብር ከምዘይትፍቅድ ዝሓበረት ኢራን ብወገና ኣብ ባሕሬንን ኩዌትን ኣብ ልዕሊ ዝርከብ 85 ዕላማታት ኣሜሪካ ናይ መልሰ ግብሪ ደብዳብ ከም ዘካየደት ገሊፃ። እዚ ሓድሽ ወተሃደራዊ ምዕባለታት ኩናት ብሰላም ንምዕራፍ ኣብ መንጎ ኣሜሪካን ኢራንን ክካየድ ንፀንሐ ዲፕሎማስያዊ ፃዕርታት ባሉታ ክፀልዎ ከም ዝኽእል ይእመት። ቡርኪና ፋሶ ዲፕሎማስያዊ ዝምድንኡ በቲኹም ነቲ ቡርኪና ፋሶን ዝወሰደቶ ስጉምቲ ብትሪ ዝኾነነ መንግስቲ ፈረንሳ ሃገሩ ናይ መልሰ ግብሪ ስጉምቲ ከም ትወስድ ምጥንቃቑ ዝዝከር እዩ። ኣቐዲሙ ኣብ መሬቱ ተዋፊሩ ንዝነበረ ሰራዊት ፈረንሳ ዘውፀ መንግስቲ ቡርኪና ፋሶ ምስ ኣውሮጳዊት ሃገር ንዝነበሮ ፀጥታውን ወተሃደራውን ዝምድና ከም ዝበትኻ ይርስዕን። ፈረንሳ ኣብ ዞባ ምዕራብ ኣፍሪቃ ዝፀንሓ ወተሃደራውን ዲፕሎማስያውን ፅልዋ እናላሕልሐ ይኸይድ ከም ዘለዎ ፀብፃባት የረድኡ። ፈረንሳን ሶርያን ኣብ ሓያሉ ፅላታት ብሓባር ክሰርሓ ዝኽእልን ስምዓት ከቲመን። እቲ ስምዓት ትማሊ 7 ሓምለ ኣብ ሶርያ ምብፃሕ ዝፈፀመ ፕረዚደንት ኢማኑኤል ማክሮን ምስ ፕረዚደንት ሶርያ ኣሕመድ ኣልሻራዕን ካልኦት ሰመዚ ሶርያን ኣብ ከተማ ደማስቆ ኣብ ዘካየዱ ዝርብ ተበፂሑ። ክልቲኤን ሃገራት ንግዲ፣ ፀዓት፣ መጓዓዝያ፣ ትሕተ ቅርፂ፣ ትምህርቲ፣ ስነ ፍልጠትን ቴክኖሎጂን ኣብ ዝርከብዎም ፅላታት ክተሓጋገዛ ምዃነን ኣብ ትርክብ ኣፍሊጠን። ነቲ ዝስምዕ ንምትግባር ስሩዕ ናይ ሰመ ዝርክባት ከካይዳ ምዃኑን እውን ሓቢረን ኣለዋ። ኣብ ወርሒ ግንቦት 2025 ኣብ ፈረንሳ ምብፃሕ ዝፈፀመ ፕረዚደንት ሶርያ ኣሕመድ ኣልሸራዕ ኣብ መምዕባል ዝምድናታት ምስ ፕረዚደንት ማክሮን ከም ተመያየጠ ዝዝከር እዩ። ኣብ 2025 መጠን ቀጥታዊ ዓለማዊ ወፍሪ ምስቲ ናይ ቅድሚኡ ዓመት ክነፃፀር እንከሎ ብ600ታት ከም ዝወስኸ ፀብፃባት ውድብ ሕብራት ሃገራት ሓቢሮም። ብመሰረቶም ፀብፃባት ኣብ ዝሓልፈ ዓመት ኣስታት 1.6 ትሪልዮን ዶላር ዝግምት ቀጥታዊ ወፍሪ ከም ተኻየደ ተፈሊጦ። መጠን ቀጥታዊ ወፍሪ ኣብ ምዕብላት ሃገራት ብ11 ሚታዊት ኣብ መምዕባል ናይ ዝርከባ ድማ ብ2 ሚታዊት ከም ዝዓበየ ተገሊጾ። ፍርያት ቴክኖሎጂ፣ ፍርያት ፀዓት፣ ፍርያት ኢንዱስትሪን ማዕድናትን ካብቶም ዝለዓለ መጠን ወፍሪ ዝተኻየደሎም ምንባሮም ተሓቢሩ። ይኹን እምበር እቲ ዝተመዝገበ መጠን ዕቤት ብደረጃ ዓለም ውዱን ከም ዘይነበረ ክፍለጥ ተኻይዱ ኣሎ። ኣብ 2026 ዝካየድ መጠን ቀጥታዊ ወፍሪ ብሰንኪ ፀጥታዊ ቅልውላው ነቲ ዝድሊ ዕቤት ከመዝግብ ከም ዘይክእል ክኢላታት ቆጠባ ኣሚቶም ኣለው። ህንድን ኢንዶኔዥያን ኣብ ምክልኻል ፀጥታን ቁጠባን ዘተወከረ ስምዓት ተፈራሪመን። እቲ ስምዓት ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ትማሊ 7 ሓምለ ምስ ላዕሎ ሰመዚ ኢንዶኔዥያ ኣብ ከተማ ጃካርታ ድሕሪ ዘካየዶ ዝርብ ተበፂሑ። ብመሰረቲ ውዕላት ህንዲ ንኢንዶኔዥያ ብራህሞት ዝተሰመየ ልዕሊ ድምፂ ዝውንጨፍ ሚሳይል ክሸጠለያ። እቲ ኣፅዋር ብምምዕባል ወተሃደራዊ ዓቕሚ ኢንዶኔዥያ እወታዊ ኣበርክቶ ከም ዝህልዎ ዝጠቐሱቶ መራሕቲ ትግባርኡ ንምቅልጣፍ ከም ዝሰርሑ ኣፍሊጦም። ህንድን ሩስያን ብሓባር ዘፍርዮ ሚሳይል ብራህሞስ ክሳብ 800 ኪሎ ሜትር ንዝረሓቐ ዕላማ ከጥቅዕ ዝኽእል ዘመናዊ ኣፅዋር እዩ። እዚ ከምዚ ኢሉ እንከሎ ህንድን ኢንዶኔዥያን ቁጠበ ንምምዕባል ንግዳዊ ምልዋጥን ወፍርን ከስፋሓ ኣብ ዕድና ብርቂ ማዓድና ድማ ክተሓባበራ ምዃነን ገሊፀን።

ነዚ ኣብ ዝተኣሳሰር ዜና ህንድን ኢንዶኔዥያን ኣብ ዘካየድኦ ንግዳዊ ምልዋጥ ተጠቃምነት ዶላር ኣሜሪካ ከጉድላ ምዃነ ገሊፀን። ክልቴን ሃገራት ኣብ 2025 ልዕሊ 28 ቢልዮን ዶላር ዝግምት ንግዳዊ ምልዋጥ ከም ዘካየዳ ጸብጻባት የረድኡ። ኣብ ሕቡራት መንግስትታት ኣሜሪካ ኣብ ዝሓለፈ ቀረባ መዓልትታት ምስ ቁትሩ ዋዒ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 30 ሰባት ከም ዝመቱ ማዕከና ዜና ቃሊሐን። ብዘይካዚ በቲ ኣብ ልዕሊ 10 ክፍላት ሃገር ኣሜሪካ ኣጋጢሙ ዘሎ ክስተት ሚልዮናት ባኣሎታ ከም ተጸልዎ ክፍለ ተኻኢሉ ኣሎ። ምብራቃዊ ከምኡ እውን ዶባዊ ምብራቕን ዶባዊ ምዕራብን ኣሜሪካ በቲ ክስተት ሕልፊ ካልእ ከባቢታት ተሃስዩ ከም ዘሎ ዝሓበሩ ጸብጻባት ኣብቲ ከባቢታት መጠን ዋዒ ኣሳት 44 ዲግሪ ሴንቲግሬድ በፂሑ ከም ዝቐንያ ረድዮም። ቁትር ዋዒ ኣብ ኣሜሪካ ጥራይ ዘይኮነ ኣብ ሰፊሕ ክፋል ኤሮጳ እውን ሰብኣዊ ክሳራታት የውርድ ከም ዘሎ ይፍለጥ። ምስ ተፈጥሮዊ ክስተት ብዝተኣሳሰር ኩነታት ኣብቲ ኣህጉር ኣብ ዝሓለፈ ክልተ ኣዋርሒ ጥራይ ልዕሊ 1400 ሰባት ከም ዝሞቱ እዩ ዝቃላሕ ዘሎ። እዚ ከምዚ ኢሉ እንከሎ እቲ ዋዒ ኣብ ሓያሉ ሃገራት ኤሮጳ ሓደጋ ባርዕ መሮር ከስዕ ጀሚሩ ስለ ዘሎ ክሳራታት መሊሱ ክውስኽ ከም ዝኽእል ይእመት። ምምሕዳር ፕረዚደንት ዶናልድ ትራምፕ ንስሉሳዊ ንግዳዊ ውዕል ከምዘይሕድሶ ምሕባሩ ከም ዘተሓሳስበን ሜክሲኮን ካናዳን ገሊፀን። ሰለስቴን ሃገራት ነቲ ንግዳዊ ውዕል ክሳብ 2042 ናይ ምሕዳስ መደብ እኳ ተነበረን፣ ኣሜሪካ ግና ክትዝትየሉ ዘለዋ ጉዳያት ከም ዘሎ ብምጥቃስ ነቲ ውጥን ከም ዘወንዘፈቶ ኣብ ዝሓለፈ ቀረባ መዓልትታት ሓቢር እያ። እቲ ንግዳዊ ውዕል ንቁጠባ ሰለስቴን ሃገራት ኣገዳሲ ምዃኑ ዝገለጻ ሜክሲኮን ካናዳን ኣሜሪካን ውሳና ዳግሚ ግምት ክትገብረሉ ጸዊዐን ኣለዋ። ይኹን እምበር ኣሜሪካ ነቲ ጻውዒ ዛጊድ ምላሽ ኣይሃበትሉን ዘላ። ሰለስቴን ሃገራት ዓመታዊ ኣስታት 2 ትሪልዮን ዶላር ንግዳዊ ምልዋጥ ከም ዘካይዳ ዝገለጹ ጸብጻባት ዘይምሕዳስቲ ውዕል ነቲ ንግዳዊ ገስጋስ ባሉታ ክጸልዎ ከም ዝኽእል ይእመት። ንግዳዊ ውዕል ኣሜሪካ ሜክሲኮን ካናዳን ነቲ ብናፍታ ዝፍለጥ ካብ ቀረፅ ነፃ ዝኾነ ስሉሳዊ ንግዳዊ ስምዕ ተኪኡ ኣብ 2020 ከም ተመስረተ ጸብጻባት የረድኦም። ዜናታት ድምዛም ቀንዲ ነጥብታቱ ክደግመልኩም፣ ኣብ ዞባ ደቡብ መደባት ምግራብን ዳግመ ምግራብን ንምዕዋት ልዕሊ 2 ሚልዮን ፈልሲታት ተዳልዩ። ኣብ ዞባ ዓንሰባ ሓደጋታት ትራፊክ ንምግታ ኣብ ምብራኽ ኣፍልጦ ብዕቱ ክስራሕ ከም ዘድሊ ተገሊጹ። ፎሊክ ኣሲድ ንጥዕና ኣደን ዕሸልን ኣዝዩ ኣገዳሲ ስለ ዝኾነ ብስሩዕ ክውሰድ ከም ዘድሊ ተሓቢሩ። ኣብ ዜናታት ወፃኢ ኣሜሪካ ንስምዒ ምቁራፅ ተኽሲ ዝጥሕ ስጉምቲ ከም ዝወሰደት ኢራን ከሲሳ። ፈረንሳ ኣብ ቡርኪና ፋሶ ንዝፀንሑ ዲፕሎማሰኛታት ኣብልኦ ብምልኦም ከም ዝሰሓበቶም ኣፍሊጣ። ፈረንሳን ሶርያን ኣብ ሓየሎ ፅላታት ብሓባር ክሰርሓ ዝኽእልን ስምዓት ከቲመን። ዝኸበርኩም ተዓዘብቲ ንሎሚ ቀትሪ ዝተዳለዉ ዜናዊ ምስናዱ ኣብዙ ፍፀም ስለምክታልኩማ ዘይመስክን ዝተረፉ መርባት ቲ ብሓደ ኮኩም ብወገነ ግምት

0: ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መረባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 11 ክፋል መደብና ዝተፈላለዩ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳልዮም ካብ ዘለዉ ቀንዲ ዛዕባታት ድማ ሓደ ብዛዕባዞም ቀጻሊ ብኣርቲፊሻል ኢንቴሊጀንስ ወይ ብኤኣይ እንዳተቐየሩ ዝመፁ ዘለዉ መተግበሪታት ወይ ሶፍትዌራት ኣብ ከመይ ደረጃ ይርከቡ፣ እንታይ ከ ክንገብር ኣለና፣ ብኸመይ ክንጥቀመሎም ኣለና ዝብል ምስ ገለ ኣብነታት ንሎሚ ሒዘ ቐሪበ ኣለኹ። ኣብቲ ካልኣይ መደብና ድማ ብዙሕ ግዜ ብፍላይ ኣብ ዝቐነያት እዚ ካብ ተኸታተልቲ መደባትና ክመፅእ ዝቐነየ ሕቶታት ዝምልስ ክኸውን እዩ። ኣብዚ ሓፈሻዊ ዘለና ርድኢት ዝዕቢ ብወገን ተምሃሮ ብወገን ወለዲ ክግበር ዘለዎ ኣብዚ ናይ ክረምታዊ ሞያዊ መሰልጠኒ ትካላት ወይ ማእኸላት ዝካየደሎ ስልጠናታት ንእሱ ዘለዎ ኣወንታዊ ተራታት ብወገን ወለድን ተምሃሮን ከ እቲ ዝወስድዎ ኮርሳት ከመይ ዝበለ ክኸውን ኣለዎ፣ መን ክመርፆ ዘለዎ፣ ኣብ ምምራፅ ዝግበሩ ጌጋታት እንታዮም ዝምልስ ክኸውን እዩ ማለት እዩ። ስለዚ ናፍቲ ተዳልዩ ዘሎ ፈለማ መደብ ናኸብለኩም እየ። ሰናይ ምክትታል። ኣብዚ ቕንያት እዚ ንኣስታት 5 ኣዋርሕ ክመሃሩ ዝቐነዩ ናይ ኤኣይ መተግበሪታት ወይ ሶፍትዌራት ዝተምሃሩ ተምሃሮ ኣብ ዝሓለፈ ሰሙን ተመሪቖም ነይሮም። እዞም መንእሰያት እዚኣቶም ብዛዕባ ኣብ ኤኣይ ናይ ሶፍትዌራት ተጠቂምካ ዝግበር ብፍላይ ዚ ኮንተንት ክሪኤሽን ወይ ዝተፈላለዩ ስራሓት ዝተፈላለዩ መደባት ምድላው ዝምልከት ዝተምሃሩ ኮይኖም እዚኦም ዘዳለውዎ ከዓ ብዙሕ ነገራት ክንምሃር ክኢልና ወይ ብዙሕ ነገራት ክንርኢ ክኢልና ኢና። እዞም ሰልጠንቲ ካብ ዘዳለውዎ ካብ ዝተሰርሐ ስራሓት ኣዝዩ ካብቲ ቅድሚ ሕጂ ብኤኣይ ዘይብሎም ሶፍትዌራት ተጠቂምካ ዝስርሑ ዝነበሩን ሕጂ ኤኣይ ምስ መፀ ምስ ምምፃእ ናይ ኤኣይ ሶፍትዌራት ዝግበሩ ዘለውን እቲ ለውጢ ኣብ ሃገርና ክሳብ ክንደይ ብዓብ ደረጃ ተኣታትዩ ከም ዘሎን ብዙሓት ክመልክዎ ክኢሎም ከም ዘለውን ዘርኣየ እዩ ነይሩ። ብሓፈሻ እምበኣር ናይ ኤኣይ መተግበሪታት ወይ ሶፍትዌራት ብኸመይና ንኸፍሎም ወይ ብኸመይና ንመቃቅሎም ንዝብል መጀመርያ ሓፂር መእተዊ ክገብረልኩም። ኣብዚ ኤኣይ ክንብል ከለና ብዙሕ ግዜ ከነስተውዕለሉ ዘለና ኤኣይ ሞዴላት ኣለው፣ ኤኣይ መሳርሒታት ከዓ ኣለው። ስለዚ ናይ ኤኣይ ሞዴላት እንድሕር ድኣ ክንብል ኮይና ናይ ኤኣይ ሞዴል ዝተኣታቶ ብዓበይቲ ካምፓኒታትን ብመንግስታትን ክኸውን ከሎ፣ ናይ ኤኣይ ሶፍትዌራት ወይ ናይ ኤኣይ መሳርሒታት ወይ ኤኣይ ቱልስ ዝበሃሉ ከዓ ዝኾነ ሰብ ክጥቀመሎም ዘለዎ ወይ ክጥቀመሎም ዝኽእል ወይ ከማዕብሎም ዝኽእል ወይ ማዕቢሎም ምስ መፅዎ ከዓ ክጥቀመሎም ዝኽእል እዩ። ዓበይቲ ሞዴላት ናይ ኤኣይ ክንብል እንተደኣ ኮይና እዞም ማልቲ ሞዳል ዝበሃሉ ብስእሊ፣ ብፅሑፍ፣ ንሪሰርች ወይ ንመፅናዕትታት፣ ንስእሊ፣ ንቪድዮ ጀነሬት ወይ ክሰርሑ ዝኽእሉ ክኾኑ ከለዉ እዚኦም ዓበይቲ ዘብሎም እንታዮም እቲ ዘውፅዎ ዋጋታት ንኣብነት ኣብ መጀመርያ 2021 2022 ኣብ መወዳእታ 2021 ኣብ መጀመርያ 2022 ዝወፁ ሞዴላት ነይሮም። እዚኦም ቻት ጂፒቲ ኢሉ ምስ ጀመረ ብድሕሪኡ በዓል ጀመናይ መፅኦም ኮፓይለት መፅኡ ናይ ማይክሮሶፍት እዚኦም ብመን እዮም ዝስርሑ ዘለዉ እንተዳ ኢልና ብኣዝዩ ሚልዮናት ብኣማኢት ሚልዮናት ዝቁፀር ገንዘብን መፅናዕትን ዘድልዮም ክኾን ከሎ ድሒሩ ብቻይና ዝማዕበሉ እውን ነይሮም እዮም። እዞም ኩሎም ሞዴላት እንተዳ ርኢናዮም ዓበይቲ ሞዴላት እዮም። ኣብ ውሽጦም ከዓ ማልቲ ሞዳል እዮም ዝበሃሉ። ኣብ ውሽጦም ከዓ ብዙሕ ነገር ክገብሩ ዝኽእሉ እዮም። ሕጂ ናይ ኤኣይ ሞዴላት ምምዕባል ክንብል እንተደኣ ኮይና ኢድ ናይ ዓበይቲ ትካላት ከም በዓል ማይክሮሶፍት ዝኣመሰሉ ከም በዓል ሜታ ዝኣመሰሉ ክኾኑ ክእሉ እዮም። እዚኦም እቶም ዓበይቲ ሞዴላት ምምዕባል ዝበልናዮም እዮም። እንተደኣ ቱልስ ወይ መሳርሒታት ክንብል ኮይና ግን ንኣብነት ጉግል ኩላትና ንጥቀመሉ መሳርሒ እዩ። ንኣብነት ጉግል ቅድሚ ሕጂ እንታይ እዩ ዝገብር ነይሩ፣ ዝኩሉ ዓመታት እንታይ እዩ ዝገብር ነይሩ እንተዳ ኢልና ኣብ ጉግል ሓደ ነገር ሰርች እንተደኣ ጌርካ ንኣብነት ብዛዕባ ኣሰራርሓ መግቢ ወይ ኣሰራርሓ ፓስታ እዚኣ ደልየ ኢልካ እንተደኣ ሰርች ጌርካ ወይ እንተደኣ ደሊኻ ንኣሰራርሓ መግቢ ዝሕብራ ወይ ዘለዎን ትካላትን ዌብሳይታትን ዝርዝር ህበካ 100 ክኾና ክእላ 200 500 ክኾና ክእላ 500 ዝርዝራት እዩ ድህበካ ነይሩ። ንስኻ ካብዚ 500 ዝርዝራት ሓንቲ ትወስድ ኣብኣይ ረኸብካያን ናብ ካልእ ትኸይድ። እቲ ሰርች ኢንጂን ዝበሃል ነዊሕ ዓመታት ከምዚ ክኸውን ፀኒዑ። ኣብዝሓለፈ 2025 ብፍላይ ጉግል ግን እንዳተቐይረ ክመፅ ፀኒሑ ሕጂ ኣብ 226 ጉግል ሰርች ኢልኩም ኣብ ተኣትውሉ ግዜ እቲ ናይ ሰርች ኣገባብ ተቐይሩ እዩ። ንኣብነት ብዛዕባታ ትደልያ ዘለኻ ቀጥታዊ መልሲ እዩ ድህበካ። ስለዚ ናብ ምንታይ ተቐይሩሎ ማለት እዩ? ናብ ናይ ኤኣይ ዝተሓገዘ ኮይኑሎ ድሌታትካ ተረድዩ ቅድሚ ሕጂ እንታይ ኢኻ ትደሊ ነርካ ዝምባለኻ ፈሊጡ ወይ ንዓኻ ተረድዩ ዘድልየካ ሓፂር መልሲ ይህበካ። ስለዚ እንታይ ተቐይሩሎ ማለት እዩ? እቲ ኢንተርፌስ ንብሎ እቲ ኣቀራርባ ጉግል ምስ ሰባት ዝገብሮ ዝነበረ ኣቀራርባ ከማን ተቐይሩሎ ማለት እዩ። ስለዚ እዚ ንድሕር ዳኣ ተቐይሩ ካልኦት ብምሉኦም ዳርጋ ክበሃል ከኣል ሶፍትዌራት ተቐይሮም ኣለዉ ማለት እዩ። ንኣብነት ፎቶሾፕ ንድሕር ዳ ኢልና ፎቶሾፕ ከም መሳርሒ ቅድሚ ሕጂ ክንጥቀመሉ ዝፀናሕና ንነዊሕ ዓመታት እንተዳርእናዮ በዓል ናይ ኤዲቲንግ ሶፍትዌራት ፕሪምየር ፕሮ ንበሎም ካልኦት ንበሎም እንተዳርእናዮም ሎሚ ዝወፁ ዘለዉ ግን በዳርጋ ብትእዛዝ ጥራይ ምስ ኤኣይ ኢንኮርፖሬት ኮይኖም ወይ ተሓዊሶም እዮም ዝመፁ ዘለዉ ማለት እዩ። ስለዚ ዝኾነ ይኹን ሶፍትዌር ብሰርሕ ቅድሚ ሕጂ ንጥቀመሉ ዝነበርና ዝኾነ ናይ ኣካውንቲን ይኹን ናይ ኢንጂነሪን ይኹን ናይ ኣርት ይኹን ኣብ ሰዓት እዚ ብኤኣይ እንዳተተክኡ ይመፁ ምስ ምህላዎም ኣብዚ ሕጂ ግድን ብኤኣይ ዝሰርሑ ሶፍትዌራት ከመይ ገይሮም ዝሰርሑ ዝኾነ ተጠቃማይ ክፈልጦም ከድልዮ ወይ ከገድሶ እዩ ማለት እዩ። ብሓፈሻ እቲ ዝነበረ ስነ ስርዓት መመረቕታን ኣብቲ መደብ ብተምሃሮ ዝቐረቡ ዝተፈላለዩ ስራሓትን ኣብ ዝመፅእ ዘሎ መደባትና ከነቕርቦ ኢና። ንሎም ማዓንቲ ብፍላይ ኣተኪረ ክገልፃ ደልየ ዘለኹ ምስ ዘለናዮ ቅንያት ናይ ተምሃሮ ናይ ሳዋ መመረቕታ 38 ዙርያ ዝምለሱሉ 39 ዙርያ ምስ ዝኸዱሉ ምስ ምህላው ግን ስነ ጥበብ ንበል ስነ ጥበብ ንኣብነት ስነ ጥበባውያን ደረፍቲ ክኾኑ ክእሉ ዘየምቲ ክኾኑ ክእሉ ገጠምቲ ክኾኑ ክእሉ ናይ ኤኣይ ቱል ምጥቃም ክሳብ ክንደይ ረብሓ ክህቦም ከም ዝኽእል እዚ እውን ብኮርስ ደረጃ ክኸውን ይኽእል ዋላ በዚ መደባትና ደረጃ ክኸውን ይኽእል በብቕሩብ ክተኣታቶ ዘለዎ ኢለ ስለ ዝኣምን በብቕሩብ እንዳምፃኸዎ ክኸይደ ንሎም ማዓንቲ ሓንቲ ካፍተን ኣብዚ ቀሪባ ዝነበረት እሞ ናባኹም ከብላ ደልየ ዘለኹ እዛ ክትሰምዕዋ ኣዳለያ ዘለኹ ቪድዮ ክሊፕ እዛ ቪድዮ ክሊፕ እዚኣ ናይዚኣ ፍሉይ ዝገብሮ እንታይ እዩ? ንኣብነት ንኩላትኩም ነዛ ግጥሚ እዚኣ ትሰምዑ እቲ ኣብኡ ዘሎ ትሕዝቶታት ናይቲ ግጥሚ እንድሕር ዳ ርእናዮ እቲ ግጥሚ ንሓደ ብሰናይ ዝተወከለ ንብምሉኦም ናይ ሳዋ ኣባላት ዘለዉ ተዓለምቲ ብሕጂ ዝዕለሙ ክኾኑ ይኽእሉ ቁም ነገር ኣብ ሳዋ ዘሎ ጅግንነት ኣብ ሳዋ ዘሎ ተዓላማይ ናይ ኣቦታት ክወስድ ከም ዘለዎ ወዘተ ኢላ ትገልፅ እያ። እቲ ኣብዚ ዝገረመኒ ነገር እንታይ እዩ? እቲ ግጥሚ ክመፅእ ከሎ ዳርጋ ኤኣይ እዩ ሰሪሕዎ ክበሃል ከኣል ገለገለ ምትዕራይ ጌርናሉ ኢና፣ ግን ኤኣይ 75 ሚእታዊት ናይቲ ትሕዝቶ ናይቲ ደርፊ ክህበካ ከሎ ክትርኢ ከለካ ክሳብ ክንደይ ኣብ ታሪክ ህዝቢ ኤርትራ ዕምቆት ዘለዎ ትሕዝቶታት ኣብ ከብሕታት ናይ ሞዴላት ናይ ኤኣይ ከም ዘሎ ክርዳእ ክኢለ ኣለኹ ማለት እዩ። ምክንያቱ በብቕሩብ እንዳማዕበለ መፂኡ እዩ ኦፍኮርስ፣ ግን ክሳብ ክንደይ ትሕዝቶታትና ዓሚቑ ከም ዘሎ ዘረዲ እዩ። ስለዚ 75 ሚእታዊት ናይቲ ግጥሚ ብኤኣይ ዝተሰርሐ እዩ። 100 ሚእታዊት ናይቲ ዜማ ብኤኣይ ዝተሰርሐ እዩ። ኣብዚኣ ፍሊት ትገብራ እንታይ እዩ? እዚ ቀደም ኣይነበረን። ቀደም ክብል ከለኹ ቅድሚ 226 ኣይነበረን። ኣብ 26 ዝተኣታተወ ብሜታ ታግስ ዝፍለጥ ነቲ ደርፊ ነቲ ዜማ ክዝይም ከሎ ብላይካ ተእትወሉ፣ ንኣብነት ባራም ባም ባም ባም ኢሉ ኣብ መንጎ እቲ ግጥምታት ክእቱ እንድሕር ደሊኻ ወይ ንሓደ ነገር ክደግሞ እንድሕር ደሊኻ ወይ ንሓደ ነገር ወዲ ፀኒሑ ሓደ ብዙሓት ኣወዳት ጓል ኣዋልድ እንድሕር ክትሕውሰሉ ደሊኻ ድምፂ ወዘተ ዝግበር ሜላታት ጌራ ዝተሰርሐት እያ። ኣጋጣሚ እዚኣ ንፈተነ እውን ክትከውን ስለ ትኽእል ሙሉእ ብሙሉእ ባዕለይ ዝሰርሕ ክዋ ግጥምን ዜማን እያ ብኤኣይ ተጠቂመ ማለት እዩ። ከምዝብለኩም ዜማ ሙሉእ ብሙሉእ ኤኣይ እዩ፣ ግን ክትመርሖ ክትክእል ኣለካ። እቲ ፕሮምፕቲን ዝበሃል ኣብዚ ከምዝግበር ኣብዚ ድገም ክትብሎ ክትክእል ኣለካ። ስለዚ እሱ ክትፈልጦ የድልየካ ማለት እዩ። ስለዚ ሓደ ናይ ኤኣይ መሳርሒታት ዝፈልጥ ሰብ ክሳብ ክንደይ ደራፋይ እውን ክኸውን ይኽእል። ኣብዚኣ ብፍሉይ ዝተጠቀምኩላ እንታይ እያ? ነቲ ናይ ኤኣይ ሞዴል ድምፀይ ስለ ዝመሃርክዎ ወይ ድምፀይ ኣብ ሓደ 2 ደቂቕ ዘይኣክል ሓፂር ግዜ ድምፀይ ስለ ዝመሃርክዎ ብድምፀይ ተጠቂሙ እዩ ትደርፊ ዝካየድ ኣሎ። ስለዚ ኣነ ኣብ ስቱድዮ ኣተ ኣይደረፍክዎን ኣብ ስቱድዮ ኣተ እቲ ዜማ ኣይሃብክዎን፣ ግን ድምፀይ እዩ ዝመስል ኢልካ ከምዚ 1 2 3 ከምዚ ሕጂ ዝዛረቦ ዘለኹ ድምፅኻ ምሰላለኻዮ ሙሉእ ብምሉእ ንዕኡ መፅናዕቲ ብምግባር ብድምፅኻ ከምዝድረፍ ይኸውን ማለት እዩ። በዚ ጋጣሚ እዚ ንኩላኹም ንኩልኹም ስነ ጥበባውያን ኤኣይ ክሳብ ክንደይ ንስራሕኩም ናይ ኤኣይ መሳርሒታት ክሳብ ክንደይ ንስራሕኩም ንቅድሚት ከሰጉም ዝኽእል መሳርሒታት ወይ ትሕዝቶታት ከም ዘለዎ በዛ ስራሕ እዚ ኣቢለ ገላ ክገልፀልኩም ደሊ ብዓብዩ ንኩልና ማለት እዩ። ቅድሚ ሕጂ ሳዋ ዝበፅሕኩም ሕጂ ኣብ ሳዋ ዘለኹም ነዞም ብሕጂ ንሳዋ ትመፁ ከዓ በዛ ታሪክ እዚኣ ኣቢልና ኣቦታት ጅግነት ኣቦታትና ምኳኑ ክንፀንዕ ከም ዘለና ብዙሕ ነገራት ክንሰርሕ ከም ዘለና እውን በዚ ዘመናዊ መሳርሒታት ተሓጊዙ ክመፅ ክትሪኦ ከለካ ቀሊል ስለ ዘይኮነ ኣብ መወዳእታ ነዛ ክሊፕ እዚኣ ዝገበርናያ ነገር እንተሎ ነቲ ሙሉእ ዳርጋ ዝበዝሐ ስራሓቱ ናይ ኤኣይ ዝኾነ ንፉዓት ሳዕሳዕቲ ደቂ ሰባት ሳዕሳዕቲ ኢና ተጠቂምና ብዚ ሰባት ሳዕሳዕቲ ምፅኢና እውን የእቲናዮም ኣለና ማለት እዩ። ንዑ ከዓ ሳዕሲዖምላ ትደርፊ ውን ናይ ባሓቂ ደሳዕስዕ እዩ ማለት እዩ። ስለዚ ሕጂ ናፍታ ደርፊ ወይ ናፍታ ክሊፕ ከብለኩም እየ። በዚ ጋጣሚ እዚ ንኩልኹም ተመራቕቲ መበል 38 ዙርያ እንኳዕ ሓገሰኩም እንዳበልኩ 39 ዙርያ ከዓ ፅቡቅ ናይ ምብጋስ ግዜ ክኾነልኩም ይምነ። እዛ ደርፊ እዚኣ ከዓ ንዓኹም ብፍላይ 38 39 ዙርያ ዝተወፈየት ደርፊ እያ ማለት እዩ።
1: ህወቲ ፀሓይ ኣብ ቆርበትካ ከምዘቃፅል ፈልጥ ኣለኹ ኣብ

እሞ ስነ ጥበባውያን ተዓዘብቲ ብሓፈሻ ልዕሊ ኩሉ ከዓ ሰብሳዋ ደርፊ ከመይ ረኪብኩማ እንተ ደኣ ተጠቃምነት ናይ ኤኣይ ሶፍትዌራት ክኢልካ ኣነ ደራፋይ ክኸውን ምናልባት ዘይሓሰብክዎ ክኸውን ክእለ ከምዚ እንተደኣ ኮይኑ እሞ ምስምዕ ምዕባል ናይ ኤኣይ ሶፍትዌራት ግን ዝኾነ ሰብ ኣብ ዝኾነ ሞያ ክኣቱ ከምዝኽእል ደረድእ ስራሕ እሞ በዚ ጋጣሚ እዚ ደጊመ ንኩልኹም ተመረቕቲ መበል 38 ዙርያ እንጓዕ ብዝብቃዓኩም ክብል ደሊ። ካብዚ ቀፂሉ ዘሎ ከዓ ብዛዕባ ኣብ ሞያዊ ኣስተምሮታት ወይ ሞያዊ ስልጠናታት ኣብ ዝወሃቡ ሞያዊ ስልጠናታት ብሓፈሻ ዘሎ ናይ ምምራፅ ብፍላይ ብወገን ወለድን ተምሃሮን ዘሎ እየ ክገልፅ። ኣብዚ ምናልባት ሓደ ዝተካየደ መፅናዕትሎ ኣብ ኤሮጳ ዝተካየደ መፅናዕትሎ ኣብ ህንዲ ዝተካየደ መፅናዕትሎ ምክንያቱ ነቲ ሓፂር ሞያዊ ትምህርቲ ዝበሃል ካብ ዝጥቀማሉ ሃገራት መብዛሕተን ከም በዓል ሃገረ ጥልያን ዝርከበአን ሃገራት ኤሮጳን በዓል ህንዲ ካብ ህንዲ ጀሚርካ ርሑቕ ምብራቕ ዘለዎ ሃገራትን ኣብ ሓፂር ሞያዊ ስልጠና ኣዝን ዝኣምና ብኡ ብዙሓት ክኢላታት ዘፍርያ ከም ምዃነን መጠን ሓደ ካብኡ ዝተወስደ መፅናዕቲ ካልኣይ ኣነ ንባዕለይ ምስ ዘለን ተመክሮ ናይ ሞያዊ ስልጠናታት ክኸውን ይኽእል ካልእ እውን ኣብዚ ዝገበርክዎ ምስ ጨንፈር ሚኒስትሪ ትምህርቲ ዞባ ማእኸል ጨንፈ ምክትታል ሞያዋን መሰልጠን ማእኸላት ብዘካየድ ክውዕላል ኣቢለ እምበኣር ኣብዚ ኣብ ክራማት ዝወሃብ ብፍላይ ዝተፈላለዩ ስልጠናታት ናይ ቋንቋ፣ ናይ ሙዚቃ፣ ናይ ፅገናታት ወዘተ ክኸውን ይኽእል ዕድላት እውን ስለ ዘሎ መንግስቲ ዝኸፈቶ ሰፊሕ ዕድላት ስለ ዘሎ ኣብዚኣ ብወገን ተምሃሮን ወለድን እንታይ ክንገብር ኣለና ተን ብዝያዳ ዝግበራ ጌጋታት ንኸይድገማ ንምዝኽኻር ብዙሓት ሕቶታት እውን ስለ ዝመፀን ነዚአን ንምምላስ ዘዳለኽዎ መደብ እዩ። ብሓፈሻ ሞያ ክበሃል ከሎ ሞያ ምህላው ወይ ትምህርቲ ምህላው ወይ ፍልጠት ምህላው ማለት ብዘለካ ሞያ ፍሉይ ክእለት ተጠቂምካ ንሕብረተሰብ ኣገልግሎት ምሃብ ማለት እዩ። እንተ ደኣ ሞያ ኣለካ ወይ ትምህርቲ ኣለካ ወይ ፍልጠት ኣለካ እሞ እንተ ደኣ ኣገልግሎት ሂብካሉ ንሕብረተሰብካ ከዓ እቲ ምስ ብኡ ዝመፅእ ከዓ እቲ ክፍሊት ትኸውን ማለት እዩ። ስለዚ ነብስኻ ዝኽእል ካብ ሰብ ተፀባይ ዘይገብረካ ኣታዊታት ከም ዝህልወካ ዝገብር ማለት እዩ። ስለዚ ክኢላታት ብሓፈሻ ንሞያ ኣብ ሰለስተዮም ድመቕልዎ ሓደ ብትምህርቲ ዝመፅእ ሞያ ክበሃል ከኣል እዚ ትምህርቲ ኢዱኬሽን ንብሎ ክሳብ ፒኤችዲ ማስተርስ ዲግሪ ወዘተ ደሎ ዓይነት ትምህርቲ ማለት እዩ። ምክንያቱ ተማሂርካ ተምፆ ዓበይቲ ሞያታት ሓደ ክኸውን ከሎ ካልኣይ ከዓ ኣብ ሓፂር ግዜ ዝውሃብ ስኪል ዝበሃል ወይ ቮኬሽናል ትሬኒንግ ዝበሃል ኣብ ሓፂር ግዜ ካብ 3 ወርሒ ክሳብ 1 ዓመት ኣብ ዘሎ ተወስዶም ሓፀርቲ ኮርሳት ተጠቂምካ ትሰርሖ ሞ በዚ ስራሕ እዚ ተጠቂምካ ከዓ ናብ ረብሓ ሕብረተሰብ ተውዕል እንተ ደኣ ንሕብረተሰብ ኣገልጊልካ ከዓ ኣምሳይኡ ከዓ ትረኽቦ ክፍሊት ወይ ኣታዊታት ኣሎ። ስለዚ እዚ ስኪል ንብሎ ወይ ኢደ ስራሓት ንብሎ ኢደ ጥበብ እውን ይበሃል ማለት እዩ። እቲ ሳልሳይ እቲ ዊዝደም ዝበሃል እዩ። እቲ ዊዝደም ልቦና ዝበሃል እዩ። ብዙሕ ግዜ ኣቦታትና ብትምህርቲ ከይተማሃሩ ብፍልጠት ወላሓደም እዚ ንብሎ ዘለና ሓፂር ሞያዊ ትምህርቲ ከይወሰዱ ልቦና ኣለዎም ወይ ነይርዎም እዩ ኣለዎም ክሳዕ ሕጂ። ልቦና ከዓ ሓደ ካፍቲ ትምህርቲ ክኸውን እንድሕር ደይረኸብካ ሞያ እንድሕር ደይረኸብካ ካብ ዊዝደም ወይ ካብ ጥበብ ካብ ልቦና ዝመፅእ ክእለት እውን ኣሎ። ስለዚ ክእለት ክንብል ከለና ምቐጥቃጥ ወይ ምዕራይ ምፅጋም ከቻፊተ ምፍታሕ ወይ ምዝራብ ጥራይ ደይኮነ ካብ ልቦና ዝመፅእ ኣሎ። ብሓፈሻ ግን እቲ ትምህርቲ ዘለካ ሞያ ዘለካ ንክልቲኦም ዘጠቓልል ግድን ኣብ ነፍሲ ወከፍ ሰብ ክህሉ ዘለዎ ከዓ እቲ ልቦና እዩ ይዕበ ይነእስ ማለት እዩ። ብሓፈሻ ሕጂ ተምሃሮ ኮንካ ናብ ደቅና ናብ ሞያዊ መሰልጠን ማእኸላት ክንሰድድ ከለና ንገብሮም ነገራት ኣለው። ንኣብነት ወድኻ ከም ወዲ ክስቶ ክኾኑልካ ሞ ቀዳሜይቲ ክንገብራ ዘለና ድብሎ እንታይ እዩ ናብ ሞያዊ መሰልጠን ማእኸላት ኣብ ንኸደሉ ግዜ ከምዝበልኩ ኣብ ትምህርቲ ሙዚቃ ክኸውን ይኽእል፣ ስእሊ ክኸውን ይኽእል፣ ቅብኣ ክኸውን ይኽእል፣ ፅገናታት ክኸውን ይኽእል ወዘተ ኣብ ንሰደሎም ግዜ መጀመርያ ክንፈልጣ ዘለና ወለዲ ባዕልና ዘይምውሳን እያ። ብዙሕ ግዜ ተጋጥም ወደይ ከምህሮ ደልየ እሞ እንታይ ተምሃርክዎ ይሓይሽ ትብል ኩሉ ግዜ ትመፅእ ሕቶላ።
እንታይ ተምሃርኮ ይሓይሽ ሕጂ መን እዩ ዝመርፅ ዘሎ ማለት እዩ። ንኣብነት ንዓይ ወደይ እንታይ ተምሃርኮ ይሓይሽ እንታይ ኢልኩምኒ ኣነ ዝፈትዎ ሞያ እየ ክነግረኩም ዝኽእል ወይ ከዓ ሞዛ ሞያ እዚኣ ኣብዚ እዋን እዚ ብዙሕ ጠለብ ኣለዋ ክብል ይኽእል። እንተኾነ ግን እቲ ክመሃር ተደልዩ ዘሎ ቆልዓ ወይ ተምሃራይ ከ ዝምባል እዩ ከመይ እዩ ቀዳምነት ክሕተት ዘለዎ ማለት እዩ። ስለዚ ብወገን ወለድን ዓበይቲ ልዕሊ 18 ዓመት ዝኾና መንእሰያትን መጀመርያ ክንሓስቦ ዘለና ነቲ ንወስዶ ስልጠና ብግዴታ ክኸውን ከም ዘይብሉ እዩ። ምክንያቱ ወዲ ክስቶ ብዚኣ ተማሂሮ ከምዚ ስለ ዝኾነ ንዓብ ዚኣ ተምሃር ዘይምባል፣ ምክንያቱ ነገራት ብዝምባለ ዝመፁ ምዃኖም ንፉዕ ሙዚቀኛ ክኸውን ይኽእል እንተ ንፉዕ ቴክኒሽን እንተዘይኮነ ንፉዕ ሙዚቀኛ እንተዘይኮነ ንፉዕ ሰኣላይ ክኸውን ይኽእል። ስለዚ ዝምባለ ባዕልና ዝዕበናዮም ቆልዑት ኣበይናይ ዝምባለ ኣለው ክንፈልጥ ስለ ዘለና ግድን ግድን ኣብ ዝምባሊኦም ከኣትዎ ከም ዘለዎም ከነረጋግፅ ኣለና። ብወገነይ ተምሃሮ ሞያዊ ስልጠና ኣብ ክልተ እየ ዝኸፍሎም ካብ ዘለኒ ተመክሮ። እቲ ቀዳማይ እዛ ሞያ እዚኣስ መዓስ እየ ዝመሃራ ክረምቲ ተትኾነለይ ወይ ቀልጢፈ ከምዝተዝውድእ ወይ ዕድመይተ ዝኣክል ኢሎም ዝመሃሩ ተምሃሮ እዚኦም እቶም ሙሉእ ብሙሉእ ውፅኢታውያን ክኾኑ ተኽእሎ ዘለዎም ወይ ዝኾኑ እዮም። እቶም ካልኣይ ከዓ ብናቶም ዘይኮነ ብድፊኢት ወለዶም ወይ ብምሕለፊ ግዜ ወይ ብምስዓርኮም ክኾኑ ስለዝደልዩ ጥራይ ዝኣትዉ ክኾኑ ከለዉ እዚኦም ከዓ ናይ ምዕዋት ተኽእሎኦም ዳርጋ ናብ ዜሮ ዝመፅእ ተምሃሮ ወይ ሰልጠንቲ ጌርና ንወስዶም። ስለዚ ኣብዚ ከም ወለዲ ብፍላይ ንህፃናት ንቆልዑ ንተምሃሮ ካልኣይ ደረጃ ዝውሃብ ስልጠናታት እንታይ ክኸውን ዘለዎ ንዝብል ሕቶ ልክዕ ወለዲ ንሕና ከይደፋእና ብዝምባሊኦም ክኣትዎ ከም ዘለዎም እንታይ እንተገበርካ ደስ ዝብለካ ዜን ዜን ዜን ኣማራፂ ኣለዋ ሞ እንታይ ንኣብነት ስኢሉ ዘይፈልጥ ቆልዓ እንድሕር ደኣ ኮይኑ ሙዚቃ ተፃዊቱ ዘይፈልጥ ቆልዓ እንተ ደኣ ኮይኑ ኣብ ቋንቋታት ተገዳስነት ዘይብሉ ቆልዓ እንተ ደኣ ኮይኑ ሞእተን ዘለዋ ኣማራፂ ካብ ሓደ ክሳብ ሓሙሽተ እዚአን እየን ክኾና ድኽእላ። ስለዚ ካብዚአን እንታይ ተተምሃር ክሕሸካ ምክንያቱ ዝምባሊኦም ንሕና ስለ ንፈልጥ። እቲ ተምሃራይ እንተ ደኣ ኮይኑ ከዓ ብልክዕ እንታይ እዩ ዝምባሊኻ ማለት እንታይ ማለት እዩ ከይተኸፈልካ ዓመት ሙሉእ ክትሰርሓሉ ደስ ዝብለካ ሞያ ንድሕር ደኣ ኮይኑ ዝምባለ ኢካ እዩ ማለት እዩ። ብዓይኒ ገንዘብ ደይትጥምቶ እንተደኣ ኮንካ ምስ ዝምባለ ንወስዶ። ስለዚ ወለዲ ክንገብሮም ዘይብልና ነገራት ኣብዚኣ እንታይ እዩ? ቀዳማይ ዘይምግዳድ እዩ። ንኣብነት ኣብ ዝሓለፈ ግዜ ንወደይ ሶላር ከምህሮ ይደሊ እየ ዝበለኒ ወላዲ ነይሩ። ሶላር ከምህሮ ይከኣል እዩ ግን ወዲ 13 ዓመት እንተደኣ ኮይኑ ገና ኬሚስትሪ ፊዚክስ ብፍላይ ደይተምሃረ እንተደኣ ኮይኑ ወላ ኣብ ስነ ፍልጠት ኣብ ሳይንስ ተማሂሮ ክኸውን ይኽእል እዩ። ኣብቲ ኣብ ሻድሻይ ኣብ ሓምሻይ ክፍሊ ግን ብዛዕባ ካረንት ቮልቴጅ ፓወር ብሓፈሻ ብዛዕባ ፀዓት ዘለዎ ሓፀርቲ ካልኩሌሽናት ከይፈለጠ እንድሕር ዳኣ ናብ ሶላር ርእቲናዮ እቲ ምልጋብ ጥራዩ ክኽእል ማለት እዩ። ሶላር ምትካል ማለት ንኣብነት ከዓ ካብታ ፓነል ናብ ኮንትሮለር ካብ ኮንትሮለር ናብ ባትሪ ካብ ባትሪ ናብ ኢንቨርተር ዘሎ ኣላጋግባ ምፍላጥ ጥራይ ዘይኮነ ብዓብኡ እቲ ካልኩሌሽን እዩ እቲ ፅዕነትካ ምፍላጥ እዩ። እዞም ገዛ እዚኦም ክንዲዚኦም ደብርህ ሞ ክንዲዚ የድልዮም ኢልካ ከተዳሉ ምክኣል ተቐዳማይ ዝድልዮ እዩ። ስለዚ ክንገብሮ ካብ ዘይብልና ጌጋታት ኣብዘይ ዕድሚ እዩ። ምናልባት ከምኣ ኢሉ ምስ ፀልኣ ንዓመታ ፊዚክስ ክመሃር ምስ መፀ ብኡ ገይሩ ነቲ ፊዚክስ ክፀልኦ ይኽእል እዩ። ስለዚ ዘይምግዳድን ዘይምህዋኽን ቀዳመይቲ ክትከውን ከላ። ካልኣይ ደረጃታት ምፍላጥ ንኣብነት ቪድዮ ኤዲቲንግ ክመሃር ድብል ሰብ መሰረታዊ ናይ ኮምፒውተር ፍልጠት ከይሓዘ እንተ ናብ ኤዲቲንግ ከይዱ ክብርትዖ እዩ። እንተ በርትዕዎ ከዓ ኩሉ ግዜ ብርትዖ ኮይኑ ክስምዖ እዩ ክፀልኦ እውን ንኽእል እዩ ማለት እዩ። ስለዚ ተቐዳመይቲ ዘይምግዳድ ባዕልኻ ዘይምምራፅ ደረጃ ናይ ትምህርቲ ዘይምሕላው ኣይ ናይ ሞያ ምሰየና ይኸይድ ማለት እዩ። ካልእን ዝዓበየን ግዜ ዝረአ ከዓ ኣብ ገዛ ካብ ዝውዕል ወይ ከምዚ ካብ ዝውዕል ኣብዚ ምውዓል ይሓይሽ ኢልካ ግዜ ንምሕላፍ ምስዳድ ማለት እዩ። እዚ ዕላማ ዘይብሉ እዩ ዝኾን ገንዘብካ ግዜ ናይ ተቆልዓ ብሓፈሻ ብኾንቲ እዩ ዝጠፍእ ክበሃል ከኣል። ምክንያቱ ተቆልዓ መሕለፊ ግዜ ኢልካ ዳ ኢኻ ትሰደዶ ኣለካ እምበር ኣብዛ ወርሒ እዚኣ ኣብዘን ክልተ ወርሒ እዚአን ተማሂሩ ከምዚኣ ክኢሉ ከምዚ ብውሕዱ ሞያታት ዓመታት ዝወስድ ክኾን ይኽእል እዩ። ግን በብ ክልተ ወርሒ በብ ሰለስተ ወርሒ በብ ወርሒ እውን ክጅምሩ ስለ ዘለዎም
ኣብዛ ወርሒ ኣዚኣ እንታይ ተተማሃረ እዩ ዘድምዕ ዳየ ክንብል ዘለና እምበር መሕለፊ ግዜ ኢልና ንሰዶም ደቅና ወላ ሓንቲ ውፅኢት ዘይርከቦ ምዃኑ በዚ ጋጣሚ እዚ መፅናዕታ ድብሎ ዋላ እውን ካብ ናተይ ተመክሮ ክሕበር ዝከኣል እዩ ማለት እዩ። ካልእ ምስ ካልኦት ዘይምውድዳር ወዲ ክስቶ ኣብዚኣ ተማሂሩ ስለዝዓበየ ስኻ ከዓ ልክዕ ከም ናቱ ኣብዚኣ ኺድ ዘይምባል። ካልእ ንስለ ወረቐት እዚኣ ምናልባት ከምዚ መገሻ ስለ ዘለዎ ከምዚ ዕድላት ስለ ዘለዎ ወረቐት ሒዙ ክፀንሕ ተባሂላ ከዓ ትግበር ነገር ኣለዋ። ምክንያቱ ሓንሳብ ከም ገለልካ ኣብ ደይ ትፈትዎ ሞያ እንተ ኣቲኻ ሙሉእ ሂወትካ ውን ደጣዕሰካ ደይ ዐውተካ ውን ክኸውን ስለ ዝኽእል ኣብዚኣ ጥንቀቐ። ምክንያቱ ሞያ ባዕልኻ እንዳዕበኻዮ ትኸይድ ወላ ኮፍ ኢልካ ተሓድር ስለ ትፈትዎ ኮይኑ ስማዓናኣነ ምክንያቱ ድሓር ዳ እዩ ባዕሉ ናብ ገንዘብ እንዳተቐየረ ዝመፅእ እምበር ትፈትዎ ነገር እንተ ኮይኑ 24 ሰዓት ኣብኡ ኮፍ ተበልካ እንተዕበኻዮ ዋይ ኣብዚኣ በፂሓላ ሕጂ ናብዚኣ እንተመፃኹ ዘብል ክኸውን ይግብኦ። ካልእ ብፍላይ ብወገን ወለዲ ሓንሳብ ምስእትኻዮም ብድሃይ ዘይምግባር እውን ኣላ። ምክንያቱ እቲ ስራሕ ናብቲ ቆልዓን ናብቲ መምህርን ጥራይ ምግዳፍ ብዙሕ ግዜ ካብ ዝረኣዮም። ስለዚ ፎሎ ኣፕ ወይ ምክእታል ንዘድልዮም ተምሃሮ ከዓ ምክእታል ምግባር ብወገን ተምሃሮ ከ ብወገን ሰልጠንቲ ኸ ዋላ ኮሌጅ ለቨል ኮንካ ዋላ ዕድሜኻ ዓብ ኮይኑ ሰራሕተኛ ናይ መንግስቲ ኮንካ ሰራሕተኛ ናይ ውልቅኻ ኮንካ ኸ እንተደ ኢልና ሎሚ ነገራት ክሳብ ክንደይ ይቀያየር ኣሎ ንሪኦም ኣለና። ስለዚ ቅድሚ ሰለስተ ወርሒ ዝተምሃርካዮ ትምህርቲ ሎሚ ክትሰርሓሉ ምፍታን ዳርጋ ዘይከኣለሉ ግዜ መፂኡ ዘሎ ምክንያቱ

ኣብ ግዜ ናብ ግዜ ኣፀቢቖም ይቀያየሩ፣ ኣፀቢቖም ይዓብዩ፣ ይፍትሙ፣ ይቕየሩ ስለ ዘለዉ ሓደት ኣፕዴት ዝበሃል ኣፕዴት ገብረላ ወይ ክዕብያ ይኽእል ትብሎ ነገራት ከተዕብዮ ሎሚ ብዙሕ ግዜ ከም ንብሎ ስልጠና ኣብ ሞያዊ መሰልጠኒ ማእኸል ወይ ኣብ መምህር ጥራይ ኣይኮነን። ቀደም ፍልጠት ምስ መምህር ጥራይ ነይሩ ክኸውን ይኽእል እዩ። ሎሚ ግን ፍልጠት ኣብ ኢድና እዩ ዘሎ፣ ኣብ ሞባይልና፣ ኣብ ዲጂታል ላይብረሪታት ወዘተ ኣቲና ክንረኽቦ ንኽእል፣ ባዕልና ነብስና ክነማዕብለሉ ንኽእል። ምዃኑ እውን ግድን ከይድካ ትመሃሮ ጥራይ ደይ ክኸውን ይኽእል እዩ። ብፍላይ ንዓበይቲ ካልእ ኣብዚ ግዜ እዚ ከምዚ ይመሃር ኣሎ ብዙሕ ሰብ ሞ እስከ ክፍትና ኢልካ ደይ ምእታዊ ምክንያቱ ናይ ብሓቂ ፋሽን ኮይኑ ስልጠናታት ዝወስድዎን ብዙሕ ግዜ ኣሎ። ልዕሊ ኩሉ ኣብ ሓፂር ሞያዊ ስልጠና ክንፅበያ ዘይብልና ከዓ ቅልጡፍ ለውጢ ምርኣይ ማለት እዩ። ንኣብነት ክልተ ወርሒ ወይ ሰለስተ ወርሒ እንድሕር ዳኣ ተማሂርካ ናይ ግድን እዩ ክትጅምር ነቲ ስራሕ፣ ነቲ ስራሕ ጀሚርካዮ ክትኣቱ ናይ ግድን እዩ። ግን ድሕሪ ትምህርቲ እዩ ሂወት ዝጅምር ዝበሃል ነገር ኣሎ። ድሕሪ ትምህርቲ እዩ ዕድላት ዝረኣየካ። ብድሕሪኡ ኢኻ ኣብ ጌጋኻን ዓቕምኻን እንዳተምሃርካ ትኸይድ። ስለዚ ሰብ ካብ ጌጉ እዩ ድመሃር። ሰብ ካብ ምስ ፈተነ ኣይኮነትን ከመይዳ ያ እዚኣ ይብል ሽዑ ኣብቲ ናይ ብሓቂ ዓለም ናይ ስልጠና ይኣቱ ማለት እዩ። ኣብዚ ከምቲ ኣብ መእተዊ መደብና ዝገለፅክዎ ገለገለ መፅናዕታዊ ወረቐታት ይርኢ ነይረ። ብፍላይ እቲ ብዩሮፒያን ኮሚሽን ኦፍ ቴክኒካል ስታዲ ዝበሃል ዝተኻየደ መፅናዕቲ ሕብሮ እንታይ እዩ? ብዙሕ ግዜ ካብ ዝካየዱ ስልጠናታት እንተዳ ርእናዮም፣ ካብ ዝካየዱ ትምህርትታት እንተዳ ርእናዮም፣ መብዛሕትኡ ግዜ ሓደ ጀማራይ እቲ ዘለዎ ናይ ምዕዋት ክእለት ትሑት ምዃኑ ድሓር 100 ወይ 100ታዊት ዝበሃል ከዓ ከምዚ የለን። ኣብነት ንሓደ ቴክኒሽን 10 ዝዕረያን ንብረት እንተዳ ሂብካዮ፣ ማኪና ክኸውን ኽእል፣ ሞባይል ክኸውን ኽእል፣ ቴሌቭዥን ክኸውን ኽእል፣ ኮምፒውተር ክኸውን ኽእል፣ ኣነ ብ10 እን ክዕርየ ንኽእል እየ።

ኢልና ኣብ ምዕራብ መብዛሕትኡ ግዜ እቲ ሓይሊ ሰብ ክቡር ስለ ዝኾነ ከእዛ ላፕቶፕ እዚኣ ካብ ከተዕርያ ምቕያር ሓይሽ ምክንያቱ ከተዕርያ እንተ ኮንካ ዝወስደልካ ግዜ ክቡር እዩ ዝበሃል ብኸምኡ እዮም ከዓ ዝኸዱ። ስለዚ ዳርጋ ዩዝ ኤንድ ስሮው ተጠቂምካ ምድርባይ ይመፅእ ማለት እዩ። ኣብ ምብራቕ እንተ ከይድና ግን ዋላ ይድቃቕ ነገራት ኣብ ፅገና ዘተኮረ እዩ። ንኣብነት ራም እንተ ኢልና ኣብ ኤርትራ ራም ኣይንዕርን ኢና ክንቅይሮ ይሕሸና ኢና ንብል። ኣብ በዓል ህንዲ እንተ ከይድካ ንራም ንዕሪ ኢና ዝብል ኣብ ነገራት ኣሎ። ቺፕ ለቨል ኣትዮም ነት ናይ ራም ቺፕስ ኣውፅኦም ብሶለር ገይሮም ክቕይርዎ ትርኢኻ። ስለዚ ሞር ናይ ፅገና ዝለዓለ ሓይሊ ዘለዎን ሃገራት ዝበሃላ ህንድን ቻይናን እየን። ብፍላይ ከዓ ህንዲ ብምሉእ ሃገራት ዓረብ እንተዳርእናዮ ናይ ፅገና ትካላት መኒሑ ይዝወ ደሎ እንተዳልና ህንዳውያን እዮም። ስለዚ ንሓደ ህንዳዊ ካብ 10 ንብረት ናይ ምዕዋት ዘለዎ ዝዓበየ ተኽእሎ 6 እዩ። 10 ሞባይል ተሂብካዮ 6 እዩ ዝዕሪ፣ 10 ማኪና እንተዳሂብካዮ 6 እዩ ዝዕሪ፣ 10 ኮምፒተር ተዳሂብካዮ 6 እዩ ዝዕሪ። ስለምንታይ ይኸም ዝኸውን? ስለ ዘይክእል ድዩ እንተዳ ኢልና ኣይኮነን። ምናልባት ንዓይ 3 ሂብኩም ንሓንቲ ጥራይ ክዕርኽ ይኽእለ። እቲ ነገር ስለ ዘይከኣል ዘይኮነ መፅናዕትታት ከም ዘረጋግፅዎ እንታይ እዩ? ካፍተን ኣይከኣለንን ወይ እዚኣ ስኢነላ ሕጂ ኣይዕረን እዩ ክበሃል ከሎ ብዙሕ ተኽእሎታት ኣሎ። ንኣብነት ነዚኣ ትኸውን መሳርሒ ዘይብልካ ክትከውን ትኽእል፣ ነታ መቀያየሪት ዝስኢንካላ ክትከውን ትኽእል። እዚ 4 ንብሎ ዘለና 6 ጥራይ ዘዕረየሉ ምክንያት ማለት እዩ። ሲኢንካያ ክትከውን ትኽእል እታ ፀገማ። ኣነ ድሰኣንክዋ ሓደ ካልእ ሰብ ክዕረያ ክእል እዩ። ካልእ ሰብ ዝዕረያ ድሰኣና ኣነ ክረኽባ ክእል እየ፣ ሓደ ድሰኣና እቲ ሓደ ክረኽባ ክእል እዩ። ኣብዚ ሕጂ እዚ እንታይ እዩ? ናይ ከምተክሉ ግዜ ንብሎ ናይ ነብስኻ ምዕባይ ሕቶ እዩ። ኣብ ስልጠና ኩሉ ግዜ ኣብ ክእለት ብሓፈሻ ብዙሕ ግዜ ክንጋግያ ዘይብልና ኮይኑ ስማዕኒ ብዙሕ ግዜ ብዝመፅናዕታት ድብሎ እንታይ እዩ? ኣነ እዚኣ ስለዝኽኣልክዋስ ኣነ ጥራይ ድኽእላ ኮይኑ ስማዕኒ ወይ በቲ ዘለካ ሞያ እስኻ ጥራይ ብቕዓት ዘለካ ኮንካ ምስማዕ ምናልባት ጌጋ ኮይኑ ክኸውን ክእል እዩ። ምክንያቱ እንታ ኮይነ የ ኣብዚኣ ክኢላ ኮይነ ዘለኹ እንታ ኮንከ ካብቲኣ ክኢላ ኮንካ ዘለካ እንታ ኮይኑ እዩ ኣብቲኣ ብቕዓት ኣምፅኡ ዘሎ እንተ ኢልና ግዚኡን ገንዘቡን ሓይሉን ኣብኣ ስለ ዝወፈየ ጥራይ እዩ። ካልእ ሰብ መፂኡ እንተ ክልክዕ ከምናቱ ፃዕሪ ገይሩ ክበፅሓሉ ዘይክእል ነገር የለን። ስለዚ እዚ እንተደኣ ኮይኑ እቲ ዝኣብየና ዘሎ እንታይ እዩ ኮይኑ እንተ ኢልና ናብ ካምፓኒታት ናብ ሳምሰንግ ናብ ኤልጂ ናብ ገለ ካብ ዝምለሱ መብዛሕቶም እዚ ሽግሩ ተሳኢኑ ዝበሃል እዩ። ስለዚ እዚኣ ኣነ ክዕርያ ይከኣልኩን እንተ ኢሉ ሓደ ቴክኒሽን ፅቡቅ ኣሎ። ምክንያቱ ብዓለም ደረጃ ናብ ሳምሰን ካብ ድምለሳ ሞባይላትን ቴሌቭዥናትን ሽግር ተሳኢኑ ተባሂለን እየ። እቲ ሽግር እንታይ ኮይኑ ክእል ክኸውን ክእል ሕጂ ቶም ካምፓኒ ዝፈጥርዎ ጌጋታት ወይ ዘየውፅዎ ሽግራት ክኸውን ክእል እሶም ጥራይ ክሓብኦ ዝደል እዩ። ስለዚ ከምዚ እንተደ ኢልና ሎም ማዓን ተማሂርካ ካብ 11 እንተ ረኪብካ ንዓመታት 2 ትኸውን ድሕሪኡ 3 ትኸውን ድሕሪኡ 4 ትኸውን እምበር ሓፂር ወይ ኣብ ሓፂር ግዜ ውፅኢት ዘይምፅባይ ከዓ ሓደ ካብቲ ብተምሃሮ ክግበር ዘይብሉ ማለት እዩ። ብሓፈሻ እምበር ኣብዚ ሕፅር ድበለት ብዛዕባ ምምራፅ ሞያዊ ስልጠናትን ተኽእሎ ትወስዶ ሞያዊ ክእለትን ተኽእሎታት ናይ ምዕዋትን እዚ ካበልና ብሓፈሻ ንኩሉ እቲ መንግስቲ ፈጢርዎ ዘሎ ናይ ስልጠና ዕድላት ክንጥቀመሉ እንተ ደኣ ኮይና እዘን ዝጠቐስኮን መበገሲ ክኾናና ዝኽእላ ብፍላይ ከዓ እተን ጌጋታት ዝበሃላ ክድገማ ከምዘይብለን ወይ ክግበራ ከምዘይብለን በዚ ጋጣሚ ደጊመ ከዘኻኽርፈቱ። እምበኣር ከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ንሎሚ ዝተዳለወ መደብ እዚ ክትከታተልዎ ፀናሕኩም ነይሩ። ካብዚ ናይ ሎም ማዓንቲ መደብና ገለ ሓድሽ ነገር ተማሂርኩምን ተዘናጊዕኩምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብትሕዝትኡ ፍልይ ዝበለ ብካልእ መደብ ክሳብ ንራኸብ ንሎሚ ስለምክታልኩም ደጊመ የመስግን። ሰናይ ቅነ

ዲብ ምእምተይ ደረጀት ዲብ ደረጀት ምግበይ ዲብ ደረጀት ካልአይቶ ምስል ውለል ፃበጥ አደብ ሓያ መትነፍኦት ወቅት መትነፍኦት ቴክኖሎጂ መጃል ከፈለ ትሓረ ወብዕድ ለሸርሕታ የልሚ ምነፍሸ እነትበገስኮ ክታብ ከትባ እንተለየኮ መጃል ከፈን ሓረ ንእመር ያና ሕና ግንወስና መጃል ከፈለ ትሓረ ምደለ ትሓረ ዲብስዎ መጃል ኣልትወድአ ገለ ዋልዴን ማ መጃል እግል ውላዶም ንወሶም ንሓር እግሎም በክትብ ልህቦም ክንሰልም ዲቡ ዋልዴን እግል ውላዶም እግል ንስምዑ ከንቦም ወብዕድ ኣተላለዮት ናይ ድራሰት ድራሰት ናይ ኣዋልድ ኣንሳት ወብዕድ ፅባጥ ሸርሕ ኣርእስ ንእሽ ንእሽ እንደቤላ ድሕድለ ፀባባጣ ኣርእስቱ 20 ወስስ ኣርእስ ብዲባ ተቀበታ

0: ገሊኻ ብዙሕ ርእይ ልሃብየና ወክንምን ወዲያት ሓይ ስለብየልየና እስ ከኣክር ምስልና ሄራራ ባህላቱ ስታድ ሓመሲድ እስማ ድማ እታ ክምሰልሁ ክታብ ረአዩ ዋላ ኣሳሊብ ናይ ለት ተርጀመት ሰኒ ክምሰልሃለ ሓበረየና ባህለቱ እዚ ኣብለ መናሰባት እቶም ሓምዶም ግልምቶም ተጅርበት ሰበትዎም ወእቶም ዲባ ደዋይሕ ናይ ተዕሊም ሰበት ኣለው እግሎም ዝሓልፍ ጋርማ ይዕላኒ እቶም ረእዋ ቦም ሓልፋ እቶም ረእ ቦም ሓልፋቶ ባህለት ለክታብ እቶም ፈተሸዎ ረአዮም ሃበው ዲቡ ዲባ ተርምስማ ሰደውኒ ግልመሰል ዋላ መሻቂቸ መሓመድ ዳፍላመ ዲባ ተርምስ ዲብ ገለዩ ላምተ ትበሃል እንደንብል ንተሃገድ ይብል ዓልና ትበለቱ ክታብ ኣልኖም ከማለት ሓዘ ብኑ ይሃላ ኣ ከማለት ሓዘ ክትቡ ባህላ ኣለልብል ረአይ ሰበት ሃበውኒ ኣናማ ቡት ስቓት ወደኮ ከምሰል ትጠባዕ ወደና ባህለት
1: ተማም እዚ ዲብ ምስታቅበል ሄኒ በርናሚጅ ናይ ከም መስል ዲብ ጠውሮት ናይ ክነሉ መስል ክትበትተማፍዕ ደረሰ ለናፍዕ
0: ላዚም እለ መንገድታ እንሻላ መፍትሕቲ ኣወልኬር ልግባ ግና ምጅተማዕ ለነፍዕ እዘ ነነበት ለና ነታገ ዲቦ ወቀትማ ይዕላኒ ላኪን ዓብዱ ቀሰብካና መስለኒ ግን ዮም ኣብ ሓተ ክታብ ለከትቦም ይኮን 3-4 ክታብ ለከትቦም ሃለው ቶም ለተሃገቡ ዲቦ ወጅብ ዓላ ለመጃል ላኪን ተርጀበት ተጅርበት ናይ ተርጀመት እንደበልካ ሰበተምፀከኒ ተርጀመት ወሮ ከም ምህነት ከምሰልቱ ኣዳም ተርጀመት መገለት ነፋዕ ምና ከምሰልቡ እንደን ቤት ማፃም ሕልና በለታ ላ ከተብና ክለ ክታብ ኣሎ ክነ መስል
1: ላላ ተማም ንኡ ለክታብ ፍንቲ ለልብላ ሓጀት ኣለ መንገቢ ድረሶ ውላጅ ለልብል ምና ርእሰ እንደስተብደከ ኩላ ተዕሊም ለረከዘታ ኣላለቀረሄኒ እፈን ከማ ለተለየታ ውብስወር ለተለየታ ዲባ ቀባታ ወከማ እግላ ርእለይኮ እብላቃለት ናይ ህግያ ኣጊድ ርሳለታ ተባፅሕ እባተላ ካትበልካ እንሻ ላ ነዲ ምስተቅበል እብለትዋቀለት ደረጀት ምንደለ ዋልዓል ወእግለለ መስል እግል ትምፃእ ሳእያትናታ ዲብ ደንጎ ባ እግል ተሓልፋ ላትሓዘ ርሳለት ምንተለ ወመንካ ዕመርምግን ንፀበር ክምንቀድር እግላ ምጅተማፍና
0: እንሻላ ምየ ምትፀበሮ ኣልም እንሻላ ላ ወልኬር ትግበግና ዲብ ገበይ ላሃላ ክትባትማ ሃላ እንሻላ ምካንያት ለቦም ግል ልስደውነ ግል ልስደውኩም ታማ ወሮት ከየትባ ይንታ እዚ ለክታብ ላ ግል ተርጅማ ድሮሶ ውላጅ ለልብል ምና ርእስማ እግል ልድረስ ቀድር ኣዳ እባ ርእስ ንወስሎ ርእስ ድሮሶ ውላጅ ድሮሶ ልብል ምንትውሎት ላሃላ ዲባ ባህለት ክታብ እላ ምክር ዓባይታ ግልሚ እይ ነፈር ለልብላ ምክርታ ዓበይኩም ወንዕይሽኩም ድረሶ ውላጀ ውላድኩም ኣዋለትኩም ድረሶ ውላጀ እቲ መደይን ወብሩ ልህልየኩም ድረሶ ውላጀ ትቀባት ዓድ ወካርጅ ልህልየኩም ድረሶ ውላጀ በልብል ድሉ ኢልሃላ እዚ ኣና ለየጣ ዘይገቢ ከየትበት ብዝሓም ኣለው ወብዝሓም ህልየኩም ወሮም ኖምእንታ ሸዓራ ኣለው መልሕነት ኣለው ሄልየት መመስሊን ዳይሬክተራት መስኡሊን ሬስመት መትመራብረት ወብሕሰት ማዕግለት ናይ ኣፍካር ኣለዎ ወለመስሎም ኣጀኒቶም ኣብ ኣጀኒትና ግል ድረስ ደረጀ ትውቅል እግል ልብፅሖ ክልና ክድመት እግል ንውዶ ከምሰልብና ክድመት ትርድት እግል ንውዶ ከምሰልብና ብተበለቱ እዚ ዋልዴን መደርሲን ሰብ ማቅደረት ሰብ ምህነት ኩሎም ድራሰት ለትከስሶም ኣጀኒትና እግል ድረሶ እግል ኣጥፍሑ ኣብ ግል ኣጥፍሕ ከምሰልብና እግልሚ ንመጃል ናይ ተዕሊም ግልኩልና ለከስስቲ ማለቱ እሊ ሌጣ ነይገቢእ ለደረሳ ኣው ውላድና መርበዮም ንወሶም ከምሰል በኑ ዲቡ ለይግን ውደ ንወስና ግን ሓደ ድግሎም እነይገቢእ መርበዮም ከምሰል ለእሰብቶ ሃደፎም ከምሰል በኑ ወርእዮቶም ከምሰል ወድሑ ዲቡ ግን ንስደዮም ከምሰል ብና እትፋነ ባህለቶ
1: ተማም ና ሓምደካ እስታዝ ዑመር ሓይሳም ሓይሳተ መተቅብለት በርናሚጅ ቴራብ እግልዮም ዱልያ ሙላዓና በርናሚጅ ቴራብ ትለንዳኣትመምና እግሪ ትሰርሓ ምንኩምቱ ላመፅህላውካ ድቤት ፅባጥ ክንምፅኩምቱ ኣስኩ ድሓኖ ሰላመት ሓደግናትኩም
0: ሽክራን ሓምደኩም

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 18 ወርሒ 6 ክሳብ ዕለት 1 ወርሒ 7 2026 ዝነበረ ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት ሒዘልኩም ቀሪበ ኣለኹ። ብደረጃ ሃገር ዝነበረ ሓደጋታትን ዕንወትን እንታይ እዩ ዝመስል ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 124 እዩ ነይሩ። መጠን ሞት 4፣ ከቢድ መጉዳእቲ 17፣ ፎክስ መጉዳእቲ 46፣ ኣብ ንብረት ዝወረደ ዕንወት ድማ 479,240 ናቕፋ ዝግመት ዕንወት ተዓዚብና። ብደረጃ ዞባታት ዝነበረ ፀብፃብ ከ እንታይ እዩ ዝመስል ዞባ ብዞባ ምስ እንዕዘቦ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 80፣ መጠን ሞት 1፣ ከቢድ መጉዳእቲ 3፣ ፎክስ መጉዳእቲ ድማ 19 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 12,800 ናቕፋ ዝግመት ዕንወት ተዓዚብና ነርና። ኣብ ዞባ ደቡብ ዝተመዝገበ ቁፅሪ ሓደጋታት 9 እዩ ነይሩ። መጠት ሞት 3፣ ከቢድ መጉዳእቲ 7፣ ፎክስ መጉዳእቲ ድማ 6 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 62,900 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ዓንሰባ ምስ እንሰግር ድማ ከምዚ ንዕዘቦ ዘለና ዝተመዝገበ ቁፅሪ ሓደጋታት 8፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 1፣ ፎክስ መጉዳእቲ ድማ 7 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ግና 151,540 ናቕፋ ዝግመት ዕንወት ኢና ተዓዚብና። እቲ ሓደጋታት ብቁፅሪ ውሕድ ዝበለን ክነሱ ኣብ ንብረት ዝወርደሉ ዕንወት ግና ብቁፅሪ ክዛይድ ንዕዘቦ ኣለና። ናብ ዞባ ጋሽ ባርካ ምስ እንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 10፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 4፣ ፎክስ መጉዳእቲ ድማ 10 እዩ ነይሩ። ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 81,500 ናቕፋ ዝግመት ዕንወት ተመዝጊቡሎ። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 17 እዩ ነይሩ። መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ ድማ 4 ተመዝጊቡሎ። ኣብ ንብረት ዝወረደ ዕንወት ምስ እንዕዘቦ ድማ 170,500 ናቕፋ ዝግመት ዕንወት እዩ። ናብ ዞባ ደቡባዊ ቀይሕ ባሕሪ ምስ እንሰግር ድማ ከምዚ ኣብዚ ንዕዘቦ ዘለና ዘጋጠመ ሓደጋን ሳዕቤናቱን የለን ዝብል ስታስቲካዊ ፀብጻብ ኢና ተቐቢልና ዘሎና። ከምዚ ኣብዚ ተዘርዚሩ እንዕዘቦም ዘለና እቶም ብቐፃሊ እንጠቕሶም ጠንቅታት ሓደጋ ሕጂ እውን እቶም ዝለዕሉ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለዉ። ብቁፅሪ ምስ እንዕዘቦም መስመርካ ዘይምሓዝ 13፣ ሓደገኛ ኣመራርሓ 22፣ ቀዳምነት ዘይምሃብ 21፣ ብዘይ ኣገባብ ንድሕሪት ምምላስ 19፣ ርሕቐትካ ዘይምሕላው ድማ 12 ሓደጋታት ዝኸተሉ ጠንቅታት ነይሮም። ገለ ካብቶም ኣብዚ ተጠቕሲ ዕለት ዘጋጠሙ ሓደጋታት ብመልክዕ ስእሊ ክንዕዘቦም ምስ እንፍትን እዚ እንዕዘቦ ዘለና ቦታ ኣብ ከባቢ ገጅረት ዝርከብ ሴማፎሮ እዩ። ኣብ ሴማፎሮ እዚ ብዕለት 26 ወርሒ 6 2026 ዘጋጠመ ሓደጋ ነይሩ። ኩሉ ግዜ ኣብ ሴማፎሮ ኣብ እናኣትወሉ እዋን ኣብቲ ቦታ ዘሎ ሕግታት ወይ ከዓ መምርሒታት ፖሊስ ትራፊክ ክንሕሉ ይግባአና እዩ። ብኡ ምስ እንጓዓዝ ድማ እቲ ውሑስ ዝኾነ ትራፊካዊ ምንቅስቃስ ዝረጋገፅ፣ ድሕነትና ድማ ብኡ መንፅር ዝረጋገፅ። ምናልባት ኣብ ዝተፈፀመ ጥሕሰት እንታይ ዓይነት ክሳራ ኣጋጢሙሎ፣ እቲ ኣብኡ ዘጋጠመ ሓደጋ እንታይ እዩ ዝመስል ተኸታቲልና ንመለስ።

0: ከምዚ ክንዕዘቦ ዝፀናሕና ናይ ሰከንድታት ክትሕሉ ብዘይምኽኣልካ ወይ ድማ ቁሩብ ሰከንድ ተፀቢኻ ክትሓልፍ ብዘይምኽኣልካ ጥራይ ከጋጥም ዝኽእል ዕንወት እዚ ክንዕዘቦ ዝፀናሕና እዩ። ምናልባት እቲ ጠንቂ እንታይ እዩ ዝመስል፣ እንታይ ዓይነት ሸለልትነት ስለ ዝረኣና ኢና እዚ ዓይነት ሓደጋ ክጋጥም ክኢሉ ምስ ሓላፊ ሓደጋ ምርመራ ፖሊስ ትራፊክ ዞባ ማእከል ኢስያስ ብርሃነ ዘካየድናዮ ቃለ ምሕትት ኣሎ። ናብኡ ከብለኩም
1: ሓደ በዓል መኪና ብኤክስፖ ንሕርሻ ሚኒስትሪ ሕርሻ ዝወስድ ጎደና እዩ ዝኸይድ ነይሩ። ሓደ በዓል ብሽክለታ ከዓ ብፍያት መፅኡ ንጎዳይፍ ገፁ ንባር ጅማ እዩ ዝኸይድ ነይሩ። ሕጂ ከምዚ ብዚ ንሪኦ ዘለና በዓል መኪና ቀጠልያ ተወሊዓትሉ ከላ እዩ ዝሓልፍ። በዓል ብሽክለታ ቀያሕ ከሎ እዩ ዝሰግር። ኣብዚኣ ልክዕ ኣብ ሰንተር ምስ በፅሐ ምስቲ በዓል ብሽክለታ በዓል መኪናን ይጋጨው። እዚ እቲ ብበዓል መኪና ዝመፀሉ መንገዲ በዓል ክልተ ኣንፈት እዩ። መንገዲ ማርሻ ቤት ብክልተ ዝመቅል በዓል ሓደ ኣንፈት እዩ። እቲ በዓል ብሽክለታ ዝመፀሉ በዓል ክልተ ኣንፈት ኮይኑ ካብ ፍያት ንጎዳይፍ ዝኸይድ መስመር እዩ። በዓል ብሽክለታ ገና ናብቲ መስቀላዊ መንገዲ ወይ ናብቲ መንገዲ ቀንዲ ምእታው ቀይሕ እያ ነይራታ መንገዲ። እዛ ቀያሕ እዚኣ ልክዕ ኣብታ ናይ መንገዲ ኣጋር ክበፅሕ ከሎ ከምዚ ምስሊ ንሪኦ ዘለና ልክዕ ኣብታ መንገዲ ኣጋር ክረግፅ ከሎ ቀያሕ ወሊዓትሉላ። እቲ በዓል መኪና ገና ናብቲ መስመር ከይመፀ ከሎ ኣቐዲሙ ቀጠልያ ተወሊዓትሉላ። ልክዕ ብዝመፁ ቀጠልያ ተወሊዓትሉ ክሓልፍ ኣብታ ማእኸል እዮም ተራኺቦም እዚ በዓል ብሽክለታ ተጋጭዮም ናይ ሞት ጉድኣት በፂሑ ዘሎ። እዚ ደው ክብል ነይርዎ፣ ነዚ ቀይሕ እዚ ከኽብሮ ነይርዎ። እንተኾነ ግን ሕጊ ንሕጊ ሸለል ብምባል ናብ ማእኸል መንገዲ ብምእታው ነቲ ቀጠልያ ዝተዋሃበቶ መንገዲ ዕንቅፋት ብምፍጥራ ናይ ኣብ ልዕሊ ነፍሱ ናይ ሞት ጉድኣት ከብፅሕ ኣኽኢልዎ። እዚ ከቢድ ዋጋ ኣኽፊሉ ዘሎ ሰኣን ንእሽተይ ግዜ ምፅማም ዝፈጠረ እዩ ሂወት ሰብ ወሊዑ ዘሎ። እዚ ኩሉ ግዜ ከዓኒ ሰኣን ንእሽተይ ምፅማም ወይ ሰኣን ሕጊ ምኽባር ዝመፅእ ሳዕቤን እዩ። እዚ ሳዕቤን እዚ ከዓ ነፍሲ ወከፍና ካብዚ ተማሂርና ክንጥንቀቕ ከም ዘለና እየ ክነግር ዝደሊ። ቀጠልያ ኣለኒ ኢልካ ምሕላፍ ዋላ እኳ መሰል እንተኾነ ክጥንቀቕ እውን ይግባእካ እዩ። ወይ እውን ናይ ኣእምሮ ፀገም ዘለዎም ብሰኸር እውን ክመፁካ ስለ ዝኽእሉ ነዚ ህይወት እዚ ንምድሓን እቲ ምስ ኣእምሩኡ ዘሎ ዝጥንቀቕ እቲ ምስ ሙሉእ ኣስተውዕሉ ዘሎ ክጥንቀቕ ምትገበአ።
0: ዝኸበርኩም ተኸታተልትና ከምዚ ክገልፆ ዝፀንሐ ኣብቲ ከባቢ ሴማፍሮ ናይ ገጅረ ዝነበረ ዘይምጥንቃቕ ዘስዓቡ ሓደጋ እዩ ኢስያስ ክገልፀና ፀኒሑ። ምናልባት ኣብኡ ናይ ሞት ሓደጋ ኣጋጢሙሎ ናብ ከባቢ ሸል ዕቁባ ሃይለ ናብ ዘጋጠመ ኣብ ሴማፍሮ ዘጋጠመ ሓደጋ ምስ ንዕዘቦ ድማ ኣብዚ ቦታ እዚ ወላ እኳ ናይ ሞት ዕንወት እንተዘይረኣና ወላ እኳ ዕድል ገይሩ እቲ ሰብ ክወፅእ እንተኸኣለ ሸለልትነት ዘስዕቡ ሓደጋ ክሳዕ ክንደይ ከቢድ ምዃኑ ግን ኣብዚ ዝስዕብ ቪድዮ ተኸታቲልና ንመለስ።

0: ከምዚ ክትዕዘብዎ ዝፀናሕኩም ኣዝዩ ኣስካሕካ ሓደገኛ ሓደጋ እዩ። ኢስያስ ብዛዕባ እዚ እውን ሓበሬታ ኣለዎ። ተኸታቲልና ንመለስ።
1: ኣብዚኣ እዚ በዓል ዓባይ መኪና ኔማን ይኽጥወ ቀያሕ ከላ ኔማን ናይ ምጥዋይ መሰል እውን ኣለዎ። ቀጠልያ ከሎ ናይ ምጥዋይ መሰል እውን ኣለዎ። ክልቲኡ መሰሉ እዩ። እንተኾነ ግን ቀጠልያ ከላ ባቀያሕ ከላ ክሓልፍ ኣይደለየን ደው ኢሉ ተፀቢሎ ልክዕ ቀጠልያ ምስ ተወልዐት ፍረቻ ወሊዑ ክሓልፍ ምስ ተበገሰ በዓል ሞተር ቻርጀር ብየማኑ መፀሉ። ኣብዚ ኣብ ብየማኑ ዝመፀ ዘሎ በዓል ሞተር ቻርጀር እቲ በዓል ቦጥ እናተጠውየ ከሎ እዩ ዝራኸቡ ዘሎ። ብስፔክዮ ክሪኦ ነይርዎ ከይንብል እታ ማኪና ዓባይ ኮይና ስፖኪኣ ኣብ ብርኽ ዝበለሎ እታ ሞተር ሳይክል ከዓ ለጠቕ ዝበለት እያ። ድሮ ከዓ ኣብ ትሕቲኡ ኣትያ ኣብ ጫፍ ማዕኮሩ በፂሓላና ኣብታ ጫፍ ማዕኮር ናይታ ማኪና በፂሓላ ንየማን እዳተጠወከሎ በዓል ሞተር ሳይክል ክሓልፍ ቀጥታ እዮም ዝጋጨው ዘሎ ኣፍታ ኩርና።

ኣብዚ እቲ በዓል ሞተርሳይክል ንቐጥታ ዝሓልፍ ብፀጋም እዩ ክቅድም ነይርዎ ወይ ብፀጋም ክሓልፍ ነይርዎ። ኣዋጅ 154 ናይ 26 ዓንቀ 36 ሓደ ብየማን ምቕዳም ኩልኩል ይብለና። ማዓስትራ ኢና ብየማን ንቕድም፣ እታ ቅድሜና ደላ ተሽከርካሪት ንፀጋም ክጥወ ምኳና ምልክት ኣብተርኤልና ንየማን ክንሓልፍ ንኽእል ኢና። እንተዘይ ኮይኑ ግን ብየማን ምቕዳም ብመሰረቱ ክኸውን ደይነበሮ እዩ። እዚ በዓል ሞተርሳይክል ሓደ ብድሕሪት እዩ ዝመፅእ ዘሎ። እታ ቦጣ ቀዲማ ኣብኡ ነዊሕ ያደው ኢላ ፀኒሓ ቀይሕ ኮይኑዋ ቀጠልያ ክትውልዕ መጀመረት እዩ ኣብ እቲ በዓል ሞተርሳይክል ዝመፅእ ዘሎ። ስለዚ እናተጠውየ ከሎ ንየማን ከዓ እቲ በዓል ሞተርሳይክል ስለዚ ኣተዎ ብየማን ከዓ ስለ ዝቅድም ዘሎ እዚ ግጭት ዘጋጢሙ። ስለዚ በዓል ሞተርሳይክል ብክልተ ኣጋጣሚ በቲ ሓደ ብየማን ክቅድም ኣይነበሮን፣ ኣብ መስቀላዊ መንገዲ እውን ክቅድም ኣይነበሮን።

0: መኪና ፀግዒ የማን ሒዙ ክጥወ ዘለዎ ተኽእሎ ፀቢብ እዩ። ምክንያቱ ዓባይ ስለ ዝኾነ ክጥወ ከሎ ነዊሕ ቦታ ይወስደሉ እዩ። ስለዚ ዛሒዝዋ ዘሎ ልክዕ ቦታ እያ ክጥወ ዘሎ፣ ምክንያቱ ዓባይ ስለ ዝኾነ። ቀያሕ ከላ ናይ ምጥዋይ መሰል ኣለዎ ንብል ኣለና። እዚ መሰል እዚ ግን መጀመርያ ነቶም ቀዳምነት ዝወሃቡ ቀጠልያ ዝወላዕ ኣሎ ንዕኦም ቀዳምነት ሂቡ እዩ እምበር ማዕለቶም ቀጠልያ ዝተወላዕ ኣሎ ማዕሪኦም መሰል ኣለዎ ማለት ኣይኮነን። ነፃብ ዝኾነሉ ሰዓት ራእዩ ክሓልፍ ዘለዎ ኣብዛ ቦታ ኣብዛ ግዜ እዚኣ ዝኾነ ተሽከርካሪት ቀጠልያ ንየማን ክጥወ ዝዕንቅፎ ዋላ ሓንቲ ይነበረን ክጥወ ክእል ነይሩ። እንተኾነ ግን ኣይገበሮ ደይምግባሩ ከዓ ደቕፅዖ ኣይኮነ። ተተጠውዩ ኣይቕፅዖን እዩ፣ ተዘይተጠውየ እውን ኣይቕፅዖን እዩ። ቀያሕ ከላ ስለምንታይ ተጠዊካ ይትብሉኒ። ቀያሕ ከላ ክጥወ ከሎ ምስቲ ቀጠልያ ዝተዋህቦቶ ግጭት እንተጋጢሙ ወይ ምጭቕጭቕ እንተጋጢሙ ጥራኢኻ ትቆፅዖ ቀዳምነት ዲሃበ ኢልካ። ምክንያቱ ቅድሚኡ ካልእ ቀዳምነት ዝግብኦ በዓል ቀጠልያ ስለ ዘሎ። ስለዘይሓለፈ ከዓ ቀያሕ ከላ ክሓልፍ ዋላ ይንበር ከዓ መኪና ዘየለዋ ስለምንታይ ዲሓለፍካ ኢልካ ከዓ ክትቀፅዖ ዘገድድ ሕጊ ከዓ የለን። ክልቲኡ መሰሉ እዩ። ስለዚ ኣብዚኣ ከምዚ ዝበልካዮ ሰብ ብሽክለታታት ፀግዒ ይሕዙ እዮም። እሳቶም መሰሎም ዘይምፍላጥ እዩ። መሰሎም ዘይምፍላጥ ከም ዝኾነ ተሽከርካሪት ንየማን ክጥወ ተኮይኑ ቀይሕ ከላ ክጥወ ክእል እዩ። እንድሕ ቀጥታ ዝኸይድ ኮይኑ ኣብ ማእኸል ዶም ምባል ደዲ መፃ ብደዲ ሕሪኡ ማካይን ዝኾነ ተሽከርካሪት ደው ኢላ ብደዲ ሕሪኡ ትስራዕ ከም ዝኾነ ተሽከርካሪት ዝኾነ ሰብ ንየማን ዝጥወ ብዝመፆ ንየማን ቀዳምነት ሂቡ ነተን ቀጠልያ ዝግበአን ቀጠልያ ሂቦ እንደሎ ቀዳምነት ሂቦም ንየማን ክጥወ ይኽእሉ ኣለዎም። እቶም ጥቀጥታ ዝሓልፉ ግን ኣብ ማእኸል ልክዕ ከምዛ ቦጥ ደው ኢላ ታደላ ኣብቲ ማእኸል እዚ የማን መስመር ክገድፍዎ ክኽእሉ ኣለዎም። ነተን ብየማን መፅን ፀግዒ መፅን የማን ድጥወያ ክገድፍሎም ክኽእሉ ኣለዎም። ዝኾነ በዓል ብሽክለታ ዝኾነ መራሕቲ ተሽከርካሪ ኣሽከርካሪ ማለት እዩ።
1: በዘይ ካዚ ዝኸበርኩም ተኸታተልትና ኣብ ከባቢ ፑሽኪን እውን ዋላ እኳ ትዕንወቱ ውሕድ ዝደበለ መጠን ሞት ዘይነበሩ ሓደጋ እንትኾነ ኣብኡ እውን ፀጋም ክትዕፀፍ ኣብ ዘይግባኣካ ቦታ ኣብ እዋን ሴማፎር እንተ ክትዕፀፍ ክኢልካ ክጋጥም ዝኽእል ሓደጋታት ዝገልፅ ኣብነት እውን ሒዘልኩም ቀሪበ ኣለኹ። እዚ ንዕዘቦ ዘለና ኣብ ከባቢ ፑሽኪን ዝርከብ ቦታ እዩ። እዚ መራሒ ተሽከርካሪት ናይዛ ንዕዘባ ዘለና ተሽከርካሪት ንፀጋም ክዕፀፍ ኣብ ዘይግባኣሉ ቦታ ክዕፀፍ ብምኽኣሉ እንዕዘቦ ዘለና ሓደጋ እዩ። ብዛዕባ እዚ ዝገልፅ ሓበሬታ እውን ኢስያስ ክህበና እዩ። ናብኡ ከብለኩም።
0: ኣብዛ ናይ ፑሽኪን ሓደ በዓል መኪና ብሞኖፖልዮ ኢድ ወርድ ኣሎ ንባዶ 9 ገፁ፣ ሓደ ኣጋር ብባዶ 9 ንሞኖፖልዮ ገፁኦም እዮም ዝኸዱ ዘለዉ። ስለዚ እዚ በዓል ኣጋር ነቲ በዓል መኪናን ብማዕረ ክልቲኦም ቀጠልያ ተዋሂብዎም። ምክንያቱ ይቋራረፁ ዘይኮኑስ ትኺሎም መስመሮም ሓልዮም ስለ ዝኸዱ ንክልቲኦም ቀጠልያ ተዋሂብዎም። እንተኾነ ግን እቲ በዓል መኪና ንፀጋም ኩልኩል ናብ ዝኾነ መንገዲ ክጥወ ምስቲ በዓል ኣጋር ቀጠልያ ዘለዎ ተራኺቦም። እዚ መሰረቱ ክኸውን ዘይነበሮ እዩ። እዚ ትሕሰ እዚ ንፀጋም ብምጥዋዩ ናይ ዘጋጠመ ጥፍኣት እዩ። እዚ ከዓ ብኣዋጅ 154-26 ዓንቀፅ 16-2 ጥሕሰት ንፀጋም ምጥዋይ ዘቕፅዕ እዩ። ኣጋጣሚ ፅቡቅ ኣጋጣሚ ኮይኑ ቀሊል እዩ ተሓደጋ። እቲ ከምዚ ንሪኦ ዘለና ኣብ ስእሊ እቶም ሰብኣይ መኪና ምስ መፃቶም ብኢዶም ደጊፎም እዮም ክሕዝዋ ዝረኣዩ። እቲ በዓል መኪና እውን ናሃሪ ይነበሮን ቀስ ኢሎም እዮም ብማዓኮሮም ኮፍ ኢሎም። እዚ ታቤላ እዚ ደይዛረብ ግን ትራፊክ ፖሊስ እዩ። ትራፊክ ፖሊስ ደው ኢሉ በዚ ተኺድ እንድሕር ዝብለካ ኮይኑ እዚ እውን ተተኺሉ ዝባሃሎ እዚ 24 ሰዓት ኣብ ዝባሃሎ እዚ ተተኺሉ በዚ ትጠወ ይብለና ኣሎ። ስለዚ ነዚ ሕጊ እዚ ክነኽብሮ ጥራእዩ ዘለና።
1: ዝኸበርኩም ተኸታተልትና ከምዚ ክንዕዘቦ ዝፀናሕና ኣብ ሰለስተ ቦታታት ናይ ሴማፎሮታት ወይ ድማ ናይ ትራፊካዊ መብራህቲ ዘጋጠመ ሓደጋታት ከም ኣብነት ብምውሳድ ኢና። ኣብ ሴማፎሮ ዘሎ ሸለልትነት እንታይ ሳዕብየን ከም ፃልና ከም ዝኽእል ክንዕዘብ ፀኒሕና። ምናልባት ከምዚ ኣብዚ ንዕዘቦ ዘለና ዋላ እኳ ጉድለት እንተሃለወ ተሓላሊና ክንከይድ ኣብ መወዳእታ መምርሒታት ፖሊስ ትራፊክ እቲ ዕላማ ሂወት ሰብ ንምድሓን ውሑስ ዝኾነ ትራፊካዊ ምንቅስቃስ ንምህላው ክሳብ ዝኾነ ወላ እውን ከምዚ እስያስ ዝገለፆ ወላ እውን ተቀዳምነት ናትና ኣብ ዝኾነሉ እዋን ወላ እውን ቀጠልያ መብራህቲ ተዋሂብና ኣብ ዘሎ እዋን ወላ ኣብ ዝኾነ ትራፊካዊ ምንቅስቃሳትና ቀዳምነት ናትና ወላ እውን እንተኾነ ከባቢና ተዓዚብና ክንሰግር ድማ በዚ ኣጋጣሚ መልእኽቲ ከመሓላልፍ ይደሊ። ምክንያቱ ናይ ኣእምሮ ፀገም ዘለዎም ቦትኦም ስሒቶም ክኣትዋ ክእል እዮም። ተሽከርካሪ ዝኣብየቶም ብሽክለታ ዝኣብየቶም ቦትኦም ስሒቶም ክኣትዋ ክእል እዮም። ስለዚ ዝዘንግዐ ሰብ እውን ክኣትወካ ስለ ዝኽእል ኩልና ኣብ ፅርጊያ ብንጓዓዘሉ ቀዳምነት ናህና እንከሎ ንሕና እውን ከባቢና ተዓዚብና ኩነታት ናይ ከባቢና ተዓዚብና ክንሰግር እውን በዚ ኣጋጣሚ ለቦዋይ ክሕልፍ ይደሊ። ስለዚ ንቕሓትና ክብምባል ሓደጋታ

0: እቶም ዕዉታትን ኣርካናትን መደብ ንርቃሕ ከይወፃና ኣብ ዞባ ማእከል ንዞባ ሰረጃቓ ዓዲ ዛገር ዝነብር ሓረስታይ ኣብርሃም መስመር ኢና ክነስዕበልኩም። ሓረስታይ ኣብርሃም፣ ኣብ 324 ቃጽዖ መሬት 2 ኩንታልን ፈረኣን ክእቱን ከሎ ናብ 1,400 ሜትር ምስ ዝትርጎም 7 ኩንታልን 81 ኪሎን ከም ዝኾነ ይፍለጥ። ንሱ ንምስጢር ዓወቱ ብኸምዚ ይገልጾ።
1: ምስዚ መምርሒታት እንዳ ሓርሻ ደገፍና እንዳ ሓርሻ ደህቡና መምርሒታት ኣብዛ ቓጽዖ እዚኣ ካብ 1,400 ሜትር 7.81 ኩንታል ረኺበላ ማለት እዩ። መጀመርያ እዛ ግራት እዚኣ ንእሽተይ እያ፣ ፅቡቅ ገይረ ዳላዲለ እያ ጀሪፈያ የ ድሕሪኡ 3 ግዜ ሓርሲ እያ ረብዓይ ዝረአዩ ማለት እዩ። ባህርያዊ ድኹዒ ይበያ ተደኩዓ ብምሩፅ ዘርኢ ስለ ዝሃብና ነተን ምሩፅ ዘርኢ 2 ኪሎን ፈረቓን እየን ተን 2 ኪሎን ፈረቓን ሳድ ወሰደተን ማለት እዩ ክልተኪሎም ፍረቓን ነረን ነዘን ክልተ ኪሎም ፍረቓን መስመር ዘርአ እዚ ውፅኢት እዚ ከዓ ረኺበላ ማለት እዩ። በዚኣ ከዓ እዋ ኣብነት ኮይነ ብዚ ምምፅኢ እውን ኣይ ሓሰብኮን ወረ ክሳብ ኩንድኡ ክትበኒ ኢለ ክሳብ ኩንዲ እዚ ክተቀላዓኒ ኢለ ኣይ ሓሰብኮን ማለት ሳላቲ ደገፍ ናይ እንዳሓርሻ ግን ኣብ ዝበፅሐ ዳኣክል ከዓ ኣብተ ማለት
0: ኣብ መወዳእታ ዘዘራርብናዮ ካብ ዞባ ደቡብ ንዞባ ዓዲ ቀይሕ ሃዋፁ ካብ ዝተባሃለ ዓዲ መፅኡ ናይ ኣፍልጦ ምስክር ወረቐ ዝተሸለመ ኣብነታዊ ሓረስታይ ዓብዱ ዑስማን መሓመድ እዩ። ንሱ ንዓወቱ ብከምዚ ይገልጾ።
2: ኣነ ብሓቂ ምዝ ሚኒስትሪ ሕርሻ ቀሪብ ኢለ ካብ ዝሰርሕ ግዜ ወሲደ ኣለኹ። ብሓቂ እዚ ምዕባለ እዝን እዚ እቶት እዝን ኣብ ሚኒስትሪ ሕርሻ እንተ ዘይንፅጋዕ ኣይምተረኸበን ረኺብና እውን ኣይንፈልጥን። ንሕና ከምቲ ዝበልኩ ኸ ሚኒስትሪ ሕርሻ ብሓቂ እቲ ዝገብሮ ዘሎ ብቐሊል ዝግመት ስራሕ ኣይኮነን ንኡድ ስራሕ እዩ። ኣብ ፈቐዶ ብካድራትናቱ እንዳፀውዐ ስጋ ብሆቴላት እንዳተኻረየ ዝገብሮ ዘሎ ጎስጓስ ቀሊል ኣይኮነን። ንስኡ ከዓ ናብቲ ዓወት ኣምፅዩና ኣብዚ ናይ ንርቃሕ መደብ እውን ብጣዕሚ ተዋሲ እዩ ምሳና። እቲ ግራውቲ ከዓ ኩሉ ግዜ ክበካ እንተኮይኑ እንታይ እዩ ዘድልዮ ስታይ ኣሎ ክድኩዕ ኢኻ እቲ መሬት እውን ምልስላስ ይደሊ ምክሪ እውን ካብቲ ሚኒስትሪ ሕርሻ ከዓ ይድለ ኣጎድና ኮይኑን ከዓ ኣይተፈለዩና ናብ ኩሉ ስራሓት ስጋብ ኣቆፎና ዝኣቲ ኣጎድና ነይሮም። ንሶም ዝተፃወትዎ ተራ ይበዝሕ ካብ ናህና የ ዝብል ስለዚ ዕጡቕና ኢና ከዓ ዕጡቓት ኮይና ስለዚ ፅቡቕ እቶት ቡን ረኺብና ማለት ብጣዕሚ ፅቡቕ ውፅኢትና ረኺብና። እቲ ምስጢር ቀዳማይ ኣነ ትምህርቲ እየ ዝብል ትምህርቲ ምፅናዕ እየ ዝብል እርክ ቅድሚ ሕጂ ሓረስቶት ነርና እቲ ንሰርሖ ዝነበርና ስራሕ ትምህርትን ማዕዳን ዘይተሓወሶ ስለ ዝነበረ ወላ ሓንቲ እቶት ንረክብ ኣይነበርናን። እቲ ዝሃቡና ትምህርቲ ሓደ ፅቡቅ ጌርና ማሕረስ ክንገላብጦ ከም ዘለና ይምዕድና ነይሮም። ካልኣይ እውን እቲ ባህርያዊ ድኩዒ ፅቡቅ ጌርና ክንድኩዑ ከም ዘለና ካልኣይ እውን እቲ ዘምፅኡልና ዘርኢ ብልክዕ ብመስመር ኮይኑ ብመስመር ከዓ ከየፃዕቕና ፅቡቅ ጌርና ክንዘርኦ ከም ዘለና ሓቢሮምና። ንሕና እውን እቲ ዝበሉና ስለ ዝተኸተልና ከዓ ዕውታት ኮይንና እዩ ዝብል።
3: ዝኸበርኩም ተኸታተልትና ካብዚ ምቕፃል እታ ወትሩ ብክኢላ ምድላዊ መግቢ ኣስመረ ዳምር እናተደለወት ትቐርብ ንኡስ መደብ ማእዛ ፍረፃዕሪ ኢና ሒዝናልኩም ቀሪብና ዘለና ብሓባር ንከታተል።

0: ኮብራት ተኸታተልትና ከምዚ ክትርኢና ዝባዓልኩም ሎ ማዓንቲ ሓምሊና ክንሓምል ውዒልና ዝተፈላለየ ዓይነት ኣሕምልቲ ሓሚልና ኣለና። ሓምሊ ኣባጨጎራ፣ ሓምሊ ዓለም፣ ሓምሊ ልሕቲት፣ ሓምሊ ኳኼቶ፣ ሓምሊ ብርናሃዮ፣ ሓምሊ ግደበሉ፣ ሓምሊ ቕንቅሞ እዚአን ሓሚልና ሎ ማዓንቲ ምሳሕ ምሳና በዘን ኣሕምልቲ መረር ክነምስሓኩም ኢና። እዚ ክንሓምሎ ዝውዓልና ሓምሊ ምናልባት ናይ ስም ምግጋይ እንተተገይሩ እንተጋጢሙ ማለት እዩ በብ ዝተፈላለየ ከባቢ ዝተፈላለየ ዓይነት ኣስማት ስለ ዝፅዋዕ እዩ ነናቱ መፀውዒ ስለ ዘለዎ እዩ። ኣብዚ ግደበሉ ኢልና ንፅውዖ ምናልባት ኣብ ካልእ ከባቢ ካልእ ስም ክህልዎ ክእል ወይ ሓምሊ ባጨጎራ ኢልና ያደለና ኣብ ካልእ ቦታ ሓምሊ ወዳ ተባሂሉ ይፅዋዕ እዩ። ስለዚ እቲ ኣስማት ከምኡ ምናልባት በቢ ከባቢኡ ነናቱ መፀውዒ ስለ ዘለዎ ተዘይ ኮይኑ እቲ ኣሕምልቲ ግን ልዕሊ እዝ እውን ኣሎ ሓምሊ ብዘይተርታ ዝበሃል ኣሎ ካልእ ካልእ ብዙሕ ኣሕምልቲ እዩ ዘሎ ኣብ ሞርና። እዚ ኩሉ መሮር ትርእይዎ ዘለኹም ኣሕምልቲ መሊእ ዘሎ ሎማዓንቲ ምሳሕ ምሳና ንቐደ ክቡራት ተኸታተልትና ንሎሚ ነዳለዎ መግቢ ሓምሊ በረኻ ካብ ኮነ ንሓምሊ በረኻ ዝምልከት ሓፈሻዊ ሓቅታት ዝሓዘ መብርህ ኣሎ ሞ ብሓባር ንከታተል።
1: ኣሕምልቲ እምነ ኹርና ዕለታዊ መግብና ምዃኖም እንተፈሊጥና ኩሎም ዓይነታት ኣሕምልቲ ከም ካውሎ ካፑቺ፣ ካውሎ ፊዮሪ፣ ብሮኮሊ፣ ድንሽ፣ ካሮስት፣ ዙኪኒ፣ ኩኩምበር፣ ቀጠለ ኣሕምልቲ ከም በዓል ቆስጣ፣ ስፒናች፣ ሓምሊ ኣድሪ፣ ሙሎኽያ፣ ጅርጅር፣ ሰላጣ፣ ፐፐሮኒ፣ ዱባ፣ መለዛናይ ወዘተ ምጥቃስ ይከኣል። ኣሕምልቲ መሮር እውን ካብቶም ካብ ጥንቲ ዕለታዊ መግቢ ሕብረተሰብና መንባሮም ታሪክ ይሕብር። ምስ ግዜ ግና ጠለቦም እናሃሰሰ መፅዩ። ኣብዚ እዋን ግና ኣሕምልቲ መሮር ብደረጃ ዓለም ልዑል ጠለብ እናረኸቡ ይመፁ ኣለዉ። ብጥርኦም ወይ ብጥሉሎም ኮነ ኣብ ፅላል ንቒፆም ተዓሺጎም ንሰደድ ክልኣኹ ጀሚሮም ምህላው ይፍለጥ።
0: ከምዚ ትርኢና ዘለኹም ሕምል ውዒልና መፂና ኣለና። ሕጂ ከዓ ማይ ሕፅብ ኣቢልና ሓምልና ኣብ ጭቃ ስለ ፀንሐ ጃ ብፅሬት ሕፅብ ኣቢልና ምትር ኣቢልና ውዒት ቅጫ ስንክት ኣቢልና እንጣጢዕ ነስኒስና ብሓንሳብ ክንምሳሕ ኢና ኣይተርሐኦ

ከምዚኣ ጌርና ምትር ኣቢልና ዳሕራይ ማይ ግብር ኣቢልና ክነብስሎ ኢና። ኮብራት ተኸታተልትና ከምዚ ትሪእዎ ዘለኹም ፃሕልና ኣዳሊና ሓምልና ከኣመታት የርና ድሎ ጌርና የለና ንክበስል። ሕጂ እዚኣ ፃሕሊ ብዘይ ሽጉርቲ ብዘይ ዘይቲ ብማይ ጥራይ ጌርና ከነብስሎ ኢና ሓምልና። ሓምሊ ቦታ ክወስድ መዓት ምስ በሰለ ሽምቲ ክዝብል እምበር እጅ ክንሰክትቶ ኢና። ኣብዛ ማእከላይ እቶና ጌርና ብፃሕልና ጌርና ነብስል ኣለና። ሓምሊ ከዓ ብዙሕ ሓዊ ይደሊኒ ብዙሕ ሓዊ ኣይወደኒ ቀሸም ወዳቕ ሸሚዝ ኣኽሎ እንዚኣ ጌርና ክነብስለኒና።

ሓምልና ኣብ ሓፂር ግዜ በሲላትልናኣላ ንቕፂላ ማያ ወዲኣ ብዙሕ ማያ የድልዮን ኢና ሓምሊ ምክንያቱ እቲ ሓምሊ እንድሕራ ብብዙሕ ማይ ሰሪሕካዮ ናይ ባዕሉ ማይ እውን ስለ ዘለዎ ድሓር ምስ በሰለ ነቲ ማይ ተዘቂቕናዮ ትትሕሱ ኣብኡ ክተርፍ እዩ ስለዚ ብውሕድ ማይ ጌርና ጥራሕና ሰኽቲትናያ ድሓር ምስናቱ ማይ ተወሃሂዱ ከምዚኣ ኢላ በሲላትልና ንቕፂላ ህልና ኣላ ኣብዚኣ ከ ቅጫ ተደልያትልና ኣላ ቅጫ መቕሎ ርቕቕ ኢላ ፅቡቕ ተሰንኪታ ንዚኣ ፍትፍት ኣቢልካ እዚኣ ከዓ ጉዕ ኣለዋና

0: እቲ ማኣዲ ቀሪብና ኣለና። ባርኽልና በሎ ንሳ እንጂ ማኣድና ንቕርብ ኣለና።
1: ዶም
0: ዶንጌኩም ዶምሳ
1: ከካን ዲ ክዕልትካ
0: በረኻ እንዲ ከዓ ሒዝና
1: እዚ እኳ ኮይን ክርቲ ፍሉ ንኩሉ
0: ዝቕልጫ ጥርሑ ብላዓይ እዩ ዝመፀካ ውዒ ኮይኑስ
1: ብሓቂ ፈሪ እንዲ ከዓለ ዘበን ፈሪ ፅቡቅ

ኣንዚኣ ትሪእዋ ዘለኹም እንጣጢዕ ንስንስ ክነብለላ ኢና። ገና ከየበላዕኸዮ ከለኸ እዚ እንጣጢዕ ኣብ ሽታ ዝሽትት ደስ ይብለካ። እንዚኣ ጌርና እንጣጢዕና ከዓ ኩሉ ግዜ ኣብ ግጡም ነገር እዩ ክክደን ዘለዎ። እክልቲያ ብማይ ጥራይ ጌራ በሲላ ጮ ከዓ ከም ኣድላይነቱ ማለት እዩ። እንዚኣ ጌርና ሕውስውስ ነብላ እዛ መኣድና ብማይ ጥራይ ዝበሰለ ኣሕምልቲ ዝተፈላለዩ ዓይነት ሓምሊ በረኻ ኢና ሓሚልና ሰሪሕናያ ዘለና። ብማይ ጥራይ በሲሉ ሽጉርቲ የብሉ ዘይቲ የብሉ እንጣጢዕ ከዓ ንስንስ ኣቢልና ኣሎ ማለት እዩ። ንሱ ከዓ ንባዕሉ እንጣጢዕ ትሕዝቶ ዘይቲ ስለ ዘለዎ ኣየድልዮን እዩ። ዘይቲ ስለ ዘይገበርናሉ ካልእ መቐረታ የብኒ ዝያዳ እዩ ዝበለፀ ድኸውን ዝያዳ እዩ ዝመቀረ ድኸውን ንብላዕ በሎ ንቐደም በሎ

ክቡራት ኣትክልትና ምዛ ትሪእዋ ዘለኹም መግብና መኻፈይ እውን ኣለና ብራሕ ቀሪብና ኣለና ሓድሽ ዝተሓቕነ

0: ክቡራት ተኸታተልትና ናይ ሎሚ ዘዳለናዮ ትሕዝቶ ሓምሊ በረኻ ምስ ቅጫ ፍትፍት ብንጣጢዕ ጌርካ ነዚ ይመስል ምስኡ እውን ብራሕ መካፈ የለና ኣዝዩ ጥዑም ዝኾነ መግቢ እዩ። ንጥዕናዊ ረብሓታትን መኣዛዊ ትሕዝትኡን ዝምልከት ከዓ ክኢላ ስነ መኣዛ መግቢ ክሕብረና እዩ። ብሓባር ንከታተል።
1: ኣሕምልቲ ምምጋብ እቲ ዝበለፀ ምንጪ ናይ ማዕድንን ቫይታሚን ንረኽበሉ እዩ። እዚኦም ነቶም ካርቦሃይድሬት ንብሎም፣ ነቶም ፕሮቲን ንብሎም፣ ነቶም ቅብኢ ንብሎም ኣብ ውሽጢ ኣካላትና ንምሕቃቅ ዝጠቕሙ ብቁልጡፍ ንምስራሕ ከዓ ዝገብሩ እዚኦም ባእታታት እዮም፣ ማዕድንን ቫይታሚንን ማለት እዩ። እዚኦም ከዓ ቀንዲ ኣብ ኣሕምልቲ እዮም ዝርከቡ፣ ብፍላይ ድማ ኣብ ቀጠለ ኣሕምልቲ። ተወሳኺ ድማ ብዘይካቲ ነቲ ዓበይቲ ንብሎም ወይ ከዓ እቶም ማክሮኒትረንስ ንብሎም ከምዞም ጠቂሶዮም ፀንሑ በዓል ካርቦሃይድሬት፣ ካልእ ተወሳኺ ድማ ዝገብርዎ ኣብ ኣካላትና ነቲዮም ፀረ ምራተ ዝበሃል ፀረ ነድሪ ውሽጣዊ ነድሪ ማለት እዩ ከምፅኡ ዝኽእሉ ባእታታት ንዓታቶም ንምፅራይ ብዝኾነ ዓይነት መግቢ ዝበልዓነ ጨረርታ ኣብ ሕክምናታት ወይ ዝኾነ ኬሚካላት ረኺብና ፀንሐ ነዚኣቶም እንታይ ዝገብር ንምውፃእ እዩ ዝጠቅም፣ ወይ ብመልክዕ ሽንቲ ወይ ብመልክዕ ቀልቀል ከምዝእለ እዩ ዝገብር ኣብ ኣካላትና። ዝበዝሐ ኣብዞም ኣሕምልቲ ቀጠለ ኣሕምልቲ ንብሎም ዘለና ዝርከቡ ቫይታሚናት ኣብ ማይ ዝሓቁ ቫይታሚናት እዮም። ቫይታሚን ሲ ኣለና፣ ተወሳኺ ድማ ቫይታሚን ቢ ኮምፕሌክስ ዝበሃሉ ቢ1 ቢ2 እንዳበለ ክሳዕ ቢ12 ዝበፅሑ ማለት እዩ። ገለገለ ቁፅርታት ኣሊኻ እዞም ብምሉኦም ኣብ ቀጠለ ኣሕምልቲ እዮም ዝርከቡ። እዚኦም ካ በብ ዝተፈላለየ ነገራት ኣብ ግዜ ጥንሲ ዘልዩና ኣለዉ ከም በዓል ፎሊክ ኣሲድ ዝበሃሉ ንምምስራሕ ዋየታት ደም ዝጠቕሙ ኣለዉ፣ ካልኦት ካልኦት ዝኾኑ ቫይታሚናት ነዞም ፀረ ምራተ ዝብሎም ከም በዓል ቫይታሚን ሲ ዝጠቕሙና ዝተወሰኺ ውን ብዙሓት እውን ጥቕምታት ሒዞምካ ይርከቡ ማለት እዩ። ዝውታር ኣሕምልቲ ብጣዕሚ ኣገዳሲ ዳርጋ ኣብ ሓደ መኣድና ብሓደ ወገን ብሓደ ሸነኹ ግድን ኣሕምልቲ ዘለዎ ቀጠለ ኣሕምልቲ ተወሳኺ ኣብ መኣድና ክቐረብ ምስዝኾነ ማለት እዩ ከቢድ መግቢ ይኹን ፎኪስ መግቢ ይኹን ኣሕምልቲ ብጣዕሚ እዮም ኣገደስቲ። ኣሕምልቲ ሞሮር ብሚኒስትር ሕርሻ ደረጃ መፅናዕቲ ዝካየደሎም ዘሎ እዩ። ቀንዲ ድማ ኣብቲ ናቶም መእዛዊ ትሕዝቶ እንታይ እንታይ ሒዞም ከም ዝርከቡ ብድሕር ሕጂ ስፍሕ ዝበለ ነገራት ሚኒስትሪ ሕርሻ ሒዙ ሓደ ግዜ ኣብ መደብ ይመፅእ ይኸውን እዩ። ብሓፈሻ ኣሕምልቲ እዚ ኩሉ ክንብሎ ፅናሕና ጥቕምታት ስለ ዘለዎም ተወሳኺ ድማ ኣብ ልዕሊ ሕማማት ተፃወርነት ንምጥራይ ይጠቕሙና ብምዃኖም፣ ስለዚ ኣብ መዓልታዊ መግብና ክንምገቦም ኣለና ማለት እዩ። ብተወሳኺ ኣሕምልቲ መሮር ድማ ኣብቲ ዝበቕልሉ ግዜ ሓሚልና በቲ ዝግቡእ ኣሰራርሓ ሰሪሕና ክንምገቦም ድማ ፅቡቅ እዩ።
0: ዝኸበርኩም ተኸታተልቲ መደብ መኣዛ ፍረ ፃዕሪ ንሎሚ ደሊናዮ ዝነበርና መደብ ነዚ ይመስል ነይሩ። ካልእ ግዜ ካልእ መደብ ሒዝናልኩም ክሳዕ ንምለስ ሰላም ቅና።
2: ክቡራት ተኸታተልትና ናይ ሎሚ መደብና ኣብዚ ንዛዝም፣ ክሳብ ስዕብ መደብና ሰላም ፅንሑ እናበልና ንፍለየኩም። ውሕስን መኣዛውን መግቢ ንኩሉ ኣብ ኩሉ

ሰላም ሰላም ኣብ ዝተፈላለዩ ቦታታት ብምዃን ንምእካል ትሕዝቶታት መደብ ህርመት ክትከታተሉ ተዳሊኹም ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ሎሚ ንዓኹም ተኸታተልቲ መደብና ንምዝናይ ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ንምቕራብ ተዳሊና ኣለና። ንስኻትኩም ውን ምሳና ሓቢርኩም ነቶም ቀሪብናዮም ዘለና ደርፍታት ክትከታተልዎም ብክብሪ እየ ዝዕድም። ኣብ መኽፈቲ ቀሪብናዮ ዘለና ደርፊ ከላለየኩም ከመትሩ ናይ ገዲም ድምፃዊት ኣበባ ሃይለ የቀሪበ ዘለኹ ንሎሚ ካብቲ ብዙሕ ደርፍታታ ማለት እዩ ኣይነ ይሓይሽ እትብል ፍቅራዊት ደርፊ ክትከውን

ብናይ ገዲም ድምፃዊት ኣባሃይለ ኣየና ይሓይሽ እትብል ደርፊ ናይ ሎሚ ሰሙን ትሕዝቶ መደብር መት ከም ዝተዓዘብኩሞ ኣህዲዱ ፈሊሙሎ ብምቕፃል ዘለዋና ደርፊ ከላልየኩም ኣቐዲምና ክልተ ደርፍታት ኢና ናብኹም ከነቅርብ። ሓንቲ ናይ ድምፃዊ ኣማኒኤል ጎይቶኦም ካብ ደርፍታቱ ኣብ 2025 ዝደረፋ ባህላዊት ስርሑ ጥውይ እትብል ክትከውን እያ። ካብኣ ቀፂላ ቀሪብና ዘለና ደርፊ ናብ ድምፃዊ ኢሳያስ ሳልሕ ራሻ ካብ ደርፍታቱ ሕውይለ እትብል ኣብ 2019 ዝደረፋ ደርፊኣ ክትከውን ተኸታቲለን ድሕር መቕራበን ቀፂለን ዝቐርባ ደርፍታት ክልተ ከላልየኩም ክምለሴ ሰናይ ምክትታል።

ትጨለት ራ ትጨለት ውስካ ትጨለት ስዋ ትጨለት ወዕ ትጨለት አነስተት ገይነ ሸሓን ሓፅብ ንእሳ ራ ትጨለት ራ ትጨለት ውስካ ትጨለት ሳ ትጨለት

ደጊምና ተመሊስና ኣለና ኣፍቀርቲ ትሕዝቶ መደብ ርመት ካብዚ ብምቕፃል ዘላትና ደርፊ ናይ ናራ ደርፊ ክትከውን ናይ ድምፃዊ ዑስማን ዑመር ካብ ናይ ዑስማን ዑመር ደርፊ ቀሪብናያ ዘለና ኣማኒ ጊዮ ሶላ እትብላ ብ220 ዝደረፋ ምስ ኣይዳ ባንድ ክፍለ ሰራዊት 84 ብምዃኑ ማለት እዩ ናብታ ደርፊ ክንሰግር ኢና። ካብኣ ቀፂላ ናብ ድምፃዊት ንህምያ ዘርኣይ ክንሰግር ኢና። ናይ ንህምያ ዘርኣይ ደርፊ ኣዝዩ ብርክት ዝበለ ካብ ደርፍታታ ኣብ ናይ ሎም ሰሙን መሪፅ እያ ዘለኹ ስብቁለይ እትብል እያ ክትከውን ተኸታቲለ እንድሕር ምቕራብን ድጊመ ክምለሰኩም

0: ቃል በዓሎ ትሪኦ ከለኻ ድሃይ እዩ ዝብል ድሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲ ትምጥሎን እዩ
3: ትግራይ
4: ትግርኛሰማዕኮኸዓ ኣይፀላኳን መርከዝ ዘሎ
5: ስለዝኾነትእሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮ
6: ጎኖማ ጎዳ ገለያሎሾማውራር ፈላእኩኖሱቱባናይናሜኮዋይንኮኖኣደይ
7: ወላዲተ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሙት ኣዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ኣፍቀርቲ ተኸታተልቲ ትሕዝቶ መደብ ህርመት ዝቐርብ ዘሎ ደርፍታት ኣብ ናይ ዕረፍቲ ግዜኹም የዛነየኩም ክህሉ ተስፋይ ሙሉእ እዩ። ከመይ ትከታተልዎ ኣለኹም? ካብዚ ብምቕፃል ዘለዋና ደርፊ ከላልየኩም እየ። ሓንቲ ናይ ድምፃዊ መንእሰይ ቃልኣብ ተወልደ መድህን ካብ ደርፍታቱ ካንዶዌ እትብል ደርፉ ክትከውን እያ። ካብኣ ቀፂላ ውን ቀሪብና ዘለና ደርፊ ናብ ገዲም ድምፃዊ ተስፋይ መሓሪ ፊሒራ ካብ ደርፍታቱ ሕጂ ግርም እትብል ክንጋብዘኩም ኢና።